ዘለና ድማ መብርሂ ኮና ብዛዕባ ናይ ፕላስቲክ ጉድኣት ንሕብረተሰብ ንምንቃሕ ዝዓለመ ዝተፈላለየ ኣስተምህሮታት ይካየድ ኣሎ። ብድሕሪ እዚ ነዞም ናይ ካልኣይ ደረጃ ተምሃሮ ዝተኻየደሎም ኣስተምህሮ ኣብ ገማግም ንዝወደቑ ፕላስቲክ ምእራይ ይሳተፉ ኣለዉ።

ካብዚ ብኣሽሓት ኪሎሜትራት ርሒቖም ኣብ ኢስተርን ዝተባህለት ደሴት ሓንቲ ተቐማጢት ፍልይ ዝበለ ኣገባብ ብምጥቃምያ ኣስተምህሮ ትህብ ዘላ። እዛ መሃኒት ያቢ ዝተባህለት መንእሰይ ብዝተጓሕፎ ፕላስቲክ ኣብ ዝተሰርሐ ናይ ሙዚቃ ትምህርቲ እያ ትምህር። ንሳ ብዛዕባ እዚ ክትገልጽ እንከላ እዚ ህንፃ ብ2500 ጎማ ናይ መኪናን 4,000 ዝኸውን ጥርሑ ጠራሙዝን ዝተሰርሐ እዩ። ንምድሪ ንምጽፋፍ ብዓቕመይ ሕግዝ ምህላወይ ባህታ እዩ ዝፈጥረለይ ድማ ትብል።

ኣብዚ ሕጂ እዋን ኣብዚ ትምህርቲ ባህላውን ዘመናውን ሙዚቃን ሳዕስዒትን ዝምሃሩ ተምሃሮ 100 በፂሖም ይርከቡ። ኩሎም ኣብዛ ሰነዳዊት ፊልም ዝረኸብናዮም ወነንቲ ትካላት ይኹኑ ተመራመርቲ ከምኡውን ውልቀ ሰባት ነፍሲ ወከፎም ፕላስቲክ ንምጥፋእ ድሌት ከም ዘለዎም ኢና ተገንዚብና። ንሶም ብሓፈሻ ከም ዝገልጽዎ እዚ ዝኾነ ሳይንሳዊ መረዳእታ ኣየድልዮን እዩ። ኩላትና ትካላት ኣውፈርቲ ዕዳጋታት መንግስትን ውልቀ ሰባትን ብሓባር ነዚ ጎዳእ ምዃኑ ተፈሊጡ ዘሎ ፕላስቲክ ንኸነጥፍእ እንተ ደኣ ሰሪሕና፣ ናይ ጽሬት ወፍርታት እንተ ደኣ ተኣካይድናን፣ ነዚ ጸገም ፈጢሩ ዘሎ ባእታ ንኽንብድህ ኣየጸግመናን እዩ እዮም ዝብሉ። እቲ ሕቶ ግን ኩላና በብዓቕምና ነዚ ንኽንብድህ ጠቕሊልና ፕላስቲክ ካብ ህይወትና ንምጥፋእ ዓብ ስጉሚ ክንስጉም ንብገስ ዶ ዝብል እዩ ብምባልያ ኣቕራቢት ናይዛ መደብ ዝኾነት ጋዜጠኛ ኣምና ትፋነወና።

0: መደብ ናትራን ኣብ ሰሙን እዙ ንኡስ መደብ ዓለም ስነጥበብ ብዛዕባ ጉዕዞ 85 ዓመት ናይ ኤርትራ ኣብ ሓንቲ ቕብኣ ንዘዳለወ መንእሰይ ዘላሊ ይኸውን። ብኸመይ መንገዲ ኣብዞም ዓመታት ዝተፈፀሙ ፍጻሜታት ከስፍርን እኹል ሓበሬታ ክረክብን እውን ዝወሰደሉ ግዜን ካልእን ዝፈተሸ እዩ።
1: እቲ ሓሳብ መበገሲታ ካብ 10 ናቕፋ ደላ ካብታ ባጢራ 10 ናቕፋ ደላ ያ ወጫታ ባቡር
0: ነዚ ንምክትታል ኣብ ሰዓትና ይኹን ምረኸብና። ሙራብ ባሸርባ ባህላዊ ምግቢ ብሄረናራ ኮይኑ ብፍላይ ድማ ንመርዓውቲ ቅድሚ ቁርሲ ዝውሃብ እዩ።
2: እዚ ከምዚ ገርና ካብቲ ሕሩጭ መሳብሰልና እዚኣ ቴን ትበሃል ቴን እያ ትበሃል እዚኣ መትሓዚና ሕጂ ቴን ማለት ከዓ ናይትያ ፃሕሊ ማለት እያ ናይታ ሸርበ ንሰርሓላ ኣብኡ ዝኣቱ ቀመማት ከዓ ጠስሚ ንእትዎ ሽኮር ከዓ ንገብረሉ ኣብ ጨውና ገርና ንክልተ ሰሙን ነትዮም መርዓውቲ ከምዚኣ ገርና ኢና ነስትዮም ማለት
0: ዘዋሪት ካሜራና ናይ ሰሙን እዚ እውን ኣገባ ኣሰራርሓ ናይ ዝባህላዊ ምግቢ ዘላል ትሕዝቶ ክተቕርባልና እያ። ብተወሳኺ ካልኦት መደባት እውን ኣለውና። ተኸታተሊት ፊልም ሳውን መበል 25 ክፋል እውን ካብ መደባትና ዝተፈላለዩ ዜማታትን ንዓኹም የዛንዩ ዝበልናዮም ቪድዮታትን ካብ መደብ ናትና ንሰሙን እዚኦም እሞ ንኽትከታተሉ ብክብሪ ንዕድም።

መደብ ናትራን ቀዳም ሓደ ንሓሰ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ ድግማ ሓሙስ 6 ንሓሰ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

ሰላምታና ይብጻሕኩም ኣብ ርሑቕን ቀረባን ኣብ ኩሉ ኩርናዓት ዓለም ትርከቡ ክብራትን ክብራን ተኸተልቲ መደባት ናትራን ከመይ ቀኒኹም ናትራን ነብኹም ነብለሉ ሰዓትና ኣኺርሎኹም ክሳብ ፍጻምና ክትከታተሉና ድማ ብኸርቢና ንዕድመኩም ተሓሳውታትና ዓለም ስነ ጥበብ ንኡስ መደብ ብፍነቶ ሂወት ዘዋርት ካሜራ ከምኡ እንዳሳስና ኩሎም ሓደ ብሓደ ናባኹም ክቐርብ እዮ እሞ ተኸታተሉና ቅድሚ ኩሉ ግን ተሕሶና በዛ ትቐፅል ደርፊ ክንፍልም እዮ እሞ ክቡራትን ክቡራን ተኸታተልትና ናብኣ ከስክረኩም ናይ ሰናይ ምከታተል

ናትራን ይኹም ኣብ ምክትታል ትርከቡ ክቡራትን ክቡራን ተኸታተልትና፣ ብምቕፃል ንኡስ መደብና ፍኖተ ሂወት ተቐሪባ ኣላ። ኣብ ንኡስ መደብና ፍኖተ ሂወት ናባኹም ነብሎ ትሕዝቶና ካብ ተመክሮ ሂወት ናይ ሰባት ናባኹም ክትምሃርሉን ክትቀስምሉን ብምባል ኢና። ገለ ብኣዝዩ በዳሂ ሂወት ዝሓለፍ ሞ ኣብ ዓወት ክበፅሑ ዝኽኣሉ ገለ ካብኡ ክንምሃር ንኽእል፣ ገለ ድማ ኣዝዩ ዕውት ዝኾነ ሂወት ይህልዎ ሞ መስርሕ ዝሓለፍዎ ናይ ዓወት መገዶም ድማ ክንምሃረሉ ምባል ናባኹም ነብሎም ኢና። ንሕጂ ድማ እዚ ስዕብ ትሕዝቶ እዩ ተቐሪቡ ዘሎ። ናባ ከስክረኩመ ሰናይ ምክትታል።

0: ግዜ እዚ ግዜ ንቕድሚት ዝሕንበብ እናጐዳደለ ጽጋ ዕድመ ናይ ሰብ ምጥቃምካን ዘይምጥቃምካን ፍጹም ከይዓጀቦ ትሚሉ ዝምርሽ ድምብርፅ ዘይብሎ ጭርኡ ዝሓዘ ጥራሕ ዘርክቦ ንግዜ ብዝሕን ዋይን ግፍሒ መሬትን ምውናን ምልክት ሃብቲ ቀዳሞት እዩ ዝነበረ። እዚ ድማ ግዜኻን ዕድመ ንእስናትካን ብግቡእ ኣብ መዓላ ብምውዓል እትኸዕብቶ ወይ እትውንኖ ርእሰማልካ እዩ። ስለ ዝኾነ ብዘንበሩ ወይ እናበሩ ከም ዝበሃል ትማሊ ግዜኻ ብግቡእ ብምጥቃምን ብምጉያይን ዘጥረኻዮን ዝኸዕበትካዮን ጽባሕ ኣብረኽ ምስ ኣብየን ምስ ረዘዘን ካብ ማንም ከይተጸበኻ ብዝጸጽናሕካዮ ክትነባበር ምኽኣልን ንውሉዳትካ መትከል እግሪ ምግዳፍን ረኻቢኡ ዝረኽቦ ዓብ ጸጋ እዩ። ገና ኣብ ጽቡቕ ኩነታት እዮም ዝርከቡ ኣቦኦም ሓኔታይ ስለ ዘበሉ ብወዲ ሓኔታይ ዝብል ቅጽል ስም እዮም ዝፍለጡ። ኣብ ርእሲ እዛ ምድሪ ልዕሊ 18 ዓመት ኣቕጺሮም ከም ዘለዉ ይገልጹ። ገና እውን ኣለኹ ዝብሉ ዘለዉ ንዕድመ በዓል ጸጋዮም ኣበይ ጸጋይ
1: እዎ ካብ ጥልያን 18 ምፅእየ ሓዛ ብኡ ገርካ ዋላ ምናልባሽ ተጋግየተልየ ባዕልኹም ትምህርቲ ንዳኣ እምበር 18 ድማ እንታይ ኣትዩ እኳ ኩሉ ግዜ ዳይ ሕጂ ስክቕፅል እየ ብ110 ኣሕልፋ እወ ለዘበል ልደት እዛ ዝሓለፈ ትማሊ ልደት ኣምላኽ
0: ኣቦይ ጸጋይ ብማሕረስን ምጓሰን ኣብ መዓርን ኣጅቦን ዝዘቕበበ ደንበ ከም ዝዓበዩ እዮም ዝዛረቡ። ንድሕሪት ክምለሱ ከለዉ ዝዝክርዎ ንእስነቶም ሎሚ ዝምለስ ኣይኮነን።
1: ተወለድ ኩሉ ዓዲ መርሆ ኣብ እንዳደይ ዓዲ መርሆ ቋሒይን

0: ኣቋይን ዛዕቦ ኩሉ ዝመፅ ኣብ እዳ ቦይ ሒሸኒ ኢለ ዝመፅ ካብዚ ግን ዝበዝሕ ኣብ በረኻ የ ብቕማጠይ ዝበዝሕ ግዜ ኣብ በረኻ የ ደዕልፎ እቲ ምላዳ ርከብ ኮይኑ ወስም ሰብ በልካ እምበር ፅቡቕ የ ተሓዳረይ እውን ፅቡቕ ንሳ እውን ሕጂዳ ተደምሲሳፅ እምበር ፅቡቕ እያ ሓሊፋኒ ፅቡቕ እምበር ምስ ኣድጊ ምስ ከብቲ ምስ ገመል ኩሉ ነረ ኩሉ ኣነ ዘየጥረኽዎ የልዎን
1: ደይሎም ኣሪገ ሸገ እየ ነይረ ሸገ ከም ዝበሃል ከምዚ ክሰምዕዎ ዝፀናሕኩም ኣቦይ ፀጋይ እውን ቀደም ዝነበሮም ግብዝናን ዝናን ተጠቂሞም ዘጥረይ እውን ደንበ ዝመልኣ ዝነበራ እሞ ሓልፋይ ስኢነን ዝተሸጣን ዝተለወጣን ንዋዮም ክዝክሩ ከለዉ ከምዚ እዮም ዝብሉ
0: ጉስነ ደኣ ወለከ ምስ ዝብ እንዳተማና ጠልና ንነብር ነርና ወን የጉርሃና ድዎ ብለን ወስድና ሓንሳብ ይሕድገና ኣብ ዝሆወይ ክልተ ከብቲ በሊዑለይ በሊዑለይ ወኒ ገና ዝኾነ ኮይኑ ብዙሓት እየ ነረን ናያስ ገደ መሬት ኣብኡ ሓድማ ዝኳጠ ይበሃል ቃላይ እንድዩ ኣብ ኣሰሰት እየ ንምለሳ እቲ ቦታ ጭልየ ዝበሃል ኣሎ ሳዕሪ እንታይ ክብለካ ተኩ ክብልያ ደልያ ንፍሕ ይብላ ይወልዳ ይስረራ ንእለት ይስረራ ንእለት ኣብኣ ከለዋ ከይተጥቧ ከለዋ ድግማ እወኒ ፅቡቅ ሓሊብና ሕጂ እሞ ኣብቲ ዕብትካ ስሕመቕ መፅ ይኹ
1: ከምዚ ትሰምዖ ዘለኹም ኩነታት ኣእምሮ ኣቦይ ፀጋይ ንድሕሪት ብምምላስ ብዙሕ ነገር ክዝክር ዝፅገማ ኣይኮነን
0: ኣደያ መርዕኸኒ እምበር ኣቦይ ኣይነብረን ሞይቲ እዩ ንፀር እዩ ኣደያ መርዕኸኒ
2: ሓዳር ሞ ከመይ ነይሩ
0: እዋ ሓዳር ደኣ ሳዕሎሚ እንድብልካ ኣለኹን ሓሙሽተ ወዲ ሰለስተ ጓል ሸሞንታይ ሓንቲ ጓል መይታኸኒ ኣብ ሻምቦቆ ውርድ ምስ በለት ውርድ ምስ በለት ዓሶብ ረኺባታ ኣብኣ መይታኸኒ እምበር መስጎነ ድሓኒ ሓሊፈ እየ ደቀይ ብምልኦም ኣለዉ ሓደ ኣብ ሰለያ ዘመ በርጊ 18 ንሱ 23 ተወጊኡ ኣሎ ኣብ በሮንቱ ሕጂ ድንቂ እያ ዘለኹ ዝወደይ
1: ብተወሳኺ ኣቦይ ፀጋይ ኣብ ዕድመ ንእስነቶም ካብ ዝርከብሎም ገዛእቲ ሓደ እንግሊዝ ምዃኑ ብከምዚ ይስክርዎ
0: ኣነ ሓደ እንድ ዝወደይ ኣብ እንግሊዝ ሓደ ዳርጋ ሰብ ይጥምተኒ ሓደ እዩ ዓይነቱ ነተንሓ ክወርሱ ድዮም ዋላ ገለ ከይፈተኹ ሽዱሽተ ክብቲ መምሰብታየን ሽዱሽተ ክብቲ ሸይጠ ጓንድየ ገረ ጓንድየ ገረ ኣብ ብርምበራ ሰስፋይ ብዓዶ ዓላ ፅሒፈ መልሸ ናብ ፍተራድመሱን ወልዲ ቅነጅማት ገረ ዝገር እንዳሓ ዘይዋርኦም ንሳቶም ሓያሃብታማት ራእዮም ሃብታማት ንፉዓትን በዓል ደጃ ተረኣያ እኒ ኣብኣቶም ስእሊ ናይ ኩርኩር በላ ጎኖም ኩርኩር ንእሽተይ ከልቢ ስእሊ ያ ሂቦምኒ እዚ ካልእ ሰብ ኩሉ ፃዕዳ ወረቀት ገሩ ኸይዱ እምበር ከምዚ ናተይ ኣይበሉ ተራርመሱ ተዓዊትለይ ሕምነት ስለ ዘለና እሞ ካብቲ ስእሊ ናይ ናወቦ እምበር እቲ ሕርሻ ድማ ሓርሸ ብራማ ገረ መፅእ ፅዒነ ማኪና ፅዒነ ይመፅእ ናብዚ ከምዚ እንዳባልና ሓሊፍናዮ ፅቡቅ ዝወደይ ማዕረይ ጠጥዑሙ
2: ጓንዴ ሕጂ እንታይ ከምትቆምላ ነርኩም
0: ሸፋቱ በርቲዖም እወ ሸፋቱ በርቲዖም ሓደ መዓልቲ ዓዲ ዝባኣይ ክሰግር ከለኹ ዝተኩሾም ለዩ ዘመቀሮ ሰውሲኦይቲ ጠምንጆኦም ካብ እንዳሽከክክዎም ዓዲ ዝባኣይ ቀብሪ ፀኒሓ በኣ ኣብታ ቀብሪ እቱው ኢሎም ስኩዕ ኢሎም ናራይ እቶም ቀብሪ ፈዝዝ ኢሎም እንታይቱ ክንኩም ይኹም ኢሎምኒ ወረቐት ደለኩም ወረቐት ኣለኒ በዓል ወረቐት እየ ግዲብልኩም እንዳሓን ንዓዲ ዋዕሊ ክሂድ ኣለኹ ናብ ብርምብራ ተስፋይ ወይ ዝፈልጠ ንረኺበ ግደፍዎ ደኣ እዚ ደኣ ናይ ኣቦይ ሕጅዋን ድዩ እናተባሃለ ኣቦይ ሓማዝቀት ኢሉ ኣንበሳቀት ኢሉ ኣይሰርሕኒ ነሩ ነዞም ካብቲ ኩል ክልተ ሰብ

0: ኣዲ ጻዕዳ ኣዲ ሓደ ሰብ ኣዲ ምሕረት ሓደ ሰብ ነዚኦም ወስዶም ኣብ ሓደግቲ ዕጭኻቶ ሰኒ ሰሊሱ ረቡዕ ነናትካ ኣለካ ንስኻ ምስ ተኩሽካ ምስ ዋዕኸያ ኩላቶም ይውቕዕዋ እቶም ጉሩብ እቲ ሓደ ምስ ውቕዓ እታ መዓልቱ ድማ እቲ ሓደ እንታይ ኢሉ ሓኔታ ፍቱ እንታይ ኢሉ ሓኔታ ኢልዎ ወይ ኣነ ዓይና ተደዮም ቁርያ ግዳያ ይብላኒ ገድፋ እየ ንኻልኣት ሃቦም ኢልዎ ኣንታ ግደፍ ከይቲ ክኸስር ተበሎ በል ትመፀና ኣላ ኣራይ ፈኒ ተገደፍ ነዛ ዓይና ሳንቁር ነዛ ዓይና ዓርኩ ነቦይ ነዚኣስ ምሽር ኣብላታ
1: ካብዚ ብምቕጻል ኣንበሳ ብምቕታል ሓኔታይ ዝብል ሽመት ወይ ማዓርግ ዝተቐበሉ ወላዲኦም እውን ኣብቲ ዝነበርዎ ዝነበሩ ዓብ ክብሪ ከም ዝነበሮም እዮም ወሲኾም ዝዛረቡ
2: ሕጅቦኹም ሓኔታ እዮም ነሮም
0: እዋ ሓኔታ እንታይ ወድቆ መሽሉ እኳ መንጉዳ ሓኸለይ ስርባዳ ኣብዚ ሓንቲ መኣዲ ይወድቕ እዚ ኩሉ መርዓ ምስ ተኣከበ ህዝቢ ይወድቕ እቲ ክብሪ ናቶም ናቱ ኣራይ ውር ምሰደቀ ኩሉ ገብሪ ድማ በቢ መኣዱ ይሰራዕ ሽዑ ንሱ ቁሪ ኣብ ሰለስተ ብክልተ ቆርጩ ነቲ ተኣሽሙ ነዞም የማን ደሎእውን ነዞም ፀጋም ደሎእውን ይዕድሎም ቦይኑ ይበልዖን እዩ እቲ ሽምግና ኣብ ሓደ ሰለስተ ብልዕቲ ኣብዛ ሓንቲ መኣዲ ይብላ
2: ይመፃይ ምልክት እዚ
0: ናይ በዓል ግዳይ ጣዓሞት ኣይበልዕኒ ቦይ ከምዚ ሓንሳ ንግሆ ብላዕ ኣቢሉ ወረ ብልዒ ዝበሃል ሳ ይፈልጦን እዩ ነሩ እንታ በላዕ ጣዓሞ ንዓ ግዳይ ጣዓሞ ይብል ደርፍ ኣርሆላቱ ክንዲ እዚኣተውን ኣይትፈልጥዎንን እምበር ኣይርከብኩምን ኣርሆ ንድያ ኦ ክትብል ከላ ና ምሕርኛ ክትዛረብ ከላ ዋ ሰብ ክዋዳ ተወዲ እያ ትደሊ ኣባነውፅ ሃይለ እጅኻ ስደዶ ሓደ መዓልቲ ኣብ ዓደባል መርዓይሊ ምስ ከደ ኣብ ዓዝባን ደብሪ ኣባነውፅ ሃይለ እጅኻ ስደዶው ዝኾንዶ ይኮነ ጀጀዶ መስሎ እዚ ቀትልካዮ ዘለኻ ሲ በሎም እንደቆሽ ምዶም ንኩሎም ስቂኢሎም ድምድር ደለዉ ኢላቶ ዓደይ እንድዩ ኣብ ዓደይ ድማ ኣይገብር እኒሀ እምበር ብጩቅ ኣይብሉን እዮም እዞም ዓድና ብፅሪሕ ኣይዛረብዎን ብኹሪ ኣይዛረብዎን ብጣዕሚ ተዘይኮይኑ ሓይሊ ነርዎ እዩ
2: ሕጂ እስኪ ጨፈራታት እስኪ ንገሩና ናይ ቀደም ትጭፍርዎ ዝነበርኩም
0: ዝበል ስ ያኽለኒ ያኽለኒ ሱ
2: ኣይ
0: ኣራ
2: ሓደ ክልተ ድሓን ወስበሉና
0: እንተዘይ መይቱ እንተዘይ ተሓሪ ኢዱ ወዲ ንበሳዶ ተዓዝቢ ኢዱ ኣላህና ሓንቲ ደርፊ
1: ኣቦይ ፀጋይ ኣብዚ እዋን ካብ መዛንኦም በይኖም ብምትራፎም ይህን ምሂን መባህልቲ ዓርኪ መሓዛ የብሎምን ስለ ዝኾነ ድማ ፅምዋ ከም ዝስምዖም እዮም ዝዛረቡ
0: በዓል ፀጋይ ተወለመድን ሕጂ እኳ ሎም ቅነታ ሰበይቱ መይታ በዓለ እዛይ በርሀ የዕርኮ ይነሮም ኣብዚ ኩሎም ውድእ ኢሎም ውድእ ዋላ ሰብሲ ገለ ኣሎ መዘንኡ ኣይበሃልን እቲ ግዜ እንደሉ ኣይጠበቐን
2: እንታይ እዩ ትብሉ እስኪ ናይ ስጋብ ሕጂ ዘንብረኩም ዘሎ ስጋብ ሕጂ ናይ ዘንብረኩም ዘሎ ስንታይ እዩ
0: እንድዒ እቶም ኣሕዋተይ ኣርባዕተ መይቶም ዘይበልኩኻን ንዕኦም ድሕር ወሰዱ ዝግዲሉ ኮይኑ ስቂል የንብረኒ እምበር ኣነ ኣይደለኹዋን ንዓይ ሂብኒ ቆልዑ ወሊደ ሸሞንተ ቆልዓ እዋ እቲ ዕድመ ድማ ርኢኻዮ የንጠርጥድ ወረ
1: ኣቦይ ፀጋይ ብዙሕ ዓመታት ንድሕሪ ተመሊሶም ዝዕልልዎ ዕላላት ሰሚዕካን ናይ ምዝካር ክእለቶም ርኢኻን ወዲ 18 ዓመት እዮም ክትብል ኣይትደፍርን ገና እውን ኣብ ፅቡቅ ቁመና እዮም ዘለዉ
0: እምበር መንግስቲ ጣልያነ ሓደ ጎን ንፉዕ ሓደ ጎን ድማ ብረት ዝበሃል እዩ እቲው ኢሉ ፍልም እቱ ምስ በለ ብረት ሓፂና ዝሓዘ ሓደ ከይተርፍ ብሙሉእ ኹም እቱው ኢሉና ብጀካ ወታደር ኣብዚ ድሕዘ የልዎን ሰራቅ ከይበዝሕ ገለ ከይበዝሕ ገለ ኢሉና ነዚ ሃገር ንኩሉ ኣህና ሕራ ኢልና ሓደ ሰንካም ኣብዛ እንዳባ ስምዑን ነታ ብረቱ ሓቢእዋ ተቐሚጡ ክጠፍእ እንዲ ክነግረካ እንድ ክጠሚጡ እታ ሰበይቱ

0: ትብእስቶ በላ ክፈትሓ ዕግርግር ተወሉስ ክድ ኢላ ንጣልያ ንግራብ እያ ትሉ ካብ ዓዲ እንዳባ ስምዑን ብትኹል ገሮም ብትኹል ነሮም እዮም ንቁጣ ነሮም ካብ ትኹል ሕጆም መፅኦም ኣብዛ ናይ ዓዲ ግብስስ ክበፅሕ ከሎ ኣብዛ መቕዒ ስቕላብልዮም ሕንቕ ጨካናት እዮም ጨኽኒ ንርዎም ሰበይቲ ድማ እዚ ባልያ ዝበሃል ተዓስኪሮም ዘማ ሃገርና ብምሎም ተኸቲቦም ሕጂ ክመፁ ከለዉ ኮቲ ብዙሕ ኣይነበረን ዝ ሃገር ኣድጊ ቁሩባጣ ግለመለ እዩ እምበር ኣይነበረን ሽዑዎ ክመፁ ከለዉ ፈረን ከዓ ናይ መኒኻ ትብሎኒ ዒላ በርዒድ ናብ ወሪዶም ሓባባትን ጓጉላይ ቅርኒ ከምዚ ዝበለይ ኣምፂኦም ሓያለ ዘርኦም ኣልና ዳዕራይ ውዒል ሓዲራ ድማ መጎሎ ድማ ብታሕቲ መፃ ምስ ጣልያን ምስ ባርያ ስምምዕ ኣይነበርናን ሓደ መዓልቲ ንቐትሉ ሓደ መዓልቲ ንቐትል እዩ ሓሊፍናዮ ንማዳ ዘምበላ ዝተሃስዮም እዮም ጋሉ ዝበሃል ንወደ ጃስመረ ቅትል ኣቢልዎ ንዓእቶ ኢሉ ትመሓዙኡ ድማ እዩ የእትይዎ እምበር ኮፈልና ዓይሎም ኣብ ግድግዳእቱ ምሰበልዎ እኒሄ ጥኢት ገሮም ቆትልዎ ቆትልዎ ካብ ኣንሱ በዚኣእትዩ ዶ ይበሃል ጠፊኢቲ ሰብኣይ ተዘቐተለይ ጋልኒኦ ጋሉ ደንበላስ መፂኦም ካነብሶሓ ኣሉ ይበሃል ድረፍ
1: ብተወሳኺ ኣብቲ ሎሚ ዘዕልልዎ ዕላል ተማሊ ዕድመ ንእስነቶም ብፅቡቅ ከም ዘሕልፍዎ ካብ ገፆም ተንብቦ
0: ክንክተብ ኢልና መፂና 8 ሰብ ኣብዚ ዓረዛ እዩ ራእሶ ኣለላ ተለይኹ መፅኡ ክተበና ሓሚድ እዩ ዝበሃል ዝርጁማ ነቲ ጣልያን ሕጂ ኣንታ ሓሚድ ሓወይ ኣብ መጣ ቁርጥምጥምጥምጥም ኣቢልዎ እንታይ ኢና ንገብሩ ደቂ ከብቲስ ሕናየን ንኸይድን ትግራይና ትግራይ ብዙሕ ኣይጎደአን ኣንበጣ ነዛ ሃገር ግን ክስር የብሎ ብየናይ መፅኡሉ ዋላ መቂዕ ዋላ መቂዕ ዋላ ቆፅሊ ተላይ ነዚ ገረብ ሽምጥጥ ኣብሉ የጥፈዎ ክንክተብ ኢልና ደ ይብላ ነዛ ከምዚኣ መሰለት ሕርክም ኣቢሉ ኣብዚኣ ርክብዋ ኢልና ምርካብ ሲኢነያ ስን ሓደ ርኪብዋ ነሩ ስኑ እዚኣ ንቕፍ ኢላ ስኒ ካ ጎደሎ እዩ ነዛ ሓንቲ ይጭላፍ እወ ለሚንካ ኮ እዩ እወ ንኽትክተብ እዋ ኣይ ጥሜ ኣትይዎ ንዲ ህዝቢ ወ እንዳሸጥካ ፍቐድ ሃብታማት ዓዲ ጉልትናን ዓ ሰበዳ ንድበሃሉ ቁሩብ ይሕሹ ካብኡ ዳጉሻ ሸሚትና ነምፅእ ዳጉሻ ኣብቲ ሽዑ ኣጅቦ ኣለና ኣነ ገለ ኣሎኒ ፀባ ኣሎኒ ኩሉ ብኡ ገርና እቲ ግዜ ነሕልፎ ክንደይ ድኻ ድማ ገረ የብለኒ ኣይበሃልኒ ነብሩ እዩ
1: ኣቦይ ፀጋይ ምስ ዘን ሎሚ ብዙሕ ጥዕና ዘይረኸባ በዓልቲ ቤቶም ዘሕልፍዎ ጓዕ ሓዳር ኣዝዩ ምቁር ምንባሩ ብምግላፅ ነቲ ብዕራያን መልሲ ሰበይትን ኣብ ሳለስቲ ዝብል ብሂል ኣይድግፍዎን እዮም
0: ኣይ ነብሪ ወይ ንፈልጦ እንዲና ግና ስዋ እንታይ ሰበይቲ ወቂዕካ ዝቕምኖ ኮይኑ ነብሪ ነብሪ ወላ ጀጋነ ንዓኻትኩም ክትወልድ ከላስ ክወቕዓ ይግባኣኒ ድዩ መሲሉ እኳ ሕሰቦ ሞ እቶም ደቃ ይጉህዩ ገለ ዓይነቱ ዝረባዕለ ኣይኮነን እዚ ኣቐምጦ ደኣ
2: ኣቲ
0: ዓባብያ ናይ ገዛይ ኣየ ናይ ክብሪ ክትብሎ ኢኻ ዳሕራይ ዕብት ምስ መፀ ምስ ጀመረ ንእምን ሓጀር ወሪዳ እዚ ጀረካን ዓብ መዓር ሕጂ ሃለይ መፅያ መዓር ሕጂ ሃለይ መፅያ ዳርጋ ሓያለ ኣብ ልዑኒ ሕጂ እዞም ደቂ ናታ ሓሲቦም እዞም ክልተ ቆልዓ ምሳይ ደለዉ ኣነ ኺኢሎ ክገዛልካ ኣነ ኺኢሎ ክገዛልካ ኢሎም ክልተ ኺኢሎ ሰለስተ ኺኢሎ እንዳገበሩ የብልዑኒ ይበልዕ መዓር እዩ ቁሩብ ኣፅኒዕኒ ይብሉ በቲ ከብደይ እምበር ኣምላኽ ክንዲ ሃብታማ ይኸዱ ኣለውን ካብኣይ ዝሃብቶሙ ግና ሲ እቲ ኣምላኽ ፅናሕ ኢሉኒ ኣይፍቐደለይን።

0: ምክንያቱ መዓር ፀባን ውፅኢት ፀባን
1: ፀባ ዳ ምሳይ መፃ ምሳይ እዚ ስነይ ሕጂ ሓደ ክልተ ከይዱ ነሩ ሙሑው ኢሉ ከይዱ እምበረ ቃንታ ብለይ ገለብለይ እዛ ዓይነይ መጥዋሕቲ ሓደ ሶዳን መፂ ነሩ ንስ መደፈራ ኣብኣ ምስ ጠብሓኒ ኮለ ኢላ ሕጂ ኣማዓዲ ዓደስ ጎደም ዘለዋ ይርኢ ይፈልየን ዓይነይ ፅቡቅ ልበይ እውን ዳሓንየ ዳሓንየ ልበይ ምርሳዕ ዝኾነ ቁሩብ ርሳዕ ብል እንድየ በረ ዳሓንየ
0: ዓይነት መስተ ከንታይ ኢኹም ፈቱ ካብ
1: መስተ ማይ ዲኹም ስዋ ፀባይ እምበራ ስዋ እዚ ቁሩብ መዓልቲ ውን ይብለኒ እንዳ ስዋ ይኣቱን እያ ኣነይ ኣይከኣቱን እዞም ደቀ እዛ ሰበይቲ ካብቲ እንዳ ስዋ ገዚኣ ተምፃ ኣለይ ኣብዛ ዓዲ ክላ ትረፈኒ ሎሚ ድሕሪ ሎሚ ኣብ እንዳ ሰብ ኣብ እንዳ ታሽሙ ክንዲ ሰብ ኮይና ኣብኡ ወይ ንኣሽቲ ባእሱኻ ስዋ ምሰተኻ ኣሎ ይፅገብ እንድዩ ክትመላለስ ሕማቕ ይርከብ ኣነ ሳ ፈሊጠ ኣብኣ ስዋ ውን ኢሉ እንደምፅለይ ካብዛ ሰላ ግርም ፀቡቕ ይበሃል ኣኻብ ኣምፅያ ሰቲ ካብኡ ዝሓለፈ ፀባይ
2: ብማሕረስን መጓስን ዝዓበዩ ኣቦይ ፀጋይ ነቶም ዕድሚኦም ንትምህርቲ ዝኣኸሉ ደቆም ካብ መዛንኦም መታን ከይተርፉ ከምህርዎም ነይርዎም። ስለዚ ንሶም ናብ ምሽንጋል ደቆም ናብ ማኣዲ ትምህርቲ ጥሪቶም ድማ ናብ ዕዳጋ ተወዛዝዑ።
1: ኣንታ ከብቲ ብዙሓት ንረናኒ ከይተዓወትኩለን ጣሓኒታ ይገብረለን ፅራይ ፅቡቓት እንዳኾና ገለ ይገብረለን ንስኽኢላ ይሕልወን ሕጂ ኢደ ዳሕራይ ጭራእትኒ ክላዕ እስኪ ከምህሮም ዳኣ እሞ ትረፍ ከብቲ ኣይተዓወትኩን ሕጂ ድማ ንሳቶም ልግቢ ተገብሩለይሲ ከምህሮም ዳ ኢለ መጥየ እዋ እዚ ዝሪኢኻዮ ኣጋር ሓኪም ኮይኑ እቲኣቶም ሕጂ ሰጊሮም ድማ ምጉብን ኣለዉ ምጉብን ኣለዉ ዳሓንየ ጠጥዑም ሓሊፈ ኩሉ ይወሰደኒ ሕጂ ሲ ድሓን ከለኻ ተወሰደካ ምስ ቆልዑኻ ከለኻ እዩ እምበር ክትብል ክትብል እቲ ጉዳእ እንዲኻ ሓንቲ እኳ መይትሃኒ
2: ንእስነት ከደቴ ከምዚ ኣንዳ በለቴ ከምዚ ኣየ ወይዛ ኣርጋነ ወይዛ ኣርጋነ መፀትን እምበር ኣነስ ኣይደለኽዋኔ ከም ዝበሃል ኣቦይ ፀጋይ ድማ ደጊም ዝወሰድክዎ ዕድመ ይኣኽለኒ ብምባል ናብቲ ዘይተርፍ መገሻ ቅድሚ ደቀይ ክኸይድ ናይ ወትሩ ፀሎተ እዩ ብምባል እዮም ተፋነሙና ወዳሕንኩም።

ይረያ እየ ማለት ይ ዛርጋ ነው ስለያ ህልሞ

ንስ መደብና ዘዋርት ካሜራ ቀፂላ ተቃሪባላ ክቡራትን ክቡራን ተኸታተልትና ሎሚ ዘዋርት ካሜራና ካብ ሃገርና ውፅእ ኢልና ኣብ ዝተፈላለየ ኩርናዓት ዓለም ዝርከቡ ፅቡቓት ተፈጥሮታት ብሓባር ክንዕዘብ ኢና። እዞም ቦታታት እዚኦም ተመራመርቲ ስነ ምድሪ እውን መልሲ ክረኽብሎም ዘይከኣሉ ኣዝዩ ድንቂ ዝኾነ ውሕላ ፈጣጥራ ናይ ተፈጥሮ ዘለዎም እዮም። ባህርያ ወይኖም ድማ ሰብ ዝሓለፎም ኣይኮኑን። ብሕብሮም ንበል ብኣቀማምጥኦም ብኣቃወሞኦም ገለ ኣኻዊሖም ገለ ቀላያት እዮም። ብዓብዩ ተፈጥሮኣዊ ስሕበት ዘለዎም እዮም። ብሓባር ንከታተሎም ኣብያበይ ዝርከቡ ይኾኑ ስፍሓቶም ፅባቐኦም ብሓባር ነላለዮም ናብ ንኡስ መደብና ዘዋርት ካሜራ ከስክረኩም።

ፕላኔትና ብግቡኡ ዝፈለጥናያ ይመስለና። ንገጽ ምድሪ ካርታ ጌርናሉ ነቶም ንኣሽቱ ቅድመ ባእታታት ኣቶም ኢልና መቒልና ናብቲ ዓሚቕ ህዋውን ተመልኪትና። እንተኾነ ግን ልክዕ ኣብ ትሕቲ እግርና ሓደ ዝተሓበ ሓቂ ኣሎ። መሬት ጌና ምስጢራት ሒዛላ። ኣብ መላእ ዓለም ተበቲኖም ዝርከቡ ግዙፋት ኣእማን፣ ድንቂ ተፈጥሮኣዊ ጥበቃታት፣ ንሕግታት ፊዚክስ ዝብድሁ፣ ንታሪክ ዝብድሁ፣ ከምኡ ውን ንናይ ግዜ ኣረዳድኣና ዝቕይሩ እዮም። ዘመናዊ ስነ ፍልጠት ዘይከኣሉ እዩ ዝብሎም ተመራመርቲ ስነ ምድሪ ድማ ምስጢር ኢሎም ይሰሚዎም። ንሕና እዞም ተራተዓዘብቲ ናይዛ ፕላኔት ድማ ናይዛ ፕላኔት ዓበይቲ ዘይተመለሱ ሕንቅል ሕንቅሊተይ ኢልና ንሰሚዮም። እዞም ዝቕጽሉ እምበኣር ኣብ ዓለምና ካብ ዝርከቡ ብተፈጥሮ ካብ ዝተፈጥሩ ኣዝዮም ድንቂ ዝበሃሉ ኣኻውሕን ተፈጥሮኣዊ ጥበቓን እዮም ሞ ንከታተል። ኣብ ሕብራት መንግስታት ኣሜሪካ ዝርከብ መስተንክራዊ ዓዲ ቀያሕቲ ኣእማን ማለት ፓርክ ኣርክስ። ኣቀማምጣ እዚ ፓርክ እዚ ኣብ ደቡባዊ ምብራቕ ክፍለ ዩታ ካብታ ውሪቲ ናይ ምድረ በዳ ንጥፈታት ከተማ ሞኣብ ኣብ ዝተወሰነ ርሕቀት እዩ ዝርከብ። እዚ ቦታ ኣብ ዓለምና ካብ ዝኾነ ቦታ ንላዕሊ ብተፈጥሮ ዝቆሙ ናይ እምኒ ቀስትታት ማለት ኣርክስ ዝርከበሉ ቦታ እዩ። ልዕሊ 2,000 ዝኾኑ ብንፋስን ማይን ዝተ

ቅርፁ ናይ ሕውፃ እምኒ ቀስትታት ዓንዲ ኣእማንን ተንጠልጠልቲ ዓበይቲ ኣእማንን ዝሓቆፈ ናይ ተፈጥሮ ቤተ መዘክር እዩ እናተባህለ እዩ ድማ ዝግለጽ። ፍሉያት ተፈጥሮኣዊ ትርኢታት እዚ ስፍራ ምስ እንዕዘብ ዴሊኬት ኣርክ እቲ ብበይኑ ቆይሙ ዘሎ 15.24 ቁመት ዘለዎ ናይ ቀስቲ እምኒ እዩ። እዚ ንድፊ እዚ ንሙሉእ ክፍለ ግዝኣት ዩታ ከም ዓብዪ መለለዪ ምልክት ኮይኑ የገልግል ኣሎ። ላንድስኬፕ ኣርት ኣብ ሰሜን ኣሜሪካ እቲ ዝነውሐ ናይ ተፈጥሮ ቀስቲ ኮይኑ ንውሓቱ 194 ሜትሮ ይበፅሕ። ኣብ ገሊኡ ክፋላቱ ዝረአ ርጉዲ ውሕልነት ተፈጥሮ ብዘገርም መገዲ ዝቐረጾ 1.8 ሜትሮ ጥራዩ ዝበፅሕ ሚዛኑ ዝሓለወ ከውሒ እዚ 3577 ቶን ከም ዝምዘን ዝግመት ግዙፍ እምኒ ኣብ ልዕሊ ሓንቲ ቀጣን ዓንዲ እምኒ ተደጊፉ ንዘመናት ሚዛኑ ሓልዩ ምህላው ንተዓዘብቱ የገርም ኣሎ። ክፋል ናይ መሳኽቲ ወይ ዘ ዊንዶውስ ሴክሽን ከም በዓል ሰሜናዊ መስኮት ደቡባዊ መስኮትን ዳብል ኣርክ ወይ ድማ ድርብ ኣርክ ዝበሃሉ ዓበይቲ ተፈጥሮኣዊ መስኮታት እምኒ ብሓባር ዝርከብሉ ፍሉይ ቦታ እዩ። ፋየር ፈርነስ እዚ ቦታ እዚ ከም ላብሪንዝ ዝተሓላለኸ ጸበብቲ ስንጭሮታትን ልዑላት ናይ እምኒ ዓንድታትን ዝሓዘ ናይ ተፈጥሮ መገሻ እዩ። ፓርክ ኣርክስ ካብቲ ንኹሉ ሰብ ዝኸውን ናይ 15 ደቂቕ ርሑ መገዲ ጀሚርካ ክሳብ እቲ ብድሆታት ዝገጥሙ ተጓዓዝቲ ጥራዩ ዝፍትንዎ ናይ ሰዓታት ጻዕረኛ ጉዕዞታት ምድረ በዳ ዝሓዘ እዩ። ብዘይካ እዚ ንኹሉ ተፈጥሮ ብምቾት ንምርኣይ ዘኽእል 27,000 ሜትሮ ዝንውሓቱ ዝተጸርገ ናይ መኪና መገዲ ኣለዎ። ካብ ብከላን ብዝሒ ብርሃንን ናጻ ዝኾነ ፓርክ ናይ ኣርክታት ኣብ ግዜ ጸልማት ጽባቐ ህዋ ክትዕዘብን ምስ ከዋኸብቲ ከተዋግዕን ይኽእል።

ኣኻዊሕ ማምፖፑነር ናይ ሩስያ። እዞም 7 ናይ ሓይሊ ሰብኡት ተባሂሎም ዝፅውዑ 7 ግዙፋት ናይ እምኒ ዓንድታት ካብ ሓደ ጥፍጣፍ ጎልጎል ከረን ተበጊሶም ካብ 30-42 ሜትሮ ንሰማይ ዘንቃዕረሩ እዮም። እዞም ኣእማን ሓደ ካብቶም 7 ተኣምራት ሩስያ ተባሂሎም ዝፍለጡ ክነሶም ብሰንኪ ዘለዎም ኣዝዩ ርሑቕ ቦታ ግን ዘጊት ብበጻሕቲ ቀጻሊ ክብፅሑ ዘይከኣል እዮም ዘለዉ። ጂኦሎጂካዊ ኣፈጣጠራ እዞም ጥንታውያን ኣኽራናት ውሕልነት ተፈጥሮ ከም እተድንቕ ዝገብር እዩ። እዞም ኣኽራናት ዝርከብሉ ዘለዉ ቦታ ቅድሚ 200 ሚልዮን ዓመታት ብናይ ኦራል ኣኽራናት ዝተሸፈነ እዩ ነይሩ። ንሚልዮናት ዓመታት ዝነፈሰ ብርቱዕ ንፋስ፣ ዝዘነበ በረድን ማይን ውርጭን ነቶም ልስሉሳት ክፋላት እቲ እምኒ በላሊዑ ኣጥፊእዎም እዩ። እዞም 7 ዓንድታት ግን ኣብ ኣዝዩ ተሪርን ዘይበላልዕን ዓንቀፅ እምኒ ማለት ኳርትዛይት ዝቆሙ ስለ ዝነበሩ ንኩሉ ተፈጥሮኣዊ ፀገማት መኪቶም ንበይኖም ቆይሞም ተረፉ። 6 ካብኣቶም ኣብ ሓደ መስመር ተሰሪዖም ክረኣዩ ከለዉ፣ እቲ 7 ግን ቁሩብ ፍንጥት ኢሉ ከም ግልብጥ ዝበለ ብልቃጥ ኮይኑ ይርአ። እዚ ማንፖፑነር ዝብል ስም ብቋንቋቶም ኣብቲ ቦታ ዝነበሩ ደቀባት ማለት ሰባት ማንሲ ናይ ንእሽቶ ጣዖት እምባ ማለት እዩ። ንዘመናት ድማ ከም ቅዱስ ቦታ ይርእይዎ ነይሮም። ብመሰረት እምነት ሰባት ማንሲ እዞም ኣእማን ቀደም ንህዝቢ ማንሲ ከጥፍኡ ዝመፁ ዝነበሩ 7 ግዙፋት ተዋጋእቲ ነይሮም ይብሉ። እቶም ግዙፋት ናብ ዝጎልጎል ምስ በፅሑ እቲ መራሒኦም ዝነበረ ጠንቋሊ ነቲ ቅዱስ እምባ ማንሲ ተዓዘበ። ብመንፈሳዊ ሓይሊ እቲ እምባ ተሰናቢዱ ድማ ሒዝዎ ዝነበረ ከበሮ ወደቐ። ብኡ ንብኡ ድማ 7ኦም ተሪሮም ናብ እምኒ ተቐየሩ። ኣብዚ ቦታ እዚ ንዘመናት ምስጢራውያን ጠንቆልቲ ጥራይ እዮም ናብዚ ቦታ ዝድይቡ ነይሮም። ሎሚ እውን እንተኾነ ናብዚ ቦታ ዝበፅሑ ሰባት ፍሉይ ሰላምን ቅሳነትን ከም ዝስምዖም ይዛረቡ።

ዳንሺያ ማለት ብቋንቋ ቻይና ቀያሕቲ ደበናታት ማለት ኮይኑ ብዘለዎ ተፈጥሮኣዊ ጥባቐን ኣገዳስነት ኣብ መዝገብ ውርሺ ዓለም ማለት ዩኔስኮ ዝተመዝገበ እዩ። ኣብዚ ቦታ ክትበፅሕን ከለኻ ተፈጥሮ ንመሬት ከም ዓብዪ ናይ ስእሊ ወረቐት ተጠቒማ ብዝተፈላለዩ ሕብርታት ዝቐባኣቶ ኮይኑ እዩ ዝስምዓካ። ቅድሚ 140 ሚልዮን ዓመታት እዞም ኣኽራናት ብሰንኪቲ ኣብ ውሽጦም ዘሎ ብዝሒ ማዕድናትን ሓፂንን ፍሉይ ዝኾነ ቀይሕን ብጫን ሕብሪ ክሕዙ ክኢሎም እዮም። ንዘመናት ዝነፈሰ ሓያል ንፋስን ዝፈሰሰ ማይን ነቶም ኣኽራናት እናገ

ረፉ ከም ዓበይቲ ንድፈታት ፅምብላሊዕ ፀበብቲ ብዓትታት ከምኡውን ፍሉያት ዓንዳ ኣማን ገይሮም ቀሪፆሞም ይርከቡ። ኣብ ቻይና ክልተ ፍሉጣት ናይ ዳንሽያ ቦታታት ኣለዉ። እቲ ሓደ ኣብ ጓንግዶንግ ዝርከብ ኮይኑ ብቀያሕቲ ኣእማንን ዱርን ዝተሸፈነ እዩ። እቲ ካልኣይ ድማ ናይ ቀስተ ደመና ሕብሪ ዘለዎ ዣንጌ ዳንሽያ እዩ። ናይ ቀስተ ደመና ኣኽራናት እዚ እቲ ፍሉይ ሕብራዊ ስእሊ ዝመስል ተፈጥሮ ኮይኑ ቀይሕ፣ ብጫ፣ ቀጠልያን ፃዕዳን መስመራት ዝሓዘ ናይ ተፈጥሮ ተኣምር እዩ። እምባ ያንግዩን እዚ ሓደ ካብቶም ኣዝዮም ዝገርሙ ፀደፋትን ዓንዲ ኣማንን ኮይኑ ንሰማይ ኣንቃዕሪሩ ዝርአ ግዙፍ ተፈጥሮ እዩ። ኣሻኽ እምባ ናይ ጓንግዶንግ እዚ ቦታ እዚ ብሰንኪቶም ፀበብቲ ስንጭሮታት ኣሻኹን ተሪርን ኣቀማምጡ ንደየብቲ እምባ ማለት ሃይከርስ ኣዝዩ ፈታኒ ግን ከኣ መሳጢ ቦታ እዩ። ዳንሽያ ንናይ ተፈጥሮ ስእሊ ዘልዕሉ ሰብ ሞያ እቲ ዝበለፀ ቦታ እዩ። ብፍላይ ንኮ ፀሓይ ክትበርቕን ምሸት ክትዓርብን ከላ ዘሎ ምርኢት መወዳድርቲ የብሉን። ብዘይካ እዚ ኣብ መንጎቶም ቀያሕቲ ኣኽራናት ዝሓልፍዎ ሓይዝ ብጃልባ እናተጓዓዝካ ነቲ ፅባቐ ምዕዛብ ይከኣል። ነቶም በፃሕቲ ናብ ጫፍቲ እምባ ንምውሳድ ዝተሰርሑ ኣዝዮም ፀደፍቲ ናይ ሰማይ መሳለል ማለት ስካይ ላደርስ ምርጋፅ ሓደ ካብቶም ነቲ ፅባቐ ከተደንቕ ዝሕግዙ ትሕተ ቅርፂ እዩ።

ምድረ በዳ ጆሹዋ ማለት ጆሹዋ ትሪ ናሽናል ፓርክ። እዚ ቦታ ካብ ዝኾነ ይኹን ካልእ ተፈጥሮኣዊ ስሕበት ዘለዎ ቦታ ፍሉይ ዝገብሮ ሰብ ዝሰርሖ ዘይኮነስ ብተፈጥሩ ፍጹም ቅርፂ ርእስ ክፍሊ ወዲ ሰብ ወይ ሽክና ዝመስል ቅርፂ እዩ። ስካል ሮክ ድማ ይበሃል። እዚ ግዙፍ ናይ ሓዊ እምኒ ማለት ግራናይት ንዘመናት ንበፃሕቱ ከሰንብድን ከገርምን ዝፀንሐ ኮይኑ ካብቲ ናይ ምድረ በዳ ሑፃ ንላዕሊ ተቓሪፁ ዝወፀ ናይ ሓደ ዓብዪ ጋኔን ርእሲ ይመስል። እዚ እምኒ እዚ ቅድሚ 85 ሚልዮን ዓመታት እቲ ኣብ ትሕቲ መሬት ዝነበረ ፍሉሕ ላቫ ቀስ ኢሉ ብምስሓል ናብ ኣዝዩ ተሪር ዓንቀፅ እምኒ ዝተቐየረ እዩ። ንሚልዮናት ዓመታት እቲ ንዕኡ ሸፊንዎ ዝነበረ ፎኪስ መሬትን ሑፃን ብሰንኪ ሓያል ውሕጅን ምንቅስቓስ መሬትን ተፀሪግዎ ምስእከደ እዚ ጽኑዕ እምኒ ንበይኑ ተሪፉ ተጋሕደ። እቶም ከም ዓይኒ ኮይኖም ተዃዒቶም ዘለዉ ክልተ ዓበይቲ ጉንጓናት ብሰንኪ ኬሚካላዊ ምብልላዕ ማለት ኬሚካል ዌዘሪንግ ዝቖሙ እዮም። እቲ ሳሕቲ ዝዘንብ ማይ ኣብ ልዕሊ እቲ እምኒ ይእከብ ነበረ። መጠን እቲ ዝዘንብ ዝነበረ ኣሲድ ዘለዎ ማይ ድማ ነቶም ኣብ ውሽጢ እቲ እምኒ ዘለዉ ማዕድናት ቀስ ብቐስ እናሓለቖም ስለ ዝኸደ ንኣሽሓት ዓመታት እቶም ጉድጓዳት እናገፍሖም መጺኦም ከም ናይ ዓይኒ ስፍራ ድማ ሓዙ። እዚ እምኒ እዚ ናብ ጁምቦ ሮክስ ዝበሃል ናይ ድንኳን ምስራሕ ቦታ ቀረባ ኮይኑ ልክዕ ኣብ ጥቓቲ ቀንዲ ናይ መኪና መገዲ እዩ ዝርከብ። ኣብ ጥቕኡ ደው ኢልካ ብቐጥታ ክትዕዘቦ ይኽእል። ነቲ ከባቢ ዝያዳ ክትምርምሮ ምስ ትደሊ ድማ ሒደት ስጉምቲ ዝንውሓቱ ናይ እግሪ ዑደት መገዲ ኣለዎ። እዚ መገዲ እዚ ኣብ መንጎ ዓበይቲ ኣእማንን ፍሉያት በረኻውያን ኣእዋማትን ዝሓልፍ እዩ። ኣብዚ ጉዕዞ እዚ እቶም ብስም እቲ ፓርክ ዝፅውዑ ፍሉያት ኣእዋም ጆሹዋ ማለት ጆሹዋ ትሬስ በረኻውያን ቆጥቋጣትን ዝተፈላለዩ ኣእሾኽን ክትዕዘብ ትኽእል። ኣብ ዝተወሰነ እዋን ዘጋጥም ተርእዮ ማለት በረኻውያን ኤሊታት ወይ ዓበይቲ ማንትለታት ምዕዛብ ድማ ይከኣል።

ሃገራዊ ናይ ዱር ፓርክ ዣንግያንጂ ቻይና። እዚ ቦታ እዚ ኣብ ትሕቲ መዝገብ ውርሺ ዓለም ማለት ዩኔስኮ ዝተመዝገበ ኮይኑ እቲ ኣብቲ ውሩይ ናይ ሆሊውድ ፊልም ኣቫተር ዝረአ ተንጠልጠልቲ ኣኽራናት ካብዚ ቦታ እዚ ተቐዲሑ ዝተሰርሐ ምዃኑ ንዓለምና ዘገረመ ፍሉይ ናይ ተፈጥሮ ስእሊ እዩ። እዞም ኣብዚ ፓርክ ዝርከቡ ዓንዲ ኣእማን ካብቲ ኣብ ቻይና ልሙድ ዝኾነ ናይ ኖራ እምኒ ዘይኮኑስ ቅድሚ 380 ሚልዮን ዓመታት ኣብ ትሕቲ ጥንታዊ ውቅያኖስ ዝነበሩ ኣዝዮም ጽኑዓት ናይ ሑፀ ኣእማን እዮም። ብሰንኪ ብርቱዕ ውሽጣዊ ምንቅስቓስ መሬት እዚ ዞባ እዚ ካብ ገጽ ባሕሪ ንላዕሊ ተደፍአ እሞ ጸበብቲ ጸልፍታት ፈጠረ። ንሚልዮናት ዓመታት ዝፈሰሰ ልዑል ትሮፒካዊ ዝናብን

ኣብ እዋን ክረምቲ ዝለገበ በረድን ነቶም ልስሉሳት ክፋላት እቲ እምኒ በላሊዖም ኣጥፍእዎም። እቲ ዝተረፈ ተሪር ክፋል ድማ ል3,000 ዝኾኑ ቀጠንቲ ሰማይ ጠቀስ ዓንዲ ኣማን ኮይኑ ቆመ። ገሊኦም ቁመቶም ክሳብ 300 ሜትሮ ንላዕሊ ይበፅሕ። ኣብዚ ቦታ ዝርከቡ ፍሉያት ተፈጥሮዊ ምርኢታት ምስ ንዕዘብ ዩዋን ጂያንጂ እቲ ኣዝዩ ፍሉጥ ክፍሊ እቲ ፓርክ ኮይኑ እቲ ንፊልም ኣቫተር መበገስቲ ዝኾነ እምባ ዝርከበሉ እዩ። ኣብዚ ቦታ ጸሊም ጉንብን ጸሊም ደበናን ነቲ ስንጭሮ ክሽፍኑ ከሎ ነቶም ኣኽራናት ኣብ ሰማይ ተንጠልጢሎም ዘለዉ ኮይኖም ከም ዝረኣዩ ይገብር። መደየቢ ባይሎንግ ማለት ባይሎንግ ኤሌቬተር ናይ ሚእቲ ገበላት መደየቢ ተባሂሉ ዝፅዋዕ ኮይኑ ኣብ ገጽ ሓደ ጸዳፍ እምባ ዝተሰርሐ ግዙፍ ናይ መስኮት መደየቢ እዩ። 326 ሜትሮ ቁመት ዘለዎ ኮይኑ ኣብ ዓለምና እቲ ዝነውሐ ኣብ ግዳም ዝርከብ መደየቢ ብምዃን ኣብ መጽሓፍ ጊነስ ተመዝጊቡ ይርከብ። እምባ ቲያንዚ እዞም ኣኽራናት እዚኣቶም ካብቶም ካልኦት ዝያዳ ቀጠንትን ከም በሊሕ የእዳው ንሰማይ ተሰቕሉን እዮም። ብሰንኪቲ ኣብ ጫፎም ዘሎ ጫካ ፍሉይ ናይ ጽባቐ ስእሊ ይፈጥሩ። እምባ ቲያንመን ኣብዚ እምባ እዚ ናይ ሰማይ ኣፍ ደገ ሄቨንስ ጌት ዝበሃል ብሰንኪ ብማይ ብምሕጓግ ዝቖመ ግዙፍ ተፈጥሮኣዊ ጉድጓድ ኣሎ። በጻሕቲ ናብዚ ቦታ ንምድያብ ል999 ናይ እምኒ መሳልል ክድየቡ ይግደዱ። ናይ ዣንግ ጃንጂ ግዙፍ ናይ መስኮት ድልድል ኣብ ልዕሊ ሓደ ሓምላይ ስንጭሮ ዝተዘርግሐ ኮይኑ 430 ሜትሮ ንውሓት ዘለዎ ናይ ቬትሮ መስኮት ድልድል እዩ። በጻሕቲ ኣብ ልዕሊኡ ክስግሙ ከለዉ ዘርእይዎ ፍርሕን ዘውፅዎ ናይ ስምባደ ኣውያትን ክፋል ጽባቐ ዝቦታ እዩ።

እምኒ አልናስላ እዚ ኣብ ሰሜናዊ ምዕራብ ስዑድ ዓረብ ኣብ ጥቓ ቲማ ኦኣሲስ ዝርከብ ግዙፍ ናይ ሑፃ እምኒ 6 ሜትሮ ቁመትን 9 ሜትሮ ንድፍን ዘለዎ ኮይኑ ኣብ ማእከሉ ብዘገርም ልክዕነት ናብ ክልተ ተመቒሉ ይርከብ። ብዙሓት ሰባት እዚ እምኒ እዚ ብናይ ደገ ፍጥረታት ማለት ኤሊየንስ ወይ ድማ ብጥንታዋን ሰባት ዝተሰርሐ እዩ ኢሎም እኳ እንተኣመኑ፣ ተመራመርቲ ስነ መሬት ግን እቲ ምስንጣቕ ምሉእ ብምሉእ ተፈጥሮኣዊ ምዃኑ የረጋግጹ። እዚ ኣብ ውሽጢ መሬት ብሰንኪ ዝተፈጥረ ሃንደበታዊ ጸቕጢ ማለት ቴክቶኒክ ፕሬዥር እቲ እምኒ ካብታ ድኽምቲ መስመሩ ተበጊሱ ዝተረገጸ ሑፃ እዩ። ንኣሽሓት ዓመታት ዝነፈሰ በረኻዊ ዝናብ ናብታ ንእሽቶ ንኻል ይኣቱ ነበረ። ኣብ በረኻ ምሸት ኣዝዩ ዝሑል ስለ ዝኸውን እቲ ማይ ናብ በረድ ይቕየር እሞ ነቲ ጋግ እናክፍሖን እናላገቦን ከደ። እቲ ዝዓበየ ተኣምር ግን እዞም ክልተ ግዙፋት ክፍልታት እቲ እምኒ ንሓድሕዶም ኣይተናኸፉን እዮም። ኣብ ክንድኡስ ኣብ ልዕሊ ክልተ ኣዝዮም ንኣሽቱን ቀጠንትን ናይ እምኒ ኣእጋር ተደጊፎም ብሚዛኖም ጸኒዖም ይርከቡ። እዚ ድማ ብሰንኪቲ ጽንዓት ዘለዎ በረኻዊ ሑፃ ንፋስን ነቲ እምባ ካብ ታሕቲ ብዝያዳ ስለ ዝበላልዖ ዝመጸ እዩ። እዚ እምኒ እዚ ብሰንኪ ንድፉ ጥራይ ዘይኮነ ብናይ ጥንቲ ታሪክ እውን ሃብታም እዩ። ኣብ ገጹ ቅድሚ ኣሽሓት ዓመታት ብሰባት ዝተቐረጹ ናይ ሰባትን በረኻዊ ነፍራስን ከምኡውን ናይ በረኻ ጠለቤዱ ስእልታት ተዓቂቦም ይርከቡ። እቲ ከባቢ ጥንታዊ ናይ ሰባት መንበሪ ቦታ ኮይኑ ቀደም ንጉሶምን ነጋዶ ቅመማ ቅመማትን ዘዕርፍሉ ማእከል ነበረ። እዚ ማእከል እዚ ኣብ ጥንታዊ ናይ ዓረብ ግጥምታትን ኣፈታሪኽን ዓብ ስፍራ ኣለዎ። ብፍላይ ምስቶም ቅድሚ ምስልምና ዝነበሩ ፍሉጣት ተዋጋእትን ገጠምትን ከም በዓል ኣንሰራ ኢብሻዳድ ይተሓሓዝ። እዚ እምኒ እዚ ካብ ከተማ ቲማ 50 ኪሎ ሜትር ርሒቑ ኣብ ማእከል እዩ ዝርከብ።

እዚ ሰላምታና ተቐበሉ ፈነና ምክታል ትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ሰዓት ሓሙሽተ ኣኺሉ ሎሚ ሓሙስ 3 ሓምለ ዝተዳለወ ሃገራውን ሃገራውን ዜናታት ሒዝናልኩም ቀሪብና ኣለና። ንምክታልኩም ብክብሪ ንዕድም ኣዲብ ዓብዱ ምስኪኢላ ቋንቋ ምልክት ኣብረት ተወልደ ምዃን ኢና ፈለማ ኣርእስተ ዜና። ኣብ ከተማ ኣስመራ ንመምህራን ቤት ትምህርቲ ዋርሳ ይከኣሎ ስልጠና ትምህርታዊ ስነ ልቦና ተዋሂቡ። ኣብ ንዞባ ቁርደት ኣብ መሰላት ቆልዑን ደቂ ኣንስትዮን ዘተኮረ ኣስተምህሮ ተዋሂቡ። ኣብ ንዞባ ማይ ዓይኒ ብርሰት ሃብቲ ገረብ ንምግታእ ክካየድ ዝፀንሐ ንጥፈታት ዝምስገን ፍረ ተረኺቦ። ኣብ ዜናታት ውፃኢ ንሳለስቲ ቋሪቱ ዝፀንሐ ምልዋጥ መጥቃዕታት ኣሜሪካን ኢራንን ዳግማይ ከም ዝተወልዐ ተገሊጹ። ቻይናን ታይላንድን ዝመፅእ ወርሒ ናሓሰ ዓመታዊ ሓበራዊ ልምድ ሓይሊ ኣየር ከካይዳ ምዃነን ሓቢረን። ኣብ ጃፓን ብዝተኸስተ ምንቅጥቃጥ ምድሪ ናይ ዝሞቱ ሰባት ቁፅሪ ልዕሊ 30 በፂሑ። ዝርዝር ዜና ኣብ ኣስመራ ዓቕሚ መምህራን ካልኣይ ደረጃ ቤት ትምህርቲ ዋርሳይ ከኣሎ ሳዋ ክብ ንምባል ዝዓለመ ናይ ሓደ ወርሒ ስልጠና ተወዲቡ። እቲ ካብ ሓደ ክሳብ 28 ሓምለ ብክልሳ ሓሳብን ግብርን ዝተሰነየ ስልጠና ብቐንዱ ኣብ ዓውዲ ትምህርታዊ ስነ ልቦና ማለት ሳይኮሎጂን ተርእኡ ኣብ መስርሕ ምምሃር ምስትምሃርን ዘተኮረ ኮይኑ ብመምህራን ኮሌጅ ትምህርትን ስነ ቋንቋን እዩ ተዋሂቦ። ኣብ ተመዛዘም ስነ ስርዓት ዝተረኽበት ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ንኣገዳስነት ስልጠና ብምጥቃስ ኣብታ ቤት ትምህርቲ ዝፀንሐ ሕፅረት ክኢላታት ስነ ልቦናዊ ምክርን ማዕዳን ኣብ ምምላእ ኣበርክቶ ከም ዝገብር ፅኑዕ እምነታ ገሊፃ። ዳይረክተር ቤት ትምህርቲ ካልኣይ ደረጃ ቤት ትምህርቲ ዋርሳ ይከኣሎ መምህር ርእሶም ግብሪ ሂወት ብወገኑ ሰልጠንትን ኣሰልጠንትን ዘርኣይዎ ተገዳስነት ብምጓስ ብሰልጠንቲ ዝቐረበ መሃር መፅናዕታዊ ወራቓቲ ንኣድማዕነት ኣብ መፃእ ዝውደብ ተመሳሳሊ ሰልጠናታት ከም ዝሕግዝ ሓቢሩ። እዚ ከምዚ ኢሉ እንከሎ ካልኣይ ደረጃ ቤት ትምህርቲ ዋርሳ ይከኣሎ ኣብ ስነ ምህርና ምሕደራ ግዜ ስሙናዊ ውጥን ግምገማን ሙያዊ ስነ ምግባር መምህርናን ዘተኮረ ስልጠና ከም ዝወደበት ካብ ህዝባዊ ርክባት ሚኒስትሪ ትምህርቲ ዝተረኽበ ሓበሬታ ኣፍሊጡ። ኣብ ንዞባ ቁርደት ኣብ ልዕሊ ቆልዑን ደቂ ኣንስትዮን ብፍላጥ ኮነ ብዘይፍላጥ ዝወርድ ማሕበረ ቁጠባዊ ፀቕጥታትን ኣድልዎን ብምብዳህ መሰላት ቆልዑን ደቂ ኣንስትዮን ንምርጋፅ ዝዓለመ ኣስተምህሮ ተዋሂቦ። እቲ ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ተወዲቡ ካብ 16 ምሕደራት ከባቢን ዝተዋፅኡ ኣካላት መንግስቲ ማሕበራትን ወከልቲ ህዝብን ዝተዋህበ ኣስተምህሮ መቐፀልታ ናይቲ ጎዳእቲ ልምድታት ንምግታእ ክካየድ ፀንሐን ናይ ምብራኽ ንቕሓትን ጥፈታት ከም ዝኾነ ተፀዋዒት ናይቲ ቤት ፅሕፈት ወይዘሮ ታቦት ንጉሳ ሓቢራ። ኣብ ልዕሊ ደቂ ኣንስትዮ ዝፍፀም ጉድኣት ልምድታት ንምውጋድን መሰላት ቆልዑን ደቂ ኣንስትዮ ንምርግጋፅን ሓያል ፃዕሪ ይካየድ እኳ እንተሎ እቲ ተርእዮ መሊኡ ስለዘይተወገደ ሳዕቤናቱ ይቕፅል ከም ዘሎ ብምጥቃስ ንምውጋዱ ብዝለዓለ ክስራሕ ፀዊዓ። ተሳተፍቲ ብወገኖም እቲ ዝተምህሮ ኣብ ምርግጋፅ መሰላት ደቂ ኣንስትዮን ቆልዑን ክውሰዱ ብዛዕባ ዘለዎም ተበግሶታት እኹል መረዳእታ ክህልዎም ሓጋዚ ከም ዝኾነ ብምጥቃስ ተመሳሳሊ መደባት ብዝተወደበን ብዝሰፍሐን መልክዑ ክድፋኣሉ ኣዘኻኺሮም። ኣብ ንዞባ ማይ ዓይኒ ብርሰት ምግታእ ሃብቲ ገረብ ንምስሳን ዝተካየደ ጉስጓሳትን ናይ ምቁፅፃር ስራሕን ኩነታት ኣግራብ ናብ ንቡር ይምለስ ከም ዘሎ ተሓቢሩ። ሓላፊ ምቁፅፃር ሃብቲ ገረብን እንስሳ ዘገዳምን ኣቶ ኺዳኒ ኣማረ ዝሃቦ ሓበሬታ ህዝቢ ረብሓታት ዕቃብ ኣግራብ ኣብ ርግኣት ኣከባብን ስነ ሂወታ ብዙሕነትን ዝግባእ ተረዲኡ ንሓለውኡን ምክንኻኑን ብዕቱብ ክሰርሕ ዝተካየደ ንጥፈታት ኣብ ባይታ ዝምስገን ውፅኢት ይርከቡ ከም ዘሎ ገሊጹ። እቲ ንእዞባ ብመበቆሎዊ ኣግራብ ሃብታም ምዃኑ ብምጥቃስ ኣብ ዝሓለፈ ዓመታት ብሰንኪ ዘይ ሓላፍነታዊ ኣጠቃቅማ ዝወረደ ዕንወት ንምፍዋስ ብዝተካየደ ፃዕሪ ባዲሙ ዝነበረ ከባቢታት ናብ ዝነበሮ ይምለስ ከም ዘለውን ኣፍሊጡ። ጎንጎን እቲ ንቕሓት ሕብረተሰብ ንምዕባይ ዝካየድ ዘመተታት ትሕፀት ትፍፀም ንዝተረኽበ ኣራም ስጉምቲ ከም ትወስደሎም ብምሕባር ኣብ ዝሓለፈ 6 ዋርሕ ኣስታት 84,000 ናቕፋ ናብ ካዝና መንግስቲ ኣታዊ ከም ዝኾነ ብሪሆም። ንኩነታት እንስሳ ዘገዳም ኣመልኪቱ ድማ ኣቶ ኺዳነ ብሰንኪ ብርሰት ሃብቲ ገረብ ካብ መብዕቆቢኦም ርሒቖም ዝፀንሑ ማሕድርኦም ናብ ንቡር ስለ ዝተመልሰ ቁፅሮም ይስስን ከም ዘሎ ገሊጹ።
ኣብ ንዞባ ናቕፋ ኣብ ተምሃሮ ቤት ትምህርቲ ማሕበራዊ ስነ ፍልጠት ዝተገብረ ገንዘባዊ ደገፍ ካብ 11 ምሕደራት ከባቢን ዝተለለያ 58 ስድራ ስዋኣት ተመቓሪሑ ብ25 ሓምለ ዝተገብረ ናይ ምርኻብ ስነ ስርዓት ኣብ ማሓዳርቲ ንዞባ ኣቶ ያቆብ እድሪስ ምድጋፍ ስድራ ስዋኣት ሕልናዊ ዕግበት ዝህብ ዘይግነታዊ ሓላፍነት ምዃኑ ብምጥቃስ ተምሃሮ ቤት ትምህርቲ ማሕበራዊ ስነ ፍልጠት ንዝወሰዶዎ ተበግሶ መጒሱ። ዳይረክተር ቤት ትምህርቲ ማሕበራዊ ስነ ፍልጠት ናቕፋ ኣቶ ዮሃንስ ቀለታ ብወገኑ ዝተገብረ ደገፍ መልእኽቱ ረዚን ምዃኑ ብምግላፅ ተምሃሮ ንስድራ ስዋኣት ደገፍ ምግባር ካብ ጀምሩ ዛጊት ኣስታት 400,000 ናቕፋ ከም ተዓደለ ገሊፆም። ኣቶ ዮሃንስ ወሲኹ ምልጋስ ደምን ማእቶታዊ ንጥፈታትን እውን ካብቲ ብተምሃሮ ዝትግበር መደባት ከም ዝኾነ ብርሆም። ደገፍ ዝተገብረሎም ዜጋታት ካብ ምሕደራት ከባቢ ባቕላ፣ ኣበሎ፣ ማራት፣ ላባ፣ ኣግራዕ፣ ሙዖ፣ በያን፣ እንድላል ከምኡውን ምሕደራት ከባቢ ባዶ ሓደን ባዶ ክልትን ከተማ ናቕፋ ዝተዋፅኡ እዮም። ዝኾርኩም ተዓዘብቲ ስዕብ ዜናታት ወፃኢ ደጊምና ንምክትታልኩም ብክብሪ ንዕድም። ዜና ወፃኢ። ዲፕሎማስያዊ ዝርርብ ንምስላጥ ተባሂሉ ሳልስቲ ዘቋረፀ ምልዋጥ ምጥቃዕታት ኣሜሪካን ኢራንን ዳግማይ ከም ተወልዐ ማዕክናት ዜና ቃሊሐን። ዝተገልፀ ማእከላይ እዚ ኣሜሪካ ናብ ሎሚ 30 ሓምለ ኣብ ዘጉሒ ለይቲ ብልዕሊ ኢራን ከቢድ ደብዳብ ድሕሪ ምክያድ እዩ። ኣብዚ ሓዲሽ መጥቃዕታት ትካላት ነዳዲ፣ ማእከላት እዝን ቁፅፅርን፣ ትካላት መፍረ ሚሳይላትን ድሮናትን ከምኡውን ስለያዊ ትካላት ቀንዲ ዕላማ ከም ዝነበሩ ኣሜሪካ ሓቢራ። ሓልዋ ሶር ኢራን ብወገኑ ዮርዳኖስ፣ ኩዌትን ባሕሬንን ኣብ ዝርከብን ሃገራት ዞባ ማእከላይ ምብራቅ ኣብ ልዕሊ ዝርከብ ዕላማታት ኣሜሪካ ናይ ሚሳይላትን ድሮናትን ደብዳብ ከም ዘካየደ ኣፍሊጡ። ኣብ ዮርዳኖስ ኣብ ልዕሊ ዝርከብ መደበር ሓይሊ ኣየር ኣሜሪካ ዘካየዱ መጥቃዕቲ ከቢድ ንዋታዊ ዕንወት ከም ዝወረደ ሓልዋ ሶር ኢራን ገሊጹ ኣሎ። ኣሜሪካ ኣብ ልዕሊ ኢራን ተካይዶ ድብዳብ ከም ተስፈሖ ኢራን ድማ ናይ መርሰ ግብሪ ስጉምታ ከም ተሒሎ ይገልጻ ስለ ዘለዋ ቅልውላው ዞባ ማእከላይ ምብራቅ መሊሱ ከም ዝኸርር ናይ ቅርባ ተዓዘብቲ ይጠቕሱ። እዚ ከምዚ ኢሉ እንከሎ ኣሜሪካን ስዑድ ዓረብን ብ29 ሓምለ ብዒራቅ ኣብ ልዕሊ ዝርከቡ ብኢራን ዝድገፉ ሚሊሽያታት ዘካይድኡ ሓበራ ወታደራዊ ስርሒት ነቲ ዞባዊ ቅልውላው ከስፈሖ ከም ዝኽእል ይቃልሓሎ። ነቲ ኣብ ግዛኣታት ዝተካየደ መጥቃዕቲ ብትርክ ዝኾነ ነቲ ኢራቅ ልኡላውነታ ንምውሓዝ ስጉምቲ ክትወስድ ከም ትኽእል ኣጠንቂቃ ኣላ። ህዝባዊት ሪፓብሊክ ቻይናን ታይላንድን ዝመፅእ ወርሒ ናሓሰ ዓመታዊ ሓበራዊ ልምምድ ሓይሊ ኣየር ከካየዳ ምዃነን ሓቢረን። ዕላማ ናይዚ ኣብ ግዛኣት ታይላንድ ዝካየድ ልምምድ ወታደራዊ ዝምድነአን ብምድንፋዕ ዞባዊ ፀጥታ ንምሓስ ምዃኑ ገሊፀን። ኣብዚ ንመዓልታት ዝቕፅል ልምምድ ካብ ክልተን ሃገራት ዝተዋፅአ ነፈርቲ ኩናት ኣሸሓት ወታደራትን ካልእን ኣፅዋር ከም ዝሳተፍ ተፈሊጡሎም። እዚ ናይ ሎም ዓመት ልምምድ እንታሽኣይ ዓመቱ ይካየድ ከም ዘሎ ፀብጻባት ይጠቕሱ። ኣብ 1980ታት ዝተኸተመ ወታደራዊ ዝምድና ቻይናን ታይላንድን ፅቡቅ ገስጋስ የመዝግብ ከም ዘሎ እዩ ዝግለጽ። ቅድሚ ሳልስቲ ብጃፓን ምስተኽስተ ሓደጋ ምንቅጥቃጥ ምድሪ ናይ ዝሞት ሰባት ቁፅሪ ልዕሊ 30 ከም ዝበፅሐ ሰብመዚ ስርሒት ምድሓን ሂወት ሃገር ሓቢሮም። ፍርስራስ ህንፃታት ዝተደብዩ ግዳያት ከም ዘለዉ ዝጠቐስቶም ሰብመዚ እቲ ኣሃዝ መሊሱ ክውሰኽ ከም ዝኽእል ኣሚቶም ኣለዉ። በቲ 7.1 ሬክተር ዝተዓቀነ ብ28 ሓምለ ዘጋጠመ ምንቅጥቃጥ ምድሪ ኣብ ትሕቲ ቅርፂ ብሓፈሻ መንበሪ ኣባይቲ ድማ ብፍላይ ከቢድ ዕንወት ከም ዝወረደ እዩ ዝግለጽ ዘሎ። ድሕሪ ተቐዳማይ ሓደጋ ዝሰዓበ ልዕሊ 100 ድሕሪ ምንቅጥቃጣት ንስርሒት ምድሓን ሂወት ብምስንኻል ጠንቂ ተወሳኺ ክሳራታት ከም ዝኾነ እዩ ዝሕበር። መንግስቲ ጃፓን ኣብታ ሕልፊ ካልእ ከባቢታት ዝተሃሰየት ደሴታዊት ከተማ ኩማሞቶ ህፁፅ ናይ እዋን ሓደጋ ድንጋጌ ኣውጅሎ። ኣሜሪካ ካብ ዞባ ሪፓብሊክ ቻይና ክትገብሮ ንፀንሐት ሸመተ ተንቀሳቐስቲ ሮቦታት ከም ዘቋረፀ ተፍሊጣ። ስጉምቲ ኣብ ፅላት ቴክኖሎጂ ሰብ ዝሰርሖ ብልሒ ኣብ ቻይና ዝፀንሓ ተመርኳስነት ንምጉዳልን ፀጥታኣን ምሓስን ምዃኑ ኣሜሪካ ሓቢራ ኣላ። ኣሜሪካ እታው ሮቦታት ጥራይ ዘይኮነ እታው ፍርያት ዝተወሰነ ኤሌክትሮኒካዊ ኣቑሑ ቻይና እውን ደው ከም ዘብለቶ ገሊፃ። እቲ ንግዳዊ ስጉምቲ ብቐጥታ ኣብ ተግባር ውዒሉ ከም ዘሎ ቤት ፅሕፈት ግምጃ ኣሜሪካ ትማል 29 ሓምለ ኣረድዮም። ነቲ ተግባር ብትሪ ዝኾነ ነ ቻይና ምሕዳር ፕረዚደንት ዶናልድ ትራምፕ ፀጥታዊ ጉዳይ ኣመኽንዩ ኣብ ልዕሊ ፍርያታ ዝገብሮ ዘሎ ድረታ ከቋርፆ ፀዊዓ። ነዚ ተወሲዱ ዘሎ ስጉምቲ መልሰ ግብሪ ከምትበሉ ምሕባር ድማ ንግዳዊ ዝምድና ክልትኤን ሃገራት ብኣሉታ ክፀልዎ ምዃኑ ፍሊጣ። ኣብ 224 ልዕሊ 660 ቢልዮን ዶላር ዝነበረ ንግዳዊ ምልዋጥ ኣሜሪካን ቻይናን ኣብ 225 ናብ ኣስታት 490 ቢልዮን ዶላር ከም ዝወረደ ፀብጻባት የረድኡ። ልዑል መጠን ቀረፅ በይናዊ ቁጠባዊ እገዳን ዝርከቦም ንግዳዊ መሕንቆታት ካብ ቀንዲ ጠንቅታት ዓለማዊ ቁጠባዊ ምንቁልቋል ኮይኖም

ሎሚው ስትቀስ ግብፅን ቱኒዝያን ኣብ ዝተፈላለየ ፅላታት ብሓባር ክሰርሓ ዝኽእልን ናይ መራሕቲ ዝርርብ ኣካይደን ፕረዚደንት ዓብዱልፈታሕ ኣልሲሲን ፕረዚደንት ቀይሲ ስዒድን ትማል 29 ሓምልብ ዘካይዶ ናይ ቴሌፎን ዝርርብ ሃገራቶም ኣብ ፅላታት ንግዲ ወፍሪ ፀጥታ ምግታእ ባህርያዊ ሓደጋታትን ክተሓጋግዛ ምዃነን ሓቢሮም። ግብፅን ቱኒዝያን ዘይካዚ ግዳማዊ ምትእታውን ምግታእን ዞባዊ ፀጥታን ምሓስን ብሓባር ከም ሰርሓ ኣብቲ ዝርርብ ገሊፀን። እዚ ከምዚ ኢሉ እንከሎ ክልትኤን ሃገራት መሰርእሰ ውሳነ ህዝቢ ፍልስጤም ንምርግጋፅ ኣብ

ካብ ፈለማ ዝመፅእ ወርሒ ናሓሰ ከምዝጀምር ትፈሊጡሎም እቲ ንግዳዊ ንጥፈታት ምክንያት ልበዳ ኮሮና ቫይረስን ኣብ መንጎ ክልትኤን ሃገራት ዝተፈጥረ ደባዊ ምስሰሓብን ደው ኢሉ ከም ዝፀንሐዮም ፀብፀባት ዘረድኡ ምጀማር መሬታዊ ንግዳዊ ንጥፈታት ንመጠን ክልታዊ ንግዳዊ ምልዋጥ ከስፍሖ ከም ዝኽእል ይእመት ክልትኤን ሃገራት ኣብ 225 ልዕሊ 155 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ከም ዘካይዳ ፀብፀባት ይሕብሩ ቻይናን ህንድን ኣብ መንጎኦን ዝተኸስተ ደባዊ ምትፍናን ብሰላም ንምዕራፍ ከካይድኡ ዝፀንሓ ፅዑቕ ዲፕሎማስያዊ ርክባት እወታ ውፅኢት ከም ትረኽቦ እየን ዝገልጻ ክልትኤን ሃገራት ኣስታት 350 ኪሎ ሜትር ዝርጋሕ መሬታዊ ዶብ ከም ዘለዎን ይጥቀስ። ዜናታት ምዝዛም ኣርእስታት ዜና ክደግመልኩም ኣብ ከተማ ኣስመራን መምህራን ቤት ትምህርቲ ዋርሳይ ካኣሎ ስልጠና ትምህርታዊ ስነ ልቦና ተዋሂቡ ኣብ ንእዞባ ቁርደት ኣብ መሰላት ቆልዑን ደቂ ኣንስትዮን ዘተኮረ ኣስተምሮ ተዋሂቡ ኣብ ንእዞባ ማይ ዓይኒ ብርሰት ሃብቲ ገረብ ንምግታእ ክካየድ ዝፀንሐ ንጥፈታት ዝመስገን ፍረ ተረኺቡ ንሳለስቲ ቋሪፁ ዝፀንሐ ምልዋጥ መጥቃዕትታት ኣሜሪካን ኢራንን ዳግማይ ከም ተወልዐ ተገሊጹ ቻይናን ታይላንድን ዝመፅእ ወርሒ ናሓሰ ዓመታዊ ሓበራዊ ልምድ ሓይሊ ኣየር ከካይዳ ምዃነን ሓቢረን ኣብ ጃፓን ዝተኸስተ ምንቅጥቃጥ ምድሪ ናይ ዝሞት ሰባት ቁፅሪ ልዕሊ 30 በፂሑ ባርከ ዝኸርኩም ተዓዙ ተሓፍሻዊ ዜናታት ኣብ ሰዛዚምሎ ስለምክትታልኩም ነመስግን ምስትረፍ መደባትና ንሓድገኩም ብወገና ሰናይ ምሸት

0: መደብ ናትራን ኣብ ስሙን እዙ ንኡስ መደብ ዓለም ስነጥበብ ብዛዕባ ጉዕዞ 85 ዓመት ናይ ኤርትራ ኣብ ሓንቲ ቕብኣ ንዘዳለወ መንእሰይ ዘላለዩ ይኸውን። ብኸመይ መንገዲ ኣብዞም ዓመታት ዝተፈፀሙ ፍጻሜታት ከስፍርን እኹል ሓበሬታ ክረክብን እውን ዝወሰደሉ ግዜን ካልእን ዝፈተሸ እዩ።
1: እቲ ሓሳብ መበገሲታ ካብ 10 ናቕፋ ደላ ካብታ ባጢራ 10 ናቕፋ ደላ ያ ወጫታ ባቡር
0: ነዚ ንምክትታል ኣብ ሰዓትና ይኹን ምረኸብና። ሙራብ ባሸርባ ባህላዊ ምግቢ ብሔረ ናራ ኮይኑ ብፍላይ ድማ ንመርዓውቲ ቅድሚ ቁርሲ ዝውሃብ እዩ።
2: እዚ ከምዚ ገርና ካብቲ ሕሩጭ መሳብሰልና እዚኣ ቴን ትበሃል እዚኣ መትሓዚና እጂ ቴን ማለት ከዓ ናይትያ ፃሕሊ ማለት እያ ናይታ ሸርበ ንሰርሓላ ኣብኡ ዝኣቱ ቀመማት ከዓ ጠስሚ ንእትዎ ሽኮር ከዓ ንገብረሉ ኣብ ጨውና ገርና ንክልተ ሰሙን ነትዮም መርዓውቲ ከምዚኣ ገርና ኢና ነስትዮም ማለት እዩ።
0: ዘዋሪት ካሜራና ናይ ሰሙን እዚ እውን ኣገባ ኣሰራርሓ ናይ ዝባህላዊ ምግቢ ዘላል ትሕዝቶ ክተቕርባልና እያ። ብተወሳኺ ካልኦት መደባት እውን ኣለውና። ተኸታተሊት ፊልም ሳውን መበል 25 ክፋል እውን ካብ መደባትና። ዝተፈላለዩ ዜማታትን ንዓኹም የዛንዩ ዝበልናዮም ቪድዮታትን ካብ መደብናትና ንሰሙን እዚኦም እሞ ንኽትከታተሉ ብኽብሪ ንዕድም።

መደብና ትራን ቀዳም ሓደ ንሓሰ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ ድግማ ሓሙስ 6 ንሓሰ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን ገባና

ናትራን ይኹም ኣብ ምክትታል ትርከቡ ምክትታልኩም ድማ ነመስግነኩም። ክቡራትን ክቡራን ተኸታተልትና ቀፂልና ንኡስ መደብና ዓለም ስነ ጥበብ ናብኹም ከነብላ ኢና። ኣብ ንኡስ መደብና ዓለም ስነ ጥበብ እናቐርቦም ትሕዝቶ መደብና ኣብ ዲዛይኒንግ፣ ኣብ ኢደ ጥበብ፣ ኣብ ስራሓት ፈትሊ ክኸውን ይኽእል፣ ኣብ ቅርፃ፣ ኣብ ቅባ፣ ብሓፈሹ ኩሉ ጥበብ ዝሓልፈዎ ዘበለ ስራሓት ሰብሞያ ማለት እዩ ናብኹም ነብሎ ኢና። እዚ ድማ ስራሓት ናይቶም ሰብሞያ ናብኹም ንኸንዳለየኩም ኣብ መንጎቶን ሰብሞያ ምውርራስ ተመክሮ ክህሉ ሓደ ካብ ሓደ ድማ ዝወስዶ ወይ ድማ ዝቐስሞ ትምህርቲ ኣሎ ብምባል ኢና ናባኹም ነብሎ። ንሕጂ ኸ እዚ ሰብ ትሕዝቶ ተቐሪቡሎ ሞ ብሓባር ንከታተሎ።

0: ዓለም በዚ በፂሓቶ ዘላ ምዕባለታት ኣብ ነፍሲ ወከፍ ካልኢት ሓደስቲ ነገራት ይፈርዩን ይፍጠሩን። እዚ ለውጢ እዚ ንመነባብሮ ወዲ ሰብ ዝጸልውን ካብቶም ዝደቐቑ ክሳብቲ ዝዓበዩ ነገራት የጠቓልል። ልብሲ ወይ ክዳን ወዲ ሰብ እውን ካብቲ ዓባ ኣቐልቦ ተዋሂብዎ ኣብ መላእ ዓለም ብኢንዳስትሪ ደረጃ ዝስርሓሉ ካብቲ ምስ ዕምባበ ምዕባለታት ዓለም ኣብ ሓፂር ግዜ ዝልወጥ ነገር ሓደ እዩ። ኣልባሳት ከም መግለፂ ሃብቲ ጽባቐ መንነትን ባህልን እውን ስለ ዝኾነ ክዳን ዘፍርዩ ትካላት ፍርያቶም ተወዳዳሪ ንምግባር ቅልጡፍ ለውጥታት እናገበሩ ይቕጽሉ። ነዚ ለውጢ እዚ ድማ ፋሽን ንብሎ። ፋሽን ወይ ድማ ሞዳ ኣብ ክዳን ጥራይ ዘይኮነ ኣብ ጫማ፣ መመላኽዒ ገጽ፣ ኣብ ፀጉሪ ዝግበር ዝተፈላለዩ ቅድታት ኮታስ ኣብ ኩሉ ነገር ዘሎ እዩ።
1: ሕጂ ኣብታ ሕቶ ክንምለስ እንተኮይና ፋሽን ማለት ሓድሽ ነገር ማለት እዩ ወይ ስታይል ፍሉይ ካብቲ ቅድሚኦም ተሰሪሖም ዝነበሩ ነገራት ዝተፈለየ ማለት እዩ። እዚ ፋሽን ኣብ ኣልባሳት ጥራይ ኣይኮነን ዘገልግል፣ ኣብ ኩሎም ነገራት ፋሽናት የድልዩና እዮም የገድሱና እዮም። ወዲ ሰብ ኣብዛ ዝነበረላ ዘሎ ዓለም ሓድሽ ሓድሽ እንዳረኣየ ክርኢ ስለ ዝደሊ ሕጂ ንኣልባሳት ጥራሕ ኣይኮነን ዝውክል። በቢ ዓይነቶም ናይ ገዛ ኣቑሑት፣ በቢ ዓይነቶም ናይ ኤሌክትሮኒክስ ኣቑሑት ኩሉ እዚኦም እውን ምስ ፋሽናት እንዳተኣሳሰርና እዮም ክንከይድ ንኽእል ኢና። ስፔሻሊ ኣብቲ ኣልባሳት ክንመፅእ እንድሕር ኮይና ግን ፋሽን ካብቲ ቅድሚኡ ቀጻሊ ትገብሮ ነገር ፍልይ ዝበለ ክኾነልካ ስለ ዝደሊ እቶም ናቱ ኤክስፐርት ወይ ክኢላታት እውን ነቲ ሰብ ዘድልዮ ተቲ ዝዝመኖዎ ብሓድሽ እንዳተክዎ ስለ ዝኾኑ እቲ ሰብ ከዓ ነዚ ክጥቀመሉ ስለ ዝደሊ ከም ፋሽን ይተኣታቶ ማለት እዩ። ፋሽን እንታይ እንድሕር ኢልና ሕጂ ብሕብረተሰብና ባህላዊ ደረጃ ናይ ዓድና ክንሪኦቶ ኮይና ንኣብነት ደቂ ኣንስትዮ ዝመልሶኦ ሽፎናት ብብዓይነቱ ሓደ ዓይነት ኣይኮነን እቲ ሕብሪ ዝመፅእ ኣብ ውሽጢ ክልተ ቀንዮም ጃፓናውያን፣ ቻይናውያን፣ ትርካውያን ዝቀይርዎ እቲ ማእሎሙ ድዩ እቲ ሕብሪ ድዩ ትገለ ድዩ ዝሕጂ እንድሕር ኣስተቢልና ብዙሓት ደቂ ኣንስትዮ ዝዕድጎ ብዕዳጋ እሱ ይኮናን ድመልሳት ጀለብያት ሽፎናት ዝተፈለየ ካብኡ ሕብሪ ዝተፈለለየ ኣሰፋፍያ ይደልያ ንዕኦም ንባዕሎም ሕጂ እዚኦም እንታይና ብትንታነ ክንእትዎም ፋሽናዊ ዝኾነ ኣሰራርሓት እውን ነቶም ዝሰርሑ የድልዮም ማለት እዩ። እዚ ፋሽን ንብሎ ሓድሽ ነገር ካብቲ ቅድሚኡ ዝነበረ ብፍልይ ዝበለ ደረጃ ዝረአ ነገራት እዩ ኢለ ክገልፆ ይኽእል።
0: ምምራፅ እንክደኖም ክዳውንቲ ብብዙሕ ነገራት ክፅሎ ይኽእል። ቅዲ ናይቲ ክዳን፣ ዓይነት ጨርቂ፣ ሕብሪ ክዳን ወዘተ ኣብ ድሌትና ተመርኪስና እንገብሮም ምርጫ ክኾኑ እንከለዉ ኩነታት ማለት ዘለናዮ ኣጋጣሚታት፣ ቁመት ሰውነትና፣ ሕብሪ ቆርበትና፣ ኩነታት ኣየር ወይ ድማ ወቕቲ እውን ካብቶም ኣብ ምምራፅ ክዳን ዝፀልውና ዓበይቲ ረቑሒታት እዮም።
1: እወ ፀለውቲ ነገራት ኣብ ፋሽናት ብዙሓት እዮም። ንኣብነት እንታይ እዩ ንሓደ ነገር ክትገብሮ ከለካ ምሳኻ ማች ክገብር ናይ ምኻል ትቕሎ ዘለዎ መጀመርያ መፅናዕቲ የድልየከ እዩ። እንታይ ሕብሪ ይስኻ ዘለከ ምሳኻ እንታይ ዝኸይድ ክዳውንቲ ኮ ንባዕሎም እቶም ፋሽናት እውን ንሶም ሓሲቦም እዮም ዝሰርሕዎም። ሓፂር ሰብ እንታይ ክገብር ኣለዎ፣ ነዊሕ ሰብ እንታይ ክገብር ኣለዎ፣ ዋላ ትሪጋቶ ናይቲ ክዳን እሱ ንባዕሉ ገዛ እዩ። ኣማሻሽጣ ተኮይኑ ከምኡ ዳኣምሰለ እዩ። እንታይ ክትምሸጥ ኣለካ፣ ጫማ እንታይ ክትገብር ኣለካ፣ ማች ምስቲ ክዳን ክገብረልካ ዝኽእል ነገራት እንታይ እዩ። ትሕዝቶ ስለ ዝውስን እንተዘይኮይኑ ናቶም ሕግታት እውን ኣለዎም ማለት እዩ። ንኣብነት ፀሊም ሰብሲ ፀሊም ክዳን ክኸድን ይኽእል ዶ? ከመይ ይኸይድ ምስኡ ኢልካ ክትሓስብ፣ ቀይሕ ሰብ ከ እንታይ ዓይነት ክዳን እዩ ወይ ቀያሕ ጓንሰይቲ እንታይ ዓይነት ክዳን ክትገብር ኣለዋ። ንዚኦም ኣብ ግምት ዘእተወላ ብሳ ክትገብር ዝበለፀ እዩ። ኣብ ርእሲኡ እውን እቲ ትገብሮ ፋሽን ንብዙሕ ነገራት ዝወከለ እንትኾነ ዝበለፀ እዩ። ከምቲ ቀዲምና ዝገለፅናያ ነቲ ሕብረተሰብ ንዓኻ እውን ምችውነት ንዓኻ ክበካ ዝኽእል ከንቀሳቅሰካ ዝኽእል ካብ ፅበትን ግፍሕን ተመጣጠነ ክኸውን ክትመርፆ ዝሓሸ እዩ። ኩሎም ነገራት እዚኦም ኣተኣሳሲርካ ክትገብሮም ከለካ ኣብቶም ኣልባሳት ግርማ እውን ክበካ ስለ ዝኽእል ንዓኻ ፅቡቅ ኮይኑ ስምዓኒ እዩ። እታ ዜርና እንታይ ኢና ንብል ኣብ ድሌትካ ጥራሕ ትመርኮስ እንዲና ንብል ንኣብነት ኣብ ሓደ እንዳሓዘንሲ ከምቲ ቀዲምካ ክትገልፅዮ ዝፀናሕኪ ዙርያ ገይራ ክትከይድ ጓንሴችን ድሌትናታ ዋላ ይኹን እምበር ኣይፍቅዶን እዩ ሕብረተሰብና። ካልእ እውን ተመሳሳሊ ኣብ ባድላ ጌርካ ክትጎደሉ ዝግባእካ መርዓ ኖርማል ጌርካ ክትከይድን ፍልል ኣሎ ኣብቲ ለባብሳ ማለት እየ። ዙርያ ቤት ትጥቀመሉ ሽፎን ኣበያ ትጥቀመሉ ጓንሴቲ ወዲ ተባዕታይ ከ ባድላ በይ ትጥቀመሉ እቶም ካልኦት ክዳን ከበይ ትጥቀመሎም እዚኦም መጀመርያ ኣፍልጦ የድልየና እዩ። ነዚኦም ኣብ ግምት እቲና ክንመልስ ፅቡቅ እዩ። ጥራሕ ፋሽን ኢልና ዘይኮነ እዩ።

ወቕቲ ካብቲ ንፋሽን ወይ ሞዳ ክዳውንቲ ዝጸሉ ዓበይቲ ረቑሒታት ሓደ እዩ። እዚ ዝኾነሉ ምኽንያት ድማ ምስ ምቅይያር ወቕትታት ኩነታት ኣየር ክቕየር ግድን ስለ ዝኸውን ኣብ ዕዳጋ ዝቕርቡ ክዳውንቲ እውን ነዚ ኣብ ግምት ዘእተው ክኾኑ ግድነት ይኸውን። እዚ ወቕታዊ ሞዳ ወይ ድማ ሲዝናል ፋሽን ተባሂሉ ይጥቀስ። ኣብ ነፍሲ ወከፍ ወቕቲ ዝፈርዩ ክዳውንቲ ምስቲ ኩነታት ኣየር ናይቲ ወቕቲ ዝኸይድ ባህር ዘለዎም ጌርካ ይምስርሑ። ኣብ ሕብሮም ዓይነት ጨርቆም ቅዶም ድማ ካብ ወቕቲ ናብ ወቕቲ ይፈላለዩ። ኣብ ናይ ፋሽን ዓለም ወቕትታት ቀውዕን ሓጋይን ኣብ ሓደ ዝጠቓለሉ ክኾኑ እንከለዉ ንጽድያን ክራማትን ድማ ብሓደ ማለት እዩ። እዚ ዝኾነሉ ምኽንያት ድማ ኣብ መንጎ እዞም ዝተጠቕሱ ወቕትታት ዘሎ ኩነታት ኣየር ዘመሳስል ስለ ዝኾነ እዩ።

0: ኣብ ወቕታዊ ፋሽን ማለት እቶም ብወቕቲ ተጸልዮም ወይ ድማ ተወኪሎም ዝፈርዩ ኣልባሳት ኣብ ቅዲ ሕብርን ከይተረፈ ኣተኪርካ ዝስራሓሎም ዋላ እኳ እንትኾኑ ዓይነት ነቲ ኣልባሳት ንምስራሕ ዝጥቀመሉ ጨርቂ ግን ዝዓበየ ቦታ ይሕዝ። ምኽንያቱ ምርጓድን ምርቃቕን ረሃፅ ዝሰትን ዘይሰትን ሙቐት ኣካላትና ዝቋጻጸርን ካልእን ብሓፈሻ ኣብቲ ባህርያት ናይቲ ጨርቂ ተመርኪስካ ኣየናይ ዓይነት ጨርቂ ኣበይናይ ወቕቲ ብምባል ይስራሓሉ።
1: ብደረጃ ዓለም ብጣዕሚ ብስነ ፍልጠት እዮም ዝኸዱ። እዞም በዓል ኤስያ ኢሮፓ ገለ ንብሎም እተን ኢንዳስትሪ ኩሉ ግዜ ከፍርያ ከለዋ ናይተን ወቕትታት እዮም ዘፍርያ። ኣብ ግዜ ሳምር እንታይ ይሽየጠሎም ይሓስቡ እዮም። ኣብ ግዜ ዊንተር እንታይ ይሽየጠሎም ይሓስቡ እዮም። ኣብ ግዜ ከምዚ ዓንቲ ወይትን ከም ዘበልናዮ ናይ በረድን ናይ ውርጭን ግዜ እንታይ ክጥቀሙ እዮም ፈልጡ እዮም። ግዜ ብርቱዕ ማይ ዘንበሉ ኣብዘይ ወቕቱ እውን ይሓስቡሉ እዮም። በቢ ዓይነት ሮንኬታት ኣፍርዮም ምፅና እዮም። በቢ ዓይነቶም ጫማታት ኣፍርዮም ምፅና እዮም። ክሳብ ቆቢዕ በቢ ዓይነቱ ናይ ሓጋይን ናይ ክረምትን ናይ ቆራርን ኢሎም እውን ይፈልዩ እዮም። እንታይ እዩ ክዳውንቲ ከምቲ ቀድማ ቢለ ዝገለፅ ኩርኪ ናቱ ትሕዝቶን ኳንቲትን ኣለዎ ኣብ ውሽጡ እታ ፋብሪካ ክተፍርዮ ከላሲ ካብ ምንታይ ካብ ምንታይ እዩ ትሕዝቶ? ንኣብነት እንታይ ብለክብ ገሊኡ ተሪክ እዮ ፖሊስተር 65 ኮተን ከዓ 35 ንብል፣ ኣብ ገሊኡ 50 ፖሊስተር 50 ኮተን ንብል፣ ኣብ ገሊኡ ተሪክ 80 ፖሊስተር 20 ኮተን ንብል። ሕጂ ዕላማ ኣለዎም ከምኡ መግበር እዮም። እቲ ክዳን መዓስ መዓስ ኢኻ ክትመልሶ ዝደሊ ገሊኡ ከዓ ውሕድ ዝኾነ ትሕዝቶ ዘለዎ ሊኖ ዝበሃል ኣሎ ንኣብነት። ወላ ክዳን ድሕር ክብ ትሕዝቶ ብዙሕ ዓይነት እዩ። ዝበዝሐ ግዜ እዚ ናይ ቻይና ዝመፀና ንዓለም ወፍር ክገብሩ ስለ ዝደለዩ ነቲ ሕብረተሰባት ትሕሱር ዝገዝእ ስለ ብዙሕ ዘፍሪ ኢሉ ፕላስቲካት እዮም። ተስተቢል ክምሸት ክስታ ይገብር። ናይ ሓዊ ምውላዕ ባህሪ ትሪኢ ኣልያ። ጃኬት ከተውፅእ ከም ትርኢ፣ ስረ ከተውፅእ ከም ትርኢ። ደቂ ኣንስትዮ ዝመልሶኦ እውን ተመሳሳሊ ማለት እዩ። ኣብቲ ዕዳጋ ተሪኢኸ ከዓ ሕስር ዝበለ ይኸውን። ኮተን ንድሕር ኮይኑ ግን ብልጭታ ምሸት ኣይገብርን እዩ። ምክንያቱ ካብ ጡጥ ተሰርሐ ነገር ስለ ዝኾነ ማለት እዩ። ብኡ መጠን ኣብቲ ፕራይስ ናቱ ከዓ እሱ ይኸብር። ሕጂ ነዚኦም እዮም እቶም ወቕትታት ዝፈላለዩ።
0: ናይ ጽድያን ክረምትን ዝፈርዩ ክዳውንቲ ኣብቲ ሳመር ክሎዝስ ማለት ክዳን ክረምቲ ዝብል ቅጽል ዝጠቓለሉ ኮይኖም ኩሉ እዚ ኣብ ቅድሚት ክዝረበሉ ዝጸንሐ ረቑሒታት ኣማሊኦም ድማ ነቲ ኩነታት ኣየር ብዝምጥን መንገዲ ይቐርቡ። ክረምቲ ጸቕጢ ዘለዎ ማይ ዝሃርመሉ ሳሕቲ እውን ቁሪ ዝረኣየሉ ወቕቲ ብምዃኑ ንኹሉ ኣብ ግምት የእቲኻ ይስራሓሉ። ኣብዚ ወቕቲ እዚ ዝፈርዩ ክዳውንቲ ድማ ፎኪስን ግፍሕ ዝበሉ ቅድን ክህልዎም እንከሎ ብሩህ ሕብሪ ከም ዘለዎም ጌርካ ይስርሑ። ከምኡ ምዃኑ ድማ ንዋዕ ፀሓይ ኣብ ክንዲ ዝሕዞ ስለ ዝነፅጎ ተመራፂ ይገብሮ። ጡጥ፣ ሲልክ፣ ሊነን ካብቶም ኣብ ምስራሕ ክረምታዊ ክዳን ዝምረፁ ዓይነት ጨርቂ እዮም። ኣብዚ ክረምታዊ ወቕቲ ናይ ማይ ምዝናብ ባህር እውን ስለ ዘሎ ነዚ እውን ተሓሲብሉ ንዕኡ ዝከላኸል ክዳን ይዳለውሉ።
1: ትሕዝቶም እንታይ እዮም?

እና ግን ብዙሕ ጊዜ ማእከላይ ደረጃ ዘለዎም ማእከላይ ደረጃ ዘለዎም ክኾኑ ከለዉ ኣብቲ ትሕዝቶኦም ከዓ ኮቶን ድመስልዎ የለን ወላ ኣብ ክረምቲ ግን ኣየዋፅእካኒ ኩሉ ክዳውንትካ ኣልባሳትካ ኮቶን ክትገብሮ። ስለዚ ገለ ሕዋሳት ዘለዎም ፖሊስተር ኮይኖም ኮቶን ከዓ ዝዓብለለ ዘለዎም ክንመልሶም ከዓ ተመራፂ ክኸውን ክሳብ ጫማ ይውክል እዚ ወላ ጫማ እውን ሰንተቲክ ጫማ ኣሎ ኮቶናዊ ዝኾነ ስራሓት ኣሎ ሌዘር ኣሎ ንዕኦም ንውክሉና እዮም ክብለክ ኢለ እዩ።

0: ኣብ ግዜ ቀውዕን ሓጋይን ዝፈሪ ግራውንቲ ድማ ከም ክዳን ሓጋይ ይጥቀሱን ንዑ ብዝምጥን ምስ ክሌማ ዝኸይድ ጌርካ እውን ይስርሑ። ኣብ ሓጋይ ዝምረፁ ዓይነት ጨርቂ ካብ ጡጥ ወይ ድማ ውል ዝፈሪ ኮይኖም ሙቐት ሰብነት ናይ መሓዝን ምዕቃብን ባህር ዘለዎም ቁሪ ከም ዝከላኸሉን ብርቱዕ ንፋስ ከም ዘይሕልፉን ጌርካ ይስርሑ።
1: ኣብ ሙቐታዊ ግዜ እቶም ኮተን ትሕዝቶ ዘለዎም እንተተጠቒምናሎም ዝበለፀ ክውን ንዓና፣ ምክንያቱ ቴምፕሬቸር ናይ ምዕቃብ ክእለት ኣለዎ። ኮተን ኣብ ኣካላትካ ኮምፈርቲ ምቾት ኣለዎ። ክትመልሶ ከለካ መቐረት ኣለዎ። ከምዝበልኩ ከምሸጥ ጠራዕርዓ ይብልን እዩ። ክትመልሶም ከለካ ነቶም ረሃፃት ናይ ምስታይ ባህሪ ኣለዎ። ኮተን ክትገዝኦም ከለካ ኣብ ዕዳጋ ግን ክቡራት እዮም። ኮተን ኮ ናይ ሙቐት ባህሪ እውን ኣለዎ ኣለዎ። ሓጋይ ሕጂ ንዕኦም ክውክልና ዝኽእሉ ብምሎም ኣልባሳት ኮተን እንተኾኑ ተመረፅ እዩ። ሕጂ ናይ ኮተን ጥራሕ ንትክሌም ኣይኮነን ዝከላኸለልና። ኣብ ቆርቦትና እውን ምችውነት ኣለዎ። ንቆርቦትናስ ምቹ እዩ ኮተን። ዝኾነ ሳይድ ኢፌክት የብሉን ኮተን። እዞም ብጎማ ዝስርሑ ነገራት ግን ኣብ ብዙሕ መስርሓት ስለ ዝኣትዉ ኢላስቲክ ዓይነት እውን ስለ ዝኾኑ ቆርበትና ከዓ ኩሎም ዓይነት እዞም ብልጭታት ዘለዎም ነገራት ተኣፋፍኾን ገሊኡ ሰብ ከሎ ክዳን ናይ ጎማ ዓይነት ዘለዎ ትሕዝቶ ተገይሩ ኣለርጂ ዝገብረ ኣሎ። ክመልሶ ከሎስ ናይ ኣለርጂ ባህሪ ዘለዎ ብሓካይም ድእዘዝ ኣሎ ኮተን ግበር ዝበሃል እውን ኣለዎ እኮ ምስቲ ቆርበትና ሳይድ ኢፌክት ስለ ዘለዎ ማለት እዩ። ስለዚ ኣብ ሓጋይ ንገብሮም ክዳን ተመረፅቲ ንክኾኑ ንኮተን ዝያዳ ተድሃብናሉ ዝበለፀ እዩ ለኣነ ሓስብ ኩሉ ግዜ። እዚ ምስ ምንታይ ምስ ትሕዝቶ ዝኸይድ ስለ ዝኾነ ግን ከመይ ኢኻ ክትገብር ዘለካ ናይ ተዓዳጋይ ኢኻ ትገድፎ ናብ ተዓዳጋይ ኢኻ።
0: ካልእ ካብ ብጨርቂ ዝስርሑ ክዳውንቲ ውፅእ ኢልና እውን ካብ ቆርበት እንስሳታት ዝፈሪ ብዝተፈላለየ ዓይነት ቅዲ ወቂቡ ዝስፈ ክዳን ኣብ ጃኬት፣ ስረ፣ ጎና ደቂ ኣንስትዮን ጫማን ካልእን እውን ክንረክብ ንኽእል ኢና። እዚ ሌዘር ወይ ድማ ቆርበት እንብሉ ዓይነት ክዳን ካብ ቆርበት ዝተፈላለዩ እንስሳታት ተመስርሑ ዝተፈላለየ መስርሓት ሓሊፉ ኣብ መወዳእታ ብሰብ ንክውደ ድልው ይኸውን። ሌዘር ምስ ካልእ ንዕኡ ዘመሳሰሉ ባህር ዘለዎም ነገራት ተሓዊሱ እውን ዝምስራሕ እኳ እንተኾነ እቲ ሙሉእ ብምሉእ ካብ ቆርበት እንስሳታት ዝዳሎ ግን ዝያዳ ንነዊሕ ዓመት ከይተባላሸወ ዘገልግልን ብዋጋ እውን ክብሪ ዘለዎን እዩ። ዋጋ ናይ ሓንቲ ካብ ቆርበት እትስራሕ ክዳን ብመንፀር ናይቲ ዓይነት ቆርበቱ ተጠቂምካሉ ዘለካ ዓይነት እንስሳ ይፈላለ።
1: ናያ ዘለና ናይ ሓሰማ ሌዘር ኣሎ፣ ናይ ቢክ ሌዘር ንብሎ ማለት እዩ፣ ናይ ጤል ኣሎ ጎትስዌድ ንብሎ፣ ናይ ኣብዑር ኣሎ፣ ናይ ላም ኣለኒን ንብሎ፣ በቢ ዓይነቱ ሌዘር እዩ ዘሎ። እዚ ናይ ዝበዓል ገበል ዓይነት ገለ እውን ትርኢት ክኾን ይኸብ ዕዳጋ። ሕጂ እቲ ሌዘር ፅቡቕ ነገሩ ኣብ ወዲ ሰብ ኣብ ብዙሕ ኣገልግሎት እዩ ዝውዕል። ካብ እግሩ ዝረቕፀት ሒዝካ ማለት እዩ። ጫማታት ብምልኦም ሌዘራት እዮም። ኣብዚ ዘበና ግን እቲ ሰንተቲክ ዓብሊሉ ነቲ ሌዘር ዝበሃል ሲ ኣርቲፊሻል ሌዘር መፂዎ ማለት እዩ። ኣመስሪሖሞ ከም ዝብለካ ዓለም ፋስቲ እያ ዘላ። ንኩሉ ኣብ ዕዳጋታት ብየናይ ብሕሱር መገዲ ክሸይጥ ምእንቲ ነቲ ሌዘራት ከዓ ሌዘር ከበር እዩ ብጣዕሚ ናብ ኣብ ዕዳጋ ክንሪኦ ከለና ክብሪ ኣለዎ። ንምሳሌ እንድሕሪኢና ብስኮርፊት ዝሽየጥ ዓለባ ክንብል ከለና ብሜትሮ እዩ ዝሽየጥ። ብሜትሮ ጌርከ ክስኺ እንዳ ዓለባ እንድሕር እንዳ ሰፋያ ኬትኪ ክልተን ፈረቓን ጀለብያ ትውድእ ብሉኺ ናይ ሓንቲ ሜትሮ ከዓ ክንዲ ዝዋጋ ብሉኺ። ኣብ ቆርበት ግን ከምኡ ኣይኮነን። እቲ መሸጡ ስኮርፊት እዩ። ሓደ ስኮርፊት ማለት ከዓ ሓደ ጫማ ማለት እዩ። ብካልእ ኣዘራርባ ሓንቲ ስኮርፊት 30 ሴንቲሜትር እያ።
0: በዚ ተበፂሒ ዘሎ መድረኻት ፋሽን ቆርበት ኩሎም እንስሳታት ከከም ኣገዳስነቱ ኣብ ጥቕሚ ይውዕል ኣሎ። ቆርበት ሓርገፅን ገበልን ከይተረፈ ኣብ መዓላ ይውዕሉን ኣዝዩ ክቡር ዋጋ ይኽፈለሎምን። ኣብ ቆርበት ዝስርሑ ክዳውንቲ ወይ ድማ ሌዘር ኣብ ዝኾነ ኩነታት ኣየር ድሓን ዝኾነ ማለት ኣብ ክልቲኡ ናይ ምስምማዕ ባህር እኳ እንተሃለዎም ብዝያዳ ግን ኣብ ግዜ ፀሓይ እንተዘይተዘውተሩ ተመራፂ ይኸውን። ከምኡ ውን ኣብ ግዜ ዝናብ ወይ ድማ ማይ እንተዘይረኽቦም ይምረፅ። እዚ ድማ ነቲ ቆርበት ካብ መልፍዑ ኣትሒዝካ ክሳብ በቲ ተደልዩ ዘሎ ቅዲ ተመስርሑ ዝቐርብ ብዙሕ መስርሓትን ኬሚካላትን ስለ ዝሓልፎ እዞም ዝተጠቕሱ ነገራት ምስቲ መስርሕ ኣይሰማምዑን።

0: ከም ውፅኢቱ ድማ እቲ ክዳን ቀልጢፋ ትባላሾ። ሌዘር ወይ ካብ ቆርበት ዝምስርሑ ክዳውንቲ ከምቲ ዝተባህለ ዳርጋ ካብ ቆርበት ኩሎም እንስሳታት ክዳለዉ ዝኽእሉ እኳ እንትኾኑ ተመራፅነቶም ግን ከከም ዓይነት ቆርበት ናይ እንስሳ ይፈላለ።
1: ሺብናባ ንብሎ ናይ በጊዕ ስራሓት ማለት እዩ፣ ናይ በጊዕ ዓይነት ቆርበት ማለት እዩ። ሕጂ ተመራፂ ኣብ ጃኬት ናይ በጊዕ እዩ። ናይ በጊዕ ቆርበት ብጣዕሚ ኮምፎርት እዩ።

ክልቲ ቆርበት ቀሪቦ መልኪ ኣብቲ ናብትን ዘሎ ፍልል መዓት ትርዮያኸ ማለት እዩ። ስለዚ ዝበዝሐ ግዜ ክትመልሶ ዝግባአካ እቲ ናይ በጊዕ እዩ፣ እቲ ሺፕ ናባይል ናብ ዕዳጋ ንገዝኦ ማለት እዩ። እዚ ፅሑፋት ኣለዎ ለብል ኣለዎ፣ እቶም ሸየጥቲ እውን ይሕብሩካ እዮም። ኣብቲ ዋጋ እውን ፍልል እዩ ትፈልጦ ኢኻ ማለት እዩ። ናይ ብዕራይ እንድሕር ኮይኑ ግን ሓደ ክብድ እብል እዩ ብስውነትና፣ ክትመልሶ ከለካ ርዝነት ኣለዎ። ካልኣይ እንድሕር ኮይኑ ከዓ እቲ ናይ ብዕራይ ምስቲ ናይ በጊዕ ምችውነቱ ውሕድ ኢሉ እዩ። እቲ ከም ክዳን እዩ ክትመልሶ ከለካ ፍኹስ ዝበል እዩ፣ እቲ ግን ርዝነት ኣለዎ። ሽዑ ኣብ ፀሓይ ናብ ገለአን ክኾን ከሎ ከዓ ቀልጢፉ ናይ ምድራቕ ባህር ኣለዎ እቲ ናይ ብዕራይ። እቲ ናይ በጊዕ ግን ነዊሕ የገልግለካ። ናይ ጤልካ ኣብ ኩሉ ኣት እዩ፣ ወላ ብናይ ደቂ ኣንስትዮ ወላ ብናይ ደቂ ተባዕትዮ፣ ኣብ ቦርሳ፣ ኣብ ጫማ፣ ኣብ ዝተፈላለየ ነገራት ኣት እዩ። ሕጂ እንታይ እዩ ግን ትፀገሙ ናይ ጤል ዝጎድሶ የድ ንብሎ ማይ ኣይፃወርን እዩ። ማይ ናይ ምፅዋር ክእለቱ ትሕት ኢሉ እዩ። ስለምንታይ እቶም ናቱ ናይቲ ቆርበት ናይ ጤል ናይ ምጭጓር ባህር ኣለዎ። ንሕርኢናያ ጤል ምዃና ታክዳ እንታ ቆርበት ትፈልጣ ያ ጭጉር ዝበለ እዩ። ስለዝኾነ ነገራት ንኸዓልቦ ምችእነት ኣለዎ ማለት እዩ። ስለዚ ብዙሕ ግዜ ኣይትመርፆን ኢኻ፣ ትመርፆ ትኽእል ኢኻ፣ ጥንቃቐ ናይ ኣለባብሳ ግን የድልየካ እዩ። ብፍላይ ጫማ ኣዝዩ ኣገዳሲ ናይ ጤል ሽም ኣለዎ፣ ትፈልጦ ኢኻ ናይ ጤል ምዃኑ ማለት እዩ። ዝያዳ ግን ኣብ ኣለባብሳ ተመራፂ ዝብሎ ኣነ ካብ ዝገበርክዎ መፅናዕትታት እቲ ናይ በጊዕ ቆርበት እዩ። ኩሎም እኳ ማይ ዘይፈቱ ዝኾኑ ተፀዋርነት የብላ እንታ ናይ ሓሰማ፣ እቲ ናይ በጊዕ ቆርበት እዩ ተመራፂ ናይ በጊዕ ቆርበት እዩ። ኣብ ኩሉ እዚ ቻይናውያን እዮም ዘፍሪዎ ብብዝሒ፣ እዚ ፒክሌዘር ድብሎ ቻይና እዮም ዘፍሪዎ። ማንም ሰብ ኣይፈልጦን እዩ ኣብ ዕዳጋ፣ ብጣዕሚ ኣደናጋሪ እዩ። ኣነ ስለ ዝፈልጦ እየ ዝነግረክ ዘለኹ፣ ተሓዊሱ እውን ክመፃካ ይኽእል እዩ። ግን ነቲ ሰብ ንእሽተይ ሓበሬታት ሂብካ የፈልጣ እዩ። ምክንያቱ ካብታ ናይ ብዕራይን ናይ ጤልን ናይ በጊዕ እንታይ ትፈልያሳ ነጣቁ ነጣቅ ኣለዋ፣ ደቂቕ ነጣቅ ኣለዋ። ንዓውን ከም ማሳስልዋ ፍቱን እንዲኦም ትፈልጣ ያኻ። ግን ብኡ መጠን ኣገልግሎታ ከዓ ካብቶም ናይ ካልኦት እንስሳ ታዝኸፍአ ትሰ ማይ እንድሕር ሃሪሞዋ ቁሩብ ጨና ትገብር እያ፣ ክጥንቀቐላ ኣለ ካብ ማይ ከይትመልሳ ዋጋኣ ከዓ ብጣዕሚ ሕስርቲ እያ ማለት እዩ።

መሰንክራዊ እምባ ፅንጊ። እዚ ፅንጊ ማለት ብቋንቋ ማዳጋስካር ባዶ እግርኻ ዘይስጎመሉ ቦታ ማለት እዩ። እዚ ቦታ እዚ ኣብ ዓለምና መወዳደርቲ ዘይተረኽቦ ክጥምቶን ከለኻ ልክዕ ብእምኒ ዝተሰርሐ ጫካ ማለት ስቶን ፎረስት እዩ ዝመስል። ብሰንኪ ፍሉይነቱ ሓደ ካብቶም መዝገብ ውርሻ ዓለም ቀጻሊ ምክትታልን ሓልዋን ዝገብረሎም ቦታታት እዩ። ቅድሚ 200 ሚልዮን ዓመታት እዚ ቦታ እዚ ሙሉእ ብሙሉእ ኣብ ትሕቲ ባሕሪ ዝነበረ ናይ ኮራልን ንኣሽቱ ፍጥረታትን ዝርከብሉ ለማፅ ምርኢት እዩ ነይሩ። እዚ ድማ ንዘመናት ተዘቂጡ ናብ ግዙፍ ናይ ኖራ እምኒ ተቐየረ። ብሰንኪ ውሽጣዊ ምንቅስቓስ መሬት እዚ ናይ ኖራ እምኒ ካብ ፅፍሐ ባሕሪ ንላዕሊ ተደፍአ። ንሚልዮናት ዓመታት ዝነፈሰ ሓያል ናይ ትሮፒካዊ ዝናብ ነቲ ልስሉስ እምኒ እናሓፀቦን እናበላልዖን ከደ። እቲ ዝተረፈ ተሪር ክፋል ድማ ሎሚ እንርእዮም ክሳብ 100 ሜትሮ ቁመት ዘለዎም ከም በሊሕ ካራ ዝተሰናደዉ ኣእማን ኮይኖም ቆሙ።

ፓርክ እዚ ንበፃሕቲ ኣብ ክልተ ይመቀል። ግራንድ ጠንግዚ እቲ ዝዓበየን ኣዝዩ ዘፍርሕን ክፋል እዚ ቦታ እዩ። እቶም ኣእማን ኣዝዮም ነዋሕትን በላሕትን እዮም። ኣብዚ ቦታ ንምጓዓዝ ፍሉይ ናይ ድሕነት ገመዳትን ናይ ሓፂን መሳለላትን ከምኡ ውን ኣብ ሰማይ ተንጠልጢሎም ዘለዉ ናይ ገመድ ድንድላትን ምርጋፅ ስለ ዘይድሊ ብርቱዕ ፅውዓት ይሓትት። ፔቲት ጠንግዚ እዚ ኣብ ጥቓቲ ዓዲ ዝርከብ ኮይኑ ኣእማኑ ሓፀርትን ዝተሓላለኹን እዮም። ፍሉይ ናይ ድሕነት ገመድ ከየድልየካ ብቐሊሉ ክትዘዋወረሉ እትኽእል ናይ መዘናግዒ ቦታ ድማ እዩ። እዞም በሊሕ ኣእማን ንደቂ ሰባት ከም መከላኸሊ መጋረዲ ስለ ዝኾኑ እቶም ኣብ ውሽጢ እቲ ትንጭሮታት ዘለዉ እንስሳታት ንኣሽሓት ዓመታት ብሰላም ጸኒሖም እዮም። ስለዚ ድማ 85 ሜታዊት ካብቶም ኣብዚ ቦታ ዝርከቡ እንስሳታት ኣብ ዓለምና ካብቲ ቦታ ወፃኢ ኣብ ካልእ ቦታ ኣይርከቡን። ንኣብነት እቲ ጻዕዳ እንስሳ ወይ ሲፋካ ኣብዚ ቦታ ዝርከብ ፍሉይ ናይ ለሙር ማለት ንህበይ ዝመስል ዓሌት ኮይኑ ዝረገጾ እምኒ ከይቆረጾ ኣብ ልዕሊ ቶም በላሕቲ ኣእማን ብሰላም እናተሰራሰረ ዝነብር መስተንክር ፍጡር እዩ። ኣብ ትሕቲ እዞም ኣእማን ብሰንኪ ውሕጅ ዝቖሙ ዓበይቲ በዓትታትን ናይ ማይ ዋሓየዝን ይርከቡ። ናብዚ ቦታ ዝወስድ ወላ ሓደ ናይ መኪና ጽርግያ የለን። ከም ሓደ ኣማራጺ ብነፋሪት ድሕሪ ምእታው ብብርኽ ዝበላ ዓይነት መኪና ኣብ ማእከል ጫቃ ኣእማን ካብ 8-17 ሰዓታት ዝወስድ ጻዕሪ ዝሓትት ጉዕዞ ምጓዓዝ እዩ።

ሰብ ዲ ጸሪብዎ ወይስ ብሓቂ እዩ ዘብል ልክዕ ቅርጺ ሓደ ዓቢ ሓርማዝ ዘለዎ መሰንክራዊ እምኒ ሓርማዝ ማለት ኤለፋንት ሮክ። እዚ ኣብ ውሽጢ እታ ሄማይ እትበሃል ደሴት ናይ ኣይስላንድ ዝርከብ ግዙፍ ዓቀጽ እምኒ ነቲ ርእሱ ዓቢ እዝኑ ከምኡውን እቲ ንማይ ባሕሪ ዝሰትዮ ዝመስል ነዊሕ ንጎቱ ብምሉእ ተፈጥሮዊ ውሕልነት ሒዙ ንዓለም የገርም ኣሎ። እዚ እምኒ እዚ ሙሉእ ብምሉእ ካብቲ ብሰንኪ እሳተ ጎመራ ዝፍጠር ተሪር ጸሊም እምኒ ዝቖመ እዩ። እቲ ከባቢ ብናይ እሳተ ጎመራ ምንቅስቓስ ኣዝዩ ፍሉጥ እዩ። እቲ ልክዕ ከም ናይ ሓርማዝ ረጒድ ቆርበት ዝመስል ተዓጻጺፉ ዘሎ ክፋል እዚ እምኒ እቲ ፍሉሕ ላቫ ምስቲ ዝሑል ማይ ውቅያኖስ ብሃንደበት ክረኸብን ከሎ ብቕልጡፍ ብምስሓሉን ብምጭብባጡን ዝተፈጠረ ናይ ባህሪ መስመር እዩ። ንኣሽሓት ዓመታት ዝገረፈ ሓያል ማይ ባሕርን ማዕበልን ነቲ ጸዳፍ እምኒ እነበላርዖ ስለ ዝኸደ ነቲ ከም ዓይኒ ሓርማዝ ኮይኑ ዝርአ ዓብዪ ጉድጓድ እቲ ኣብ ትሕቲ ንጎት ሓርማዝ ዝመስል ዝርከብ በዓትን ብውሕልነት ቀሪጽዎ እዩ። እዚ እምኒ እዚ ልክዕ ኣብ ገጽ ባሕሪ ዝርከብ ጸዳፍ ስለ ዝኾነ ብእግሪ ኬድካ ክትረግጾ ዘኽእል ናይ ጉዕዞ መገዲ የለን። እቲ ዝሓሸ ዝበሃል መገዲ ካብቲ ናይታ ደሴት ወደብ ብናይ ፍጥነት ጀላቡ ተሳፊርካ ልክዕ ኣብ ቅድሚ ተሓርማዝ ብምቕራብ ምዕዛብ ግዳይ ይከኣል።

ተፈጥሮን ሰብኣዊ ምህንድስናን ብሓባር ተዋሒዶም ኣብ ጫፍ ሓደ በሊሕ ፀዳፍ እምባ ዘቐምዎ ድንቂ ወርቃዊ መቕነስ ፋንጂንግ ናይ ቻይና እዚ ካብ ፀፍሒ ባሕሪ 2336 ሜትሮ ብራኸ ዝርከብ ቤት መቕደስ ሓደ ካብቶም ዓበይቲ ውርሻታት ናይ ዓለምና ኮይኑ ኣብ ገጽ ዓለምና ካብ ዘለዉ ኣዝዮም ዘገርሙን ዘፍርሁን ናይ እምነት ቦታታት ሓደ እዩ። እዚ ጫፍ እምባ እዚ ብሰንኪ ሓደ ዓሚቕ ናይ እምኒ ጋግ ኣብ ልክዕ ዓቐን ናብ ክልተ ተመቐሊ ይርከብ። ኣብቲ ደቡባዊ ጫፍ እቲ ናይ ቡድሃ መቕደስ ማለት ህሉው ህይወት ዘመልክት ክርከብ እንከሎ፣ ኣብቲ ሰሜናዊ ጫፍ ድማ እቲ ናይ ማይትሬያ መቕደስ ማለት ናይ መጻኢ ህይወት ዘመልክት ይርከብ። እዞም

ተበሊሕ ኣኽራናት ብማእከል ዝረኸብ ሓደ ጸቢብ ናይ እምኒ ድልድል ኣለዎ። ብመሰረት እምነት ቡዲዝም ኣብ ልዕሊ እዚ ድልድል እዚ ምስጋድ ማለት ካብቲ ዘለኻዮ ሎሚ ወይ ህሉ ህይወት ናብቲ ብርሃን ዝመልኦ መጻኢ ከም ምስግጋር ይቝጸር። እዞም ቅድሚ 500 ዓመታት ኣብ እዋን ሚንግ ጃረ ዝተሰርሑ መቕደሳት ነቲ ኣብ ጫፍ እምባ ዘሎ ብርቱዕ ንፋስን ማዕበልን ንምጽዋር ካብ ተደራረብቲ ኣእማንን ጽኑዕ ናይ ሓጺን ናሕስን እዮም ተሃኒጾም። እዚ ቦታ እዚ መብዛሕትኡ ግዜ ብናይ በረድ ኩምራን ጸሊም ደበናን ተሸፈነ እዩ። እቲ ጸሊም ደበና ነቲ ስንጭሮ ክዓርቆን ከሎ እዞም ክልተ መቕደሳት ልክዕ ኣብ ሰማይ ተንጠልጢሎም ዘለዉ መርከብ ኮይኖም እዮም ዝረኣዩ። ብርሃን ናይ ቡድሃ ሳሕቲ ዝናብ ሓሊፉ ፀሓይ ክትበርቕን ከላ እቲ ብርሃን ምስቲ ጸሊም ደበና ተደማሚሩ ኣብ መንደቕ እቲ እምባ ፍሉይ ናይ ቀስተ ደመና ሕብሪ ዘለዎ ክቢ ብርሃን ይፈጥር። እቶም ጥንታውያን ሰባት እዚ ምርኢት እዚ ህያው ናይ ቡድሃ በረኸት እዩ ኢሎም ይኣምኑ ነይሮም። ናብዚ ቅዱስ ቦታ ንምብጻሕ እቶም ጥንታውያን በጻሕቲ ልዕሊ 9,000 ብእምኒ ዝተሰርሑ ናይ ጻዕሪ መሳልል ክድይቡ ነይርዎም። ናብቲ ናይ መወዳእታ በሊሕ ጫፍ ክትበጽሕን ከለኻ እቲ መገዲ ኣዝዩ ጸዳፊ ስለ ዝኸውን ሰባት ሰንሰለት ሓጺንን ተደጊፎም ጥራዮም ንላዕለ ዝሰሓቡ

ኣብ ደቡባዊ ምብራቕ ቻይና ክፍለ ግዝኣት ጃንግሺ ዝርከብ ከምቲ ኣብ ናይ ቻይና ጥንታዋን ስእልታት ዝረአ ምስጢራዊ እምባ ሳንቂንግ። እዚ ቦታ እዚ ብሰንኪቶም ብንፋስን በረድን ዝተቐርጹ ሰማይ ጠቀስ ዓንዲ ኣማኑን ዓሚቕ መንፈሳዊ ታሪኹን ኣብ ትሕቲ ዩኔስኮ ዝተሰፈረ እዩ። እዚ እምባ እዚ 48 በሊሕ ጫፎምን 89 ግዙፋት ናይ ሓዊ እምንን ዓንድታትን ዝሓዘ እዩ። መብዛሕትኡ እዋን ብምስጢራዊ ናይ በረድ ኩምራን ደበናን ተሸፊን እዩ ዝነብር። መንፈሳዊ ትርጉሙን ስሙን እዚ ቦታ እቶም ሰለስተ ቅዱሳን ሳንቂንግ ማለት ብቋንቋ ቻይና ሰለስተ ንጹሃን ማለት እዩ። እዚ ስም እዚ ዝተዋህቦ እቶም ሰለስተ ዓበይቲ ጫፋት እቲ እምባ ልክዕ ከምቶም ኣብ እምነት ታኦይዝም ዘለዉ ሰለስተ ኣማልኽቲ ጎኒ ንጎኒ ተቐሚጦም ስለ ዝመስሉ እዩ። እቲ ዝለዓለ ጫፍ ዩጂንግ ጫፍ ተባሂሉ ዝጽዋዕ ኮይኑ ካብ ፅፍሒ ባሕሪ 1819 ሜትሮ ብራኽ ኣለዎ። እዚ ቦታ እዚ ካብ ዘመነ ጂን ቅድሚ 600 ዓመታት ጀሚሩ ናይ እምነት ማእከል ኮይኑ የገልግል ኣሎ። ኣብዚ ቦታ እዚ ዝርከቡ ሰሓብቲ ቦታታት ናይ ምብራቕ ኣምላኽ ማለት ኦሪየንታል ጋደስ። እዚ 86 ሜትሮ ቁመት ዘለዎ ግዙፍ ናይ ተፈጥሮ እምኒ ኮይኑ ርሑቕ ኬድካ ክጥምቶን ከለኻ ልክዕ ሓንቲ ነዋሕ ፀጉራ ጓል ኣንስተይቲ ኣብ ማእከል ቶም ኣእዋም ኮፍ ኢላ ብተምሳጥ ትዕዘብ ዘላ እዩ ዝመስል። እቲ ግዙፍ ተመን ማለት ፓይተን ሮክ 128 ሜትሮ ንሰማይ ዘንቃዕረረ ቀጢን ዓንዲ እምኒ ኮይኑ እቲ ጫፉ ልክዕ ከም ሓደ ካብ ማእከል ስንጭሮ ርእሱ ዘውፀ ግዙፍ ተመን ፓይተን ይመስል። መቕደስ ሳንቂንግ ኣብ ሰሜናዊ ክፋል እምባ ዝርከብ ኮይኑ ልዕሊ 230 ጥንታውያን ናይ እምኒ ጽሑፋትን መቓብራትን መቕደሳትን ዝሓዘ ናይ ተፈጥሮ ቤተ መዘክር እዩ። በጻሕቲ ነዚ ዘፍርሕ ጸደፍቲ ኣማን ንምዕዛብ ክጥዕሞም ተባሂሉ ልክዕ ከም ኣብ ገጽ እቲ ጸዳፊ እምኒ ዝተሰርሑ ኣብ ሰማይ ዝተጠልጠሉ ናይ ኮንክሪት መንገድታት ኣለዉ። እዚ መንገዲ እዚ ኣብ ቻይና እቲ ዝነውሐን ዝለዓለን ናይ ገደል መንገዲ እዩ።

ኣብ ደቡባዊ ምብራቅ ዩታ ሕብራት መንግስታት ኣሜሪካ ዝርከብ ተፈጥሮ ብዋዛ ዝቐረፀቶ ዝመስል ምስጢራዊ እምኒ ሜክሲኮ ሜክሲካን ሃትሮክ እዚ ኣብ ጥቓ ሓደ ዓብዪ ጽርግያ ዝርከብ ቀይሕ እምኒ ቅርጺ ሓንቲ ዓባይ ናይ ሜክሲኮ ባህላዊ ቆቢዕ ሶምብሬሮ ብመሓዝ ኣብ ልዕሊ ሓደ በሊሕ ጎቦ ተደጊፉ ንዘመናት ሚዛኑ ሓልዩ ጸኒዑ ምህላዉ ንዓለም የገርም ኣሎ። እታ ኣብ ጥቕኡ ዘላ ንእሽቶ ከተማ እውን ስማ ካብዚ ቦታ እዚ ብምውሳድያ ተሰይማ። እዚ ተፈጥሮ እዚ ካብ ክልተ ፍጹም ዝተፈላለዩ ናይ እምኒ ዓይነታት ዝቖመ ኮይኑ ዕድሚኡ ልዕሊ 250 ሚልዮን ዓመታት

ዘመነ ፐርሚያን ዝተቆፅረ እዩ። እቲ ከም ናይ ቆብዕ ገጽ ኮይኑ ሰፊሑ ዝረአ ጸፍጻፍ እምኒ ካብ ኣዝዩ ተሪርን ዘይበላልዕን ናይ ሑፅ እምኒ ዝቆመ እዩ። ንውሓትን ርጉድን እዚ እምኒ 18 ሜትሮ ብ 3.7 ሜትሮ ይበጽሕ። እቲ ነታ ቆብዕ ተሰኪምዎ ዘሎ ቀጢን ዓንዲ ግን ካብ ፎኪስ ቀይሕ እምኒ ዝቆመ እዩ። እቲ ታሕተዋይ እምኒ ልስሉስ ስለ ዝኾነ ንፋስን በረኻዊ ውሕጅን ነቲ እግሪ ብዝቐልጠፈ መገዲ እናበላልዑ ዝኸይድ ዘሎ። እቲ ላዕለዋይ ተሪር እምኒ ግን ንኹሉ መኪቱ ንበይኑ ይተርፍ። እዚ ፍልሊ እዚ ድማ እቲ እምኒ ልክዕ ከም ተንጠልጣሊት ቆቢዕ ክመስል ገበሮ። እዚ እምኒ እዚ ካብ ቀንዲ ናይ ዩታ ጽርግያ ብቐሊሉ ዝረአዩ። ነቲ እምኒ ብቐረባ ክትረግጾ ምስ እትደሊ ድማ 126 ሜትሮ ዝንውሓቱ ጸቢብ ናይ እግሪ መገዲ ኣለዎ። ፍሉያት ናይ እምባ ደየብቲ ማለት ሮክ ክላይምበርስ ነቲ ጸዳፊ ገጽ እታ ቆቢዕ ተንጠላጢሎም ብምድያብ ልክዕ ኣብ ጫፍ እታ ቆቢዕ ደው ይብሉ እዮም። ናብ ጫፍ ንምብጻሕ ከዓ ክልተ ናይ ሓደጋ መንገድታት ተሰሪሖም ይርከቡ።

0: ኣነ ክዓወት ዝደለካይ ዶም ዘለዎ ከድ ከንፈር ከተባቢ ከይጠምተን ተዘየለ ግንዓቕ ዘውዕለ ከውዕለና
1: ዓስቢ ኩሉ ነገሮም ከዓ ሽዑ ክክፈልዎ ይ
2: ንዓ ይተረኒ እዩ ዘሎ ይተረኒ እዩ ዘሎ
3: መንገዲ ከመይ መፅኺ
4: ከመፅእ ሲ ንእስረት እኳ ድኻም ዘይብለይ ክኸይድ ከለኹ እዩ ዝከብደኒ
3: እንታይ ዳኣል ክተሸኻኺም ኣብ ምሆ ከዓ ኣብ ቤት ክፈላእትዮም ዘመቲ ዘሚቶምኹም ኮይኖም ሕማቕ ረኺብኩም
5: ናይ ዝበሃል ፀጊበ ዝበለ ብላዓይ ትበሎ
6: ርሄ ድበለ ከዓ ትባዓይ ትበሎ ወይ ነገሩ
5: ብልዕዎ

0: ኣኽሎም ኣኽሎም ኣብ ዝግበርዎም ዝኸበሩ ሓራ ይኹን ጓይና ድንቂ ኢደ ዝቐፅል እንተኾይኑ ግና ኣየ ዝኸበሩ ብርይዎም
1: ድዓን ክንረአ
0: ኢናኸ

ኣመተይ ሎም ኩዚ ዘይ ስራሕ ክትሰርሐይ ና ዘላ

0: ኮይና እንድያ ኣብያትካ ድሓን ኣኽለካ እንዶ እዚአን መቕቕር ኣብለልና ዝወደት ይኣኽለካ እዩ
1: እግርካ ከይርመካ ተጠቀ
2: ኣርሓ ቦ እንታ ከመይ ትበልዎ ፅጋቢ ተሰሚዕካ ዘሎ እምበኣር ክሳብ ዓይኑ ዝነቁር ሃሪምካ እዩ
3: ኣቦ መን እዩ
2: ዶ ኣዕኻዮ ተፊካ እንታ ኣክንዳ ዓይኖም ዘሪኻ ሲ ስመይን ስምካን ከተጥፍእ ኣረ እንታይ በዲለካ
3: እንታ ቦ ኣነ ክንዳ ዓይኖም ዘርእ ዛሃርምኮ ሰብ የብለይ ካኮነለየ ዘርእ ዛሃርምኩ
2: ኣበየ ውርዚ እናተረኺቡለይ ስነገር ክትሓባበ ፅጋብካ ካብ ኣብ ሰብ ኣብዕዮ ውዕሎ
4: ኣንቱም እንታይ እያ ኣቢስ ዝቆልዓ እንታይ እዩ ገይሩ
2: ንዳይር ኣብ ክንዳ ዓይኖም ዘርኢ ሃሪሙ
3: ኣበይ መን ከምኡ ድበለካ
2: ዳይር በዕሉ
3: ሕሱ ኣቢሉ
2: ዓይኖ ክፈስ ዝተረኽቦ ዘይብሉ ዝሕሱ ቢሉ ትብላ ኣለኻ
3: ምህረማ ዓይኑ እንተኮይኑ ካልእዩ
5: ሓቂ ቦል ትማሉ ምሸታ ጎይላ ሽማ ሓወይ ዝተሓንጎጦ ክበሮ ክሕድጎ መፂን እዮም ተሰሓሒቦ ሕድሩ ምስ ካልኦት ኮይኖም ካኣገላጊሎም ሓሳብ ኮይኑ እምበር ንሕድሩ ዝዘሪኻ እንዲ ዝበሎ
2: እምበርካ ክንዳ ዓይኖም ዘርኢካ ይወቕዕካ እዩ
3: እንታ ቦ እንታ ኮነ ኢለ ክንዳ ዓይኖም ዘርኢ ዘወቕዕኹ

0: በላ ሌታ ብሎ
1: አንተ ኋላ ግለ ነገር ሱር ከምሰረ ነገር ይነግርኝ
0: አቦ ወይ ነገር ገላ ቢጣ ቀጾ ወይ አነ ወን ሆሮ
1: አንተ አትገብር አንተ
0: አብራኩ ሴረ አላ ውስጥ ሕጎ
1: አነ ከፈላ አነ አንተ ነህ አተመለስ ተመለስ እንዴት ብለካ ትለው አንተ ነህ አተመለስ ወይ አነ ከፈላ አነ

0: ክንጭዑ?
1: ብኣንፈስ ምሰብሆን ከመይ ዓይነቱ
0: እንድዕሉ ኣብቲ ተወሊጁ ዝዕበየሉ ዓዲ ገለጋኒን ለኺዕዎ ክኸውን ኣለዎ።
1: ብኣኽሊ ጎ ፃባእ ሰተ የሳለ ዓድብ ዓዳባእኸን ከም ትዛርብ ጌርክና
0: ኖቦይ ትዘርጓል ከም ዘላቶ ክፍልጥ እምበር ሽመት ደለይዎስ ከም ዘይበልኩምዎ ፅቡቅ ገይሮም ፈልጡ እዮም።
1: ሳንደይ ከዓ ብመጋብር ክንዳ ሽመት ኮኽ ውሕደክም
0: ሳንዳይ ነዩ እንደንበሎ
1: እዚ ዶንዮ ብበሃል ኮይኑ
0: ወይ ስምዓን እንደግዳ በዓላት ደይ ውራይ ከም ዘለዎን ላዕሊን ታሕትን ክብላ ቀኒና ኣለዋ።
1: ሒባ ዘረባ ምፅኸ ደይ ኣነስ ኣርሚ ምንዘቐኒየ ነገር ብድሓነ እንደን ከሳንዴ
0: እንድሒ በዓላት ደይ ልበን ዘይርከብ ምስጢር ገይረንኦ ተምሕትም ኢለን እየን ዘለዋ ሳንዴ
1: ንዕኸ ኣንበር ሳንዴ እዚኣስ ገለሳላታ
0: ካብዛ በዓላ ቦይ ከፈላ እንታቦቱ ፅሕማ ዝመፁ ኣያ ዘጎ ሓንሳእን ገዛና ሓንሳእ እንዳያ ምሕፁን ክብል ኮለል ክብሊ እዩ
1: ዝውዕ ንሱ ረኣ እንታይ ቀረም ምስካብ ምሰቁት ምስኣንስቲ ጉጁም ዝበሎ ይበዝሕ
0: ድሓንድሓን ንሱሲ እንሽማይ ሕድሩ ብኣድጋ ዕንጨይቲ ፅዒኖም ክኸድሪ እዮም እንተሓተትኩም ንፈልጦ ይብልናን ንሕና እውን ተላኢኽና ኢና ኢሎምኒ
1: ዋይ ሞዳኣትን ሳንደይ ገለ ዶ ርኣ ንዓኸን ብሕቡእ ከመርዕኹን ኢሎም ኮኑ
0: ኣቲ ክንደይ ተኻስማ
1: ዋ እሞ ተበፅቢፅና ኮሳንደይ ኣፍ ዘይብላ ጉዳይ ተረኺባ ወይ ለከ እዚ ኢልካ ክዕየር ዘይከኣል ደፋና መጃኸ ኢለ ክንግረፋራ ዝሓመም ሕመመ ኣሎ
0: ዋ እንታይ ዳ እሞ ጌይረክና ባይ ተፀጓዖትን ሳንደይ
1: እባዳ ክነግረክን
2: ያበረ
3: መኒኻ
2: ኣለኻ ዶ ያበረ
3: ኣለኹለኹ መኒኻ
2: ኣነ ዳይረ
3: ዳይር ወደ ንዓንደና ናቤት እተዳ
2: ኣይፋሉን ያበረ ክኸይደ
3: ኣነኻ ክወፅ እንዳተቀራረብኩ ኮይ እንታይ ደኣ ንዓንደቶ
2: ኣይፋሉን ክኸይደ
3: ዋዕ
2: ኣነሲ ኣብቲ ዛዕበ ኩሉ ዓዲ ክበፅሕ
3: ዋ ዛዕበ ኩሉ ዓዲ ዳ እንታይ ደኣ ሃንደበትና ናይ ድሓ
2: ዝሓሰብኩ ኣለኒ ያበረ
3: ሓሰብኩ ኣለኒ ሞቲ ዝሓሰብካዮ እንዶ ተጓብሎ እንታይ ኸ ኮንካ
2: መዓልቲ ይኣኸሉ ግና እንታይ ያበረ ኣነስ ንዓይኖም ዘይበቅዕ ሰብ
3: እንታይ ሃንደበት እዩ እንታይ ኮንካ ደ ከምኡ ተማርር ኣለካ ትበቅዕን ፈረቓን እምበር እንታይ ኮንካ ዘይትበቅዕ ወለከ ንገረኒ እንታይ ኸ ኮንካ እንታይ እቲ ዘንክሰካ ዘለኹም ፍርካ ዳይር ወደይ እንታይ ኸ ኮንካ
2: ካብ ኣበይኑ ዝገብሮ ኣለኒ ያበረ
3: ድሓን እቲ ትገብሮ እሞ ኣብ ሸውዓተ መዓመቆ ቅብር ኣብሎ ድሓን ኣብ ልብኻ ግበሮ ንዓይ ግን ቶግ እንደብሎ ንገረኒ እስኪ ንገረኒ
2: ድሓን ዝገብሮ ኣለኒ
3: እቲ ትገብሮ ኮይሮ ድፈኖ ይብለካ ኣለኹ ብልብኻ ኣለዎ እንታይ እቲ ከምኡ ዝገብረካ ዘለዎ ይብለካ ኣለኹ
2: ና ድሓና ያበረ ሸዓይደ ክምለሲ እንተ ኸዓ ሰላም በለለ
3: ዋ ድሓን እንተ ኸዓ ዳ ሰላም ንለዋወረ ናብ ሳውንያ ከይዳ ዘላ ቀልጢፋ እንተተመሊሳ እዩ ድሓን ሰላም ዳ ይብለልካ ድሓን ግዲ ይብልካ
2: ራይ ከይደ ኣነ ብርኩ ምዕልቲ
3: ንዓ በል ንዓ እሞ ንዓሎ ክትቆፅር ንዓ ንዓ ዝወደይ
2: ድሓን ሸዓይለ ድኣ ክኸይድ ግና ንዘርኡ ሓወይ
3: እወ
2: ኩላ ኣብዛ ዓዲ ዝወረደትኒ ሪ ቁፅር ኣቢልካ ንገረለይ ከየጉደልካ ሪ ቁፅር ኣቢልካ ንገረለይ
3: ኣድሓን ንሱ ሲርኤካ እንደ ዘለኹ ወሪድ እኳ ዘሎ ዳ ሪኤካ እኮ የ ዘለኹ ብዛ ዓዲ እኮ የ ዘለኹ ብዛዕባ ምንጋር ኩሉ ዝወረደካ ዓዲ ምልእቲ ናትካ ኣንፃር ከም ዝኾነ ክነጉረ የ ብዛዕባ ንሱ ዳ ረኽቦ እንድየ ነጉረ የ ግዲ ይብልካ ግና ንዓ እሞ ንዓ ንዓ
2: ኣይፋሉ
3: ንዓኒ ቅድማ ኣሎ ቅጫ ዝገበርክዎ
2: ኣይፋሉ ድሓን ሸዓይለ
3: ኣታ ንዓ
2: ብርኩ መዓልቲ
3: ራይ ብርኩ መዓልቲ እስኪ ኣይ ወዲ ረኣያ እንዳረኣያ ሳ ከምዚ ወዲቕኩም ባዕ ከይ ዝበለ ሕለል ጎበሲ በቲ ጨዲዶ ሞ በቲ ተርቢዖ ሞ በዚ ኣይሰለጦ ከመይ ዝበለ ከመይ

0: ዝበለ ስምዕነት ዝነበረ ገዛ እንዳሰምዑት ነበረ ገዛ ኣርኣያ ኣርኣያ እንኳዕ ተመሊስካ ይትሪኦ እዚ ደቅካ ረኪቦሞ ዘለዉ ታዛ ዓዲ እዚኣ ሰብ ኮኮተብል ዘይትኽእል እታ ከመይ ዝበለት ዓዲ ኣቦን ይፍሃና እንታ እታ ከመይ ዝበለት ዓዲያ እንታ ወይ እዋይ እዋይ
1: ኣባዳ ርሲ ሰሊጥዎ ደኹ
2: ንምንታይ ኢኻ
3: እዋ እቲ ጓልኩም ሃቡና እምበሪ
2: ወይ ኣብ ምንታይ በፅሑ ሳይጠየቅክዎ ንወድቕ እሽ ድኢኽዎ መብሲ ይፅብ ኢሉ
3: ዋይ ሓንቲ ተኻ ኣቐዲም ግዜ ትነግሪ ነበር
2: እንታይ ተባሂልና
3: ክሊ ኣቐዲመ ጓላን ወዳን መፍለጥክዎ ነይረ
1: ግዲ የብልካ በፍንጫብ ኢድና ክነእትዎ ኢሉ
2: ዓይኖም ዶ ዋዛ መሲልካ
1: ኣትኽሊ ጓልሲ ካብ ምራን ማዕለኻ ምቑላፍ መን ሕለፍ ኢልዋ እዩ
2: ኣካሓይሳ እውን ዓይኖም በዚ ትዕይሮ ዘለካ መእየሪ ትዕየር ጎል ዘይኮነ
3: ወይታይ እዛ ዓይኖ ናይ ሰብ ፍጥረት ዘይብላ ኣጣምታ ኣጣምታ ንብሪ ኣራግፃ ኣራግፃ ኣንበሳ ኣይወ ሓወይ ነዚኣ ምውናን እኮ
2: ኣነ ዝፈርሕ ናይር ኣብ ሰማይ ዘሎ ደበና ከይኮነ
3: እዋ ከምዚ ጎይታይ ድበልዎ በፍንጫ በፍንጫ ኸውን
1: እዚ ዕላ እዛ ጎርዞ ካብ ናይ ካልኦት ጎራዙ ዝጥዕም ዕላል እዩ ዘለዋ መልክዓ ከድሓ እንድያ
2: ሓነ ተፈያሪኻ
1: ኣይ ሰነፍ ሰብ ኳይ ፍቱን ሳውን

0: ኣነ ዳ ዳያር ክህሉ ዘጋጠሞ ምስ ነገረኒ ምስቲ ባህርን ትሪኦ እንደየ ዓይነካ
1: ማቕማዓልቲ ውዒሉ
0: እምበርከቲ ዝርያ ዝበሎን ዓይነም
1: ኣብሕስዋቢ
0: ኣናናስ ንቢደ ነረ
2: ንዓይኖም እንተዘረየላ ሞ ጓልዓዱ ማዕሩ እንዳኣላ ንመን ደዘርኢ
0: ብዘየለን ብዘይተባሃለን ስበይ ክፅልማ ኣይደለን እየ
2: እሞ ንስኮ ተረፍ ሕርቃኑ ኣብ ዓይኖም ንዓይኖም እንተኽልእዎሲ ንወደይ
0: ኮይለ ኣብ ዓይኖም ንዳይር ኣብ ወዲ
2: ወይለከያበየ ኣለኹ
0: ዘይፈለጥኩ
2: ብኣሞ ነብረሃ ክጓጥጠሎም ብክሳዶም ሓኒቁ ፈጠቕ ከብሎም ምስ ረኣየቶ ዓይኖም ነጢራ ከይዳ በዛ ክሳዱ ፈጠቕ ከተብሎም ካደልየ ከምዛ ማይ ዝኣተወታን ጭዋ ነብረሃ ክፋጠሎም ከምዘይፀንሐ ጥርቅም
0: ኣብርሃም ስንካ ኣንበሲት ይወሊዱ
2: ሓሳዊ ዓይኖም ዳ እሞ ተባዕታይ እንዲያ ዓሰርተ ወዲ ዘይወለድኩ ኮይትብል ኣለካ
0: ምሳ ዓይኖም እንታይ ኣለካ ግዲ
3: ኣቦይ ዘለዎ ደኣ ዓዲ ኳ ዘይብሪ ኣሎ ዝንኣፎ ዝሃቦ እንዳሉ ተዛሪቡ
0: ንሃ ንሕናዳ ዝሓለፈ ልቢ ተዋሂድኩም ከይትኾኑ ዝብል ኣት እዩ ሕዘግልኩም ድማ ንሃ ቀሲሉ ክበርህ እንዲ ናይ ጥራሕ ምስሕና መኮንከ እዩ

0: እሞ ሰርን ንሱ በዓ ምሆ ላዕልን ታሕትን ዝተባሃለ ይ ኣነ ደኣ ብድሕረይ ድኾን ይዓይልዎ ይኮይኑ እዩ ኢለ እንዲ ሓሜካ
1: ባሉም ኣንታ ዝወረ ቤት የበፅሕ ንዓይኖም ፈትዋ ተባሂለ ሰርናውቲ ሕንሕነ ምሳይ ሒዝዎቕን እዩ
0: ኣንታ ዳየር ካ በላዓልካ ካብዛ በኣ ምሆት ባ ሱላሲ ኣብዛ ዓዲ የለ
1: ኣበቢሉ
0: እንታይ እንታይ እሞ ክንብል ኢልካ ና ከም ድመስለኒ እውን ታተ ከዓ ኣብዛ ዓዲ የላ
1: ናብቲ ሰይጣን ሰውን ከይዶ ምኾኑ
0: ወ ኣብዛ ዓዲ እንተዝህሉ ሲ በት ኢልካ በቲ እንተረኣየ ነይሩ
1: ደቂ ረኣያ ሲ ሓቢሮም ሓዊ ካ እግዱ
0: ዓይረ እንታይ እሞ ክንብል
1: ኣንታ ዓዲ ኣብዮምና እምበር ኣያበለ እንተከኣል ናብ ባህ ድበሎም ከይንቀሳቀሱ ተዝግዘዙ
0: እንዳይ ከምኡ ጌርካ እውን ፅቡቅ ዝሓልፍ ኣይመስለኒን
1: ተመቢሩ
0: ኣንታ ሰውን ተንቀሳቂሱ ድላይ እዩ እዳገበረሲ ንሶም ኣበይ ምህላዊ ምፍላጦም ከፀግም
1: ምሽክናይ ነተወድቀ ሽኻ ዝርከቡ ናይ ቅጫ ዘሚቱ ትሪፉሉ
0: እንታይ እሞ ክንብል ወረይ ኣብ ዝጎደበሲ ሰለስተ ጣዕዋ በፂሑሎ ኢሎም ካ
1: እንታታይ ኢኻ ትብል
0: እዛ ዝብለካ እየ ሕጂ ዝገደደ ደስ ዝበሎ ተበርዞ መሪፁ ወስድ ምህላዊ ይብኢሱ ዘሎ
1: ወዲ ኸፈላኸ እንታ እንታ ሞይትና እንዲና ዳ
0: ሞይትና ወ ዓዲ እንደሞ ምሕጋዝ ኣብያት ሎሚ ዶ ፅባሕ ክንማኸር ክንላዘብ እንዳበሉ ክላሶ ቆልካ ይበጃ ኸኢለካ ዋ እንታ ካብ መፀኻሲ ኣብዚ ኣላ ሓፁር ምፃር ረኣ ቤትን እሞ ዓነ ይሓግዘኒ ኣነ ነምፃ እያ

0: ዋ ኸዓን ክስክስቲ
1: ኣንታ ውዕለሉ እንዴ ኣኽለኒ ባሓጅዚ ኣይ ፅግብ ውዕለ
2: ተኸዓ እዛ ዓይኖም ትበሃል ጉርዙ ብዓይነይ ክሪኦም ደለኹ
1: ናይ ድሓን ዳኣ
2: ድሓን እየ እዚ ኩሉ ድፍረታ ባህ ኢልኒ
1: እሞ ባዕለይ ወጢጠ ከም ፃሳይ ትፀብር
2: መቸም ኩሉ እዩ ዘፍርዓኪ
1: ኣንታ ሰው ዓይኖም ሰብ ዲ መሲልካ
2: ነቦኣነ ዲኣን ብጥዑም መልሓስ ጓልኩም ክወስዳ ይኽሎም እዩ
1: ኣይጣዓኻ
2: ጣዕና ዳዕመል እዩ ሰበይቲ ናይ ኣንስታ ገዲፋ ስብእነታ ኸተርኢ ምኽኣል በኽሪ እዝነ እዩ
1: ኣብ ኩልና
2: ንዳየር እንታይ ከም ዝበልዎ ነገርኒ እምቢ እንተይ ኢሎሞ ካብ ማእከል ዓዲ ጎጥቢጠብዚ ከምፀ እየ
1: በላይት ንደ
2: ፅባሕ ንጎ ክትከዲኢኺ ውቢል ክኸ ይትጥፊ
1: ናይ ዝምምልላሰይሲ ገለ ዘይ ትገብር
2: ክንገብር ኢና ድሓ
1: ንማዓሰይ
2: ሓደ መዓልቲ
1: ኣረ
0: ንዳየር ሓወይሲ ካኣብይዎ ማለት እዩ
2: ድሓ እንታይ ኣበዩ ከዓ ኣብዚ ኸነምፃ የለ
0: ክርን ሽዑ ዳየር ሓወይ ምርዕዋ ማለት እዩ
2: ሄይ

0: ገለ ማህሪ ገለ ሓሳባት ረኽብሉ ገለ ድማ ሓበሬታት ትቐስምሉ መረባታት ራድና ናብኹም ከነብል ውዒልና ክቡራትን ክቡራን ተኸታተልትና መረባትና ድማ ኣብዚ ግንዛዝበና ኣብ ቀፃሊ ግን ብካልእ ትሕዝቶ ኣብ ልክዕ ሰዓት ክኾን ምረኻብና ክሳብ ሽዑ ግን ከም ትወትሩ ንብሎ ኣብ መደባትና ናትኩም ሓሳባት ርእቶ ንቐፌታ ኣገዳሲ እሞ 12647 መስራሕ ቴሌፎንና እዩ ክድውልና ክንቅበለኩም ከነንግረኩም ንድልዋት ኣለና ካብ ቀፅሪ ሚኒስትሪ ዜና ምስ ሰኣላይ ሓበን ሃብቱን ብምዃኑ ኢና ሰብ ዝመፅእ ሰሙን ይበለና ሳናይ ቀነ
1: Gabamanai

ሰላም ሰላም፣ ከመይ ትቕኒዩ? ኣብ ኩሉ ኩርናት ዓለምና ብኡኸን መደብና መደብ ፊዮርና ንምክታል ተቐሪብኩም ዘለኹም ተዋ ተኸታተልቲ መደብ ፊዮርና ከመይ ቀኒኹም? ፅቡቅ እምባር ፊዮርና ሎምውን ከም ልሙድ ንዓኹም ዘዘናግዑ ዘዛንዩ ዘሐጉሱ ከምኡን የዕጉቢኦም ዝበለቶም ትሕሶታት ኣዋሊዳ እያ ኣብ ሰዓታ ደው ክላትኩም ዘላ። ነዞም ትሕሶታት እዚኦም ሓደ ድሕሪ ሓደ ናባኹም ዘሳሲዮ ኣነ ዘህር መሓመድ ንሬ እምባር መደብና ከም ልሙድ ብሓንቲ ጥዕምቲ ዜማ ጌርና ነዛ መደብ እዚኣ ንፍልማ ኢና። እዚ ዘለናየ ግዜ ዕረፍቲ እዩ ማለት ኣብ ግዜ ዕረፍትና ከዓኒ ምስ መሓብስና ንፃወተሉ ግዜ ከምኡ ዝተፈላለዩ ነገራት ንገብረሉ ግዜ እዩ። ንሎሚ ድማ ፊዮርና በዚ ኣጋጣሚ እዚ ማለት እዩ ምሳና ፃወት ትብል ጣዕሚ ዜማ ከጋብዞም እየ ትብለና ዳሞ ብቐጥታማ ናብታ ዜማ ክብለኩም እየ። ንስኩም ድማ ምሳና ተፃወትኩም ክተሰማቅርዋ ንዓደምኩ ብቐጥታ ናብታ ዜማ ክብለኩም እየ። ሰናይ ምስትምቃር

ዛዚ ማዝያ ከመይ ከነስተማቕና ፅኒሕና ብተዋ ተኸታተልቲ መረፊሩና ምስኦም ዶ ክንፃወት ፅኒሕና ፅቡቅ ካብዚ ስዕባ ቢለ ድማ ናብታ ተቐፅልቲ ሕሶና ማለት ምህር ፍዮርና ይክብለኩም ናይ ሎም ምህር ፍዮርና ድማ ረኽባ ምሕረት ኣብ ተዳልያ ንዓናት በቂዓ ዝበለታ ምክርያ ሒዛትና መፅያ ዘላ ቅድሚኡ ግን ሓንቲ ሕቶ ሓይታት ነራ ናይ ሎም ዓንቲ ዘይማስ እንታይ ኣጋቢዝክዮም ነርኪ ኢላትን ሞ ምሳና ዝፃወት ኢለ ያ ሳኻስ ሳዓስዕ ሞ ስራሕካ ይትረስዕ ፀወታ ጥራይሲ ኣኻሊ ይኮነን ኢላትኒ ዋእንተ ደኣ ሞ ክገብሩ ብጀካ ፀወታ ኢሎም ሰሓተት ክዎ ከዓ ዝመክሮም ኣለኒ ትብለና ኣላሞ ዘርባ ከይንዋሕኩም ብቕታ ናብታ ምክሪ ከብለኩም እየ ንስኹም ድማ ሰድያኹም ኣጣጢሕኩም ኮፍ ኢልኩም ክትከታተልዋ ንዓደንኩም ብቕታ ናብ ምክሪ ፍዮርና ከብለኩም እየ ስናይ ምክትታል

ሰላም ሰላም፣ ከመይ ቀኒኹም? ፍትዋት ተኸታተልቲ መደብ ፌርና፣ ብፍላይ ከዓ ንኡስ መደብ ምኽሪ ፌርና። ምቅርራብ ምኽረንታዊ ዕረፍቲ ከመይ ኣሎ? መቸም 10 ኣዋርሕ ከም ሓንቲ መዓልቲ ከይተማነና ሓሊፍና። ምኽረንታዊ ዕረፍትና ድማ ነታ ንፈትዋ ትምህርትና ንፋነዋ ኣለና። በሉ ፍትዋት ተኸታተልቲ፣ ቅኒ ናብቲ ናይ ሎም ዝተዳለወ ምኽሪ ምቕራበይ ክፋነወኪ እትብል ጥዕምቲ ግጥሚ ጋብዘኩም እሞ ዳግማይ ክንራኸብ ኢና።

0: ፅቡቂ ሕማ መፂና እምበር መዓዝ ንፍለ ቀባቂ ደርዓመት ተመሊዘ መሳኺ ክፃት ቅሕጎስ ኢለ ቤት ትምህርተይ ብንጉኡ መፅ ኣብ ደንበኺ ዘሊለ መሳኺ ተሓጒሰ ትምህርተይ ቀሲነ እዚ መፅ ደሞ ኢለ ግዜ ዘ የርክበላ ኢለ ዓቢኻ ደግ ኢኪ ኣኸለ መዓልቲ መመራእታ መፀ ሽዑ ብዙሕ ሓዚነ ክፍለኪ ኣዝዩ ከበደ ንዓተይ ደሪዘ ግን ብዙሕ ተሓጊሰ ኣባኺ ምዕባየይ ኣዘየ ተሓቢነ ቻ ቤት ትምህርተይ ቻ መምሃረነይ ቻ ቤት ክላሰይ ክምለሰየ ካብፅሕ ንኣሽቲ ሕዋተይ ክምለሰየ ካብፅሕ ንኣሽቲ ሕዋተይ
1: ንፍልላይ ምስ ትምህርትናስ እንኳዕ ከማል ንክልተወርሒ ጥራይ ኮነ ምክንያቱ ናፍቆታ ፈፂም ናይ ምክኣልና ብፍላይ ድማ ፍቅሪ መማሃርትና ኣዝዩ ምከበደና ሓንቲ ማሓዛይ ብዛዕባ እዚ ክዛረብ ከላሲ ፍቅሪ ቤት ትምህርትና ልክዕ ከም ፍቅሪ ወላዲት ኢላትኒ ምክንያት ነግረኒ ከላ ከዓ በቃ ኣደ ወላ ንስዓታት ዕዳጋ በፂሓ ክመፅእ ከላ ከም ገለ ሓቦት ውጭውጭ ይብለና ምስተመሰት ከዓ ደስ ይብለና ቁሩብ ከየፀናሕካ ትሕንቅቕ ትርብሻ ብዙሓት ካብ ኣሕዋትና ነዴና ዝሕጉስ ተግባራት እናሰርሑ ሓጎሶም ዝገልፁላ እኳ እንተኮይኑ እቶም ካልኦት ከዓ ብውሽጦም ፍትው እናበልዋ ግን ከዓ ርብሽ የብልዋ ምስተፈለየት ከዓ ናብታ ምድፍናቆቦም ኢላትኒ ሓቃያ ፍቅሪ ቤት ትምህርትና ካብቲ ማሓዛይ ዝገለፀቶ ኣይወፅን እዩ ልክዕ ከም ፍቅሪ ወላዲቲ ኣብ ቤት ትምህርትናስ ክንደይ ኣብነታውያን ንሕግን ስርዓትን እቲ ቤት ትምህርቲ ተኸቲሎም ንመምሃራንን ንምሕዳርን ዝሐጉስ ኣካይዳ ሒዞም ዝኸዱ ኣለውን ዶ ሓደ ሓደ ተማሃሮ ከዓ ዋዕ ስለ ዘለዎም ብዙሕ ግዜ ብተግባራቶም ክቕፅዑ ይረኣዩ ይኹን እምበር ትምህርቲ ትዕፀላ ክበሃል

ከሎ ጨው ጨው ጨው ጨው ይሎም። ገና ከይከዱ ምስ መምሃርቶም ይላፍቁ። 10 ሰዓት ክራኸቦም መዘክርታ ክሰኣሎም ይውዕሉ። ነዘን 2 ወርሒ ኣክረምታዊ ዕረፍቲ ከም ነዊሕ ግዜ ብምሕሳብ ብምድፍናቅ ይፋለዉ። በዚ ኮይኑ በቲ ግን ንክረምታዊ ዕረፍትና ንፋኖ ኣለና። ድሕሪ 2 ወርሒ ዳግማይ ክንራኸብ እኳ እንትኾና 2 ወርሒ ግን ቀሊል ግዜ ኣይኮነን፣ ዳርጋ ርብዕ ዓመት ማለት እዩ። ኣብ 1 ዓመት ናይ ሓደ ክፍለ ትምህርቲ ማለት ናይ 2 ሰሚስተር ትምህርቲ እንሽፍነሉ ግዜ እንተኮይኑ ርብዕ ዓመት ከዳ ብኸመይ ኢና ክነሕልፎ ሓሲብናሉ ዶ ንፈልጥ? 2 ወርሒ ከም ግዜ ሞ ንርኣዮ ቁም ነገር እንተሰሪሕናሉ ሕጂ ምሳና ዘየለ ፈፂምና ዘይንፈልጦ ዝነበርና ሞያ ዋናታት ኮይና ክንሰርሓሉን ክንጥቀመሉን እንኽእል ግዜ እዩ። ንኣብነት ሕጂ ፈፂምና ዘይንሰምዖን ዘይንጠቀመሉን ሓድሽ ቋንቋ ሓደ ኢልና እንተጀሚርናዮ ምናልባት ድሕሪ 2 ወርሒ በቲ ቋንቋ ክንዛረበሉን ክንረዳድኣሉን እንኽእል ማለት እዩ። ሎሚ ፈፂሙ ምሳና ዘየለ ክእለት ድሕሪ 2 ወርሒ ክኢላታት ናይቲ ሞያ ኮይናስ ክንሰርሓሉን ንዓና ኮይኑ ንካልኦት እንጠቕመሉ ኣጋጣሚ ንፈጥረሉ ግዜ እዩ 2 ወርሒ። ሓደ ግዜ ኣብ ገዛና ዝኾነ ነገር ኮይና ጭንቕ ንብለሉ እዋን የጋጥመና ዶ? ንኣብነት ናይ ገዛ ቴሌቭዥን ተባላሻትና ከነዕርያ ብዘይ ምኽኣልና መን ኣሎ ዝዕርኢልና ቴክኒሽን ንፅውዐሉ ኣጋጣሚ ወይ ከዓ ገዛና ንምፅባቅ ሕብሪ መንደቅ ዝለኸልና ብፍላይ ከዓ ስእሊ ዘለዎ ፅቡቅ ዲኮ ገብረልና ምስ እናሓስብ መን ኣሎ ክኢላ ጠባይ ኢልና ደሊና ዶ ንፈልጥ? ወይ ድማ ኣብ ቀፅል ገዛና ንእሽቶ ተኽሊ ክንተክል ደሊና ግን ከዓ እንታይ ከም እንተክል ብኸመይ ከም እንከናኸና ክሕብረና ዝኽእሉ ምስቲ ሞያ ምትእሳር ዘለዎም ንፍዓት ኣትክልተኛታት ደሊና ዶ ንፈልጥ? ወይ ከዓ ናይ ገዛ ብሽክለታ ጓዕጓዕ እናበለት ምስ ኣሸገረትና ናብ እንዳ ችክልስታ ኬልና ንሓደ ክኢላ ፀገማ ነጊርና ክዕርየልና ሓቲትናዮ ዶ ንፈልጥ? እዚ ኩሉ ሞያታት እዩ። ሓደ ካብዞም ክኢላታት ወይ ወነንቲ ሞያ ክንከውን ከዓ 2 ወርሒ ናይ ስልጠና ኣዋርሕ እኩላት እዩ። ምስ ተመክሮ ከዓ ሞያና እናዓመቆን እናስተሕነዮን ንኸይድ ማለት እዩ። ሽዑ ሕሰብዎ ወነንቲ ናይቲ ሞያ ተባሂልና ገዛና ኳሕሕም ከምዚ ኣሽግር ኣጋጢማትናስ ተፀጊምና ኮይና ሞያኹም ተጠቂምኩም ፍትሑልና ባ ክብሉና ከለውስ ከመይ ኩርዓት ይስማዓና? ወይ 2 በበይኑ ዝቋንቋኦም ክረዳድኡ ብዘይምኽኣሎም ዳርጋ ናብ ፀማማት ኣብ ዝተቀይሩሉ ኣጋጣሚ ናይ 2ቲኦም ቋንቋ ብግቡእ እትመልኽ ስለ ዝኮንካ ኣብ መንጎኦም ኣቲኻ ብስርዓት ከተረዳድኦም ከለካ እንታይ ዓይነት ባህታ ይፈጥረልካ? ነዚ ኩሉ ንምግባር እምበኣር ናይ 2 ወርሒ ናይ ስልጠና መደብ እዩ ዘድልየና። እሞ ኸዳ ቤት ትምህርትና ን2 ወርሒ ናይ ዕረፍቲ ግዜ ሂባትና ኣላ። ኣብ ከመይ ዝበለ ሞያዊ ትምህርቲ ወይ ካልእ ጠቃሚ ግዜ ከም እነሕልፎ ንዓና ዝምልከት እኳ እንተኾነ እቲ በትሪ ኣብ ኢድና እቲ ተመን ኣብ እግርና እዩ እሞ ልብና ይዓቢ። ብዝኾነ ግን ኩሉና ተምሃሮ ሰናይ ክረምታዊ ዕረፍቲ ክኾነልና እናተመነና ኣብ ዝመፅእ ዓመተ ትምህርቲ ንሕና ተደመሮ 1 ዓመት ካብ ዕድሜና ሓደ ሞያን ወይ ክእለትን ወሲኽና ድሕሪ 2 ወርሒ የራኽበና እናበልኩ ክፋነወኩም። ንክረምታዊ ዕረፍቲ ኮንኩም ክፋነወኩም ዝብለኩም ዘለኹም ሎሚ ተዳልያ ዝነበረት ምክሪ ፍዮና ወዲኣስ ናብ ኣቅራቢት መደብ ክፋነወኩም ማለት እየ። እምበር ኣብ ዝመፅእ ሰሙን ካልእ ምክሪ ፍዮና ሒዘልኩም ስለ ዝቐርብ ሲ ነዊሕ ኣይንፈላለና ደሓንቀኒዩ።

ድሕሪ ምክሪ ፊዮርና ዳግማይ ተረኪብና ኣለና ኣብቲዋ ተኸታተልቲ መደብ ፊዮርና ምኸመይ ክንከታተላ ፀኒሕና መቸም ናይ ምክሪ ፊዮርና ማለት ረኽባ ተቕርቦ ምክርታት መሬተይ ዘብጥ ምክሪ እዩ ኣብ ልብና ይሕድሮ እናበልኩም በዓል ናብታ ተቐፅል ትሕዝተር እያ ክብለኩም ቅድሚያ ግን ሓንቲ ዕላል ክዕለኩም እየ እዚ ዘለና ግዜ ቅነ ባጀላታት ንወሃበሉ ግዜታት እዩ ሓደ ተምሃራይ

ትምህርቱ ከይሩ ባጃ ሎሚ ዝተዋሃበስ ተሪፉ ዝብል ዓንቢቡ ማለት እዩ ተሪፉ ፀኒሖ ምክንያቱ ይፃወት ይፃወት ጥራይ ነይሩ ግዜ ይጥቀመሉ ነይሩ ብከምኡ ከዓ ተሪፉ ማለት እዩ ምስ ተረፈ ብጣዕሚ በኺ ልዕሊ ዓቐር ምስ በኸየ መሓዙቱ ፅናኒ ዓሞ ልምን ኣቢሎሞ በጃኻ ስቕበል ኢሎም ምስ ለመንዎ ኣብዎም የዕርክቱ ለሚኖሞ ኣጆኻ ኢሎም ኣብዎም ስቕ ኢሉ ብክያቱ ቐፂሉ ማለት እዩ ወላ መምሃራኑ ከይተረፉ ከማን ኣጆኻ ኢሎም ኣፅናኒ ዓሞ እዮም ንሱ ግን ወላ ሓንቲ ስቕ ኢሉ ይበኪ ነይሩ ማለት እዩ ኣነ ክተርፍ ገረኢሉስ መሊሱ ይበኪ ነይሩ ማለት እዩ ሕሉፍ ሓሊፉዎ ሽዑ ኣብ ደገ ወፂኡ ኣብ ማርሻ ቤሉ ኮፍ ኢሉ እናበኸይ ከሎ ሓንቲ ዓባይ ሰበይቲ ብኡ ተሓልፍ ዝነበረት ደንጊፃ ዝወደይ ተረኣ ኮይንካ ትበክ ኣለካ ኢላቶ ኣደ ረኣዮ ሞ ዝባጀላይ ተሪፉ ኳ እዩ ዝብል ዘለዉ ተሪፈ ኳ እዮም ዝብሉኒ ዘለዉ ኢሎም እታ ሰበይቲ ሽዑ ዝወደይ ተሪፍካ ዘይኮንካ እዛ ዓመት እዚኣ ብቕዓት ኣይነበረካን ንዓመተ ከዓ ብቕዓት ሒዝካ ንክትሓልፍ ናይ ሓደ ዓመት ዕድል ተዋሂብካ ኣለዎ ኢላቶም ከምኡ ስ በለ ሰነቲ ቆልዓ እቲ ቆልዓኻ ኣዝዩ ተሓጊሱ ተፀናኒዑ ማለት እዩ እዋ ይቐኒለይ ማማ እቲ ዘይተረዳእኒ ዝነበረ ፅቡቅ ጌር ክረዲእ ክንለኽ ንዓመታ ከዓ ምስ ብቕዓተይ ቀዳማይ ወፅ ክሓልፍ እየ ኢልዋ ይበሃል እዛ ነዚ ቆልዓ ክትመኽሮ ፀናሐት ዓባይ ሰበይቲ ንዕጥራይ ዘይኮነት ምኽሪ መኺራቶ ንዓና እውን ዓብ ትምህርቲ ያ ምሂራትና ማለት እዩ ምክንያቱ ተሪፍካ ማለት እንታይ ማለት እዩ ከምዛ ዓባይ ሰበይቲ ትብሎ ፀናሐት ተሪፍካ ማለት ብቕዓት ስለ ዘይነበረካ ንዓመታ ምስ ብቕዓትና ንክንሓልፍሲ ናይ ሓደ ዓመት ዕድል ተዋሂብና ኣሎ ሰብ ናይ ብሓቂ ተሪፉ ዝበሃል ግን እቲ ተዋሂብዎ ዘሎ ዕድል ተሪፉ ተባሂሉስ ንዓመታ እቲ ዝውሃቦ ዕድል ብቕዓቱ ከየርኣየ እንደገና ተሪፉ ምስ ፀሓፈሉ ሽዑ ናይ ብሓቂ ተሪፉ ዝበሃል ማለት እዩ በዚ ኣጋጣሚ እዚ እቶም ዝሓለፍኩም እንቋሓጎሰና ዮውሃና ክብለኩም ደሊ እቶም ዝተረፍኩም ከዓኒ ነዛ ተዋሂባትኩም ዘላ ዕድል ብቕዓትኩም ኣርኢኹም ክትሓልፉ ፍዮርና ምንዮታት ገልፀልኩም ኣላ ማለት እዩ እምባርከስ ብተዋ ተኸታተልቲ መረ ፍዮርና ካብዚ ስዕባ ኣቢለን ናፍታ ትቕፅል ትሕዝተናያ ክብለኩም ቅድሚያ ግን ሓንቲ ሓፀ መሰጋገሪታላትኒ ከም ልሙድ ካብቲ ዘለኹሞ ቦታ ኣይተርሖ ኢኹም።

ዳዚ ሓፃን መሰጋገሪ ዳግማ ተረኪብና ኣለና። ፍትዋ ተኸታተልቲ መረፊርና በሉ ካብዚ ፅዕባ ብለ ድማ ካብ ሃንቀውታ ትፅበይዋ ማለት ሕሶ ድራማ እዩ ክብለኩም። ናይ ሎም ድራማ ድማ ክመሃር ኣለዎ ትብል ድራማ እዮም ሒዞም እናቀሪቦም ዘለዉ። ተወሳእትና ድማ ምድላዋቶም ኣፃፊፎም ተቐሪቦም ይፅበይና ኣለዉ እሞ ብቐጥታ ናብ ድራማ ክብለኩም እየ ሰናይ ምክልታል።

0: ኸረይ ኬና ዓርቢ ክትኮነ ለይ እንዴ ክትፅበፀን እያ እንኳ ትራይ ተወደት እንኳ ዓርቢ በፅሓት ገጥፋ ኬና ዝገበረቶ ሰምዖ ምፀላእኹማ ከማ ምፀላእኩማ
1: እሞ ንገርና ባታይ ፀገም ሰሸረኻ ትሃርማ
0: ባልያ ኸ ድርብሽ ነዚያ ኣሚነ ፈተና መቕዳሒ ከማ ንገዲ ዜሮ ካብ 30 ኮ የረኺበ ባዕለ ተስፍትነኮ ፍርቂ ፍርቂ ከማንኮ ምረኸብኩ ነይረ
1: ዋ እሞ እንታይ ትፀገምባ ንገረና
2: ኣትሽቕሉ ይቆለጡ ኮይ ክነገረኪ ኣቕሪሓት ንብል መሊሲ ድማ ኣዳናግራት ንብል ባዕልኻ እስከ ንገራ ብጃኸ ባዕልኻ
0: ጓለይሲ ፈተና ቅድሚት እንዳሕሪት ንኮፍ ኢልና ነርና ኣነ ከዓ ዮሩስ ንፍዕቲ የለ ከተቕድሓኒ ናምበር ዋን ናምበር ቱ ናምበር ስር እናበልኩ ከተቕድሓኒ ረብሻ ምስ ረባሽ ኳሳ ከዓ ሓንቲ ጨራም ወረቐት ብታሕቲ ሕሊፋትለ ብታሕቲ ሕሊፈ ኣነ ከዓ መልሲ ሕለ ኣምፅሕሊ ግንፅል ግንፅል ኣየለ ተዳዋ ስተይ ስከ ፀኒሓትኒ ፈተና ክውዳ 10 ደቂቕ ምስ ተረፎ ኣብ ኮሽን ፔፐር ፅሒፈ ክበከ ሓንሳ ዓቕሊ ግበር ትብለኒ ኣነ ከዓ ብዓቕሊ ተተፀብቕዋ ፈተና ክውዳ ልክ 10 ደቂቕ ምስ ተረፎ መልሲ መሊሳ ትበኒ ኣነ ከዓ ጠስሚ ኢለ ተፈትፊቱ ዝመፃእ ንመልሲ ኣብ ከለኹ ኣምፃ ኢለ ኣብ ከለኹ ኣብ ዓብ ውሽጢ 10 ደቂ ምልስ ምልስ ኢለ ወዲአ መምህር ይብያ ደገ ምስ ወፃናስ ነቲ ናይ ፈተና ወረቐት ምስ ናይ ካልኦት ምስ ንፋዓት ተምሃሮ መሰራእኽዎስ ወላ ሓደ ሓንቲ ታይቱ መ

0: ስኮይ ኣወላ ዘይብላ ዜሮ ዜሮ እታ ባዕ ከማ እንተ ትብላ
1: ኣታተ እግሪ ካክብ ጥዑይ ድዩ ኣትያርስ ኩም ዶ ግበሪ ኣቕድሕኒና በለ ብፅብፅ ኣቢልኒ ዋ እሞ ዘይኮኑ መልስ ክትነግርዮ ስቕ በሉ ክመሃር ኣለዎም

0: ሰዓት ንህሊ ኣሎ
1: ንሃለዎ ኣሎኒ
2: ንዩ ሰሚራ ዓርኪ ንዩ ከዓ ሲና ሓፍቲ ጠሚዒ ከዓ ፀኒሐ
0: ልካ ተገርናልካ ናይ ሲናሓፍቲ ክዛረብ ኣቲ ሲና ሓፍቲ ወላ ገዛ ክደቶ እዚዮ ከደምፀካምሽ
1: ዎ ፈለማ ተሰጊገ ምስ በለኒ ንዓናይ ምሳይ ንገዛና ኢለ ብሓንሳ ውዕልና ምሳና ከዓ ተመሲሑ ድሓር ግን ዮርስ ነጊርያ ዮርስ ከዓ ንገዛና እንታይ ከም ዝበለቶም ሸዓነሸዓዮም ኣባሪሮሞ እስኻ ተደለ ከምሳ ክደቶ ዝዞ
0: ዋው ኣሸንከ ገዛና ክወዝዶ ኣብ ደገምሲ ክፃተደሞ ክቆትሉን እዮም ገዛና ዮርስ ካብ ገዝኡ ዝተባረረሉ ምክንያት ምስ ነገረቶም ሽዑ ንሽዑ ዕፅርዎ ሽዑ ፅዮም
2: ድሓናይ ትሰኮፍ ገዛ ኮለኒ ባባ ብዝገበርክዎ ጌጋ ኣይወደይኒ ካኢሉ ሰጉኒ ዮርስካ ኣብዝኣተኽዎ ገዛ ና መፀት ኣራዚና ከምዝወፀ ጌይራትኒ ሰለስተ መዓልቲ ካብ ስድራይ ተፈለየ ካብ ከልቢ ዝኸፍእ ውርደት ረኺበ ገዛና ኸይረ ኣብ ብርኮም ወዲቐ ይቕሬታ ክሓቶም እዩ እንታይ ዶ ክገብሩኒዮም ቻው
0: Yes!

0: Aloni.
1: Aloni.
2: Your fancy.
1: Wow. Come here, Azia. Agdi khum nambe.
3: Bu. Tara khas khasko.
4: Za odi.
3: Skwe.
0: Navi navi da.
2: Agdi khum nare khilki. نايروس مره يزغني نيزن زحتتكم من حته بس نايروس اتا اساسي رغم اللي سولكم يوروسكو كاب غزانا مستسوكو الا ما مقطعته كون خون تغينو اي تعقبونا بلد ابززاتو كو غزا كم زبارر غيراتني شو بتحي بنفاس بغري دكتي مستتو كيف تغن غزانا خيد يغري تحتو سدراي دما جيجاي ميهرم نموت فقرام حويتمي صلاحي يوروس حتي تالخا እንታይ ደኣ ካስኮ ጌርካ ኣሪኻ ዝበልካኒ ጠቀለ ዘይብሉ ከይዳ ሳይክልና ኸትኩ ክነ ግዜ ካብ ሓደጋ ምስ ክላ ኣወፅ እየ ዮርስ ኮደኢላ ብተራፊክ መሰት ሓዘትኒ እንታይ ኮይና ከምኡ ጌራ ኢለ ተማራሚረሉ ሓሲበሉ ኸ ናቱ ትፈልጥዎ እንዲኹም ትወዲ ገዛውትና ከመይ ድ ነይሩ ማውቱ ብሽክለታ ገይሩና ኸደ እንድዩ ኣብ ታሕቲ ዓባይ መኪና ኣትዩ እስየ ከዓ ዘኪራ ሽዑኡ ሓቀይ ኣባይ ዮርስ ክሙ ክትብለኒ ኢለ ሕጊ ተራፊክ ክኽተል ጀሚረ እዚ ኻስኮ ኸዓ ሕጊ ናይ ተራፊክ እዩ ፅቡቕ ኢኻ ናበይ ናበይ ዲኻ ዝበልካኒ ባንኸ ኣብ ክላስና ዘይከውን መልሲ ነጊራ ዜሮ ከም ዘምፅእ ዝገበረትኒ እንታይ ኮይነ ኣኹምኡ ጌራትኒ ኢለ ክማራ ተማራሚረሉ ያኻ ፅቡቕቲ ትምህርቲ ክምኢልክ ንየሩስ ካብ ሰብ ከይደ ኣለኹ በዕሊ ያፅኒዐ በዕሊ ክሰርሕ ዓባይ ትምህርቲ ክምኢርክኒ ፈፂሙ ዘይርሳዕ ትምህርቲ ምኢርክኒ በርሕሪኦ ኸዓ ግዜ ብግቡእ እናተጠቀምኩ ኣብ ትምህርተይ ክነፋዕ ቃልኣት እዚ እውን ሳላኺ እዮ ርሳብቲ እሞ እዚ ኩሉ እናገበረትለይ ሓቂፈን ተሰዓምክዋ ውሕዳ
1: ውሕዳ
2: ሕጂ ከማን ከመስግነ የ የቀኒ ለ ዮ ርስሓብቲ እንታይ ክሞ ትብልኒ ነርኪ ዮ ርስሓብቲ
1: ሱቕ በሉ ክምሃር ኣሎ ፅቡቕቲ ትምህርቲ ክትምሃሩ ስለደሎ ኸ
5: ክምሃር ኣሎ
2: ተማሂረ

እዛ ድራማ ከመይ ክንከታተላ ፅንሕ ናብተዋ ተኸታተልቲ መደፊርና ካብ ድራማ ኪነምዝንጋዕ ብዙሕ ቁም ነገር ተማሂርና ክንከውን ተስፋ ገብር ባርከስ ፍተዋ ተኸታተልቲ መደፊርና ፊዮርና ሎሚ ኣደላቶም ዝነበረ ትሕዝቶታት እዚ ክትከታተልዎ ፅናሕኩም ነይሩ ትሕዝቶታትና ድማ ተሓጊዝኩም ዓጊብኩም ብዓብዪ ድማ ተማሂርኩም ክትኮኑ ተስፋ እናገበርኩ ምርኸብና ኣብ ዝመፅእ ሰሙን ኣብ ተመሳሳሊ ሰዓት ኣብ ተመሳሳሊ መዓልቲ ብመለሳት ዘለዎም ትሕዝቶታት ይኸውን ክሳዕ ሽዑ ግን ሰሰናይ ንኽእልና

4000 ናቅ ፋዲ ብከዚነት ሕኩመት ከም ዝሰላእታ ኣፍሃማ ሓለት ሕይዋናት ከደን በከስስ ህየ ኣሰይት ክዳነ እበ ሰበብ ሰሪተ ጨይ ምን መሳክቡ ራይም ላዕለ ሕይዋናት ዲብ መሓደሩ በዲሩ ላቀብል ሰበትሃላ ዓደዶማ ዲብ ወስክ መፅእ ከም ዝሰልሃላ ኣብርሃም እት ምደረት ናቅፋ እበ ደረሳ መድረሰት ዕሉም እጅትማዒ ለገተ ሰዳይት ማል ምን 14 እዳራት ደዋይሕ ግላት ፋገራይ 58 ዓይለ ሽወሃዳ ትካፈለት እቲ ዮም 25 ጁላይ ለገበተ ዓደተ ሰለሞት ምዲርላ መድረሰት ሰይድ ያዕቆብ እድሪስ ሰደይት ዓይላ ሽውሃዳ ራሓት ደሚርላ ከልቅ ውዳይ ስን ክምሰልቲ ዲብ ሸርሕ ደረሳ መድረሰት ዕሉም እጅትማዒ ለነሰዋ መባደረ ትግለ ሓመዳ ምዲር መድረሰት ዕሉም እጅትማዒ ናቅፋ እሰይድ ዮሃንስ ቀለታ ብጀህቱ እላ ሰዳይት ልእከት ዓባይ ከምሰልቲ ሓልፍ ዲብ ሸርሕ ደረሳ ለመድረሰት ትግል ዓይላ ሽውሃዳ ሰዳይት ምንለኦነብተው እንሰር እስክላ ሓደ 400,000 ናቅፋ ክምሰልቲ ሃያባ ሸርሓ እሰይድ ዮሃንስ እብተውሳከ ተበረኣት ደም ወወራታት ከይዋማ ምነእበ ደረሳ ለገብ ወራታት ክምሰልቱ ኣፍሃማ እላ ሰዳይት ማል ለገበ ትግሎም መዋጥኒን ምን እዳራት ደዋይሕ ባቅላ ኦበሎ ማሬት ላባ ምዖ በያን እንድላል ክምሰልሁማ እዳራት ደዋይሕ 0ሓ ወ0 ኩሎ መዲነት ናቅፈ ክምሰልቶም ተኣመራ ሓይሳም ወሓይሳ ተሓቆልላ ማዓደይት እየ ብኣክባር ካርጅ ኣቐብለኩም ኣኽባር ካርጅ ብኣሜሪካ ነብቱ ኣሜሪካ ምን ጅምሁርየት ቻይና ትዛበይ ላዕለት መትሐርካይ ሮቦታት ከም ሰላብ ጠረቶ ተመረት ለምስዳር ዲብ መጃላት ቴክኖሎጂ ኣዳም ላሸቀዩ ፍክር ስናዓት ዲብ ቻይና ላዓላ መተንካብ እግልንቃስ ወመስኩበት ደማን እግል ትርከብ እንደትባህለ ክምሰልቱ ሕኩመት ኣሜሪካ ሕብር ትሌት ኣሜሪካ እስትውራድ ሮቦታት ሌጠ እንደይገቢ ገለ እተይ ፈርያት ኤሌክትሮንያዊ መሻቀይታት ቻይናማ ከም ሰላብ ጠረት ውድህትሌት ለምስዳር ተረት ተጃረት ዱቅሪ ዲብ ፍዕል ውዕለት ከም ሰልህሌት መክተብ ዓማር ኣሜሪካ ዲብ ዮም 26 ጁላይ ኣፍሃማ እግን ለምስዳር እበ ደቅብ ለሰቀተ ቻይና እዳረት ርኢስ ዶናልድ ትራምፕ እበ ቀድየት እምን እንደ ኣመስመሰት ዲብ ርእስ ፈርያት ኣዳት ወዲዩ ለሕሌት ጨቀጥ እግልታት ጋርሙት ላኬት እላ ንስት ልህሌት ምስዳር ረትፍዕል ክምሰል ተሂብ እታህየ ዲብ ትሓብር እቲ ዕላቃት ክልተን ድወል ተእሲር ክምሰል ትወዴማ ኣፍሃመት እቲ ሰነት 2024 እዚኣ 600 ቢልዮን ዶላር ላዕላመት ባዳል ትጃረት ኣሜሪካ ወቻይና ድዓም ዲብ ሓደ 409 ቢልዮን ክምሰል ከረ ተቃሪር ዝሓብር ውቁል ጀማርክ ዲብ ብዳዓት ወናይ በይን መነ እቅትሳድ ምን ኣግዳ ኣስባብ ሃጎጋይ እድንያ እቅትሳድ ጋብል ሃለጋራት ክምሰልቱማ ሕኩመት ቻይና ትሸርሕ ምስር ወቱኒዝያ ዲብ ለጥፈናታ መጃላት እብ ሕበር እግልክ ደማ ለተተቅድረና ሕበር ሕድግ ወደያም ርኢስ ዓብደልፈታህ ሲሲ ወርኢስ ቀይስ ስዒድ ዲብ ዮም 26 ጁላይ እተወደወ ሕድግ ተለፉን ድወሎም ዲብ መጃላት ትጃረት ክስአት ረስማል እምን ወብዕድግልትሳደየ ኩምሰልቶ ተመረው ምስር ወቱኒዝያ እምበልሊማ ናይ ካርጅ ላዋሽ እደይ እግል ልጋብሓ ወመስኩበት እምን እግል ለእድምና ምስል እግል ልሽቀያ እተ ህድግ ውድሓትለያ እልክና ዲብንቱ ክሊተን ላድወል ሓቀ ተቅሪር መሲር ሸዓብ ፈለስጢን እግል ልተኣከድ እተለገቢ ጅህድ ክምሰል ልተዓዋና ማእከደያ እምበልሊማ መሻክል ሊብያ እብ ሰላም እግል ለእክትም መታታታይ ካርጅ እብ መብዳእ ክምሰል ናክራሁ ዲብ ልሓብራ ቀድየት ሊብያ እብ ውላድ ሊብያ ሌጣ ሕሉል እግል ልግባ እግላ ከምሰል ለአይዳ ኣተኣመረያ መርሓት መስር ወቱኒዝያ ዲብ ቅደይ መሻክል መንጠቀት ምግባይ ምፍጋር ፀሓይማ እብ ርሒቡ ከምሰል ሓድገው እሙርህላ ጅምሁርየት ቻይና ወህንድ እግል ሰለስ ሰነት ትኩርምት ላዓለት እብ ምድር ገብል ዓለት ወራታት ትጃረት ብድግማን እግል ለእምብታሁ ክምሰል ተሓበረያ

0: ሰላም ዝኾርኩም ተዓዘብትና ንሎም ሓሙስ ዝተዳለወ ዕለታዊ ዜና ስፖርት ሒዘ መፅእ ኣለኹ ንምክታልኩም ብክብሪ ዕድም
1: ክረምታዊ ውድድር ግራስሩት ኩዕሶ እግሪ ዘማእከል ትማረቦ ኣብ ተፈላለዩ ሜዳታት ቀፂሎም በዚ መሰረት ማይ ትመላይ ንገዛባ እናሰለስተ ብክልተ ጋና ንፍሕ ድማ ንዕዳጋ ሓሙስ ሓደ ባሎ ትዕነን ኣብ ናይ ትሕቲ 16 ዓመት ደቂ ተባዕትዮ ማይ ትምናይ ንገዛባ እንዳ ክልተ ብሓደ ክትረትዓን ክላ ጋና ንፍሕን ዕዳጋ ሓሙስን ሓደ ብሓደ ተፈሃልየን ኣብ ናይ ደቂ ኣንስትዮ እውን ገዛባ እንዳን ማይ ትመናይን ብተመሳሳሊ ሓደ ብሓደ ወፅን ኣብ ናይ ትሕቲ 15 ዓመት ደቂ ተባዕትዮ ገዛ ባንዳ ንማይ ተመናይ ክልተ ብሓደ ጋና ንፍሕን ዕዳጋ ሓሙስ ሓደ ባሎ ስዒረንን ብዘይካዚ ኣብ ናይ ትሕቲ 17 ዓመት ፕራሪዞን ኣባሻው 3 ብሓደ ቲራቨሎን ሰረጀቃ 4 ብ3 ኣኽርያ ንገጀት ሓደ ባዶ በሪኽ ንጉዳይፍ 4 ባዶ ሰንበልን 4 ስመራ 2 ብሓደ ክስዕረንን ከለዋ ማእከል ከተማን ፀፅራትን ባዶ ባዶ ተፈላለየን ወጋሕንን ሕግታት ኩዕሶ እግሪ ዝቕይስን ዝቕይርን ቦርዶ ዓለም ለኻዊ ማሕበር ኩዕሶ እግሪ ኣጥቃዓይ ስዊዘርላንድ ብሬል ኢምቦሎ ኣብ ርብዒ ፍጻሜ ፀወታ ዋንጫ ዓለም 2026 ኣንጻር ኣርጀንቲና ኣብ ዝነበሮም ፀወታ ክስጎ ከም ዘይነበሮ ገሊጹ ኣብቲ ውሳነታት ደያኑ ሊዮኔል ሜሲን ዝቕልሳ ኣርጀንቲና ዘርብሕ ይኾና ኣሎ ዝበሃለሉ ዝነበረ ውድድር ኢምቦሎ እውን ግዳይ ዘይብቑዕ ውሳነ ዳኛ ምዃኑ ድሕርቲ ውድድር ተቓሊሑሎም ኣቐዲሙ ፀወታ ሓደ ብሓደን ከሎ ብጫ ካርድ ተዋሂባቶ ነበረ ኢምቦሎ ኣብ መበል 72 ደቂ ተሃሪመሊ ወዲቑ ጋንቱ ነፃቕላዕ ተዋሂባ ነይራ ማእከለዳኛ ድማ በደል ንዝፈፀመ ኣካፋለ ኣርጀንቲና ሊኣንድሮ ፓራደስ ብጫ ካርድ ሂቦ ነይሩ ይኹን እምበር ቪድዮ ተሓጋጋዚ ዳነት ማለት ቫር ጣልቃ ብምእታው ዳኛ ነታ ፍጻሜ ኣብ ቪድዮ ክዕዛ ምስፀውዓቶ ናኦ ፒንሃሮ ዝስሙ ዳኛ በደል ከምዘይተፈፀመ ብምግላፅ ናይ ስምዕታ ካርት ንፓራደስ ኣልዩ ናይ ሓሶት ከም ዝወደቐ ዳይቭ ገይሩ ንዝበሎ ኢምቦሎ ብጫ ካርድ ሂቦም ሞ ናይ ስምዕታ ካርድ ወሲዱ ብምፅሑ ድማ ብክልተ ብጫ ካርድ ካብ ሜዳ ክስጎ ተቐሲቡ ኢምቦሎም ከም ውፅኢቱ ሚዛናዊ ዝነበረ ፀወታ ናብ ረብሓ ኣርጀንቲና ተቐይሩ ምድብ 90 ደቂቕ ሓደ ብሓደ ተዛዚሙ ናብ ተወሳኺ

ኣብ 30 ደቂቕ ምስ ኣምራሓ ብ10 ተፃወቲ ክትቃል ዝተቐሰበ ስዊዘርላንድ 2 ሹታት ተመዝጊቡዋ ብኣርጀንቲና 3-7 ረቲዓ ተገሊፋ። እዛ ፍጻሜ ድማ ኣርጀንቲና ኣቐዲማ ኣብ ዙር 16 ንግብፂ ካብ ድሒት ተበጊሳ 3-2 ክስዕራ ንከላ ውሳኔታ ዳኛ ጎኒ ኣርጀንቲና ነይሮም ንዝብል ነቐፌታታት ዘድምቕ ኮይኖም ብፊፋ ኣፍልጦ ዘለዎ ቦርድ

ብኡ ተጻዋታይ በደሉ ንምእላይ እምበር ናይ ሓሶት ምውዳቕ ወይ ድማ ናይ መውደቕቲ ምምሳል ንዝፈጸመ ዳግማይ ከግምጋም ዕላማ ከምዘይኮነ ዘነጽር እዩ። እዚ ከምዚ ኢሉ እንከሎ ፊፋ ኣብ መዛዘሚ ጾታ ዋንጫ ዓለም 2026 ተጻወቲ ሃገረት ጋንታ ኣርጀንቲና ንዘርኣይዎ ዘይስፖርታዊ ባህሪ የጽንዖ ምህላው ተሓቢሩ። ድሕርቲ ብዓወት እስጳኛ ሓደ ባዶ ተዛዘመ ጸወታ ካብ ተጻወቲ ኣርጀንቲና ሞሊናን ፓራደዝን ተሓጋጋዛ ኣሰልጣኒ ኢቦርቶ ኣያላን ኣብ ልዕሊ ተጻወቲ እስጳኛ ጎነፅ ተሓወሶ ባህሪ ብምርኣዮም እዩ ጉዳዮም ዝረአ ዘሎም። ፈረንሳዊ ተጻዋታይ ፒኤጂ ብራድለይ ባርኮላ ናብ ሊቨርፑል ክትጽምበር ኣብ ናይ ቃል ስምዕ ምብጽሑ ተገሊጹ። ኣብ ፒኤጂ ብኣሰልጣኒ ሉዊስ ኤርኒከ ብዝውሃቦ ዘሎ ተራ ሕጉስ ከም ዘይኮነ ዝግለጽ ባርኮላ ዝሓለፈ መዓልትታት ውዕሉ ንምሕዳስ ምስ ክለቡ ዝጀመሮ ዝርብ ከቋርጽ ወሲኑን ናይ 2 ዓመታት ውዕሉ ክስርዞን ክኢሉን። ኣርሰናል ሊቨርፑልን ነዚ ውድ 23 ዓመት ናይ ክንፊ ጥቃዓይ ከፈርማ ድሌት ከርእያ ጸንሓ ኮይነን ኣብ ዝሓለፈ መዓልትታት ግና ሊቨርፑል ላዕለዋይ ዒድ ሒዛ ኣብ ስምዕ በጺሓን ትርከብ። ሊቨርፑል ድሕሪ ምዛም ዝወቕቲ ብናይ ሓባር ምርዳእ ንዝወፅአን ልዑል ትራን ዝነበሮን ግብፃዊ መሓመድ ሰላሕ ንምትካያ ብርክት ዝበሉ ተጻወቲ ኣብ ዕላማ እቲያ ጸኒሓ። ናይ ኤቨራዊ ያን ዲዮማንደ ካብ ኣርቢ ሌዚድ ንምፍራ መደብ እኳ እንተነበራ ዘቕረበቶ 85 ሚልዮን ፓውንድ ግና ብክለቡ ተሰማዕነት ኣይረኸበን። ድሒራ ሪያን ማድሪድ ንዲዮማንደ ብልዕሊ 100 ሚልዮን ፓውንድ ከም ዘፈረመቶ እዩ ዝግለጽ ዘሎም። ብዘይካዚ ሊቨርፑል ንተጻዋታይ ሞናኮ ማግነስ ኣክሊዮንን ከምኡውን ናይ ክንፊ ጥቃዓይ ኦሳስና ቪክተር ሙነዝን ጠሚታቶም ነይራ። ኣብዚ እዋን ግና ኩሉ ዓቕማ ናብቲ ቀዳማይን ናይ ነዊሕ ዕላማን ጸንሐ ፈረንሳዊ ባርኮላ ብምግባር ኣብ መዕለቢ ንምምጻእ ሓደ ስጉምቲ ዘሊላ ትርከብ ብውልቁ ስለ ተሰማዓቶም። ይኹን እምበር ፒኤጂ መልቅቒ ዋጋ ባርኮላ ኣስታት 145 ሚልዮን ፓውንድ ምዃኑ ብምሕባራ ሊቨርፑል ነዚ ዋጋ ክትበጽሖ ክኸብዳ ትጽቢት ይግበር። በዚ ድማ እዛ ብሓድሽ ዓላሚ ኣንዶኒ ኣርዮላ ንሓድሽ ወቕቲ ትዳሎ ዘላ ክለብ እቲ ዝዓበየን ዝበርትዐን ስራሕ ብሕጂ ክጽበያ። ገዳይምን ምኩራትን ተጻወቲ ተሃድን ዘላ ቸልሲ ንእንግሊዛዊ ካፋሊ ጆርዳን ሄንደርሰን ክተፈረሞ ተሰሚዓ። ዝሓለፈ ወቕቲ ብናይ 2 ዓመታት ውዕል ናብ ብሬንትፎርድ ተጸንበረ ሄንደርሰን እትማረቡዕ ዝተረፈቶ ናይ 1 ዓመት ውዕል ብናይ ሓባር ምርዳእ ሰሪዙ ናጻ ተጻወታይ ክኾን ክኢሎም ተመክሩ ከም ዘገድሳ ዝኣመነ ቸልሲ ኸ ክሳብ ሰነ 2028 ብዘጽንሖ ናይ 2 ዓመታት ውዕል ሓድሽ ኣባላ ጌራቶላ። እዚ ወዲ 36 ዓመት ተጻወታይ ኣብ ፕሪምየር ሊግ ምስ ሳንደርላንድ ን3 ዓመታት ምስ ሊቨርፑል ከ ን12 ዓመታት ብምጽዋት ዓብዪ ተመክሮ ከኸዓብት ክኢሉ እዩም። ንሓድሽ ወቕቲ ብሓድሽ ኣሰልጣኒ ዛቪ ኣሎንሶ ትዳሎ ዘላ ቸልሲ ኣቐዲማ ንውድ 35 ዓመት ኣጥቃዓይ ብራይተን ዳኒ ዌልበክ ኣፈሪማቶያም። ኢጣልያዊት ክለብ ጁቬንቱስ ንኣጥቃዓይ ፒኤጂ ራንዶን ኮሎሙዋኒ ብቋሚ ክተፈርሙ ምዃና ምንጭታት ሓቢረን። ኣብ ክራማት 2023 ካብ ጀርመናዊት ክለብ ኢንትራክ ፍራንክፈርት ናብ ፒኤጂ ተጸንበረ ሙዋኒ ሓደ ካብቶም ወሰንትን ብቐጻሊ ዝስለፉን ተጻዋቲ ዛናይ ሃገሩ ፈረንሳ ዝኾነት ክለብ ክኸውን ተኣጊሙ እዮም። በዚ ድማ ኣብ ጥሪ 2025 ክሳብ ምዛም ወቕቲ 2425 ናብ ጁቬንቱስ ብልቓሕ ተሰጊሮም። ኣብ መስከረም 2025 እውን ክሳብ ምዛም ዝሓለፈ ወቕቲ ማለት 2025-26 ናብ እንግሊዛዊት ክለብ ቶተንሃም ንግዜኡ ክትጥቀመሉ ብዘኽእል ኣብ መስርሕ ተጸንቢርዋ። ኣብዚ ክረምቲ ድማ ደጊማ ኣብ ሰርያ ትጻወት ጁቬንቱስ ብቋሚ ናይ ምቕያር ግዴታ ብዘለዎ ናይ ልቓሕ መስርሕ ክተፈርሞ ተሰሚዓላ። እዚ መስርሕ ብቋሚ ዝቕየረሉ ግና ጁቬንቱስ ዝመጽእ ወቕቲ ካብቶም 3 ኤውሮጳውያን ውድራት ኣብ ሓደዮም ዘሳትፋ ደረጃ ሒዛ እንተዛዚማ ጥራይ ዝኸውን። ከም ጸብጻብ ናይ ኢጣልያ ምንጭታት ጁቬንቱስ ኣብዚ መስርሕ ኣስታት 50 ሚልዮን ዩሮ ክተውፅያ። እዚ ፈረንሳዊ ድማ ኣብዛ ሰሙን ሕክምናዊ ምርመራ ከካይድን ውዕሉ ክፍርምን ምዃኑ ይግለጽ። እዚ መስርሕ ቀዋሚ እንተኮይኑ ሙዋኒ ናይ 5 ዓመታት ውዕል ክፍርምን ኣስታት 5.5 ሚልዮን ፓውንድ ዓመታዊ ክኽፈልን ትጽቢት ይግበረሉ። ማሕበር ኩዕሶ እግሪ ኤሮጳ ማለት ዩኤፋ ድሕርቲ ኣብ ማሕዳር ኩዕሶ እግሪ ዓለም ማለት ፊፋ ንብርክታት ዋንጫ ዓለም ናይ ክልቲ ፆታ ናብ ዕዳጋ ብምውራድ ኣውፈርቲ ክውንኖ ሓሳብ ምቕራቡ ሎሚ ሓሙስ ህፁፅ ኣኼባ ከካይድ ምዃኑ ሓቢሩሎም። ኣብ ዋንጫ ዓለም 2026 ንዩኤፋ ብሓፈሻ ንተኸተልቲ ኩዕሶ እግሪ ዓለም ዘይሐጎሰ ብዙሓት ነገራት ዘተኣተወን ውሳኔታት ዝቐየረን ፊፋ ነቲ ናይ ህዝቢ ዝኾነ ስፖርት ናብ ሰብ ፀጋ ከማቐሎ ብምሕሳቡ ደጊሙ ኣብ ስድራቤታት እዚ ዝዓበየ ንጥፈት ዓለም ዓብን ኣዛራብን ዛዕባ ከፊትሎም። ፊፋ ናብተን 211 ኣባላት ዝማሕበር ኣብ ሶዶ መልእኽቲ እውን ክሳብ 19 መስከረም ውሳነአን ክህባ ነዚ ሓሳብ ንተተቐቢሎንባ ክሳብ 40 ሚልዮን ፓውንድ ዝበፅሕ ጉንዖ ክህበን ምዃኑ ፍሊጡ እዩ። እንተዘይተቐቢሎኖ ግና ንባዕበሊ ኩዕሶ እግሪ ኢሉ ዝህበን ገንዘብ ከጉድሎ ምዃኑ ከም ዝሓበረን ይግለጽ ኣሎም። ንሓሳባት ፊፋ ኣቐዲሙ ብፍጹም ዘይተቐበሎ ማሕበር ኩዕሶ እግሪ ኤሮጳ ማለት ዩኤፋ እንተ ደኣ ፊፋ ነዚ ሓሳባት ውዒልዎን ዋነቱ ናይ ህዝቢ ክንሱ ናብ ኢድ ሃፍታማት ኣረኪቦን ካብ ምስታፍ ዋንጫ ዓለም ክስሕብ ምዃኑ ኣቐዲሙ ሓቢሩ እዩ።
እዚ ማለት ዋንጭ ዓለም ብዘይ ሃገራት ኤሮጳ ክእንገድ ክንዕዘብ ንኽእል ኢና። ብኣግቡ እውን ንውሳኔታት ፊፋ ዘይተቐበሎን ኣብ ፍጻሜ ፀወታ ዋንጭ ዓለም 2026 ብምውኳር ቅሬቱ ዝገለፀን ብኣሌክስ ሰፈሬን ዝምራሕ ዩኤፋ ሎሚ ሓሙስ ኣብ ሰዓታት ድሕሪ ቀትሪ ምስቲ መስመር ሓሊፉ ዝበሎ ቢጃኒ ኢንፋንቲኖ ዝምራሕ ፊፋ ህፁፅ ኣኼባ ክካይድ ወሲኑሎም። እቲ ዘገርም ነ

0: እቲ ናብ መሸጣ ክወርዲ ምዃኑ ዝግለጽ ዘሎ ብርክታት ዋንጫ ዓለም ክዕድግዎ ምዃኖም ዝግለጹ ኣፈርቲ ቀረብቲ ፕሬዚደንት ዶናልድ ትራምፕ ምዃኖም ይግለጽ። ኣብ መወዳእታ ናይ ክንፊ ተኸላኸላይ ሃገራት ጋንታ ኬቭ ቨርደ ሲድዮን ሎፐዝ ካብራል ኣብ ዋንጫ ዓለም 2026 ኣብ ዙ 32 ኣብ ልዕሊ ኣርጀንቲና ዘመዝገባ ሸጦ ብፊፋ ዝበለፀ ሸቶ ናይ ዝውድር ተባሂላ ኣላ።
1: Falling behind once more. Oh, they've equalized. Sydney Lopez Cabral and this team.
2: ባርከ ዝኾኩም ተዓዘብትና ንሎም ተላለ ውዕለታ ዜና ስፖርት ኣብ ዝኽዛዝ ምሳኹም ፅናሕኩም ሙሴ ገረዝጋብሄረ ሰናይ መዓልቲ።

0: እቲ ማል ደኣ ምስ ደቀስና መፅኺ
1: ዝተዛረብካ ምስ ተዛረብካ ሞ ተከዓ ብስ እዩ
2: ነቲ ሓዳር ነቲ ስድራ ማለት ግዜ ነብሰ ይፍቅድ ኸው
3: ነብሰ ይኽእል ማለት ኮ ንፁር ይመስለኒ ከመይ ንዩ ነብሰ ይኽእል ማለት ናብራ ሓዳር ገለ ዝኾነ
1: እሞ ፅቡቅ ማይካ ማኪና ሒዙ ስራሕ ፅበየን ኣሎሞ ሓንታብ ንሃይ
4: ይ መኪና ተልያ ስላሕ ኣና ኣሲለ ብእግሪ ክኸይድ
5: ዳሓንሱ ንግድፎ ዋሲ ዘይነፁር ሕቶ ስለ ዝነበረ ዘይነፁር መልሲ ክትበኒ ግድነ
1: ሪኖካወይ ንስኻ መንገዲኻ ነፅር ማለት ኩሉ ትገብሮ ነገራት ንዓ ክመስጥ ዘይኮነስ ንነብሳኻ ክመስሉ ዘለካ
6: ከምዚ ናትኩም ፀገም ዘጋጥሞ ንፍታሕ ኢሎም በብወገኖም ክፍትኑ ብሰላም ዝፈላለዩ እዮም
7: ከማል እዛ ዘረባ እዚኣ ዳሕሪ ሕጂ ከይደግማ
0: እንታይ ኮይና ስጋፍ
1: እማኣዘልና እንታይ ልውዕልና

0: ሄኖክ ኦኬ
1: አቤት
0: ተፈታው ሰሞን ካትፈልጦ
1: እ
2: ኩሉ ሰብ እንዲኸብሉ ብለን ዘናት ክንቁርብ ደፍሊ ዝበለት ኮይና ስምናካ

0: ኣሎ ሚኮ።
1: እሽ ተመስገን። ታዳ እንዳሓንዲኻ ኦበይ ኣለኻ?
0: ሶሪ ኣሻ ኢለ ግምሽ ተረጋግንዶ
1: ዳንንታይኻ ኹንካ ኣበይ ሓዲርካ?
0: ዓንደ በት እንዲ ብስራሕ ተንቀሳቂሰ ዘሎ ዘለኹ ዓድኻ ኮነሽ
1: ዳና ሓቂ ንገለኒ እንታይኻ ኮንካ ኣበይኻ ሓዲርካ? ኣነ ከዓ እምን ኣይከኣልኩም።
0: ኣቲ ሚኩ እንታይ ኮንኪ እመንን ዶ ሕጂ ግን ንመፅእ ኣለና
1: ንመፅእ ኣለና ኣብስ መንዲ ከደልካ
0: ኣይ ነገርክኹን ምስ ምስ ማይክ ሓወይ ኮይና ጌሽና
1: ሚክኤል ሕጂ ምሳኻ ኣሎ
0: እንክንዶ ረኸብ እዮ ዋላ ድሕዲ ኣሚንክን እንክረኸብ እዮ
2: ኣዚ ሓንቲ ምሸት ገይሹ ከም ዝገበርክ ነዋርሕቲ ዝገይሽከ እንታይ ምኾንክ ማለት እዩ
1: ውይ ኣታ ሚክኤላ ወንታ ላንክትሪ ትረአይካ
2: እንታ ኮይና ኢና መሆንጭና ሕጂ ግን ኣቲና ኢና ብሎኮ በፂሕና ኣለና
1: ወይ ድሓን ድሓን እኳ ኣትራይ ድሓን ኩምኩም በ
2: ሶሪ ሶሪ ንዳኒ ከዓ ነ ብዘይመደቡ ወሲድ እየ
0: ሚኩ በቃ በል ድሓን ማኪና ሒዘ ስለ ዘለኹ ምስ መፃ ክኩነላ
1: ሓራይ
0: ሓራይ ቻው
1: ቻው

0: ክልተ ኢና ንገብሮ
1: ኣታ ታወንካ ሃጭናቅ ዘላ
0: ከለርዳ ካሎ ድዩ ታወንካ ጭና ትብለኒ ሰብ ኮምኢት እዩ
1: ዝረኣየካ ሰብ ግን የለ በርሓቀ ዝረኣየካ ሰብ ተዝህሉ ዕድሜ ሓምሎ ኣብ እስር ቤት ንበላካ ነርካ
0: ሞ ተጋጊና ገላ ሓገስ ንገብረሉ ነርና
1: ኣታ ይተጨናቕና ስከግረፈና ዝሞተ ሰብ ታ ክንገብሮ ይኸርል ኢኻ ደዋላስ እንዳ ፖሊስ ዘይረከብና ኢኻ
0: ሞይቲ እዩ ግን ምሽ
1: ብጃኻ ስከ ብጃኻ ማሓረና ብጃኻ ሓንቲ ተዋፃእካ ነገር ኣፍካ ሒዝካ ትምባል ጥራሕ
0: ኣነ ዳ ሓልፈኒ ካል ሽገር ክያኽለኒ
1: ግረፈና ብጃኻ ሻወር ገይረ ክመፅእ ኣንታ ርእያ ሞዛናተይ ክትቀስን ክሳብ ሕጂ ኮያ ድሃይ ከይገበር

0: ደርን ሓደ ደጋጠም
1: ማይ ክዳኣሎም እዚ ኣመሉ ናበየ ኸይዱ ዋ እቲ ሚልኸ ድኣ እንታይ ኢድ ሃያጥፊ እዩ እዚ ኩሉ ቐንቲፈ መንስ ክነግረክ የለን እዚ ክድብለሉ ዶ ኸዓ ኸነኖኖኖ ናብ ገዝኡ ወይ ስርሑ ብኣካል ምኻድ ይሓይሽ ንሄኖግዶ ኸዓ ካይደኒኹምሎ

0: けど、やるか。
1: うわ、だはねこ、どうやってかんかやぶれ。
0: ふむざわらけれのほば。
1: だいだは。
0: くつべかやがね。
1: ええ。
0: なぜかどうか。
1: あなすないみたいまるげもおでにやろに。むずいだ。んたいでほんき。ロムスカーなべつぶり。
0: あんたほんだ。ናብ ረሓሲ ምን ንኽፃወሮ ስለ ዘይከኣልኩ ፍትሕ መሪፅ ኣለኹ እዩ ዝዓግተ ንሰብ ኣሎ
1: እዋ ተቓል ኪዳንከ ንሱስ ንግደፎ ወረ ከመ ቢል ኣብ ዝገዛ ንመይ ንኽዝሓስመኪ ሙዚት ግደፊ ግደፊ ናብራ መሓዘትኩን ናርእኸ ትጎይ እንተለኺ ሓደ ክተርፊኸ ድሓርካ ስራሕ ጀሚሩ ከለኹ
0: መሓዙተይ ይጠቕማኒ እምበር ኣይጎድኣንኒ ኣቐዲመ ንዓን መሲለ ነይረቶ ዝኸውን ከምቲ ሰንዲ ክደንኦን ድርግፆ እንደልዋ ሕጂ ምትኸደንኩም ረገፅኩን ነዚ ሕጂ መሲለ እዩ ዘለኹ ኣይመሰልኩም ፈሪምካ ጥራይ ሃበኒ
1: ኣይፍርምን
0: እንታይ
1: ኣይፍርምን
0: ዋይ ሙዚት ንርእስኻ ይትበል
1: ሕልመ ድዩ ጋዲ ኣታ ኣነረኺብየ ዘለኹ እዚ ዋ ጅስካ ሕሉፍ ሓሊፍዋ ናብ ቤት ፍርዲ ምኻ መፅዋዕታ

0: ንኸይዶ
1: ናበይ ግና እዚኣ እኳ ደይ ወልዳኹ ገና ንደሎ
0: ምሽክነግራካ ፀኒሐ
1: ሓልሓል ሕጂ ምሸት ገለበለ ኣይቆያቀኩን ምክንያቱ ብሓንሳብ ኢና ክንሓድር እንታይ ሞ ኣበይ ከይረክበኪ
0: ኣነ ይሓድርኒ ምሽ ናይ ባባ ነገር ኩሉ ክነግረካ ፀኒሐ
1: ሳሌም እንታይ ክትኮን ደልኺ ኣቲ
2: ፈርአ ከበል ኛሞ ሄኖ እኳ ለማኒ
1: ጭብቕ ወዲእኻ ከዘሚ ክትብሉ ኳ ክፅባሕ መፅኸ
2: እንታይ ወይ ነዚእን ኳ ዛይ ግብር ትብልየኒ ዘለና ግድፍኒ ስኸ ጭቀት ኣክለኒ
1: እንታይ ደኣ ክሳቅሰኸ
0: ኩሉ ዝገምትናዮ ብግምጣሉ ኮይኑ ፀኒሑ

0: ብዛዕባ እንታይ እዩ
1: ኣይኮነን ዶንሱ ኣቦኡ ኸማን ብጣዕሚ ጥዑይን ንፍዑን እዩ
2: ካልእ እንተተረፈ ማይ ከማን ከምኡብል ነይሩ
1: ወዲ ከዓ ናይ ኣቦ እዩ ዝወስድ መስለኒ ስለዚ
0: ብዛዕባ ሚልዮን እንተኮይኑ መፅሓፍ ብገበሩ ይምዘኒ እዩ ድብል ዘረባ ኣለው ትፈልጥ ዶ
1: እውይ ሎሚ ሳንፃር እዮ እምበር ተሓጢቕካ
0: ሓፍትና ኣነ ከይቲ ጉድን እየ ዝፈርሕ ንስኺ ተዘይተጠንቀቕካ ኣነ ክሕልዎ ክግዴት ኣለኒ ንዓ ክዘይ ይረአይ ክንዓይ ዝተረኣየኒ ነገር ክሕብረክ ይብለይ
1: ዳሓንዳዓ ናይ ትጨናቕ ንሱ ናብኣ ይግደፎ
0: ፅባሕ ንጓኣነ ኢለክ ነይረ እንዲ ክብለኪ ኣይደልን እየ
1: ኣቶ ሄኖክ እንታይ ካ ትኸውን ዘለካ ሓንሳብ ኣጥዑም ተዛረብ
0: ፀሊኸዮ ሶሪ
1: ድሓን ብዝኾነ ናብ ሓደ ቦታ ክተካይደን ስለ ዘሎ ከይደ ውለልካ
0: ናበልያ ኮይኑ
1: ዋ ሄኖክ ካብ ብመዓስዳ ከምዚ ዓይነት ሕቶ ናብ ዝወሰድኩኻ
0: ሶሪ ሎም ኳ ክንደናይ ቆፀር ኣለኒ ፅባሕ ግን ክመፀኪ እየ
1: ኣበይ ድኻ ዘለካ
0: ስራሕ ንደረ ከይበሲ ውዕል ገብር ከይዳ ኣለኹ
1: እማ ሓራ ይበልሃን ፅባሕ ግን ግድን ክፅበይካ እየ
0: ኣረጮ
1: ምልካ ሓረጮ
0: እዚኣ እምበር ንዕቢራ ንፅለይ ሓፍተይ

ናይ ዳንኤል ጉዳዮም ብዘይሓሰብኮ መንገዲ ኣብ ትሕቲ ቁፅፅሪ ኣትዩሎ ተሪፍካ ዘለኻ በላይ ኢኻ በላይ ሕሉፍ ኢድ ትጠላም ኣባ ክትፍደይ ኢኻ

0: ወይዳ ናይ ተቐራረባ እንታይ ረአ ብኸፍካ ክንደዚ እዋ እንደይ ትቀስኒ ኸ ወደይ ንስኻ
1: ይከዮ እዚኣ ክዳ ኢለኒ ሓር ስክሪ ኢልኹም እበራ እናጣጣዕኒ ማለት እዩ
0: ዲእንዲ ኣነራ እንታይ ኣለኒ ድዩ ብቻኻልተስክነ ክቐይር
1: ፀግም ይብላትኮ ቅያር ኢኹ ከለኻ

0: ክዳን ድሓንቲ ክዳን መን ኢኻ መፃኹ ክትብሎ ፀኒሕካ?
1: ማይ ግዲ እንደለይካለ ክራኸብለን ኣሎ
0: እሞ ዝቆፀረና ኸ ድሓር ቀለንቅረ ድሓና ኣለኹም ዲኹም ኩሉ ነገር ካደስ ኣይበለኒ
1: ኣቲ ሚክ ድሓነ ግንታኻ ምዃኑ ክሰምዖ ስለ ዘለኒ ማላስ ክሕለፍ ማለቐሲ ኢላ ክርክበኪ
0: ሎሚ ኸበይነይ ክኸይድ ወዳኒኤል እዚ ጉዳይ ንበይነይ ክመላለሶ ክሳብ ክንደይ ከቢድ ምዃኑ ርዳእካ ድዩ
1: ሚክ ርዳእኒ እምበር በይነ ክኪድ ኮ ይበልኩን እንታኸ ምዃኑ ሰሚዐስ ክርክበኪ የድለክ ዘለኹ
0: ካብ መጀመርቲ ከድምንታይ ምሳይ ድ ትኸይድ
1: እምሃ እንደበደዊ ደለይካ ኣለኩተይል ንስታኸ ምዃኑ ባክሰምዖ
0: ሓቅኻ ልዕሊ ናትና ጉዳይስ ናይ ሓውኻ ጉዳይ ሕሚምካ ምሽ በልክ ትፈልጥ ንስኻ ንድሕደይ ትኸይድ ኮይን ካዓ ንኻ ይከይድ ኒ ደፈ ንበጃኻ ዳሓን ዳሓን
1: ሓዱሽ ነገር ዝለሓበረካ ደርኪቦ ንዳሓ ምስ መዓሽ ሚካል

0: ፈንዌይ ኤርቲቪ ኣብ ምክትል እትርከቡ ዝኽበርኩም ተዓዘብትና ከመይ ተምሲኡ ንሎሚ 30 ሓምለ ሰዓት 9 ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዘልኩም ቀሪበ ዘለኹ ማክዳ ሓጎሴ ንምክትልኩም ብክብሪ እናዓደምኩ ብቐንዲ ኣርእስተ ዜና ፍልም። ኣብ ምእዞባ ዓዲቀይሕ መደበር ፈልሲ ርባቡር ኣብ መደባት ምግራብን ዳግመ ምግራብን ዓብያ ኣስተዋፅኦ ትገብር ኣላ። ኣብ ከተማ ኣስመራ ንመምሃራን ቤት ትምህርቲ ዋርሳይ ካልኦት ስልጠና ትምህርታዊ ስነ ልቦና ተዋሂቡ። ኣብ ንዕዞባ ሓጋዘ ሽግር ፅሩይ ስተማይ ነበርቲ ሰዋር ንምፍታሕ ፃዕርታት ይካየዳሉ። ንሳልሲ ኣቋሪፁ ዝፀንሐ ምልውዋጥ መጥቃዕትታት ኣሜሪካን ኢራንን ዳግማይ ከም እተወልዐ ተገሊጹ። ቻይናን ታይላንድን ዝመፅእ ወርሒ ነሓሰ ዓመታዊ ሓበራዊ ልምምድ ሓይሊ ኣየር ከካይዳ ምዃነን ሓቢረን። ኣብ ጃፓን ብዝተኸስተ ምንቅጥቃጥ ምድሪ ናይ ዝሞቱ ሰባት ቁፅሪ ልዕሊ 30 በፂሑ። ዝርዝር ዜና። ኣብ ንዕዞባ ዓዲቀይሕ መደበር ፈልሲ ርባቡር ዘድሊ መጠንን ዓይነትን ዝትከል ፈልስታት ብምድላው ኣብ መደባት ምግራብ ዓብዪ ኣስተዋፅኦ ትገብር ኣላ። ወኪል ኤሪና ሚሊዮን ኣፈወርቂ ነዘዳለወቶ ፀብጻብ ዳናይት ግብሪ ህወት ከተቅርባያ።
1: ኣብ ንዕዞባ ዓዲቀይሕ እትርከብ መደበር ፈልሲ ርባቡር ኣብ ወቅቲ ክራማት ዝካየድ መደባት ምግራብን ዳግመ ምግራብን ንምሕያል ዓብ ኣስተዋፅኦ ትገብር ከም ዘላ ተሓቢሮም። እታ መደበር ሎሚ ዓመት ልዕሊ 220,000 ፈልስታትን 10 ዓይነታት መበቆላውያንን ዘይመበቆላውያንን ኣግራብ ኣዳልያ ከም ዘላ ዝገለፀ ክኢላ ሃብቲ ገረብ ኣቶ ኣሕመድ ሱሌማን ብወፍሪ ክረምታዊ ልማዓት ተምሃሮ ብምምሕዳራት ከባብን ውልቀ ገረብትን ከምኡ ውን ኣብ መንበሪ ኣባይቲ ናይ እምነት ቦታታት መንግስታውያንን ዘይመንግስታውያንን ትካላት ኣብ ዝተፀንዐ ቦታታት ክትከል ምዃኑ ኣብሪሆም። ዓመት መፅእ ዝትከል ፈልስታት ሳላ ዝግበረሉ ፅዑቅ ሓለዋን ምክንኸንን ኣብ ፅቡቅ ደረጃ ከም ዝርከብ ዝጠቐሰ ኣቶ ኣሕመድ ሃብቲ ገረብ ንዘብርሱ ዝግበር ምቁፅፃርን ዝብየን መቕፃዕትን እውን ዝምስገን ውፅኢት ይርከቦ ከም ዘሎ ገሊፁ። ክኢላ ምግራብን ተቆፃፃሪ መደበር ፈልሲ ርባቡርን መንእሰይ ሮበይ ሳዕረ ብግድኡ ብደረጃ ዓድታትን ውልቀ ገረብትን ዝትከል ፈልስታት እቲ ዝድለ ውፅኢት ክህብ ብዝግበረሉ ግቡእ ምክትታል ካብቲ ካልእ ኣብ ዝሓሸ ኩነታትን ደረጃ ምዕባልን ከም ዝርከብ ሓቢሩ። ኣካይድትታ መደበር ፈልሲ ወይዘሮ ዘውዲ ተክለ ድማ ተጠቀምቲ ካብ ምውሳድ ፈልስታት ክሳብ ምትካልን ምክትታልን ዕቱባት ክኾኑ ተማሕፂና። ሎም ዓመት ኣብ መደበር ፈልሲ ርባቡር ተዳልዩ ዘሎ ፈልስታት ኒም፣ ሉሲንያ፣ ታህሰስ፣ ቀይሕን ፃዕዳን ቀላሚጦስ፣ ዒቃ፣ ግራዋ፣ በርበረ ፀሊምን ካልእን የጠቃልል።
0: ኣብ ኣስመራ ዓቕሚ መምሃራን ካልኣይ ደረጃ ቤት ትምህርቲ ዋርሳይ ካልኦት ሳዋ ክብ ንምባል ዝዓለመ ናይ ሓደ ወርሒ ስልጠና ተወዲቡ። እቲ ካብ ሓደ ክሳብ 28 ሓምለ ብክልሲ ሓሳብን ግብርን ዝተሰነየ ስልጠና ብቐንዱ ኣብ ዓውደ ትምህርቲ ስነ ልቦና ሳይኮሎጅን ተርኡ ኣብ መስርሕ ምምሃርን ምስትምሃርን ዘተኮረ ኮይኑ ብመምሃራን ኮሌጅ ትምህርትን ስነ ቋንቋን እዩ ተዋሂቡ። ኣብቲ መዛዘሚ ስነ ስርዓት ዝተረኽበት ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ንኣገዳስነት እቲ ስልጠና ብምጥቃስ ኣብታ ቤት ትምህርቲ ዝፀንሐ ሕፅረት ክኢላታት ስነ ልቦናዊ ምኽርን ማዕዳን ኣብ ምምላእ ኣበርክቶ ከም ዝገብር ፅኑዕ እምነታ ገሊፃ። ዳይረክተር ቤት ትምህርቲ ካልኣይ ደረጃ ቤት ትምህርቲ ዋርሳይ ካልኦ መምህር ርእሶም ገብሪ ሂወት ብወገኑ ሰልጠንትን ኣሰልጠንትን ንዘርኣይዎ ተገዳስነት ብምምጓስ ብሰልጠንቲ ዝቐረበ መሃሪ መፅናዕታዊ ወረቓቕቲ ንኣድማዕነት ኣብ መጻኢ ዝውደብ ተመሳሳሊ ስልጠናታት ከም ዝሕገዝ ሓቢሩ። እዚ ከምዚ ኢሉ እንከሎ ካልኣይ ደረጃ ቤት ትምህርቲ ዋርሳይ ካልኦ ኣብ ስነ ምምህርና ምሕደራ ግዜ ሰሙናዊ ውጥን ግምገማን ሞያዊ ስነ ምግባር ምምህርናን ዘተኮረ ስልጠና ከም ዝወደበት ካብ ብህዝባዊ ርክባት ሚኒስትር ትምህርቲ ዝተረኽበ ሓበሬታ ኣፍሊጡ። ኣብ ንዕዞባ ሓጋዝ ሽግር ፅሩይ ስተማይ ነበርቲ ሰቋር ንምፍታሕ ሓያል ፃዕሪ ይካየድ ከም ዘሎ ሓላፊ ጨንፈር ማይ ዞባ ዓንሰባ ኣቶ ዘርኢ ወልደ ትንሳኤ ሓቢሩ። ነይሪ ናብ ዝሃቦ ሓበሬታቶ ዘርአ እቲ ከባቢ እኹል ምንጭታት ማይ ስለ ዘይብሉ ነበርቲ ርሑቕ ተጓዒዞም ፅሬቱ ዘይተሓለዎ ማይ ክጥቀሙ ምፅንሑን ብምጥቃስ እቲ ብምውህሃድ ምምሕዳር ዞባዓን ሰባት ዝካየድ ዘሎ ፕሮጀክት ነዚ ዘቃልል ከም ዝኾነ ገሊጹ። ህዝቢ ንዝገብሮ ዘሎ ጉልበታውን ገንዘባውን ኣበርክቶ ብምምጓስ እቲ ፕሮጀክት ምስ ተዛዘመ ልዕሊ 100 ስድራ ቤታት ተጠቀምቲ ከም ዝኾነ ኣረድዩ። ነበርቲ ብወገኖም ፅሩይ ዝስተ ማይ ንምርካብ ንዘሕልፍዎ ከቢድ ፀገም ብምጥቃስ እቲ ፕሮጀክት ኣብ ዝሓፀረ እዋን ንክዛዘም ኣበርቲዖም ይሰርሑ ከም ዘለዎ ሓቢሮም። እዚ ከምዚ ድንከሎ ሽግር ፅሩይ ዝስተ ማይ ነበርቲ በጉን ሓሻሸይ ንምፍታሕ እውን መደብ ተታሒዙ ከም ዘሎ ካብ ጨንፈር ማይ ዞባዓን ሰባ ዝተረኽበ ሓበሬታ የነፅር። ኣብ ንዞባ ኣቑርደት ኣብ ልዕሊ ቆልዑን ደቂ ኣንስትዮን ብፍላጥ ኮነ ብዘይፍላጥ ዝወርድ ማሕበረ ቁጠባዊ ፀጥታትን ኣለዎን ብምብዳህ መሰላት ቆልዑን ደቂ ኣንስትዮን ንምርግጋፅ ዝዓለመ ኣስተምህሮ ተዋሂቡ። እቲ ብቤት ፅሕፈት ዕዮን ማሕበራዊ ድሕነትን ተወዲቡ ካብ 16 ምምሕዳራት ከባቢ ዝተዋፅኡ ኣካላትን መንግስቲ ማሕበራትን ወከልቲ ህዝብን ዝተዋህበ ኣስተምህሮ መቐፀልታ ናይቲ ጎዳእቲ ልምድታት ምግታእ ክካየድ ዝፀንሐ ናይ ምብራህ ንቕሓት ንጥፈታት ከም ዝኾነ ተፀዋዒቲ ናይቲ ቤት ትምህርቲ ወይዘሮ ታቦት ንጉስ ሓቢሮም። ኣብ ልዕሊ ደቂ ኣንስትዮ ዝፍፀም ጎዳእቲ ልምድታት ንምውጋድን መሰላት ቆልዑን ደቂ ኣንስትዮን ንምርግጋፅን ሓያል ፃዕሪ ይካየድ እኳ እንተሎ እቲ ተርእዮ መሊኡ ስለ ዘይተወገደ ሳዕቢናቱ ይቕፅል ከም ዘሎ ብምጥቃስ ንምውጋዱ ብዝለዓለ ክስራሕ ፀዊዖም። ተሳተፍቲ ብወገኖም እቲ ኣስተምሮ ኣብ ምርግጋፅ መሰላት ደቂ ኣንስትዮን ቆልዑን ክውሰዱ ብዛዕባ ዘለዎም ተበግሶታት እኹል መረዳእታ ክህልዎም ሓጋዚ ከም ዝኾነ ብምጥቃስ ተመሳሳሊ መደባት ብዝተወደበን ብዝሰፍሐን መልክዑ ክድፋኣሉ ኣሰኻኺሮም። ኣብ ንሶባ ናቕፋ ብተምሃሮ ቤት ትምህርቲ ማሕበራዊ ስነ ፍልጠት ዝተገብረ ገንዘባዊ ደገፍ ካብ 11 ምምሕዳራት ከባቢ ንዝተኣለለያ 58 ስድራ ስዋኣት ተመቓሪሑ። ብ25 ሓምለ ኣብ ዝተገብረ ናይ ምርኽኻብ ስነ ስርዓት ኣመሓዳርቲ ንኡዞባ ኣቶ ያቆብ እድሬስ ምድጋፈ ስድራ ስዋኣት ሕልናዊ ዕግበት ዝህብ ዜግነታዊ ሓላፍነት ምዃኑ ብምጥቃስ ተምሃሮ ቤት ትምህርቲ ማሕበራዊ ስነ ፍልጠት ንዝወሰድዎ ተበግሶ ሞጊሱ። ዳይረክተር ቤት ትምህርቲ ማሕበራዊ ስነ ፍልጠት ናቕፋ ኣቶ ዮሃንስ ቀላታ ብወገኑ ዝተገብረ ደገፍ መልእኽቱ ረዚን ምዃኑ ብምጥቃስ ተምሃሮ ንስድራ ስዋኣት ደገፍ ምግባር ካብ ዝጀመሩ ዛጊት ኣስታት 400,000 ናቕፋ ከም እተዓደለ ገሊጹ። ኣቶ ዮሃንስ ወሲኹ ምልጋስ ደምን ማእቶታዊ ንጥፈታትን እውን ካብቲ ብተምሃሮ ዝትግበር መደባት ከም ዝኾነ ብርዩ። ደገፍ ዝተገብረሎም ዜጋታት ካብ ምምሕዳራት ከባቢ ባቕላ፣ ኣበሎ፣ ማሬት፣ ላባ

ኣግራዕ ሞዓ በያን እንድላል ከምኡውን ምምሕዳራት ከባቢ 1-2 ከተማ ናቕፋ ዝተዋፀ እዮም። ክቡራት ተኸታተልቲ ዝስዕብ ዜና ሃገራት ወፃኢ እዩ። ኣብ ዜናታት ወፃኢ ዲፕሎማሳዊ ዝርርብ ንምልውዋጥ ተባሂሉ ሳልስቲ ዘቋረፀ ምልውዋጥ መጥቃዕትታት ኣሜሪካን ኢራንን ዳግማይ ከም እተወልዐ ማዕከናት ዜና ኣቃሊሐን። እዚ ዝተገልፀ ማእከላይ እዚ ኣሜሪካ ናብ ሎሚ 30 ሓምለ ኣብ ዘውግሕ ለይቲ ኣብ ልዕሊ ኢራን ከቢድ ደብዳብ ድሕሪ ምክያድ እዩ። ኣብዚ ሓድሽ መጥቃዕትታት ትካላት ነዳዲ፣ ማእከላት እዝን ቁፅፅርን፣ ትካላት መፍረ ሚሳይላትን ድሮናትን ከምኡውን ስልያዊ ትካላት ቀንዲ ዕላማ ከም ዝነበሩ ኣሜሪካ ሓቢራ። ሓለዋ ሰውራ ኢራን ብወገኑ ዮርዳኖስ፣ ኩዌትን ባሕሬንን ኣብ ዝርከበን ሃገራት ዞባ ማእከላይ ምብራቅ ኣብ ልዕሊ ዝርከብ ዕላማታት ኣሜሪካ ናይ ሚሳይላትን ድሮናትን ደብዳብ ከም ዘካየደ ኣፍሊጡ። ኣብ ዮርዳኖስ ኣብ ልዕሊ ዝርከብ መደበር ሓይሊ ኣየር ኣሜሪካ ዘካየዶ መጥቃዕቲ ከቢድ ንዋታዊ ዕንወት ከም ዝወረደ ሓለዋ ሰውራ ኢራን ገሊጹሎም። ኣሜሪካ ኣብ ልዕሊ ኢራን እተካይዶ ደብዳብ ከም እተስፍሖ፣ ኢራን ድማ ናይ መልሰ ግብሪ ስጉምቲ ከም እተሐይሎ ይገላ ስለ ዘለዋ ቅልውላው ዞባ ማእከላይ ምብራቅ መሊሱ ከም ዝኸርር ናይ ቅርባ ተዓዘብቲ ይጠቕሱ። እዚ ከምዚ ኢሉ እንከሎ ኣሜሪካን ስዑድ ዓረብን ብ29 ሓምለ ኣብ ዒራቅ ኣብ ልዕሊ ዝርከቡ ብኢራን ዝድገፉ ሚሊሻታት ዘካየድዎ ሕብራዊ ወታደራዊ ስርሒት ነቲ ዞባዊ ቅልውላው ከስፍሖ ከም ዝኽእል ይቃልሓሎ። ነቲ ኣብ ግዝኣታ ዝተኻየደ መጥቃዕቲ ብትሪ ዝኾነ ነቲ ዒራቅ ልዕላውነታ ንምውሓስ ስጉምቲ ክትወስድ ከም እትኽእል ኣጠንቂቓላ። ህዝባዊት ሪፐብሊክ ቻይናን ታይላንድን ዝመጽእ ወርሒ ነሓሰ ዓመታዊ ሕብራዊ ልምምድ ሓይሊ ኣየር ከካይዳ ምዃነን ሓቢረን። ዕላማ ናይዚ ኣብ ግዝኣት ታይላንድ ዝካየድ ልምምድ ወታደራዊ ዝምድንአን ንምድንፋዕ ዞባዊ ፀጥታን ምውሓስ ምዃኑ ገሊፀን። ኣብዚ ንመዓልታት ዝቕፅል ልምምድ ካብ ክልቲአን ሃገራት ዝተዋፀአ ነፈርቲ ኩናት፣ ኣሽሓት ወታደራትን ካልእ ኣፅዋርን ከም ዝሳተፍ ተፈሊጡሎም። እዚ ናይ ሎሚ ዓመት ልምምድ ንተሸዓይ ዓመቱ ይካየድ ከም ዘሎ ጸብጻባት ይጠቕሱ። ኣብ 1980ታት ዝተኸተመ ወታደራዊ ዝምድና ቻይናን ታይላንድን ጽቡቕ ገስጋስ የመዝግብ ከም ዘሎ እዩ ዝግለጽ። ቅድሚ ሳልስቲ ኣብ ጃፓን ብዝተኸስተ ሓደጋ ምንቅጥቃጥ ምድሪ ናይ ዝሞቱ ሰባት ቁፅሪ ልዕሊ 30 ከም ዝበፅሐ ሰመዝ ስርሒት ምድሓን ህይወት ተሃገር ሓቢሮም። ብፍርስራስ ህንፃታት ዝተደበየ ግዳያት ከም ዘለዉ ዝጠቐስቶም ሰመዚ እቲ ኣሃዝ መሊሱ ክውስኽ ከም ዝኽእል ኣሚቶም ኣለዉ። በቲ 7.1 ሬክታር ዝተዓቀነ ብ28 ሓምለ ዘጋጠመ ምንቅጥቃጥ ምድሪ ኣብ ትሕቲ ቅርፂ ብሓፈሻ ኣብ መንበረ ኣባይቲ ድማ ብፍላይ ከቢድ ዕንወት ከም ዝወረደ እዩ ዝግለጽ ዘሎም። ድሕርቲ ቀዳማይ ሓደጋ ዝሰዕበ ልዕሊ 100 ድሕሪ ምንቅጥቃጣት ንስርሒት ምድሓን ህይወት ብምብሻል ጠንቂ ተወሳኺ ክሳራታት ከም ዝኾኑ እዩ ዝሕበር። መንግስቲ ጃፓን ኣብቲ ሕልፊ ካልእ ከባቢታት ዝተሃሰየት ደሴታዊት ከተማ ኩማሞቶ ህፁፅ ናይ እዋን ሓደጋ ድንጋጌ ኣውጅሎም። ኣሜሪካ ካብ ህዝባዊት ሪፐብሊክ ቻይና ክትገብሮ ንፀንሐት ሸመተ ተንቀሳቀስቲ ሮቦታት ከም ዘቋረፀ ኣፍሊጣ። እቲ ስጉምቲ ኣብ ፅላት ቴክኖሎጂ ሰብ ሰርሖ ብልሒ ኣብ ቻይና ዝፀንሓ ተመርኩሳ ንምጉዳልን ፀጥታ ንምውሓስን ምዃኑ ኣሜሪካ ሓቢራ ኣላ። ኣሜሪካ እታው ሮቦታት ጥራይ ዘይኮነ እታው ፍርያት ዝተወሰነ ኤሌክትሮኒካዊ ኣቑሑ ቻይና እውን ደው ከም ዘበለቶ ገሊፃ። እቲ ንግዳዊ ስጉምቲ ብቐጥታ ኣብ ተግባር ውዒሉ ከም ዘሎ ቤት ፅሕፈት ግምጃ ኣሜሪካ ትማሊ 29 ሓምለ ኣረድዩ። ነቲ ተግባር ብትሪ ዝኾነነት ቻይና ምምሕዳር ፕረዚደንት ዶናልድ ትራምፕ ፀጥታዊ ጉዳይ ኣመኽንዩ ኣብ ልዕሊ ፍርያታ ዝገብሩ ዘሎ ድረታ ከቋርፆ ፀዊዓ። ነዚ ተወሲዱ ዘሎ ስጉምቲ መልሰ ግብሪ ከም እትህበሉ ብምሕባር ድማ ንንግዳዊ ዝምድና ክልቲአን ሃገራት ባዕሉታ ክፀልዎ ምዃኑ ፍሊጣ። ኣብ 2024 ልዕሊ 660 ቢልዮን ዶላር ዝነበረ ንግዳዊ ምልውዋጥ ኣሜሪካን ቻይናን ኣብ 2025 ናባስታት 490 ቢልዮን ዶላር ከም ዝወረደ ፀብጻባት የረድ። ልዑል መጠን ቀረፅ፣ ቤናዊ ቁጠባዊ እገዳን ዝርከቦ ንግዳዊ መሕንቆታት ካብ ቀንዲ ጠንቅታት ዓለማዊ ቁጠባዊ ምንቁልቃል ኮይኖም ምህላዎም እዮም ዝጥቀሱ። ግብፅን ቱኒዝያን ኣብ ዝተፈላለየ ፅላታት ብሓባር ክሰርሓ ዘኽእለን ናይ መራሕቲ ዝርርብ ኣካይደን። ፕረዚደንት ዓብዶልፈታሕ ኣልሲስን ፕረዚደንት ቀይስ ሲዒድን ትማሊ 29 ሓምለ ኣብ ዘካየድዎ ናይ ቴሌፎን ዝርርብ ሃገራቶም ኣብ ፅላት ንግዲ፣ ወፍሪ፣ ፀጥታን ምግታእ ባህርያዊ ሓደጋታትን ክተሓጋገዛ ምዃነን ሓቢሮም።

ግብፅን ቱኒዝያን ብዘካዚ ግዳማዊ ምትእትታውን ምግታእን ዞባዊ ፀጥታን ምውሓስን ብሓባር ከም ዝሰርሓ ኣብቲ ዝርርብ ገሊፀን። እዚ ከምዚ ኢሉ እንከሎ ክልቲአን ሃገራት መሰል ርእሰ ውሳነ ህዝቢ ፍልስጥኤም ንምርግጋፅ ኣብ ዝግበር ዞባዊ ፃዕሪ ከም ዝተሓጋገዘ ኣረጋጊፀን። ብዘካዚ ቅልውላው ሊብያ ብሰላም ንምዕራፍ ግዳማዊ ምትእትታው ብመትከል ከም ዝቃወማ ብምሕባር ጉዳይ ሊብያ ብሊብያውያን ጥራሕ ክዓርፍ ከም ዝድግፋ ኣፍሊጠን። መራሕቲ ግብፅን ቱኒዝያን ኣብ ጉዳይ ቅልውላው ዞባ ማእከላይ ምብራቅ ኣስፊሖሞም ከም ተዘራርቡ እውን ተገሊጹ። መወዳእታ ዜና። ህዝባዊት ሪፐብሊክ ቻይናን ህንድን ን6 ዓመታት ተቋሪፁ ዝፀንሐ ብመሬት ዝካየድ ንግዳዊ ንጥፈታት ዳግማይ ክጅምራ ምዃነን ሓቢረን። ብመሰረት ሓበሬታ ሰመዝ ክልቲአን ሃገራት እቲ ካብ 2020 ተቋሪፁ ዝፀንሐ ንግዳዊ ንጥፈታት ካብ ፈለማ ዝመፅእ ወርሒ ናሓሰ ከም ጅምር ተፈሊጡሎም። እቲ ንግዳዊ ንጥፈታት ብምክንያት ለበዳ ኮሮና ቫይረስ ኣብ መንጎ ክልቲአን ሃገራት ብዝተፈጥረ ደባዊ ምስሕሓብን ደው ኢሉ ከም ፀኒሖም ፀብፅባት ዘረዱ። ምጅማር መሬታዊ ንግዳዊ ንጥፈታት ንመጠን ክልታዊ ንግዳዊ ምልዋጥ ከስፍሖ ከም ዝኽእል የመት። ክልቲአን ሃገራት ኣብ 2025 ልዕሊ 155 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ከም ዘካየዳ ፀብፃባት የረዱ። ቻይናን ህንድን ኣብ መንጎን ዝተኸስተ ደባዊ ምትፍናን ብሰላም ንምዕራፍ ከካይዶ ፀንሓ ፅዑቅ ዲፕሎማሲያዊ ርክባት እወታዊ ውፅኢት ከም እትረኽበ እዮም ዝገልጻ። ክልቲአን ሃገራት ኣስታት 3500 ኪሎ ሜትር ዝርጋሕ መሬታዊ ዶብ ከም ዘለዎን ይጥቀስ። ዜና ንምዝዛም ክቡራት ተኸታተልቲ ኣርእስቲ ዜና ክንደክም። ኣብ ንኡሶባ ዓዲ ቀይሕ መደበር ፈልሲ ሩባቡር ኣብ መደባት ምግራብ እንዳግረ ምግራብ ንዓብያ ኣስተዋፅኦ ትገብር ኣላ። ኣብ ከተማ ኣስመራ ንመምሃራን ቤት ትምህርቲ ዋርሳ የካኣሉ ስልጠና ትምህርታዊ ስነ ልቦና ተዋሂቡ። ኣብ ንኡሶባ ሓጋዝ ሽግር ፅሩይ ሰተማይ ነበርቲ ሰውዓር ንምፍታሕ ፃዕርታት ይካየድ ኣሎ። ንሳልስቲ ቋሪፁ ፀንሐ ምልዋጥ መጥቃዕትታት ኣሜሪካን ኢራንን ዳግማይ ከም እተወልዐ ተገሊጹ። ቻይናን ታይላንድን ዝመፅእ ወርሒ ናሓሰ ዓመታዊ ሓበራዊ ልምምድ ሓይሊ ኣየር ከካይዳ ምዃነን ሓቢረን። ኣብ ጃፓን ብዝተኸስተ መንቅጥቃጥ ምድሪ ናይ ዝሞቱ ሰባት ቁፅሪ ልዕሊ 30 በፂሑ። ክቡራት ተኸታተልቲ ሓፈሻዊ ዜና ተዛዚሙሎ ምስ ተርፉ መደባትና ንሓድገኩም ብወገነይ ሰናይ ምሽት።

0: መደብና ትራን ኣብ ስሙን እዙ ንኡስ መደብ ዓለም ስነጥበብ ብዛዕባ ጉዕዞ 85 ዓመት ናይ ኤርትራ ኣብ ሓንቲ ጥቕባ ንዘዳለወ መንእሰይ ዘላለዩ ይኸውን። ብኸመይ መንገዲ ኣብዞም ዓመታት ዝተፈፀሙ ፍጻሜታት ከስፍርን እኹል ሓበሬታ ክረክብን እውን ዝወሰደሉ ግዜን ካልእን ዝፈተሸ እዩ።
1: እቲ ሓሳብ መበገሲታ ካብ 10 ናቕፋ ደላ ካብታ ባጢራ 10 ናቕፋ ደላ ያ ወጫታ ባቡር
0: ነዚ ንምክትታል ኣብ ሰዓትና ይኹን ምረኸብና። ሙራብ ባሸርባ ባህላዊ መግቢ ብሄረናራ ኮይኑ ብፍላይ ድማ ንመርዓውቲ ቅድሚ ቁርሲ ዝወሃብ እዩ።
2: እዚ ከምዚ ገርና ካብቲ ሕሩጭ መሳብሰልና እዚኣ ተን ትበሃል ተን እያ ትበሃል እዚኣ መትሓዚና እጂ ተን ማለት ከዓ ናይትያ ፃሕሊ ማለት እያ ናይታ ሸርበ ንሰርሓላ ኣብኡ ዝኣቱ ቀመማት ከዓ ጠስሚ ንእትዎ ሽኮር ከዓ ንገብረሉ ኣብ ጨው ነገርና ንክልተ ሰሙን ነትዮም መርዓውቲ ከምዚኣ ገርና ኢና ነስትዮም ማለት እዩ።
0: ዘዋሪት ካሜራና ናይ ሰሙን እዚ እውን ኣገባ ኣሰራርሓ ናይዚ ባህላዊ መግቢ ዘላል ትሕዝቶ ክተቕርባልና እያ። ብተወሳኺ ካልኦት መደባት እውን ኣለውና። ተኸታተሊት ፊልም ሳውን መበል 25 ክፋል እውን ካብ መደባትና ዝተፈላለዩ ዜማታትን ንዓኹም የዛንዩ ዝበልናዮም ቪድዮታትን ካብ መደብናትና ንሰሙን እዚኦም እሞ ንኽትከታተሉ ብክብሪ ንዕድም።

መደብ ናትራን ቀዳም ሓደ ንሓሰ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ ድግማ ሓሙስ 6 ንሓሰ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

0: 17 ኪሎ ሜትር ካብ አስመራ መጺ ለታ ቦታ ናይ ዋደ አጽዋ ኣብዚ ከቢድ ማለት እዩ እቶም ኣህርታት ገዳይ ናይ መስዋእትን መውጋእትን ኣጋጢሙ ክሳራታት መፅኡ ዋሕዱ መፅኡ ኮታ ጫቕጣቕ ኮይኑ ጫቕጣቕ ምስ ኮነ እሞ እንታይ ንግበር ተባሂልና ማለት ምስ በጫ ይውፁ እሞ ከምዝለ ካብዚኣ እንተ ንምዝላቅ ኮይኑ ድኻማትና ሓቢርና ፀላኢ ግዳይ ኣብዛ ጎልጎል ክትርፈና እዩ ሕራይ ትግረኛ ዝውፃእ መካና ዝግን ትወፅእ የለን ኣብ ክንዲከምኡ ግን ዕድል መሃበና ፈተነታት ክነካየዱ ኢልና
1: 31 ወርሒ 3 ክሳብ ዕለት 2 ናይ 3 መዓልቲ ውግእ ነይሩ ኣብዚ ናይ 3 መዓልቲ ውግእ ኣዝዩ መሪር ውግእ
2: ቀዳማይ ነገር ኣብ ደንከልያ ማይ ድሓዘ ይድዕወት ሸገርገር ገለ ዝበሃል ነገር እንተልልካ ጠፊእካ ዓሪድካ ማለት እዩ ስለዚ ካብ ጉይ መዓል ክሳብ መሓዝ
3: ስርሒት ዓሰም ውግእ ዋድየን ከባቢዮን
4: 17 ክፍሎ ጦር ካብ ኣስመራ መፅኡ ኣሎ ኣብ ሰዓት እዚ ይተርር ትውግእ ኣዝዩ ከዓ ክስታይ ኮይኑ ምክንያቱ ምስ ናይ ሎጂስቲክ ጉዳይ ናህና ኣዝና ሓዲግ ከይድና ዘለና ካብ ባፅዕ ረዳት እውን ክመፀካ ዝኽእል ዕድል የለን እቲ ዓቕሙ እውን ካብ ውግእና ውግእ እዩ ዝኸይድ ዘሎ እቲ መፂእና ዘሎ ዓቕሚ ከዓ ብኣንፃሩ 17 ክፍሎ ጦር ካብ ኣስመራ ይመፅኡ ዘሎ ሽዑኡ ምስ ሙሉእ ዓቕሚ ይመፅኡ ዘሎ ብዝኾነ ግን እቲ 2 መዓልትስ ምርር ደለ ውግእ ኮይኑ ካብ ሰዓት 6 ምሸት ኖርማሊስ ካብ ሰዓት 6 ንጎት ውግእ ኸይ ቀቲ ቁርብ ድሓሸ ትብሎ እምበር ለይቲ ዕርፍቲ ዝበሃል ይብሉ ካሃጅማን ክንከላኸልን ካሃጅማን ክንከላኸልን ኖርማል ሓንሳ 9 በፅሓ ሓንሳ 10 በፅሓ ሓንሳ 7 በፅሓ ትምህጃም ማለት እዩ ዋላ እንተተረረ ግን ኣመራፂ የብልና ናብ ሰዓት እዚ ኣዝሊቕና ካብዚ ቦታ እዚ ክንወፅእ እንተኮይና ንሓደጋ ኢና ክንቃላዕ ኣብዚ እውን ከምኡ ዓይነት ስምዒታት መፅኡ ነይሩ ሰዓት ምክንያቱ ተሪሩ ስለ ዝነበረ ትውግእ መዝልቕ ዶ ኣይነዝልቕ ኣብ ዝብል ደረጃ ኣብላዕሊ ከምኡ ዓይነት ስምዒታት ኣምፅኦም ነይሮም እዩ ከነዝልቕ ግን ኣይንኽእል ኢና ብሰዓት እዚ ኩሉ ኣፅዋርን እዚ ኩሉ መካናይዜሽን ምሳና ዘሎ ክናበይ ገፂ ክጓዓዝ ኣደዳ ነፈርትን ኣደዳ መራኽብን ኣደዳ ሰራዊት ናይ ኢትዮጵያን ይኸውን ፅቡቅ ኣጋጣሚ ኮይኑ መቸም ነኺስና
5: ጀራት በዚዑ 17 ክፍለ ጦር መፅኡ ናይ ስፓርታክያ ኡ ነይሩ ኩሉ ተኣኪቡ ተኣኪቡ ናይ 3 መዓልቲ 2 መዓልቲ ገለን ውግእ ተኻይዱ ኣብ መወዳእታ ፀጋም ንመርፆ ቦታ ነይሩ ና ብሓንሳብ ኩላና ነርና ብሓንሳብ ፀጋም ንመርፆ ኢና እቲ መጥካዕቲ ማለት እዩ ክሳት ሓሊፍና ነቲ ፅርግያ ንበይሉ ዝኣቱ ክንሃርም ስለ ዘለና እዚ መፅናዕቲ እዚ ኣይ

0: ክሰጠና ይከኣለን። ድሓር ኣብ መወዳእታ መናውራኢና ጌርና ኩልኻ ንፀጋምና ፀጋም ጥራሕ ጌርና እያ የማን ጎቦታት ዓብዩ ዘሎ ብላዕሊ ኣብ መወዳእታ ንሱም ፀጋም ከይዱ ክወርድ ንሕና ንየማን ወሪድና ታባ ዝተሓጃ ዝተሓጃ ቀፅል ኮይኑ ታክሳት ታንክታትና ተገምጊመን በዓል ፈርም ዝበሃል ናይ ኣሜሪካ ኣብ መራሓል ተሰዎ ነይሩ ናና ወዲ ስሳት ባህላዊ ተሰዎ ነሩ ብሓንሳብ ሓንቲ ታንክ ታሪሙ ንሶም ዝዓፅዋ ሕጂ ተክሳት ውፅእ ምስብሉ ንሶም ክልትኦም ማካኒ ተቃፂረን ዘሎ ኣብታ መገዲ ታንክታት ተቃፂረን ዘሎ ኣብታ መገዲ ንሰን ዳቦም ብኒው ሕጂ በታ ዓዲ እልቢ ዘይብሉ ሕንጉማማ ይመፀ ካብቲ ኣብቲ መሬት ትሪኦ ኮላ መን ካዓጉትልካ ተሓስብ ንፅላ ድህሉ ሓምሳይ ሱ ሓሳይ ሱ ናና ዓሰርተ ክሉ ናይ ወዲ ክዳነ ተታሓጀን ብሓንሳብ ሰብ ዝነበርና ዋላ ካብ ወዲ ርግበ ካይተረፍና ወሲድና ብረን ታሕ ተኮይሉ ኩሉ ሰብ ወዲቁ ደዩ እዙ በና ኣልዒልና ብተረሮ ና ብዚ በረኻብ ሰይ በረኻብ ዓልፎ ዲሶ ከሎ 17 ብውጠፍ እዩ ንቤል ኢሉ መቐፃል ማለት እዩ
1: ድሕሪ ናይ ዕለት ሓደ ዕለት ክልተ ስጋዕ ሰለስተ እቲ ዝፀንከረ ውግእ ዝበሃል ናይ ዋደይ ድሕሪ ክልተ መዓልቲ ውጩ ተበገሱ ስለተባሃለ ሞኦ ሓንቲ ሓይሊ ሒዙ ምስ ክልተ ሓይሊ ናይ እንዳ 85 ናይ ወዲ ርግበ ሰንጢቆም ከምዚ ኣልካ ክትከይ ፀኒሕካ ቴስዓ ዲግሪ ዋደ ምሳእተኻ ቴስዓ ዲግሪ ናይ ዓሰብያ ተጥወታ መገዲ ማኦ ሰብዓል ወዲ ርግበ ወዲ ኳዳ ነይሮ ክኸውን ይኽእል እዩ እታ መገዲ ስለትዕፀፍ ፀላኢ ተዓፂፉ ስለዝኸይድ ፀረ መጥቃዕቲ ጌርና ንሕና ቀፂልና ማለት እዩ ኣነኻ ክልተ ሓይሊ ሒዘ ምስ በዓል ወዲ ነጋሽ ብየማን ነይረ ማለት እዩ ምስ በዓል ወዲ መናእሞን ሕጂ 17 ክፍሎ ጦር ኣብ ድፋዕ ክኣቱን እታ ድፋዕ ክትፈርስን ሓንቲ ኮይና ሕጂ ፀላኢ በዓል ሞኦ በቲ መገዲ ስለ ዝቆረፅዎ ሓሙሽተ ታንክ ጥቅዕጥቅዕ ምሰበልዎን ስለተቃፀላ ፀላኢ ብሙሉኡ ማለት እዩ ብሙሉእ ፀላኢ ሽሾ ሰራዊት ትኺሉ ንደቡብ ኣዝሊቁ ጎላጉል ሞጎረስ ይበሃል ብሙሉእ ፀላኢ ብባህሪ ኣውጠፊ
2: እቲ ግንባር ካብ ምብራቕ ንምዕራብ እዩ ዝርጋሕ ተኣቃውሞ ናይቲ ግንባር ልክዕ ፀላእ ከዓ ካብ ምብራቕ ንምዕራብ ሒዙ ዘሎ ንሕና እዘን ሰለስተ ወጠሎኒ ናይ ወዲ ጎበዛይ ናይ ማናጃ ናይ ናህና 96 መፀት ኣሃዱ ብምዕራብ ኢና ንሕና ኣቱ መጨረሻ ኩርናዕ ናይቲ ግንባር ሲ መወዳእታ ናይቲ ግንባር ከይድና ብጎኒ ከምዚ ጌርኩም እተው ዝብሉ መምርሒ ካብ ወዲ ምህር ወሲድና ምስ ከድና ግን እቲ ኩነታት ዝያዳ ቀፂልና ክዕውተና ከምዝኽእል ስለተረዳእና ነግፍሕ ኢልና በዓልና ወሲድና ተማየጥና ሰለስተና ኣግፊሕና ተኸድና ሓሸና ኢልና ልክዕ ኣግፊሕና ከዓ ከምታ ዝመደብና ኮይናና ኣግፊሕና ንፀገም ኣዝና ንምዕራብ ወሲድና ንፀላእ ብማዓኮር ብድሕሪት ከምዚ ከም ንመፁ ኮይና ኣብዚ ሕጂ ሓንቲ ፀገም ትፍጠር ብድሕሪት መጨረሻ ምስ ተጠወና እታ ስለያ ናይቲ ግንባር ዝነበረት ናይ ፀላኢ ኣብ ሓንቲ ኩጀት በቲ ክንጥወየላ ዝተመደብና ኣብታ ኩጀት ሕጃ ዝፀናሓና ታ ጋንታ ትንጎሳ 6 እሳ እንተ ዘይትረክበና ንዓና 100 ካብ 100 ብድሕሪት ኣትዩንያ ዘለና ፀላኢ ክማረክ ጣይ ዕድል ነይሩ ንሳ ኳሕኳሕ ተብለልና ታድ ፀላኢ ብሰንኪ ናይ እዛ ጋንታ እዚኣ ንዓና ኳሕኳሕ ምንባል ብድሕሪት ንኣትዎ ከም ዘለና ስለዝፈለጠ ቀልጢፍካ ዝልቕብል
3: ናይ ዋደአ ምስ ጎቦታት ዝተኣሳሰረ ስለ ዝኾነ ሰንሰለት ናይ ኢትዮጵያ ብኡዶብ ምትእሳር ስለ ዘለዎ ብፀጋም ወገን ጎልጎል ገይሩ ናብ ባሕሪ ብየማናይ ወገን ከዓኒ ዓበይቲ ጎቦታት ፀላኢ ሕጂ ነቲ ጎቦታት ሒዙ ፍፁም ካብኡ ምውፃእ ኣብና ማለት እዩ ናይ ሞትን ሕየትን እያ ከዓ ካብ ዋደ ንድሕር ከይዱ ኣብ ቃልዕ ቦታ ስለ ዝበፅሕ እቲ ብታንክ ብታንክ ከዓ ውፅኢት ርእይዎ እዩ ታንከኛታት ናህናት ሜካናይዝ ኣሃዱሲ ነቲ ሒዝዎ ዝመፀ ብረት ኣብቲ መወዳእታ ብስለት እናወሰኺ ናይ ምጭማት ዓቕሚ ናይ ተኩሶ ዓቕሚ ናይ ምዋሃድ ዓቕሚ እናበርትዐ ስለ ዝመፀ ኣብ ጎቦ ሕሸኒ ኢሉ ኣብቲ ጎቦታት እዩ ሒዙ ማለት እዩ 17 ክፍለ ሰራዊት ምስቲ ተረፍ መረፍ ኣህዱታት ማለት እዩ ኣብዚ ብኣጋር በሎ እቶም ፓራኮማንዶ ዝያዳ ስራሕ ዘገድድ ንዕኦም መፂ ማለት እዩ ኣብ ዋደ ብፀጋማይ ወገን ከዓ ሜካናይ ዘገድድ ስራሕ መፂ ማለት እዩ ስለዚ ፀላኢ ኣብዚ ፍፁም በቃ ከውሖ ኮይኑ ኣብዩ ምልጋስ ኣብዩ ኣብ መወዳእታ ብክሳር ኮይና ትትኩስ ታንክ ነራ ኣጋጣሚ ብኡ ስለንበርና ንሕና ተኩሽና ላ ትቃፀል ማለት እዩ እታ ናይ ክሳድ ዋደ ዓጊታታ ዝነበረት ማለት እዩ እታ ታንኪ ምስ ተቓፀለት ፀላኢ ሕጂ ናብቲ ዳሕርዋይ ኣካል ንድሕሪት ንዋደ ገፁ ይኸይድ ሕጂ ኣብኣ ኮይና ንትኩስ ከም ዘለኹ ንዓይ ፀላኢ ይርእየኒ ሞ ቦምባ ናይ 122 ኣብታ

0: ታንኪ 20 ሜትሮ ይዓልብ ማለት እዩ። ኣነ ከዓ ዕላማ ክርኢ ኢለ ከምዚ ለወፅ ስለ ነበርኩ ኣብዚ ርእሰይ ካብ ዓይነይ ጀሚርካ ላዕለዋይ ኣካል ናይ ዓይነይ ጀሚሩ ስጋብ ርእሰይ መውጋእቲ የጋጥመኒ ማለት እዩ ንዓያውኡ ማለት እዩ። ስለዚ መውጋእቲ መስ ኣጋጥመኒ እቶም ዝቕፅሉ ግን በቲ ጎቦታት ክኸውን ከምዘይክእል ስለ ተረድኡ ብፀጋም በዓል ወዲ በላይ ዘለዎ ገለ ሰለስተ ታንኪ ኣምሪሖም ብፀጋም ምስ ተጠወይዎ ብባሕሪ ባሕሪ ገይሮም ንድሕሪት ምስ ተጠወይዎ 17 ክፍለ ሰራዊት ብምሉእ ሃደሽ ኢሉ ይፈርስ።
1: ኣጋጣሚ ኣብ መበልሳሳይ መዓልቲ በዓል ወዲ ኺዳነ ዝነበሩሉ ኣብ ከባቢ ሰዓት 10 እዘን ሰለስተ ታንኪ ብፀጋም ዝሓለፋሉ ግዜ ይሽዑ ናይ ናህና ማለት ንሰን ምስ ሓለፋየን ነቲ ውግኡ ዝፈትሖኦ ብልክዕ ፀላኢ ስለ ዝረኣየን እዘን ታንክታት እዚአን ዝሓልፋ ዘለዋ ብድሕሪኻ ብሓርኻ ኣትወኻ ስለ ዝኾና ቀልጢፍካ ዝልቕዝብል ትእዛዝ መፅኦ ንፀላኢ ከም ዘለኹም ከዓ ንስኹም ተስኡ ብለና መምህር ኣርክብ ኣርክብ ኸውን መጨረሻ ኣነ ክርስዖ ዘይደሊ ቁጠባ ኤምዳድ ብምሎ ምእቲነ ናይ ሰለስተና ናተይ ናይ ወዲ ጎዛይ ናይ መናጃ ምርጫ ይብልና ምክንያቱ ሓይልታት እውን ተዳኺመን እየን ከም ዝብለካ ዘለኹ ንቁጠባ ዝነበሩ እቲ ኤምዳድ ዝነበሩ እቲ እ
2: እቲ ናይ ዋዲ ብጣዕሚ መግለፂ ዘድልዮ ብርቱዕ ኩነታት ብዙሕ ሰብ ክሳይ ዝገበረልና ብብዙሓት ውግኣት ዝነበሩና ካብ ኩሉ ቦታታት ናይ ደንከልሲ ኣብኡ ኢና ዝያዳ ክስታይ ከፊ ኢልና ምሩፃት መራሕቲ ሓይልታት ነይሮምና በዓል ወዲ ዓገባ በዓል ወዲ ሱሳ የሴፍ ወዲ ሱሳ መራሕቲ ሓይልታትና ኣብኡ ዝተሰውእና ብዙሓት ነይሩ። ድሕሪ ሰለስተ መዓልቲ ድዩ ገለ ተታሒዙ ዋደ ንበዓል ጋሓር ኢና ከይድና ኸ ብበዓል ጋሓር ኣቢልና ንቤሉል ንምጥቃም ሕጂ ኣብ መንጎ እንታይ መፃና ነፈርቲ መፃና ሄሊኮፕተር ተላይኸ ነን ኣፅኒዕና የንቲ ቦታ ማለት እዩ። ሄሊኮፕተር መፃና ክልተ ሄሊኮፕተር ካብ መጀመርያ ስጋዕ መጨረሽታ ስጋዕ ምልክት ናይቲ ግንባር ዝነበርዎ ስጋብ ሕክምና ናይ ግንባር ነበሩ ኣቃፅሎ ተባሂሎም እዮም መፅኦም እቶም ፓይለት ማለት እዩ። ንሳያታ ኩላ ዕጥቅናን ስንቅናን እዚ ናይ ድሕሪት ቦታና ኣብኡ ኮይና ኢና ንሕክም ነርና መፅኡ ተኩሰናልና ብታሕቲ ጀሚረን ማለት እዩ ተኩሰናልና ሓንቲ ከይዳ ኣነ እተው ገለ መለታት እንዳበልኩ ተፀጉዕ ተፀጉዕ እንዳበልኩ ክንቆር ዝፀኒሕና ውግኣት ኣፀጊዖም ክዕዋ ቢለና ኣላ ፋክረስ ማለት እዩ። ሕጂ ብምሉእ ደሮና ዓቢጡና ተወጊኣ ገለ መለታት እንዳመበሉ እንዳመፁቶም ውግኣት ናባይ ተፀጉዕ እንዳበልኩዎም ኣይተወጋእኩን ኣነ ሕጂ እቲ ሓንቲ ተወቂዓ ሄሊኮፕተር ተወቂዓ ነዲዳ ምስ ነደደት ሓደ ብኣ ከሎ ተቃፂሉ ሓደ ከዓኒ እዚ ፍርቂ ጎኑ ነዲዱ ፓይለት ተታሒዙ ተኺሉ ናብቲ ሕክምና ናባና የምፅሉና ማለት እዩ። ናባና ምፅዮምልና ሓኪምናዮ በፅቢፁና ውሃ ክብልቲ ፓይለት ዓቕሊ ስኢኑ ስጋዕ ንሕክመሉ ማይ ሃቡኒ ውሃ ሃቡኒ ውሃ ሃቡኒ ክብል ታኣሽሙ ጌርና ረቢሽና ሓኻኺምና ማይ ኣስቲና ገለመለታት ኣብኡ ሰዲድናዮ ውጩ ነይሩ ብቅድሚት ስደድዎ ገለ መለታት ኢሎሞ ወሲዶሞ
3: ፀላኢ ሰዓት 10 ባዶባዶ ኣቢሉ ሙሉእ ብምሉእ ንዋዴ ካድም ከሎ ካብ ጨመተ ተኽሲ ታንከኛታት ወገን ዘምለጣ ክልተ ታንክታት መካይን ሒዙ ንበይሉል ካድም እንከሎ ናይ 17 ክፍለ ጦር ኣጋር ሰራዊት ዳርጋ ብምሉኡ መስመር ተዓፂዎ ንደቡብ ገፁ ናብ ዳቡ ዝተባሃለ ኣፃምእ ጎላጉል ፋሕ ብትን ስለ ዝበለ ግዳይቲ ምድረ በዳ ኮይኑ ተሪፉ። ካብዚ በዛ ኣፃምእ ዝሃደመ ሰራዊት ሓደ ርብዕ ዝኸውን ጥራዩ ፀላኢ ብሄሊኮፕተር ብዘውርደሉ ዝነበረ ማይን መግብን እናተሓገዘ ቡሬ ካኣቱ ዝኸኣለ ናይ ወገን ሰራዊት በብ ዝነበሮ ብምግስጋስ ሰዓት 12 ባዶባዶ ኣቢሉ ንዋዴ ሙሉእ ብምሉእ ተቋፃፂርዋ።
1: ምዕራብ ናይ ዋደ ምኻድ ማለት ከዓ ነፍሲ ቅትለት በዕልካ ምፍፃል ማይ የለን እኽሊ የለን ሎጂስቲክ የለን ፅርግያ የለን ክመፀካ ዝኽእል ረዳት እውን የብልካ ኣብዚ ዝዓርብ 17 ክፍለጦር ባዕሉ እዩ ተሰትዩ ብዙ ዕለት 25 ኣትና ንና ንዓሰምሽ ዕለት 26 ንትኽኢለ ቡሬ ከይደ ታወጠልና ሒዘ ኣብ ቡሬ 50 ቅርሺ ካላሽን ክሽየጥ ፀኒሓትኒ እቶም ዓፋር ክሸጥዋስ 50 ቅርሺ ምስካ ዝናእስ 50 ቅርሺ ክሽየጥ ፀኒሓትኒ 17

0: ትክፍለጦ 81 ሰብ ጥራይ ኣቲኑ ቡሬ ብምሉእ ትክፍለጦ ናብቲ ጎልጎል ይተሰትዩ ኣብዚ ኸትካዮ ጎልጎል ክላሽኒ ብሬኒ ተደርቢ ይፀናሕከ ዛሕዛሕ እዩ ተኣህዱ ምክንያቱ ከም ዝበልኩ ብፀጋም ኮይዱ በዓል ዓሪቡ ንወሎ ጎፂ ኮይዱ
1: ኣብዚ 3 መዓልታ ዝወሰደ ኩናት ተጋደልቲ ህዝባዊ ግንባር ዘረኣይዎ ተወፋይነትን ፅንዓትን መዳርግቲ ይነበሮን ንኩሉ ናይ ምድረ በዳዊ ባህርን መሰናኽላትን ብለይቲ ሃሰስ እንዳበልካን እንዳፀደፍካን ምስቲ ኩሉ ፅምኢ ድኻም ስእነት ድቃስ ፅዑቕ ደብዳባት መዳፍዕ ነፍርትን ሄሎኮፕተራትን ተፃዊሩ ዓቕሉ ከይፀንቀቐ ስኑ ነኺሱ ንዝውሃቦ ዝነበረ ትእዛዛት ብግቡእ ብምፍጻም ነዚ ኣደናቕ ዓወት እዚ ከመዝግብ ብምኽኣሉ መወዳድርቲ ዘይብሉ ጅግንነት ይፈጺሙ ተራ ናይ መካናይዝ ዳህዱታት ወገን ብፍላይ ኣብተን ቀዳሞት 2 መዓልትታት ታንክታት ወገን ምቹእ መተዓፃፀፊ ቦታ ስለ ዘይረኸባ ኣበርክቶን ተደሪቱ እንተነበረ መዳፍዓትን ታንክታትን ወገን ንመዛግብ ጸላኢ ኣብ ምድረ በዳን ረሻሻት ከዓ ጉልባብ ኣብ ምሃብን ከም ጸረ ነፈርቲ ኮይኑ ኣብ ምስራሕን ዕዙዝ ተራ ነይርዎ እዩ
2: ኣብቲ ጎቦ ንሕና ኣይደየብናን ኣነ ወዲ በላይ ኣዛዝ ዝወጠለኒ ዓብድራሕማን ፍርም ግን ኣብ ታሕታይ ቦታ ኢና ነርና ሕጂ ሓደ ሓድሽ ሓሳባት ዓብድራሕማን ሓደ ካብቶም በላሕቲ ናይ ታንከኛ እዩ ሓደ ሓድሽ ሓሳባት እንታይ ኣምፅ እዚ ጎቦ እዚ 10 ግዜ ሰብ ዳሃጅም ዘሎ ሙሰን ከዓ ገዛእ ቦታታት ሒዘና ኣለዋ ስ በዛ ክሳብ እዚኣ እቲና ዝተጠወይ መጥቃዕተ ንገበሲ ዝበለፀ ነይሩ እዩ እብለኒ ድሕሪኡ ሓቢሩ ምስ ሓበረ ሽዑ ፍርምን ሓደ ናይ ሃንደሳን ክብገሱ ምስ ደለዩ ነፋሪት ትመፁ ኣብዛ እዋን እዚኣ ብፃይ ፍርምን እቲ ናይ ሃንደሳን እስውኡ ማለት እዩ ብድሕሪኡ ዓብድራሕማን ብዛዋታታት እዚኣ ምስ ገደ ተጠዋይ መጥቃዕቲ ምስ ተካየደ ጸለኦን ብቐጥታ እንታ ክገብር ክኢሉ ክሃድም ክኢሉ ማለት እዩ ሰቡ ንብረቱ ቃፂሉ ሰቡቕቲ ኢሉ ታንክታቱን ተቕስን ምንቅስቃስን እዳገብሩ ታንከኛታት የቃፅሎን ስለ ዝነበሩ ታንክታቱን ዳርጋ ብምሉእ እንተሪፈን እየን ክበሃላ ይከኣላ ማለት እዩ
3: ታንከኛታት ንህና ከዓኒ 5 ታንክታት ሓንቲ ኣንፊብያን 3 መካይን ዘለዎ ከዓኒ ጸላእይ ይቃፀልዑ ማለት እዩ ኣብ ጉያ ሕጂ ኣብ ንቕላ ተራእይ ዘይብ ሰሚዑን ዘይፈልጥ ኣብዚ ኣብ ንቕላ ሳልሳይ ማርሻ ራብዓይ ማርሻ እንዳኸደት ከላ ታንኪ ማኪና ይቃፀላ ነይረን ማለት እዩ ሕጂ እቲ በቕዓት ምዕቀን ክኸውን ይኽእል እዩ ማለት እዩ ንሓደ ቆመም ክተሃርም እምበር ንሓደ ዝንቀሳቐስ ዘሎ ኣካል ክተሃርም ናይ ጸላኢ ስጋብ ክንደይ ምልከት ናይቲ ተጋዳላይ ኣብዚ ከዓኒ ብውህደት ናይቲ ፓራኮማንዶን ናይ ሜካናይዝን ካልእቲ ሃንደሳ ብሎ ትገለት ኩሉ ተሳተፈኡ ብሓያል ፃዕሪ ከዓኒ ዝኸበደ ምርብራብ ተገይርላ ዋደ ትተሓዝ ማለት እዩ ኣብዚ 3 ታንኪ ተማሪኸን እቶም ዘይዓጠቑ ናህና መሳርዕ እውን እንዳዓጠቃ እየን ትኸዳ ስለዚ 2 ታንኪ ተሃሪመናና ኣብዚ እውን ሓንቲ ማእከለይቲ ዝል ረሻሽ ድፃዓነት ተቓፂላ 13 ከዓኒ ውጉኣት ነይሮምና ምት ብዛ ውግእ እዚኣ ጥራይ ማለት እዩ
4: ብሸነኽ ፀጋም እተን መጀመርታ ኣብ ደንተብካ መጀመርታ ተዋጊኻ ክትቋፅሮ ዘለካ ማይ ስለ ዝኾነ ንእስንእስ ዝበላ ሓፅብታት ነይረን ነዚአን ይኹም መጀመርታ ትቋፅሩ ነዚአን እንታይ ተቋፂርኩም እቲ ካልእ ንምቕፃል ዋ ሓንቲ ፀገም የለን ተባሂሉ ነታ ማይ ሓንቲ ሓይድ ናባ ክምትስለፍ ጌርና እተን ካልኦት ከዓ የማና ፀገማ ከምዝኾና ጌርና ንዓ ተቋፂርና ታንከ ሕጂ ብየማና ዝነበሩ እተን ታንክታት እስታይ ገብሩ ስለ ዝነበሩ ሓንቲ ታንኪ ስዒራ ካብኦም መምለጠ ስለዝሰኣነት ናበይቲ ከይድ ንዕዲ ገፃ ንገምገም ባሕር ጌራ ከተምልጥ ትመፅእ ቢተን ነይሩናትና እቶም ሰብ ቢተን ንስሕትዋ ደድሕሪ ኣይጎዩ ወትላይ ከኣሉን ካብዚኣ ሕጂ ሓደ ሸሪፎ ሸሪፎ ዝበሃል ዓብድላ ሸሪፎ ዝበሃል እንዳሳሳይ 7 ነይሩ ኦፕሬተር ናይ ወዲ ብራኬ ነዛ ከላሽን ጥራይ ሒዙ በይኑ ተነፂዱ ኣግፊሕ ነዛ ታንኪ ኣብ ቅድሚት ጠጠው ኢሉ ከምዚኣ ገር ብትሪኢል ጥጠው ብሎ ወ ነዞም ኩሎም ጥሒዛቶም እያ ኸይዳ ታንከኛ እንታይ ከም ዘበለ ባከሎ ገጭ ኢል ጥጠው ብላ ነቶም ኣብኣ ዝነበሩ ቀቲሉ 2 ከላሽን ድዩ ዋላ ሰልድን ገለመልታትን ሒዙ ይመፅእ እምባ እስኪ እዚ ከምዚኣ ዝገበረ ሰብ ስለደለይ እስኪ ይብሎኒ ወዲ በራኬል ናብ ይመፅእ ኩሉ እቲ ኣፅዋርን ገንታት ዘማርኮ ሒዙ ኣታ ዓንጃ ሪዝካ እንተኸደ ክንታ ክትገብር ኢኻ ብሎ እምባ ብከላሽን ታንክ ክማርኽ ንከሎ ትብልሲ በያ ትብለኒ ኢሉ መልሲለ ታ ቀደም ዝሰምዓ ደርቢ እዚ ንዓ ክትግብር

0: እዩ ሓሊኒ ማለት እዩ ክበልኪ ድ ስታይ ዝግበር ንሳገልገርና ካብኡ ቀፂልና ንዋደ ኢና ንኸይድ ክሳብ ኣብዚ ግዜ እዚ ብዙሕ ሰራታት የብልና ኣብ ዋደ ሕጂ ኣብቲ ዓቐብ ናብ ዋደ ምእታው ንኩሉ ሓይነታት ፀሚደን ታንክታትን ገለምታት ስለዝኽለኦ ኣሃብና ቤማን እዩ ዝፅወ ቤማን ኣክፊሕና ክንኣቱ ባዕሉ ወደዋራ ከይሉ ኣቱ ምስ ኣተዊ ሕጂ ግድን መፍትሒ የማን ተጠዊኻ ፀቕጢ ምግባር ጥራይ ብዝኾነ ኣይሓከመን ዋደና ኣቱ ካብ ዋደ ቐፂልና እንደገና ታበጠነና ትቕፅል መገዲ ኣብ ከባቢ ደረብ ምስ በፃሕና ካብ ዋደ ወይ ሓንቲ ሓይሊ ናይ ሃንደሳ እንደገና በጠለልናን ንደረብ ገፅና ከንቅፅል ዝግበር ኣብታ ክሳድ ናይ ደረብ ሕጂ ምናልባ መስታወታት ፈልጧት ኮንኩም ፊሽቶታትን ገልምታት ንሳብ ሕጂ ክበና ኣላ ኣብ ሓንቲ ኩጀት ሒዙ ስለፀንሐ ኣብኣ እንተ ሒዙ ከዓ ሕልፈካ ስለዘይክእል ናይ ምሸት ከባቢ ሰዓ 8 ምስ ፀላይ ውገ ንገጥም ኣብኣ ብዙሕ ክሰራታት ኣይነበረናን ብዝኾነ ወፂና ንቕፅል ምስ ቀፀልና ታንክታትን ሓደ ሻለቃ ዝኸውን ረዳት ካብ በይሉ ይመፅእ ካልኣታት ኩሉ ድሕሪ ይውሒል ዘሎ ንሕና ዋርድያን ያውሒልና ሕጂ ማለት እዩ ኣብታ ታባ ሕጂ መጀመርታ ኣብታ ናይ ደረብ ታንክታት ሕጂ ከርከባና ከም ዘለዎ ንገብር ንበዓል ወዲእታይ መገዲ ከይተፈተሸ ቶም ሃንደሳ ፈትሸመን እዮም መገዲ ታንክታት ዳሕጂ ቅድሚያ ከይድ ናይ ፀላ እዩ ታዋነ ንምፍታ ክግብራት እዩ ፀልማት ይፍለጥኒ ገምታት ና ልክ ኣብታ መጥቃዕቲ ዝኸፈትናላ ቦታ ኣባ ክትበፅሕ ከላ እታ ታንክና መፅያ ሕጂ እንደገና ኣባ ምስበፅሕትካ ፈንጂ ረክባሰኻ ወዲታይ ክላ ኣረኪስካ ና ከይተፈተሸ ገለምታ ትብል እንታይ ሞ ተናይ ፀላ ክከላት ስለዝረኣና ኒና ንሰግር ቀትሪ ሕጂ ካብ በይሉ ዝተበገሰ ሓደ ሻለቃ ታንክታት ሒዙ መፅእ ብዝኾነ ዋርድያ ስለዝባዓልና ነቲ ሓንቲ ታንኪ ነቃፅላ ጠጠው ብል ፀላይ ኣይኣበለን እተን ሃብታት ናይ ምሸት ኩሎ እንተደሪበናና ፅርጊ ሓይዝና ንቕፅል ናብ በይሉ ናብዚ ኢና ንኣቱ ሕጂ
1: ኣብቲ ዝተባህለና ብርኽ ብርኽ ዝበለ ጎረታ ገዲፉ ኣብቲ ሰጥ ዝበለ ጎልጎል ከናርቀ ድድዩ ዝፀንሖም ካልኣይ ሓይሊ ንካልኣይ ሓይሊ ካዮም ተሰሪዖም ከለዉ ዝትኩሰሎም ኣብ መስርዕ ከለዉ በዓል ዓብደላሂ ዝበሃሉ በዓል ተስፋይ ዝበሃሉ ይስውኡ ፋዓጅታት እዮም እዚኦም
2: ገሓር እያ ትባህታ ቦታ ድሓር ንሕና ግን እንታይ ኢልና መንጨበጠ ምክንያቱ ዒላ ነይራ በኣ ንዓ እንተ ሒዝናያ ክንህሉ ኢና እንተደ ሒዝናያ ግን ክንስዋ ኢና ተባሂሉ ማዕረቆሞት ንታሕቲ ተኳዒቱ ትስታይ ርእሰና ቀልቂለን ጥራይ ትኩሰልና ነረን በሊሕ ኣብኣ ፃዕዳ እግሩ ህረም ማእክልነት ሓይሊ ሓደ ወዲ ካሳ ዝበሃል ካብታ እናደሽካ እውን ኣብኣ ተሰው ኢድና ናይ ወዲ ሓደራ ዝመርሖ ካብኣ ቀፂልና ሕማቅ እዩቲ ቦታ ነይሩ ከምኣ እንዳበልና ምስ ባህር እናተበልና ስለዝሓዝናያ ግን ህልዋት ኮይና ቀፂልና ካብኡ
3: ንዓና ዘጋጥመትና እንታይ ነራ ሓያል ነፋሪት መፅያትና ኣብ መኪና ምስ ተፃዓና ትጉዕዞ ቁርብ ንውሕ ስለዝብል ብእግሪ ድክም ስለዝብል ኣብቲ መንጎ መካይን መፅናና ኣብ ክልተ ማኪና ተሰቂልና ነርና በጠለና ርአናና ናይ ንጉሆ እዩ ነይሩ ጎልጎል እዩ ቦታ ሰጣሕ ጎልጎል እዩ ርአናና ነታ ቀዳመይቲ ማኪና ሃሪመና እየን ብምልኡ ዘይኮነስ ኣብ ጥቃ ምስ ዓለበ ብዙሓት ተወጊኦም እዮም ካብ ንሕና ግን ምስታ ዳሕሬት ስለዝነበርና ኣይ ሃርመትና ናባ ናይ ተኮሰትን እንታይ ግን ከፊኢልና ትመርሓ ማኪና ናብ ጫዓ ናብ እሾ ኮእቲ ዋታ ማኪና ኣብ ልዕያ ኢና ከዓ ተሰቂልና ዘለና ኣብዚ ብዙሕ ፀገም ረኪብና ኢና ጫዓ ወይና ይገደፈና ሽዑ ኣብቲ ጫዓ ምስእተውና ብክንደይ ስታ ኢና ወፂና ኸው እታ ሓንቲ ማኪና ግን ብዙሓት ብፀት ተሃሪሞም ናብኣ እንታይ እቲ ዝኸፍአ ነይሩ ናይ ደንከል ፀሓይ ማይ መብሰብከብ ሰብ ማይ ኣብ ዝባንኪ ኢኻ ካብኡ እንዳቐፀልና ስጋ በይሉ ዝበፅሐ ኣነ ከባብ በይሉ ምስበፃሕኹ ኣብየ ድህረ
4: እተን ኣህታት ከይደኽማ ዝስለያን ሃንደሳን እናፈተሸ ክኸይድ ንደረብ ፀላ ኣብ ትርር ዝበለሉ ከዓ እተን ኣህታት ክስለፋ ከም መደብ ተወሲዱ ንሕና ሃንደሳ ንድሕሬና ከዓ ታንክታት ካብኡ ከዓ ድሕሪኡ ከዓ ወዲእታይ ነዚ እናተኸታተልና እናኸድና ከለና ኣብ ደረብ ሕጂ ናይ ስፓርታ ፀንሐና ማለት እዩ ፈንጂ እውን ቀቢረን ፀኒሐን ኣብዚ ሕጂ ንሕና ንሃንደሳ ንተኽሲ ንኸፍት ብቀረባቲ ናይ ፀላኢ ኣሰላልፋ ንፅረልና ብቐሊሉ እውን ፀላኢ ህረም ኸይድ ኣብዚ ሕጂ እቲ ምሳይ ተንቀሳቂሱ

0: ዝነብረ ዓሰብ ንዳህላክ ማለት እዩ ዓፋን እስዋዕ ኣነ ውን ውጋእ ማለት እዩ ካብዚኣ ኢና ንምለስ ማለት እዩ። ታንኪ እውን ፈንጂ ኣሃርመልና ካብኡተን ኣሃብታት በቲ ጉቡእ ኣሳላልፈ እናግበራ ተኺለን ንበይሉ ለኣትዋ
1: ኣብታ ደረ ምስ በፅሓና ዶብና ፅርግያ ፅርግያ ጋንታና ካብ ፅርግያ ንየማን ዘላ ንሱ ከዓ ካብ ፅርግያ ንፀጋም ዘላ ይኸጥቅዕ ምሳና ወዲ ዓይነይ ዝበሃል ሓንቲ መስርዕ ሒዙ ናይ 85 ስለያ ነይሩ ቶክ ኢሉ ጥኢት እታ ቀዳመይቲ ጥኢት ተተኮሰት ንወዲ ዓይነይ ኢዱ ሃሪማቶ ሕጂ ርአን ወይ ፈሊጠን ኣይኮናን ብፅምን ጥሜትን መይተን እየን ድይ ብተበልና ኣብኡ ፀኒሓ ካልእ ክልተ እውን ምስ ደቂሰን ፀኒሐን ኣብ ወላ ንዕና ቀቢፅና ኣታ ሸቶና ደይብና ቀልጢፍና ንሕና ደይብና ነታ ተኩሲ ቀፂልና እያ ታተኩሲ ቀፂልና እያ ተቐዳሚይቲ ህጁም ፅቡቅ ሰሊጣትና ኣብኡ ተቐዳሚይቲ ህጁም ክልተ ብትን ምስ 41 ዝኸውን ቡንባ ፀኒሕና ቀፂልና ካብኡ ንየመን ተረተር እዩ ዝኸይድ ከምዚ ኢሉ እቲ 15 ዝተባሃለ ሰብ ሕጂ ልዕሊ ሻለቃ እዩ ፀኒሑ 8 ታንኪ ገላካ ፀኒሕኖ ማለት እዩ ሕጂ ኣይረአን እዩ በቲ ንሕና ዝውዓልናዮ ዋላ እቶም ክርእዎ ዝኽእሉ ዝበሃል ክርእዎ ኣይክእሉ እዩ ምክንያቱ ዝተኸወለ እዩ እቲ ጎበታት ሕፃ ዝበዝሖ ከውሉ ዝበዝሖ እዩ ሕጂ ነዚ ጌርና ብየማን ፅቡቅ ቀፂሉ ንካልኣይ ህጁም እናተዳለና ከለና ኣብቲ መሓሪ ካሃጅመሉ ዝግብኦ ኩጀት ዘሎ ኣብ ቅድሚኡ ጎልጎል እዩ ኣብ ቅድሚኡ ቡም ኢሉ እቲ ቡም ዝበለ ጥቕላል ሓላልታ ወፅ እዩ እዚ ብርሃን እዚ 3 ድ 4 ፊስቶይ ዳሓር ከም ዘረጋገፅንዮ እዚ ብርሃን እዚ ልክዕ ከምዚ ሕጂ ዘለናዮ ብርሃን ነቲ መሬት ለዊጥዎ ኣብዚ ነቲ ዝነበርና ግስጋሴ ኣዳናጊዎ ማለት እዩ ምክንያቱ ኩሉና ምስ መሬት ናተሰቲና ዋላ ንሰን ከም ዝረኣየን ኮይነን ብገስ ከለና ነታ ክሳድ ምስ ሓስኩማ እንዳሳን ሓደን ክመፁኹም እዮም ኢሉ ወድኸርን ኢል ነጊርና ፍርቂ ለይቲ መፂኦም ተወዲብና ብሓንሳብ ካልኣይ መጥቃዕቲ ጌርና እታ ናይ መሓርጀኑ ተናብኡ ደለዋ እውን ብአን ለኪሞም ቶም ናይ 61 ነቲ መጥቃዕቲ ቀሲልናዮ ቀፂሉ ከዓ ብቢሉ ፀላኢ ንበይሉሉ ከይዱ ማለት እዩ ኣብዚኣ ክልተ ሰብ ስውኡና ኣሰፋሽ ዕቁባ ገርግሽን ክፍሎም ተወለን ኣብዚኣ ስውኡና
2: ፅርግያ ትበተኽ ተባሂሉ እንዳሃንደሳዮም ድበትክዋ በቲኾም ተበቲኻ ምስ ተባሃለ ምስ ሰምዓ ፋሕፋሕ ይበሃል ኣብቲ ቦታ ማለት እዩ እምበኣር ሕጂ እውን ከም ናይ ቀዳመይቲ ካይንኸውን ነርክበን ይበሃል ኣነ ምስኦም ይኸይድ ምስ እንዳሃንደሳ ጎኒጎኒ እዚኦም ይኸዱ ዳሓርእቱ ክንብላ ፅልሚት እያ ዳርጋ ዓይኒ ክትሕስ ይጅምር ጓድ ጠብቀኝ ገለ ብላ ዋ ሕጂ ወዲ መሓመድ ምሰይ ኣለዉ ውሽጢ ሓደ ሓለዋ ኣብ ላዕሉ ኣሎ እዞም ሰለስተ ጥረአኢና ኣብዛ ማኪና እጂ ወንበደ ማኪና የብሎምን ከምዚአን ኦራ ሌርን ናይ መንግስትዮም ጓድ ጠብቀኝ ገለ ኢለ ድኾነ ብየማን ብፀጋም መፅን ማኪና ርግርግ ብላ ድሓር ምኻድ ተቋሪጫ ንመለስ ተባሂላ ነጀወይቲ እቶም ናይ ሃንደሳ ኣምሓር ገለ ንብሎም ነርና ሓደ ኣፈወርቂ ባ ኣፈወርቂ ሕጂ ኣፈወርቂ ተፀውዒዩ በብሓደ እንዳውረዱ ካብዘን ማኪና ብረት እንዳሕዘዱ ኣኪቦም በዚኣ ንገዛኹም ትኸዱ በዚኣ ተደሊኹም ከዓ እዚኣ ላ ተባሂሎም ሕራ ኢሎም ይኸዱ ማለት እዩ
3: ኣብዚ ዕውት ውግእ እዚ ፀላይ 9 ታንክታት ሓንቲ ኣምፊብያን ሓደ ዙ 23 ሚሜ ብርክት ዝበላ መካይንን ክቃፀሎ ከለዋ 3 ታንክታት ሓደ ናይ 122 ሚሜ ብርክት ዝበላ መካይንን ከዓ ኣብ ኢድ ህዝባዊ ሰራዊት ኣትየን
4: ኣዘፍቲ በራዲ ዝነበሩ ሽዑ ምሸት ኣኼባታት ይቐፅ እዩ ኣብ ሓንቲ ሪሜርኪዮ ናይ ቀደም ናይ ጀብሃድ ፈጂ ዝቀተልዋ ወይ ድማ ነቃፀልዋ እያ ተባሂላ ኣነ ቀፃሊ ምስ መሳተፉ እዩ ሕጂ ካብዚ ከነዘልቕ ዓልበና ትብል ይትሕተት እዩ ንሕና ካብዚ ከነዘልቕ ድሕር ኮይና እዚ ኩሉ ከፊልና ሕጂ ከዓ እንደገና እንዳከፈልና ከነዘልቕ ኣይንኽእል ኢና እቲ ነዝነተቆሉ ቦታ ከዓ 100 ኪሎሜትር ኢና ዓፋን ወይ ክትምለስ 100 ኪሎሜትር ስለዚ ንዓብየ ክሰራታት ከነምፅእ ስለዝኾነ ኣይነዘልቕ ኢና ተባሂሉ ብዙሕ መልስታት ተዋሂሉ ቀፃሊ ተኣኼባታት ከምኡ ምስ ቀፀለ ድሕሪኡ ወዲ እታይ ሰዓት 2 ፅዋዕ ቀተ ሕጂ ሓደ ፈርቲ እንታይ ካብ ኮይኑ ገለ ኢለ ዝኾነ መኪና ልዕለ ከየ መኪና ልዕለ ምስ ክርኮ

0: ብጣዕሚ መኪና ዓሽግ ረኪብ ስማዕኒ ብለኒ ወይ ክንደይ ዝኾነ መካይና ኣለካ ሰብ ሰላሳ ሰላሳ ሽዱሽተ ሰላሳ ሓሙሽተ ትገብጋብ ሽቁርቲ ዘር ሕጂ ከምኡ ምስ በልኮ በል ሓንቲ ሓሳብ መፅያ ኣለ ለይቲ ታሕቲ መፅሕና ሓሳብ ኣላ እዚ ቀፃሊ ዞም ኣዘስ በራጊና ዘለቕትዎ ዘሎ ፀላእ ከዓ ቀፃሊ ሓድሽ ሓይለ ኣምፂኡ ዋግዓና ዘሎ ነዚ መዕረፊ እትኸውን ዓሰርተ መኪና ሰዓት ዓሰወይ ዓሰርተ ሓደ መብራህቲ ወልዕን ንድፋዕ እትዋ ካብኡ መብራህቲ ፊአካ ይመለሳ ድሕሪ ፀላኢ ሓድሽ ሓይሊ እትይሉ ኢሉ በቲ ኮይናት ትገብሩ ዘሎ ቀፃሊ ከቋርፆ እዩ ዝብል ሓሳብ ዙ ሂበኒ ንምሸቱ መራሕቲ መካይን ኣኪበ ነዞም መራሕቲ መካይን ከምዚኣ ከምዚኣ ከምዚኣ ከምዚኣ ዝብ ኩሎም መኪረ ከምዚኣ ገርኩም መብራህቲ ወልዕኩም ተኣት ካብኣከ መብራህቲ ትኩም ኣዚኣ ትመፅ
1: መብራህቲ ብርኢኩም እቱ ዝበላ እታ ሰዓት ክልተ ዝተኣዘዛና ኣነ ምስኡ ከይደ ነረሸዑ ሕጂ እቲ ክፍቲ ቦታ እዩ ነሩ ድፋዓትና ወዲ እታይ ከዓ ንዓንዲ ሕሸል ከምኡ ኢሉ ምስ ሓበሮ ብበዝሒ ሰራዊት ኣምፅኦም ኣለዉ በአዮም ሕጂ ክንዲ ሰራዊት እውን ኮይነንቲ ሰሪሐን እየን ተመካይና
2: መብራህቲ ብርኢ ከዓ እቶም ማርቸዲስ ተባሂለን ብዙሓት እየን ልዕል ዓሰርተ ንኸውን መብራህቲ ብርሂና ኣቲና ኣጥፊእና ተመልሽተ ከምዚ ነይሩ እቲ ጉዕዞ ሕጂ ክንምለስ ከለና ሓደ መዓልቲ እኳ ሓንቲ ማኪና ሃሪመን ኣለና ተባላሽያህልና ናብኡ ወሲሒልና ጓቲትና እቲናያ ኣይተሃስየትን ጎይቲት ኸባን ጎይቲትና ምፅእናያ ተሳሲእና ምስ ጉድለታ ምስ ተክኒካት ዕርዮም መካኒክ ማለት እዩ
3: ሕጂ እታ ዝኸበት ኩናት ኣብያ ትርከብ ኣዋዶ ኣርባዕተ ለይትን መዓልትን ብዘይ ዕረብቲ ብጥበብ ናይ ሰራዊትና ቁታ እቲ ክግበር ተገይሩ እቲ ግንባር ፈሪሱ ኣብ ኣኳ ሓንቲ ማኪና ተቃፂላህና ፀላኢ ሃድን ስለዝነበረ ኣርክቦ ኮይኑ ማካይና ተፅዒነን ዓቕመን ተፅዒነን ኣርኪበን ጋሕሪ ዝበሃል ቦታ ንመፅእ ኣዝያ ንምስጋሰ ሰራዊትና ዓብቶ ስለ ዘይካረ ወይ ድማ ኣዝዩ ስለ ዘስጎ ኣብ ክሳድ ናይ ቤይሩት ትርከብ ንእሽተይ ዓቐት ኣብኣ ሸሞንተ ፊስቶ ጋዝ መለ መርዛም ጋዝ መለ ኣብኣ ቢሉ ኣጋጣሚ ክልተ ፅኢት ተኩስ ንክልተ ፊስታ እዩ ንዓና ዳሓሰቡ ግን እቲ ባህሪ ብኣንፃሩ ትንፋስና ውዲሉ ግን ብዘለዎ ዓቕሚ ንህድማ ስለዝነበረ እሱና ድምዕሉ ድ ንማዕሉም ብዙሕ የብልን ኣብቲ ዋንተ ግን ሰራዊትና ንዑሻ ይበሎም ኣብ ርእስማ ኩና ኮይኑ እናተዋገ ኣብ ቤይሩት በፅሑ

ናይ 16 23 ውጉኣት ምሳና ከይዶም ባሕሪ ንባፂዕ ኢሎምና ሕክምና ማለት እዩ ንኸይድ ሓዲርና ባሕሪ ወጋሕታ ነፋረትካ ይተርክበና ጢዖ ኣራጉፎ ተባሂሉ ክትወግሕን ነፋረት ክተመፅን ኮይና ነፋርቲ ምስ መፅትካ ዓቕሚ ዘለዎ ድሓን ዝኾነ መጉኣቲ ይንጥር ኣብታ ባሕሪ ኣነ ከዓ እስኮጆን ኢድካ ስለ ዝነበረቲ መጉኣቲ ነጢርና ባሕሪ ወሪድና ሁስያትካ ነይሮም ኣብ ውሽጢ ኣብ 7 ሰብ ቀጥታት ሃሪማታ መርከብ ሃሪሞ ሓንቲ ጓል ናይ 16 ሸልያ ሞት ንሞት ኣብታ ባሕሪ ሞት ኢሉ ካብታ መርከብ ምስ ደርበ ኩሉ መዓናጡ ኣብታ ባሕሪ ሻሕ ኢሉ ክንደይ ነዊሕቶ ዓናጡ

ረሓማ ጉድ እዩ እንታይ እያ ከዚከራታ ናታ ፀገም የብሉን ኣኩበሌ ጥራይ ኣኩበሌ ባዕለይ ክኪብ ሓንቲ የብሉን ኣኩበሌ እንዳ በለት እታ ሞራላ ተኒሕናታ ናብ ሓቂ ሳብ ሕጂ ዝክራ ኣብታ ባሕሪ ኣውፅ ኣቢልና ኢንፊዥን ገሮም ሕፅብ ሕፅብ ኣቢሎም ተ ማዕናጡ ኸ እየእትዮም ኣብ ክሎ ሰፊዮሞ እንዳ ሰፊዩኻ በደንዘዝ የለን ዋላ ክሜኻ ዘይትብል ትስዕቕ ወላ ሓንቲ እጀኹም ላ ሓንቲ የለን እቲ ጅግንነታ ያ ናይ ቆርብ ክዝክራ ደልየ ካብ ውን ፅባሒቱ ምስ ተፈገትና ክሳብ ባፅዕ ማይ ትብለኒ ማይ ህባ ሃማማ ትብለኒ ሃማማ ክሸሸ ይብለላ እሸለያ ንእሽተ እያ ናይ ትስዓ ሽዑ እያ ወፅያ ባፅዕ መስእተናኻ ቶ ባፅዕ ከ ኣነ ሰብ ስለ ዘለኒ ኣነ ሓይሽ ኣትያ ሕርገጎ ትበሃል ቦታ እያ ተሕኪበናና ተቐቢሎምና ኣብ ግንባር ተንከል ማለት እዩ ሓውያ እምበሸ ከማ ንስተቐድማትኒ ኣነ ኸነ ዝርክሲ ኮይኑ ድሕሪት ካብ መዓኩ ነረትኒ ኣነ ታሪፈ ዓለ ሓወ ከይደ ኣሎ ኣነ ቀዲመካ ኢልያትኒ

ማ ክነድል ኣለና ሓደራ ከይድ ብዝዝ ብርሃና ከይድንከል ወሰና ብዕርበት ሕልና ከይትኳነ ዓመፅ ከይሽንግላ ከይትሽፈን ብድነ ከርሳ ዩ ምዕራፍና ኣብ ማሙቕ ሕቕፍኣ ሕልምናን ትልምናን ወትሩ ምእንታኣ መስመርና ድርዕና ድርዓ ሓቅን ጽንዓትን ድርዕ

0: ስፍራ ናወ አህጉር ካሜታ ዘይተበርበረ ሀብቱ ድንግል ጸጋታት ዘይተተንከፈ ርስቱ ዘይተበረዘ ቁኑዕ ክብርታት ዝወነነ ቆላታ ዓለም ዘቕነነ ተፋሒሱ ተቐዊዱ ተጀሚሩ ሽርሒ ዋዕላ በርሊን ምምቓል ቀጽዖ ምምሳሕ መሬት ክፋእ ዘዕለቕለቆ መበቆላዊ ባህሊ ሕብረተሰባዊ ክብሪ እናዕነወ እናበከለ መልሕቕ ዝኾኑ ዓበይቲ ዓዲ ቀቢላታት ደብተሮም እናቀየረ ግጭት ምትህልላኽ እናሳወረ እከይ ሓሳቦም ዘበና ተቝፀረ
1: ከም ዓለቕቲ ደምና እናመፀዩ ምዕባለ ቤቶም ምህርትና ከምዘይተጠቀሙ ምስልና እናደወኑ ጸልማት ተስፋ ከምዘይብሉ ጸሎሎ እናቐብኡ ክብርታት እናበረዙ ኣብ ኣህጉርና ዝፈጸምዎ በደላት ክትሰምዖ ዘስደምም ገበናት
2: ፈለማ ዝተፈጥረ እከይ ውሪድ ብወገን ብብሔር ብቋንቋ ምእታው ባቲት ብዓሌት ብኸባቢ ሓድነት ምብታን ዝተቐለመ ደብተር ምህሳስ ምብዳም ዓደይ ዓደይ ግን ንእከይ ውዲት ብኣጋ ንቕሑ ካብ ጥንቲ ጥቅምቲ ደብተር ዓደብኡ ቀሊቡ

0: አደይ፣ አድ ኸበሮ፣ አድ ነጋሪት፣ አድ ሻምብቆ፣ አድ መለኸት፣ አድ መሰንቆ፣ አድ ስሙር ህርመት።
1: አደይ አደይ፣ አድ ረባባ፣ አድ አባንጋላ፣ አደይ አድ ጭራዋጣ፣ አድ እምብልታ፣ አደይ አድ በገና፣ አድ ዋልታ፣ ዝናር ዕጥቅና፣ ጅግንነት ያታና፣
0: ደብተርና ወ ደብተር ወርቂ፣ አፈልፊሉ ዘውፅእ ሓቂ፣
1: ጸጋታት ዓቂቡ መሶብ መሊኡ፣ ጓሓፍ ምዕራብ ፈንፊኑ፣ ርእሰ ምርኮሳ አዝሚሩ፣ ብቕሩም ልሳን ደብተራ ቦታተይ ነዲፉ፣
0: ውርሻ ቦታተይ ሕግንዳባ 24 ቀቢላታት ሳሕል፣ ስርዓት ደንበዛን ሕጊ ናይ ዓፋር፣ ሕጊ ብሌንወ ስርዓት ተውቀ፣ ስርዓት ተርቀ፣ ስርዓት ዓሰርተው ክልተው ነገደ፣ ስርዓት አድከመ ምልጋእ፣ ስርዓት ናይ ሃብተ ስሉስ፣ ናይ ገብረ ክርስቶስ፣ ናይ ደቂ ተሽም፣ ስርዓት ካርነሽም፣ ስርዓት አድግነ ገለባ፣ ዋዕላ ሸውዓተ አንሰባ፣ ሕጊ ናይ ለገጭዋ፣ ሕጊ እንዳባ ናራ፣ ሕጊ እንዳባ ክልተ ማርያ፣ ሕጊ ሰሓርቲ ላምዛ ወቐርቲ ዳምባ፣ ስርዓት ዓፅሚ ሓርማዝ ሕጊ እንጋናኣ፣ ስርዓት ሕጊ ኽልኤ መንሳእ ያታወ ሕጊ ቢንዓሚር፣ ሕጊ ዓደቦይ ፍሉጥ ሕላገቱ፣ ዋሕስ ርስቱ ድርዒ መንነቱ፣ ደብተረዩ ዋና ኽብርታቱ፣ ደብተረይወ ደብተር ህዝበይ፣ ውርሻ ቦታተይ መስመረዩ ትቐንዲ ድርአይ።

ዘድምዕ መኪቱ ኣውራጃ ቐቢላ ቋንቋ ሃይማኖት ሰንጢቑ ሃገር ዝመዝምሮም ዜጋታት ሰሪሑ ብኽብርታቱ መሊሱ ጐሊሑ።

ተወፋይነት ወ ክብርታት ሰውራ ናይ ሓፋሽ ረብሓ እለፅ ቀቢርካ ውልቃውነት ተሲስካ ማዕርነት ፈጢርካ ተራን ሓላፍን ብማዕረ ወድን ጓልን ፈጺሙ ዘይፍለ ደርባዊ ፍልልይ ዘየለ ሃይማኖቱ ኣብ ሃገር ዝኣመነ ብጽንዓቱ ዓለም ዘገረመ።

0: መከራው ጽንዓት ምስጢረ ትምህርቲ መከራው ጽንዓት ምስጢረ ትምህርቲ
1: መሃዝነት መሃዝነት ወ እንግዳ ዓሰውራ ዝኾነ ፈጠራዊ ዓቕሚ ዘራብሐ ብመሃዝነት ኣይፈልጦን እየ ኸይበለ ውሕሉል ጥበብ ወኒ ዝተሓወሶ ንዝመፀ ሽግር ብዓቕሊ ይፈትሖ
2: ነቐፌታ ነቐፌታ እወ ርእሰ ነቐፌታ ምእዙዝነት ዝኾስኰሰ ጥበብ ጸገማት ዝጸረገ ብቕዓት ሰውራዊ ጠባይ ዝሰርዐ ኣበራት ሓጺቡ ዘጽረየ ነቐፌታ እወ ዕለታዊ ሕብስቲ ሰውራ መማእዘን ሃገራዊ መርሓ
3: ርእሰ ምርኮሳ ጽኑዕ እምነትና
1: ምስጢራውነት መስመር ዓወትና
2: ሃገራዊ ሓድነት ጥምረት ህዝብና
3: ክብርታትና ሓዲድ መጻኢና
4: መስመርና እዩ ድርዕና

0: መለሸከ ሱቅ ኣነ ሓታ ካን በግ ሰኣላካ ጎማትካ ሓዘለዮ
1: ኣብሽርብካ ሰኣል ባስመለይ ጎማ ተእሲት ወሃድየት ወእሊታት ይልግባእ ምንወከ ምካምገ መራሕባ ኣብ ማህተገት ምንገቢ ለጎማትካ ባስ ውዓል ባርሃ ተዓብኮ ኣባና ተዓብኮ ባ ብላካ
0: ሸከሱግ ጎማት ናይ እሲት እግልዮም ፅናሕ ምና ኣዘይ ስማዕኒ እቲ ልጀራዲን ናይ ኣብያ ሓዳር ዕጨይ ዓባዩ ውቡስ ሃላ እንተ ምን እንሰር ኣዳም ግልተምፅግና ወኣነ ህየን ድ ኣፍሓምክዎ መባሸረተን ዲብ ኣብይ ሓዳር ዲብ ግል እተስል ካፈ
1: መስላካናይ ኣብይ ሓዳር ትብለለይከ ወልብጣ እሊ ኸይሮ በርከቱ ኣብኡካ ሓዳር ሄኒ እግልል ዓዋርድ ለይጣ ዝሰማዕኒ ለይካ ኣዳም ለልዛበሀ ብዙሕ ኣላ ኣነ እምር በስ ምሽክለት ኣለቡኒ በስ እንተ ምትወደም ኣለካ ምን እለት ገይስ ወግልል ለጨ ኢሉ ትብለለይከ ምና ኣቅሩዱ እንደናቃልካው ከተማም ሓዱቦ ውእግል ገርም እግል ከርእየከ ምና ጨይ ጥሉል ከም ግንዳይ እንደ ቀራጭካ ከንዲቃዘዝከው ምስሉ ኣፍሕሞ ከማዕኒ ለጋ ዋሓቆዋ በስ ኣዳም ለልዛበየ ዲብእ ዘምኑ ብለካለ ዲብእ ዘምኑ እሊ ኸይር ትማሚ
0: ካላስ ኣነ ፍጅር ኣስብሕ እንደጊስኮ እግል ኣፍሕሞቱ ወምስለ ሰባግለ ማሕበርኒ ሄኒ ፍሁም ኣለኮ እንተ ሄኒ ሜዛን ወመክዘን ወኣዳም ለልዛበየ ኣውጅድ ግል
1: ቦቦቦ ያረይሰኒ ፍኑ ይፋኒካ ፍኑ ይፋኒካ ኣነ ሄኒ ምን እለ ሰዓት እዚ እንደእንበትኮ በስ ኩሉ ብሩን ተግልኡዶ የግልካቱ ያረይ ኣርሃ ተቂር ተርአለካ እሊ ተቂር ሉ ተርአለካ ክንተላለ ምንገቢ ያረይ ማውዲ ዑላማ ህዳይ በስ ግተተዓወት ዲቡቱ ተተዓወት ዲቡቱ
0: ኣበሽር ኣበሽር ሰኒ ትበ ምን እሊ መውድዕ ፈገርነ ምንገቢ መባሸረተን እተ መውድዕ ናይለ ህዳይ እትግንደግቱ
1: ኣብሽር ኣብሽር መጠወርካ ኣለ ኮብለካ ነ ተጠውርካ በስ ሻፍግ ሰኒ ላዓጅበና ኣላ እዚ ምደወል ግልቲ ጊሱ በስ ወፋስ ብከማንፋስ ግዚፍ ጀልጃላ ጨይለ ቃርጭ
0: ዓብ ሰኒ ብየ ዲ በጃርዲን ሃላ ፈንጎ ኣስብሕ ክባባይ ግል እግባእቱ በስ እንተ ተለፎይነት ታያከ በስ
1: ኣብሽር ኣብሽር ስማዓነ ዘይከመለ እሊ መውድዕሊ ኩሉ ኩሉ ኦብ ሓዳር እግል ኣእምር ውበልቡና ስክነእተሞ
0: እሊ መውድዕሊ ፍንጌ ወፍንጌካት ኣብይ ሓዳር ዲብ ጃርዲን ዕጨይ ክምሃለ ከማል ኢል ኣምርኒ ቤኘ ወቤንካት ተጃረት መፀት ብሽራት በስ
1: ፋርስፋርስ ያ ሰላም ያሰላም ፋርስ ያረይ ተጃረት በስ ገባያ ዘፃብጣ ኣሌካ ክናተላለየካ ምንገቢ ምነ ዛበት ጃርዲን ኣቡካ ሓዳር በስ ግተኣባረየ ትብለካ ኣለይኮ ያላ ወከል ይበ ወከል ፃዕዳ ሕብር ሓሊብ ግሩሽ ሓመሊት ወከል ፃዕዳ ትትለየካ በስ ኣሰላም በጋ ኣኽያራት በስ ያኒ ኣፍያ ተዓይርሃ ኣላ እሊ ማውድዕሊ ጀማት ልከይር እምበል ሳልማ ኩሉ ኩሉ ልኻርጅ ይኮን ግል ሳልማ ሓበተየና ትሓስብ እግላ ወለ እንስሕ ሕዳሌይኩ ኣግባርኩ ኩሎም ፍሓም ረኺስ ኣላ እንደቢልከን ግሩሽ ጅምዒ ምነን ትብለ ዳልከላም ያ ሸክ ሱግያ ሄሎ
2: ስብሓና ሓታች እሊ ፍሓም እንትርእያኹ እባሰፋየት እባሰፋየት ላዓሽነትና ፍሓም ምነርእስና ዓረቤት ድርግግ ምንተቢላ ርኤኪ ኣክልለቲቲ ትሰበር ምና ምድር
3: ሰላም ትብሊ ለጋኣት ምንገበለ ፍሓምኪ ፍሓም ሰኒቱ
2: ማሻ
3: እዛ ኣና ክላዓሽነት ምፅሊ
2: ሰኒ ያለጢፍ ያለጢፍ ሳልማ እቲ ፍሓምቱ ምእበል ሓራ ልበዓለ ፍሓምኪ ተእሚሩ እግሩሽና እንተነስዓ ከንጥረት ይልግባ ካ ከጃህ ኢሉ ዘናገዳምክ እክላይ ዳምነቱ
4: ሰኒ ኣምኑ
2: እለ በስ ዲብየ ምክን ተስከባ ምና ሰሚዒኒ ለኪ እዚ እንተሓልተው ከም ዓሽነት ሓዚለይክ ሰጅልእክ
3: ሽዱካት እሊ ሸክ እንዳኣዘምኩምኑ እቲ ፍንጌኖ ፍንጌዮ ሳልማ ኣለ እቲ ረቢክ እንደትወከልኪ ሰላዲክ ሂባ
2: በስ እለ ምንገቢ ክምእላ ናይ ትምኔ እግልየማ ክላዕ ዓሽነት ለን ሰጅል የሕልብ ናባ ቤትና ቤት ጋሻይታ ይኮ
4: ሰኒ ኣማንኪከ ቤትኩም ና ሰኒ ቤት ሓዳር ጋሻይተ እዚ ብዝሒላ ዕሻይን ንደርኢለ ለ ፍሓም ሰብ እስኪ ወዲን ሓደ ንሻላ
2: ይኮ ይኮ እዴዲ እለን ክላዕ ዓሽነት ለን ኣሽፍግግና ሓሪትማ ሓረ ንሪኦ ኣገዳእምክ ዋል ሕሳብና የ ከምቱ
4: ሕሳብ በሰማ ይኮንማ ኣረ ረኺስቱ እግል ዓሽነት እብሰማን ምእት ብላሃላ እሊ በስ ክበት ረቢ እንዴት ከረአኒ
3: ሰልማ ሰማን ምእት ሰማን ምእት የቀለ ገሌታ ክርአ ቢሎ
2: ኣማናቱ ትምኒት እሊ ህግያ ህግያ ክልኢናታ ሓረ ሰማን ምእት እዮም ዓዳእታያ ኣላ ኣንቅስ ምነን ስእስ ምእት ፉደ ይግለን
4: ሓርቶ ሰማን ምእት ዓዳእታያ ህላ ትበይ ወፍሓም እያ ዓዱታያ ህላ እዛ ኣርክስ እናቤልና ከም ገበ ሓርቶ እሊ ፍሓም ኣዳምዕ ግልሃቦ መን ኢናቱ
3: ላቱ ላማ ሃለየ ካላስ በከሽፈገና በስ ቤሎም ፅድና እንዲኮ እንዳሓርቱ
2: ከበስ ግዝምሕ ኣዝማም ኣለና كملت منيت بلكيتها ليه ايوه ادي اشوف قلنا عابيل ومنا قدمت هبن لنا ما تشبع
4: الحلوه اوه هتو بس رياك الجليل تصبرها لنا الا قروشه حقه من قبل هتو ما دفع حمله بس كم سنه استلم جليدينات انتن بس ازاي قروش كن دفعه وانا نوش عندك اتصلك دي يمكن اسئله كنتو انتن هي حكايتك شبيك سبق قبل من انت لجواري نقل الاسئله بلا
2: يزيد شيء ابشر اسئله نسمع قروش لا تمسكت اللي تحل بيها
4: ما تبلا
2: قروش بس شكر لي
4: ما شاء الله
2: ما شاء الله قروش لا تحل بيها بس
4: ما شاء الله ما شاء الله
2: تلف حملي
4: اشوف ابشري يا رب ان شاء الله من بزحتك قفله
3: على بوسنيت
4: سني انا نوسن ده يعلب يهيب وين ده يعلب يتكبت كنت
2: امر عايز علوب تنبحنا
4: لا لا لا يا رب ان شاء الله من بسحب كافله
3: امين ايش فاجينا
4: يلا حسابكم كارس لك بس حسب بس انت ريكن تساليه تصبره
2: قادر ما دحن واحد
4: دحن واحد لا جوازك كانت ليس فيها بيس
2: لا لا لا ده شاي ما تصنى بيت محل بيت محمد
4: ابشر ابشر دحن واحد دحن وعلي يلا تعالك بليك ان شاء الله يا سلام من عشينه 50 نقفه بولي على ازم الا 24 كلمه نقفه كاسه اللي وانبلها مع عشينه نقفه مجاني لبنيته ما شاء الله وتبارك الله يا سلام

0: ኣለማዓደኸ ኣዚ ኣነ መኸሰየኒ ሓገዝ ከርፍኒ ከዚብሉ ሽቁል ጀሪመታ እተለየኩ ኣነ ልሽ ክሱግ እፈይ ተርብ ፋማ ንቀርቦ ኣለዮ ለጣም ግ ለክመኒቱ እዚ እንደ ተሰርኮ ይቡ እሊ ሽቁል ኣነ እውን ተዝበሃሉ ዓና ታርፍ ምንለይኩ ግ ይበሉ እተስል እዩ በስ እተስል እዩ መእተኒ መእተኒ መእተኒ
1: እግሮች ትወሰክት ልዮም ል ሰላም ኪደል ከላም ያ ምንትሉ ዘብጥ ኣሎ የነ ማ ዓምክሜል ዓምክሜል ሽፈጎ ብል ይበልት በስ ኣህለ ወሳለን ዓምክሜል ዓምክሜል ወድዕሜር ገለገብትራሳዕካ ብእሰር ምና ተሳልካቸ
0: ሸኸ ሱ ለሽቁል ትብለኒ ተዓልካ በስ ባጥር ምኑ ኣለየ ኮይ
1: ትተለለየካ ምክሜል ፋሃምኖ ካላስነባያካ ባጥር ምኑ ማውዶ በስ ታማ ብላካ ታማ ታማ ምክሜል
0: ስምዓኒ ስምዓኒ ሰምዓኒ ኢልካኒ ባጣር ከምኑ እዞም ከምኑ ውብለካ ኣለይኩ እንታይ መሽቁል ብል ምንታሓ ዘለሓይሳካ ወደ ሓንካ ወሰላማትካ ይባ
1: ወደ ሓንካ ሰላማት ከልብሉ ዓምክሜል ዓምክሜል ቆል ትሉ ቆል ወዴና ወካላስና ፋሃምና ምጀረግልካላ ደበኣላ ንገበላ ልና ሰ ጀማ ርክል ማይ ሓበረ ፈራህ ወፈራህ ድሃን
2: እስማዕኒ ሃሽም እልእያ ምሊ እሊ ሸይኮ ሱግ መካይዱ ወላወላወላ ዓጅበኒ የላኒ
3: ምርኢኩም ኑ ምን ሰምዓክ ጀዲደት
2: ያ ክሊ ትረበሽ ወዲ ሰላት ለባዝሕ ወኬን ወእንሰር ልብል እንዲኮን ኢል የትገሰ ወናብራ ይበልዕ ወምስልናማ ከምበዲሩ ልታጀክ ኢላኒ ላሓለት ባስ ከንዶ ተፈርሀኒለ
3: ነጁ ሓቆኪ ንርኤኪ ኣሻይር ናይ ሻማ ትባሃር ናይ ኣሻማ ወረዲቡ ታወቃላ
2: ኣላ ሃሽም እንታ ትተለልየካ ኣነ ሓልየ ግለ ስእልቱ ያ ክእለ ዲብሸከሱ ሓዳስ ተብለካ ኣለየኩ ያ ክ ሓለት ዓጅበኒ ሰበት ሂለት ዲብ ጀሪመት ሓተ ገሊ ትከርፍ ፈርህ ኣለየኩ በስ
3: ጀሪመት ሓተ ገሊ ክከርፍ ፈርህ ኣለየኩ ሸከሱግ ጀሪመት ሓተ ገሊ ክከርፍ ያ ክ ሸከሱግ ኖሶ ጀሪመት ትማሚ ኣዳም እግሩ ድብ ጀሪመት ገይልክረል ኣዳም ግልረብ ንሃሎ ግሉ በለያ ከም ትብልለክ ነ
2: ያ ክብለካ ለይኩ ብቴለፎን ያ ክለ ጉሩሽ ጀማዕክያ ማሚ ወሎሎመክዘን መክዘን ከፎ ገብኣ እንደልብል ሰምዖ ኣልኩ ብዙሕ ሰምዕኮ እንዲይኮን ብዕድማ ብዙሕ ልብልዓለ ወምስ ብዙሓ ንተዋክዕለ
3: ሽም ኣና በስ እዛ መሻክል ጣልፍ ሓይ ትብልኒ እሊ ግሌ ዝመስሊ ምሽክለ ተለቡኒ ወእንቲናታትና ሃሽም ወደ ሓልኪ ኮፎ ክምሰልቱ ቃብዮት እንቲኒ ናዊ ምስጢር ረኢክም ምና ተኣብራላ ናይ ቃር እንደበርበርኩ እትለግብፃ ክብቱ በስ
2: ተማም ላኪን ንሓለቱ ሰበት ይዓጅበተኒ ግል ሓልየ ግነስእሉ ኣለና ፈጅሪ ፈንጉዕ መግእኩም የሰልኩኑ ደቤራ ኢሉ ትበእሰና
3: ኣበደን ኣብየ ግነስሉ ኣለምናኒ ሰለፍሕና ንተኣከድ ወሓብረ ንእክብ ሓብረ ክምሰለ ጃብዓና ወተኣከድና ሓቁኸ ነስሉ ገስለኪ ወኣነ ግድም መላ ውሓር በስ ሸከሱግ ተማም ግል ኣተኣስሩ ኣተናሰዮቱ ኣተናሻቅ ኣተኣሳሪ ሸከሱግ ኣሰላም ኣነ ጊስኮ በስ
2: ክረስ ረብልስ ድ
3: ረብልስ ድ
1: ያ ሰላም ኣዘ ባጋ ፋሓም ሓቆማፅእ ሃላ ዓሚ ክምኤል መክዘን ምንከሊ መክዘን ይረክብ ለመስሊ ኣላ ታክላያረይ መክዘን 20 ባጣ ሃላ ኣተ እግሉ ድሉ እዩ ሃላግል ኣምር ሃላግሉ ይሓን ኣብ ትራዛቅ ቢሉ
4: ሰላም ዓለይኩም ሸከሱ
1: ማርሓባ ኣህለን ወሳህለን ሳልማ ማምባግማ ኣርሒብ ትፈደሊ ቀደም በሊ ምትበልዒ ምሰቲ ምና ክያራት ትድኪ
4: ኣኸኩሉ ግልየት ሸከሱ ኣነ ኣወል ይበልዑ ይሰተ ኣዘ ምርእስ ጀበረ ተቕነፅኩማጠትለይኮ በስ እተመውድዕና ዝግባእ ማሕሊ ኣኽባር
1: ኣኽባር ከይሮ በርከት ውብልዓት ወስትት ሄ ግትብልኦ ተሰይት ዮመ ኣኽያር ሄ መለ ኣትት እንደ ሸክት ዓይርና ለየጣሃላ ዓይርና ለየጣሃላ እንቲ እንሻላ ተዓወት ክል እንስ ጀምዓ ክምነን ማሚ
4: ኣውተ ምን ልብሉ ካህየ ኣወል እንስ ምን ጀፈር ለፈፍኮ ድ ካሓቴተ ከምዕቀራ ከምፈትሐ ወዲ ኣነ ሰልማ ወለተኣድማ ኣምረኒ ማ
1: ኣምረክ ወንስ ምን ኣመን

0: መደምና ትራን ኣብ ስሙን እዚ ንኡስ መደብ ዓለም ስነጥበብ ብዛዕባ ጉዕዞ 85 ዓመት ናይ ኤርትራ ኣብ ሓንቲ ጥቕባ ንዘዳለወ መንእሰይ ዘላለዩ ይኸውን። ብኸመይ መንገዲ ኣብዞም ዓመታት ዝተፈፀሙ ፍፃሜታት ከስፍርን እኹል ሓበሬታ ክረክብን እውን ዝወሰደሉ ግዜን ካልእን ዝፈተሸ እዩ።
1: እቲ ሓሳብ መበገሲታ ካብ 10 ኣቕፋደላ ካብታ ባጢራ 10 ኣቕፋደላ ያ ወጫ ተባቡር
0: ነዚ ንምክትታል ኣብ ሰዓትና ይኹን ምረኸብና ሙራ ባሸርባ ባህላዊ ምግቢ ብሄረናራ ኮይኑ ብፍላይ ድማ ንመርዓውቲ ቅድሚ ቁርሲ ዝውሃብ እዩ።
2: እዚ ከምዚ ገርና ካብቲ ሕሩጭ መሳብሰልና እዚኣ ተን ትበሃል ተን እያ ትበሃል እዚኣ መትሓዚና እጂ ተን ማለት ከዓ ናይትያ ፃሕሊ ማለት እያ ናይታ ሸርበ ንሰርሓላ ኣብኡ ዝኣቱ ቀመማት ከዓ ጠስሚ ንእትዎ ሽኮር ከዓ ንገብረሉ ኣብ ጨው ነገርና ንክልተ ሰሙን ነትዮም መርዓውቲ ከምዚኣ ገርና ኢና ነስትዮም ማለት እዩ።
0: ዘዋሪት ካሜራና ናይ ሰሙን እዚ እውን ኣገባ ኣሰራርሓ ናይዚ ባህላዊ ምግቢ ዘላል ትሕዝቶ ክተቕርባልና እያ። ብተወሳኺ ካልኦት መደባት እውን ኣለውና። ተኸታተሊት ፊልም ሳውን መበል 25 ክፋል እውን ካብ መደባትና እያ። ዝተፈላለዩ ዜማታትን ንዓኹም የዛንዩ ዝበልናዮም ቪድዮታትን ካብ መደብናትና ንሰሙን እዚኦም ሞ ንኽትከታተሉ ብክብሪ ንዕድም።

መደብና ትራን ቀዳም ሓደ ንሓሰ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ ድግማ ሓሙስ 6 ንሓሰ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

ኣዒንቲ ካብተን ኣዝየን ተነቀፍቲ ክፋል ኣካላትና ስለ ዝኾና ልዑል ክትትልን ጥንቃቐን ዝሓታ የን። ኣዒንቲ ዝተፈላለየ ክፋላት ዝሓቖፋ የን። ነውሶ ከፍ ክፋል ዓይንኻ ጉቡዕ ማማ እናሰላሰለት ትነጥፍ።

0: ኣዒንቲ ክርእያ እንተ ኾይነን ብመጀመርያ ዝጸልወን መጠን ብርሃን ኣብ ሓደ ኣከባቢ እዩ። ምጡን ብርሃን ንዓይንቲ ብዘይዝኾነ ጸገም ኣተኪረን ክጥምታን ንጡፍ ስርሕን ከሰላስላን ይኽእለን። መጠን ብርሃን ዓቑኑ ምስዝሓልፍ ወይ ምስዝጐድል ከኣ በንጻሩ ሃስያ ኣብ ዓይኒ ይጅምር። ንምዃኑ ኣዒንቲ ዝጸርኦ ዓይነት ብርሃን ክሳብ ክንደይ ዓቕን ክህልዎ ይግባእ? ኣብ ግዜ ቐትርን ምሸትን ንኣዒንቲ ዘድልየን ዓቕን ብርሃን ከ ይፈላለዶ? ካብቲ ብተፈጥሮ እተዋህበና እንሪዮ ብርሃን ማለት ፀሓይ፣ ወርሒ፣ እቲ ብደቂ ሰባት ዝማዕበለ ብርሃን እንታይ ፍሉይነትን ሃስያን ክህልዎ ይኽእል? ዓይነታት መብራህታትን ዓቕኖምን ብኸመዮም ዝፈላለዩ? እቶም ንኣዒንቲ ኣዝዮም ጐዳእቲ ዝበሃሉ ዓይነታት መብራህትን ሕብርታቶምን ከ ከመይ ዝኣመሰሉ እዮም ዝብሉን ካልኦት ሕቶታትን ኣብዚ መደብ ክምለስ እዩ። ሰናይ ምክትታል።
1: መብራህቲ ማለት እዚ ፀዓት ኮይኑ ናብ ውሽጢ ዓይንና ኣትዩ መስርሕ መስረቲና ዝበሃል ወይ ከዓ መትና ዓይኒ ተራኺቡ ምስሊ ዝፈጥር እዩ። መብራህቲ ማለት ንሕና ንሪኦሉ እዩ ምክንያስ ድፍጠረሉ እዩ ሓይ ኢነ ፀዓት ኮይኑ ምስ ናይ መትናዊ ዓይነ ተራኺቡ ዝፍጠር ምስሊ እዩ ማለት እዩ። ሕጂ እዚ ብርሃን እዚ ወይ ከዓ እዚ መብራህቲ እዚ ኣብ ኩሉ ግዜ ንኣብነት ኣብ ብርሃን ኩሉ ግዜ ንሓና ሞዴል ንብሎ ኣብ ቀትሪ ዝጥቀመሉ መብራህቲ ንኣብነት እዚ ናይ ፀሓይ ብርሃን ኣብ ምሸትካ ፀልማት ማለት እዩ። ልክ ኣካላትና ከዓ ብኡ መጠን ዝተኣሳሰረ እዩ። ንኣብነት ኣብ ግዜ ለይቲ ኣብ ግዜ ቀትሪ ትድቅሶ ናብ ግዜ ለይቲ ትድቅሶ በበይኒ ምክንያቱ ለይቲ ሆርሞንስ ኣለዉ ወይ ከዓኒ እዚ ሜለኒን ፕላስ ዶፓሚን ዝበሃሉ ክልተ ሆርሞንስ ኣለዉና። እዞም ሆርሞንስ እዚኦም እቶም ሜለኒን ኣብ ግዜ ምሸት ዝፍጠሩ ኮይኖም ንናይ ድቃስ ፕሮሰስ ኩሉ መስርሕ ነቲ ኣይሪስ ዝበሃል ኣሎ ወይ ከዓ ብሌን ዓይኒ ንብሎ እቲ ብሌን ዓይኒ ብርሃን ኣግፊሑ ወይ ከዓኒ ኣብ ግዜ ፀልማት ኣግፊሑ ንኽርኢ ዘግፍሖ መስርሕ

0: ሎ ልክ ከም ናይ ቀትሪ ማለት እዩ፣ ከም ናይ ምሸት ማለት እዩ። እዚ ዶፓሚን ዝበሃል ከዓ መብዛሕትኡ ካብ ኣካላትና ተመንጭዩ ኣብ ግዜ ቀትሪ ኮይኑ ዝሰርሕ ዓይንና ፅብብ ዝበለ ብርሃን ክቋፀር ብርቱዕ ብርሃን ስለ ዘሎ ብርሃን ክቋፃፀር ዝሕግዝ ማለት እዩ።
1: ካብቶም ብተፈጥሮ ዝተዓደሉና ብርሃናት ማለት ኣብ ግዜ ቀትሪ ፀሓይ፣ ኣብ ግዜ ለይትኻ ወርሒ፣ እቶም ብደቂ ሰባት ዝተመሃዙ መብራህትታት ኣብ ባህርያቶምን ከስዕብዎ ዝኽእሉ ሳዕቤናትን ኣዝዮም ዝተፈለዮም ዓቐኖም ሓሊናን ግቡእ መከላኸሊ ምስ ዘይንገብረሎም ድማ ኣዝዮም ሓደገኛታት ይገብሮም። ብፍላይ ኣብዚ ሎሚ እዋን ምስ ቴክኖሎጂካዊ ምዕባለ ተኣሳሲሩ ዓይነታት መብራህትን ዓቐኖምን እናበርትዐ ይመፅእ ስለ ዘሎ ግቡእ ጥንቃቐ ክንገብር ንግደድ።
0: ሕጂ እዚ ናይ ብርቱዕ ብርሃን ዝበልካዮ ኣብ ዝኾነ ዝረአ ዘሎ ዝበልካዮ ኸዓኒ ንኣብነት ኣብ ግዜ ፀልማት ንብል ከለና ኣካላትና ልክዕ ብኡ መጠን ልክዕ እቲ ትፈጥሮና ማለት እዩ ከምዚ ዶፓሚን ሜለኒን ዝበሃል ኣብ ኣካላትና ስለ ዝፍጠር እቲ ምግፋሕ ወይ ከዓ እቲ ብሌን ዓይኒ ይገፍሕ እሞ ሕጂ ልክዕ ከም ቀትሪ እቲ ብርሃን ናቱ ዝኸኣለ መስራሕ ኣለዎ። ንኣብነት ኣብ ሓደ ብርቱዕ ብርሃን እንድሕር ኣቲኻ ሕዱር ሳዕቤኒ ህፁፅ ሳዕቤን ዘምፆ ለውጡ ኣለዎ ማለት እዩ። ኣብ ሕዱር ሳዕቤን ዘምፆ እዚ ፎቶ ከራታይትስ ንብሎ ብህፁፅ ነገር ቀልጢፉ ይደጉሓኳ ማለት እዩ። ምስ ደጉሐ ደምፆ ኣብ ዋሃዮናይ ጉልማሽ ዓይኒ ኣብኡ ማህር እምቲ ይጓዓ የስዕብ እቲ ህፁፅ ንብሎ ሽዑ ሰብ ክነብዕ ጅምር ክጨባበጠ ጅምር ጭዋዳ ብርቱዕ ብርሃን ኣይርእን ድሕሪ ግዜ ማለት እዩ ውፅእ ምስ በለ ብርቱዕ ብርሃን ኣይርእንን ይሽገር ማለት እዩ። ተሸጊሩ ሕጂ ሲ ብቐጥታ ናብ ሕክምና ከይዱ ናትፍወስ ኣለዎ ማለት እዩ። እዚ ብህፁፅ ዘስዕቦ ማለት እዩ። ብሕዱር ዝተስዕቦ ብርቱዕ ብርሃን ምክንያቱ ኣብ ፀልማት ብርቱዕ ብርሃን ምህላው ቁርብ ከገፊሑ ስለ ዘሎ እቲ ናይ ብሌን ዓይኒ ብርሃን ቀልጢፉ ይደኣቱ ቀልጢፉ ምስ ኣተዎ ከዓኒ ሕጂ ናብ ውሽጢ ዓይንና ናብ ረቲና በፅሕ ኣብ ረቲና ድምፆ ሳዕቤን ኣለዎ እሱ ከዓኒ ከምዚ ምስ ዕድመ ዝመፅእ ናይ ምርኣይ ፀገም ዝገብር ከምዚ ኤጅር ላይትድ ማኩላር ዲጀነሬሽን ንብሎ ምቁ ፀገም ምፅእ ካልእ ኣብ ውሽጢ ንባዕሉ ኣብ ጉልማሽ ዓይኒ ፀገም ምፅእ እዚ ብብዝሒ ዘሎ እዚ ናይ ካታራክት እዚ ናይ ዓፅሚ ዓይኒ ምፅእ ብዓብዩ ከዓ እቲ ናይ ሓበላ ዝበሃል ቀንጥኻ የቀላጥፎ። ስለዚ ኣብ ግዜ ፀልማት ብርቱዕ ብርሃን ናቱ ዝኸኣለ ምስቲ ናይ ቀትሪ ዝሰማማዕ ዓይነት ብርሃን ክኸውን ከም ዘለዎ እዩ ዝነግረና ሳይነስ ማለት እዩ።

0: ብዓብኡ ብርሃን ማለት ሕጂ ኣብ ክልተም መቅሎ ንኽእል ኢና። እዚ ኣልትራ ቫይለት ንብሎ ምስ ዝከኣለ እቲ ዌቭሌንግዝ ናቱ ታሕቲ ካብብላን ዓይንና ንኣብነት ካብ ፀሓይ ብርሃን ዳይረክት ዝመፅእ ኣሎ ካብ ባሕሪ ተንፀባሪቆ ድመፅእ ኣሎ ካብ ብርሃን ልሙፅ ነገር ተንፀባሪቆ ድመፅእ ኣሎ። ሕጂ ኩሎም እዚኦም እዞም ጩራ እዚኦም ንዓይንና ኩሉ ግዜ ዓይንና ክከታተሎ ክዓግቶ ዝግብኦ ናቱ ዓቐን ወይ ከዓ ዌቭሌንግዝ ንብሎ ኣሎ። ሕጂ እቲ ዝበዝሐ ዝዓግቶ እዚ ጉልማሽ ዓይንን እቲ ናይ ተፈጥሮዊ ለነስን እዩ ዝበዝሕ ዝዓግቶ ነቲ ብርቱዕ ብርሃን ማለት እዩ። እቲ ዌቭሌንግዝ ወይ ከዓ እቲ ንብሎ ዘለና ካብኡ ንላዕሊ ዝኸውን ግን ይሓልፍ ሞ ኣብ ኮርና ፀገም ገብር ኣብ ጉልማሽ ዓይኒ ማለት እዩ ኣብ ተፈጥሮዊ ለንስ ኣብ ውሽጢ ረቲና ከዓ ፀገም ገብር ማለት እዩ። ስለዚ እቲ መብዛሕትኡ ንሕና ንጥቀመሉ እዚ ቪዚብል ላይት ወይ ከዓ ዝርአ እዚ ፃዕዳ ብርሃን ንብሎ እሱ ከዓ 7 ሕብርታት ዝሓዘ እዩ። ንኣብነት ቪቢጎር ይበሃል ብዶኔትድ ክኸውን ከሎ ንኣብነት ቫዮለንት ኢንዲጎር ዝበሃል ኣሎ ብሉ ግሪን ን የሎው ኦራንጅ ሬድ። ሕጂ ዓይንና ድመችኦ እቲ ዝበዝሐ ዌቭሌንግ ዘለዎ ካብ ግሪን ንላዕሊ ዘሎ ግሪን የሎው ኦራንጅ ሬድ ዘሎ ሕጂ እዚ ፅቡቅ ዩ ዓይንና ንብሎ ማለት እዩ። ካብኡ ንታሕቲ ግን እቲ ኢነርጂ ሃይ ኢነርጂ ስለ ዘለዎ ወይ ከዓ ፀዓት ስለ ዘለዎ ናብ ውሽጢ ዓይንና ምስኣተወ ነቲ ዝመፅእ በሰላታት ኣብ ውሽጢ ዓይኒ ዓብ ፀገም ምፃልካ ማለት እዩ። ድሓር ኣይርዳእካን እዩ ከምቲ ሕዱር ስለ ዝኾነ እቲ መጀመርያ ኣይርዳእካን እዩ ግን ቀስ እንዳለ እናሓደረ ኣብ መብዛሕትኡ ግዜ እዚ ንብሎ ዘለና ኤጀላይቲ ማኩላር ዲጀነሬሽን እዚ ናይ ዓፅሚ ዓይኒ ወይ ከዓ እዚ ናይ ሓበላ ቀልጢፍካ ቅድሚ ዕድመ ቅድሚ እቲ ዕድሜካ ክበፅሖ ዝግብኦ ናይ ሓበላ ፀገም ትገብር ማለት እዩ። እዚኦም ሕጂ ብሰንኪቲ ካልእ ናቱ መስርሕ ዝኸኣለ ዘምፅኦ ብሰንኪ ናይ ብርሃን እዩ ማለት እዩ።
1: ኣብ እንድቅሰሉ ኾነ እንዕርፈሉ ክፍሊ ቀጻልን ተለዋዋጥን ምውሳኽ ዓቐን ብርሃን ክነዘውትር ከም ዘይብልናዩ ብኽኢላታት ዝምከር ብፍላይ እንጥቀመሉ መብራህቲ ሕብርታት ዝበዝሖን ካብኡ ናብኡ ኸዓ ብዝያዳ ሰማያዊ ሕብሪ ምስ ዝኸውን ከነወግዶ ከም ዘለናዮም ወሲኾም ዝሕብሩ
0: ኣብ ሓደ ሩም ንኣብነት ካብ ሽሕ ስጋብ 10,000 ከልቪን ወይ ከዓኒ እቲ ከለር ቴምፕሬቸር ንብሎ ማለት እዩ። እጂ እዚ ከለር ቴምፕሬቸር ምስ ናትካ ዝተኣሳሰር ነገር ኢኻ ትገብሮ ዘለካ እቲ ብርሃን እቲ ሩም ክንደይ ከልቪን ሒዙሎ እቲ ብርሃን እሱ ይደቀን ከለር ቴምፕሬቸር ማለት እቲ ብርሃን ዝዕቅኖ ማለት እዩ። ንኣብነት እጂ እንታይ ንብሎ ዎርም ኣሎ ዳርክ ዎርም ኣሎ ሚዲየም ኣሎ ኤንድ ኮልድ ከዓ ንብሎ እዚ ሕጂ ብኡ መሰር ማለት እዩ። እቲ ከልቪን እንዳዋሓደ ከይድ ከሎ ናብ ዎርም ክኾኑ ኣሎ ማለት እዩ። ሕጂ እዚ ዎርም እዚ መብዛሕትኡ ካብ 2700 ስጋብ 3,000 ከልቪን እንድሕር ኮይኑ እዚ መብዛሕትኡ ግዜ ከምዚ ምስ ስራሕናትካ ደ ተኣሳሰር ነገር ከሉ እስኻሲ ፅቡቅ ጌርካ ንክትሪዮ ነገራት ዝሕግዝ ዓይነት መሳርሒ ማለት እዩ። ጀስት ድቕቕ ድበለ ከም በዓል ጋራጅ ገለ መለ ዘለዎ ወይ ከዓ እዚ ቡቲክ ገለ መለ ዘለዎም ሕጂ እዚ ዓይነት ክሳይ ክጥቀሙ እንድሕር ኮይኖም ማለት ሲ ብዙሕ ደየሸግሮም እንተኮይኑ እዚ ዓይነት ዎርም ንብሎ ወይ ከዓኒ ካብ 2700 ስጋብ 3,000 ከልቪን ንብሎ ማለት እዩ። ካብ 3,000 ስጋብ 5,000 ዘሎ ከዓኒ መብዛሕትኡ ግዜ ዘን ሆስፒታላት ላቦራቶሪስ ገለ ዘለዎ ከዓኒ እዚ ዓይነት ብርሃን ወይ ከዓ ከለር ቴምፕሬቸር ክጥቀም ኣለዋ ማለት እዩ። እቲ ዝበዝሐ ንብሎ እዚ ካብ 6,500 እዩ ማለት እዩ። እዚ ሕጂ ንኣብነት ከምዚ ልክዕ ከምዚ ናይ ብርሃን ናይ ቀትሪ ብርሃን ንሪኦ ነገራት ልክዕ ከምኡ እቲ ናይ ቀለይቲስ ልክዕ ከምኡ ክኸውን ኣለዎ። እዚ እቲ ዝበዝሐ ማለት እዩ 6,500 ማለት እዩ። እዚ ንድሕር ኮይኑ ሕጂ እንታይ የድልየካ ንኣብነት ደቀቕቲ ነገራት ክትፈልዮም ደቀቕቲ ነገራት ንክትፈልዮ ዘገድሰካ እተኮይኑ ስጋብ 6,500 7,000 ከልቪን ክትጥቀም ትኽእል ኢኻ። ካብኡ ንላዕሊ ንድሕር ኮይኑ ግን ንብለካ ሕጂ እቲ ሰብኣዊ ዛእቲ እዩ ዛእቱ ናብቲ ተገልጋልን እቲ ኣገልጋልን ዘሎ ሰብ ዝሽገር ሕጂ ምስ ሕጂ ካብዚ ንላዕሊ ብርሃን እንድሕር ከይዱ እቱ ምስ በለ ቀልጢፉ ይደግሖ ሕጂ ምድጓሕ ተመፅኡ እታ ኣኽላካ ፅናሕ ኮይ ማለት እዩ። እውን ሕዱር ሳዕቤን ወይ ከዓ ህፁ ሳዕቤን ከተመፅ ማለት እዩ። እቲ ሕዱር ሳዕቤን እቲ ዓንቶ እዩ ዝበልኩ ማለት እዩ። ህፁ ሳዕቤን ከዓ ቀልጢፉ ድጉሕ መሰበለካ ምክንያቱ ሩብ ግፍሕ ሒሉ ስለ ዘሎ ትናትካ ብለን ዓይኒ ቀልጢፉ ብርሃን ልዕሊ ዓቐን ብርሃን ኣትዩሎ ማለት ቁሩብ ግዜ ክትበለካ ነቲ ብርሃን ክትፃወሮ ትኮንካ መጀመርያ ግን ብጣዕሚ ይደጓሓካ ምስ ደጓሓካ ኣብ ውሽጢ ዓይኒ ምንካር ኣብ ውሽጢ እቲ ንሕና ክንሪኦሉ ንኽእል ዝለዓለ ናይ ምርኣይ ዝዕቁነሎ ውሽጢ ረቲና ይጉዳእ ማለት እዩ ክጉዳእ ይጅምር ማለት እዩ ስለዚ ካብ 6500 ከልቪን ንላዕሊ ክጥቀመሉ የብልካን እቲ ብርሃን እውን ከዓ ክለር ቴምፕሬቸር ንብሎ ማለት እዩ ስለዚ እዙ እቲ ዝውዱ ሕጂ ኣብ ክትሪኦ ከለካ ኣብ ዋላ ኣብቲ ኢመጅ ክትሪኦ ከለካ ኣብ 3,000 ከመይ ነይሩ ኣብ 4,500 ትከለር ክትሪኦ ከለካ ፍፁም ኣይደጓሓካን እዩ በቃ ንዓኻስ ደስ ትብለካ ከምዚ ምሻሎ ቀትሪ ኮይኑስ ግን ሰግለለት ዘለዎ ነገር ልክዕ ከምኡ ኮይኑ ንረኣየካ ሕጂ ካብ ፀልማት መፅኢኻ ናብ ሓደ ብርቱዕ ብርሃን ዘለዎ ልሕርኣትኻ እዚ ጎዳ እዩ ይጎዳእካ እዩ ብርቱዕ ብርሃን ናብ ውሽጢ ዓይንኻ ይኣቱ ብኡ መሰረት ከዓኒ ካልእ ደታ ደነ ፀገማት ሕዶር ሕማም ዋላ ትህፁፅ ሕማም ከስዕበልካ ይክእል ማለት እዩ ኣብ ንኣሽቱ እንታይ እዩ እቲ ታ ተፈጥራዊ ለነስ ንብሎ ፅሩ እዩ ሕጂ ቀልጢፉ ብርሃን ድስሕብ እንደገና እታ ብለን ዓይኒ ከዓ ኣብ ቆለዋእ ካብ ቁሩብ ግፍሕ ህብል ሕጂ ብርሃን ንኸኣቱ ቅልጢፍ እዩ ዝኣቱ ማለት ህፁፅ ሳዕብን ኣብ ቀለዊዕ ይረአ እዩ ኣብ ማእኸላይ ዕድመ ዘለዎም ዝሓሸ እዩ ኣብ ዕብይ ዝበለ ዕድመ ዘለዎ ግን ግድን ናይ ቅድሚ ሕጂ ዝፀንሖ ናብነ

0: ሕጂ ከምዚ ኣውትዶር ንብሎ ኣብ ግዳም ስርሑ ሲ ሙሉእ ሙሉእ ኣብ ግዳም ጥራሕ ዝሰርሕ እንድሕር ኮይኑ ብዙሕ ከዓ እዚ ናይ መከላኸሊ ከምዚ ናይ ብሉ ፊልተር ንብሎ ወይ ከዓ ናይ ፀሓይ ብርሃን መከላኸሊ ዘይጥቀምቲ ኮይኑ ግድን ሕዱር ሕማም ኣለዎ። ኣብ ዝብለካ ነገር እቱ ምስ በለ ግን ካብ 6,000 ስኒ ካብ 5,000 ንላዕሊ ከልቪን ክኸውን የብሉ ከምዚኦም ዕበይ ዝበሉ ሰባት እቲ ብርሃን ነዚ ማእኸላይ ዕድመ ዝሓሸ እዩ። ኣብ ንኣሽቱ ከዓ እቲ ዝኸፈ እዩ፣ ኣብ ዓበይቲ ከዓ ዝኸፈ እዩ ማለት እዩ። ሕጂ ኩሉ ግዜ እቲ ሓደ ሕዱር ሕማም ክህልዎ ኢልካ ዝኣመንካ ካብ 5,000 ካልቪን ንላዕሊ ክኸውን የብሉ እቲ ከለር ተምፕራቸር እውን ከዓ እቲ ብርሃን ማለት እዩ። እዚ 5,000 ማለት እንታይ ማለት እዩ? ኩል ማለት እዩ። ከምዚ ማለት ዝሕል ዝበለ ዓይነት ብርሃናዊ ክኸውን ኣለዎ። ስለዚ እቲ ዕድመ ይፈላለዩ እዩ።
1: ዓቐኑ ዝሓለፈ ብርሃን ናብ ዓይንትና ምዝኣቱ ብቕጽበት ዘይምችእነት ይስማዓና እዩ። ብተወሳኺ ቀንዛ ርእሲ፣ ድርቀት ዓይኒ፣ ንዝበኣሰ ጸገማት ጥዕና እውን ክንቃላዕ ንኽእል።
0: ብዓብዩ ትጠንቂ እንታይ እዩ ብርሃን ስኒ ንሓደ ስለምንታይ እዩ ተጠቂሙ ዘሎ? ብኣፍልጦ ድዩ ብዘይ ኣፍልጦ ብዘይ ገደስ ማለት እዩ። ጠንቂ ናይ ብርሃን ዘምፅኦ ፀገማት መወዳእታ ዘይብሉ ዘሎ ሕጂ ኩሉ ግዜ ዓይንኻስ ብጥዕና ክንነብር ኣለዋ ብጥዕና ከምዚ ብሙሉእ ኣካላትካ ብጥዕና ክነብር ዘለዎ ዓይንኻ ከዓ ብጥዕና እንተነራ ትናትካ ምርኣይ ስጋ ብተቅድሜካ ዘሎ ክትነብር ኣለካ ማለት እዩ። እዚ ተኮይኑ ብምንታይ ዳ እዩ ጉዳእ ናይ ምርኣይ ክእላትካስ ብምንታይ እዩ ጉዳእ? ተወሳኺ ካልእ ሕዱር ናይ ኣመጋግባ ካጋል መለ ካልእ እኳ ተወሳኺ ተሎ ወይ ከዓ ሕዱር ሕማም ተለካ ዝተወሳኺ እንተሃለወ እቲ ዝበዝሐ ንኣብነት ካብ 11 ስጋብ 15% እዚ ማለት ሚሊዮን ስኒ ኣብ ዓመት WHO ካብ ደውፅኦ ማለት እዩ ናይ ሓበላ መጥባዕቲ ይገብሩ ማለት እዩ። ካብዚኦም እቶም 20% ብናይ ብሰንኪ ናይ ዘይስሩዕ ኣጠቃቅማ ብርሃን ማለት እዩ ወይን ኣብ ግዳም ስርሖም ምስ ናይ ግዳም ምትእሳር ወይ ከዓ ምስ ዳይረክት ምስ ናይ ፀሓይ ብርሃን ምትእሳር ዘለዎም ዝኾነ መከላኸሊ ኣይጥቀሙን። ንኣብነት እቲ ኣልትራቫይለት ናቱ ኣለዎ ብሉ ላይት ንብሎ ከዓ እቲ ሃይ ማለት ብርቱዕ ዝበለ ወቭ ለንግዝ ዘለዎ ወይ ከዓ እቲ ኢነርጂ ትፅዓት ናቱ ዝበዝሐ እዩ። ንሱ ከዓ ቀጢፉ ጎዳ እዩ ዋላ እኳ ኣካላትና ክኣግቶ እንተፈተነ ድሕሪ ግዜ ግን እቲ ዝብለካ ዘሎ እንዳኣተወ ካልእ ፀገማ ተምፀልካ ማለት እዩ። ስለዚ ንድሕሪ 20 ሚታዊት ብሰንኪ ናይ ብርሃን ዝመፀ ናይ ሓበላ ናይ ከምዚ ኤጅ ሪላትድ ማኩላ ዲጀነሬሽን ማለት በስ ዕድመ ዝረአ ናይ ማኩላ ፀገም ወይ ከዓ ደምፆ ዘሎ ዝኩሉ ለውጢ ብርሃን እዩ ማለት እዩ። ስለዚ ንስኻ ኣብ ትገብሮ ዝኾነ ናይ መዓልታዊ ስራሕኻ ንኣብነት ኮምፒተር ክትጥቀም ትኽእል፣ ቴሌቭዥን ክትጥቀም ትኽእል፣ ኩለን ዘን ስማርት ፎንስ ንብለን ቴሌቭዥን ቲቪ ኩለን ዚአን ትጥቀመለን ኩሉ ካብዘን ዝብለካ ደሎ እዚ ሰማያዊ ብርሃኒ ካብዚ ናይ ዩቪ ላይትን ዝከላኸል ዓይነት ክትገብረሉ ኣለካ። ምክንያቱ ድሕሪ ግዜ ግድን እዚ ሕዱር ዝብሎ ሳዕብን ግድን ክመፀካ እዩ። ሕጂ ካብዚ ክትከላኸል መብዛሕትኡ እዚ ኦፊስ ወርከርስ ንብሎ ወይ ከዓ ኣብ ኦፊስ ዝሰርሕ ምስ ሞባይል ምስ ገለ ምትእሰር ዘለዎ ነገራት እዚ ኩሉ ኩለን ሕጂ እዚ ዲጂታላይዝ ዓለም እቲ ዝኸፈአ እቲ 20% ዝበልናዮ ሜይ ቢ ክውስኽ እዩ ማለት እዩ። ቲ ፀገማ ሲ እንዳወስኸ ይከይድ ምክንያቱ ጠቃቅማና ስለ ተገድ ብዓብዩ ኣብቲ ናይ ስራሕ ሸቐጥ ከዓኒ ንምንታይ ንስኻ ንዓኻ ዝጎዳእካ ነገርሲ ትገብር ንዓኻ ዝጎዳእካ መጀመርያ ኮ ሰብ ነብሱ እዩ ክከላኸል ዘለዎ። ሕጂ ብኣፍልጦ ክትገብሮ ከለኻ ካብ 6,500 ከልቪን ካብኡን ላዕሊ ብርሃን ወይ ከዓ ክለር ተምፕሬቸር ካብኡን ላዕሊ እትገብሮ እንድሕር ኮንካ ሲ ንዓኻ ውዕላ ሓዲሩ እስኻኻ ንነዊሕ ግዜ ክትቕመጥ ዘለኻ ስለዚ እስኻኻ ትብደል በዚ ዝብሎ ዘለኹ ማለት እዩ። ቀልጢፍካ ሓበላ ፀገም ትገብር ቀልጢፍካ ናይ ረቲና ፀገም ትገብር ከምኡ ናይ ዓፅሚ ዓይኒ ኩሉ እዚ ፔኒኩላ ንብሎ ብሰንኪ ናይ ፀሓይ ዝመፅእ ኩሉ ብርሃን በዕሉ እዚ ናይ ካንሰር ናይ ቆርበት ናይ ሸፋሽፍቲ ጉልማሽ ዓይኒ ቆርበት ናይ ካንሰር ዝበሃል ከምዚ በዛልሰል ካርሲኖማ ንብሎ ወይ ከዓ ስኳመሰል ካርሲኖማ ንብሎ እዚኦም ኩሎም ብሰንኪቲ ናይ ብርሃን ዝመፅእ ፀገም እዩ። ብፍላይ ከዓ እቲ ብዙሕ ፀዓት ናይ ዌቭ ሌንግ ፀዓት ዘለዎ ዘምፆ ለውጢ ዘምፆ ፀገማት እዩ። ስለዚ ኣብ ሓደ ናይ ስራሕ ትካል ልክዕ በቲ ኣፍልጦ ብኣፍልጦ ዝተወሳነየ ንሰብ ዘይጎደጉሕ ንዓኻ ዘይደጉሕ ኩሉ ግዜ ዓይንኻ ደሲሐካ ዘቐንዝወካ ወይ ከዓ ርእስኻ ድሕመካ ዘንበዓካ እንድሕር ኮይኑ እቲ ብርሃን ናትካ ልዕሊ ዓቐን ከይደሎ ማለት እዩ።

እዚ ፀገም ገይረልካ ኣሎ ማለት እዩ። ስለዚ እዚ ፀገማት እዚ ብኣፍልጦ እንተኮይኑ እቲ ዝሓሸ እዩ። ኣክንዲ ኩሉ ምስ ካልእ ዘይኮነስ ልክ ምስናኻስ ንዓኻ ጥዕናኻ ማዕርክ እንደይ ሃሳይ ክኸውን ይብሉ ኩሉ ግዜ ንጥዕናኻ ዝሕሉ ነብስኻ ዝሕሉ ንዓይንኻ ናትካ ናይ ምርኣይ ዝሕሉ ክኸውን ኣለዎ ዝብል እምነት እዩ ዘለና።

0: ናተ ብሌን ዓይኒ ብርሃን ብዓቐን ምስ ናትካ ዝኸይድ ብዓቐን እያ ተቕበል። ንኣብነት ኣብ ሓደ ፀልማ ተኣትካ ተለካ ገፊሑ ኣለዎ እቲ ገፊሑ ኣሎ ምክንያቱ ብርቱዕ ብርሃን ክኣቱ ኣለዎ እቲ ዝኾነ ምስሊ ክትርክብ ትኾንካ። ሕጂ ንኣብነት ኣብ ክትግድቅሰሉ ዘለካ ዓይነት ብርሃን፣ ኣብ ትምገበሉ ብርሃን፣ ኣብ ትሰርሓሉ ኩሉ እዚ ንናቱ ዝኽኣለ ኣፍልጠሉ እዩ ማለት እዩ። ኣብ ትሕቲ ኮቦርታ ኣቴኻ ወይ ከዓ መብራህቲ ጥፍእኻ ቴሌቭዥን ምርኣይ ሕጂ እዚ ጉዳኢ እዩ። ምክንያቱ ገፊሑ በቲ ሓደ ኣብ ኣከባቢኻ ከምቲ ኣንቶ ይደልኮ ሜሌኒን ኤንዶ ዶፓሚን ዝበሃሉ ካብ ኣካላትካ ዝፈርዩ ነገራት ንክድቅስ ሓስቡ ንድሕር ኣለዉ ኮይኖም እስኻ ሕጂ እቲ መብራህቲ ትጥቀም ተለኻ ሓደ ኣብ ጥዕናኻ ፀገም ኣምፃልካ እዩ ብዓብዩ ኣብ ጥዕናኻ። ካልኣይ ከዓኒ ብርቱዕ ብርሃን ናብ ውሽጢ ዓይንኻ ኣትሎ። ስለዚ እታ ንፀላእ ዘለና ከዓ ንሕና ይኮና ንግዲና እያ ዘለና በዓልና ኢና ንሕና ነምፅኦ ዘለና ኣካላትና ገፊሑ ከሎ እቲ ብለን ዓይኒ ብርቱዕ ብርሃን ምስ ተጠቀምና ፀልማት ጌርና ኣብ ብርሃን ምጠቀምና ብርሃን ኣትዩ ኣብ ውሽጢና ድሕ ኣብ ሓፂር ግዜ ማለት እዩ እቲ ሕዱሩን ህፁፅ ሳዕብን ዝበሃል ዘምፅእ ጠንቂ ይኸውን ማለት እዩ። ስለዚ ከነወግዶ ዝግባአና ነገራት ብዙሕ ንዓይንና ጥዕና ዝኾኑ እዝብለካ እዩ። ንኣብነት ልክ እቲ ትሪዮ ነገራት ሲ ምስቲ መብዛሕትኡ ኩሉ ግዜ ናና መሰረት እቲ መዓልታዊ ማለት እ መዓልቲ ዘላ ፀሓይ ካብኡ ዝበርትዕ ክኸውን ይብሉ እቲ ዝበርትዕ ፀሓይ ፋዱስ እንተኮይኑ ካብኡ ዝበርትዕ ክኸውን ይብሉ። ንኣብነት ንምንታይ ድና መከላኸሊ ፀሓይ ንጥቀም ካብ ሰዓት 6ዱሽተ ወይ ከዓ ካብ ሰዓት 1ሰርተ ስጋብ ሰዓት 4ርባዕተስ ናይ ፀሓይ መከላኸሊ ክንገብር ኣለና እቲ ዝበርትዐሉ ነገራት። ሕጂ ብርቱዕ ከዓ ንሕና ንጥቀም ኣለና ዲጂታል ኣይ ዝኾነ መከላኸሊ ካ ንጥቀም ኒና ዘለና እዚ ንባዕሉ ሓደ ዓብ ፀገም እዩ። ስለዚ እቲ ኣካላትና ክድቅስ እንዳደለየስ ንሕና ግን ከይፈተና ኣለርት ንገብሮ ኣለና ማለት ሲ ነባራብሮ ኣለና ርኢና ብሉ ላይት ዝበሃል እዚ ሓደገኛ ዝኾነ ነገር ማለት እዩ። ስለዚ ኣብ ግዜ ፀልማት ወይ ከዓ ኣብ ትሕቲ ኮቦርታ ኮንካ ወይ ከዓ ቴሌቭዥን ኣጥፍእኻ መብራህቲ ምርኣይ እዚ ክውገድ ዘሎ ወይ ከዓ ላፕቶፕ ኩሉ ክውገድ ኣሎ ብርሃን ኩሉ እቲ ከባቢኻ ምስኡ ምስ ጠናኻ ዘይኮኑ ምክንያቱ ምሕሳይ ተጀሚሩ ጠንቂ ጀሚሩ ኣሎ ማለት እዩ። ዓይና ክትሓሲ ቀንዛ ርእሲ ካልእ ዘይተርዳእካ እሳይ ርዳእካ ናይ ከምኡ ምዃኑ እዚታት ተጀሚርካ ይብርታ ኣሎ ማለት እዩ። ስዑ ድሕሪ ግዜ ቀልጢፍካ ስኻ እቲ ናይ ዕረት መንገዲ ብሰንኪ እዚ ናይ ዕድመ ዝመፅእ ናይ መትናዊ ዓይኒ ድመፅእ ፀገም ንስኻ ቀልጢፍካ ተጠቀቀ ማለት እዩ።
1: ከምቲ ብግዜ ቀትሪ ብሓካይም ካብ ናይ ፀሓይ ብርሃን ክንከላኸል ዝሕብረና ኣብ ግዜ ምሸት እውን እንተኾነ ካብ ሰማያዊ ብርሃን ክከላኸል ዝኽእል ኣዝዩ ውፅኢታዊ ዝኾነ መነፅር ዓይኒ ከነዘውትር እዩ ዝምከር።
0: ሕራይ እጂ እቲ መብዛሕትኡ እዚ ብሉ ላይት ንብሎ ወይ ከዓ ነዚ ሰማያዊ መብራህቲ ዝበሃል መብዛሕትኡ ግዜ ሱ እዚ እንታይ ሱ እቲ ኢነርጂናቱ ድበስዕ ድበርትዕ እዩ። ድበርትዕ ኢነርጂ ንድሕር ኣለዎ ከዓኒ ንውሽጢ ኣካላትና ኣትዩ እቲ ዝሃስየና ክእሱ እዩ። ፎክስ ዝበለ ኢነርጂ ከም በዓል እዚ ቀይሕ ብጫ ኦራንጂ ዓይነት ተኮይኖም ግን ትዳሓሸ እዩ። ስለዚ ሕጂ መብዛሕትኡ ግዜ ዋላ ንሕና ንእዝዞ ንኣብነት እዚ ብሉ ፊልተር ዝበሃል ዳብሳክተ ዝተወንካስ ብሉ ፊልተር ዘለዎ ነቲ ብሉስ ዘውፅእ ምክንያቱ ብሉ ፊልተርኒ ዩቪ ላይትኒ እዚኦም ንኣካላትና ጎዳኢት ኢልና ንኣምን። ስለዚ መብዛሕትኡ ግዜ እዚ ብሉ ዓይነት ሕብርታት መብዛሕትኡ ግዜ ጎዳኢ ምኳኑ ዝበዝሐ ፀዓት ዘለዎ እዩ ንዓይንና ካብ ጎዳኢ ስለ ዝኾነ እዚ ዓይነት ኣጠቃቅማ ኣብ ነውሰካፍ ክስታይና ክንጥቀም የብልና። እንታይ ደኣ እቲ ዝሓሸ ኸማ ናብ ሬድ ወይ ከዓ የሎ ወይ ከዓ ናብ ገፁ ንጥቀመሉ እቲ ዝሓሸ እዩ ማለት እዩ። ስለዚ ብሉ ክንጥቀም የብልናን ብሉ ላይት ኩሉ ግዜ ፊልተር ክንገብሮ ኣለና ክንዓክቶ ኣለና። እቲ ካልእ እዚ ሓሸ ናብ በዓል ሬድ የሎ ገፅና ክተተጠቀምና እቲ ዝሓሸ ሕብሪ ክኸውን ማለት እዩ።

መደብ ናትራን ቀዳም ሓደ ንሓሰ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ ድግማ ሓሙስ 6 ንሓሰ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን

0: መደምና ትራን ኣብ ስሙን እዙ ንኡስ መደብ ዓለም ስነጥበብ ብዛዕባ ጉዕዞ 85 ዓመት ናይ ኤርትራ ኣብ ሓንቲ ቕብኣ ንዘዳለወ መንእሰይ ዘላለዩ ይኸውን። ብኸመይ መንገዲ ኣብዞም ዓመታት ዝተፈፀሙ ፍጻሜታት ከስፍርን እኹል ሓበሬታ ክረክብን እውን ዝወሰደሉ ግዜን ካልእን ዝፈተሸ እዩ።
1: እቲ ሓሳብ መበገሲታ ካብ 10 ናቕፋ ደላ ካብታ ባጢራ 10 ናቕፋ ደላ ያ ወጫታ ባቡር
0: ነዚ ንምክትታል ኣብ ሰዓትና ይኹን ምረኸብና ሙራብ ባሸርባ ባህላዊ መግቢ ብሄረናራ ኮይኑ ብፍላይ ድማ ንመርዓውቲ ቅድሚ ቁርሲ ዝውሃብ እዩ።
2: እዚ ከምዚ ገርና ካብቲ ሕሩጭ መሳብሰልና እዚኣ ቴን ትበሃል እዚኣ መትሓዚና እጂ ቴን ማለት ከዓ ናይትያ ፃሕሊ ማለት እያ ናይታ ሸርበ ንሰርሓላ ኣብኡ ዝኣቱ ቀመማት ከዓ ጠስሚ ንእትዎ ሽኮር ከዓ ንገብረሉ ኣብ ጨው ነገርና ንክልተ ሰሙን ነትዮም መርዓውቲ ከምዚኣ ገርና ኢና ነስትዮም ማለት እዩ።
0: ዘዋሪት ካሜራና ናይ ሰሙን እዚ እውን ኣገባ ኣሰራርሓ ናይዚ ባህላዊ መግቢ ዘላል ትሕዝቶ ክተቕርባልና እያ። ብተወሳኺ ካልኦት መደባት እውን ኣለውና። ተኸታተሊት ፊልም ሳውን መበል 25 ክፋል እውን ካብ መደባትና ዝተፈላለዩ ዜማታትን ንዓኹም የዛንዩ ዝበልናዮም ቪድዮታትን ካብ መደብናትና ንሰሙን እዚኦም እሞ ንኽትከታተሉ ብኽብሪ ንዕድም።

መደብ ናትራን ቀዳም ሓደ ንሓሰ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ ድግማ ሓሙስ 6 ንሓሰ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

ሒሉ ንሎሚ 31 ሓምለ ዝተዳለወ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ ፊልሞን ዞምየ ንምክታልኩም ብክብሪ እናዓደምኩ ብቅንዲ ርእሰ ዜና ፍላም ጨንፈር ትምህርቲ ዞባ ጋሽባርካ ንኣብነታውያን መምሃራን ደቂ ኣንስትዮ ሸሊሞ ኣብ ዞባ ማእከል ካልኣይ ብሪ ኣባላት 30

0: مستحبيرهم. ኣብ ፓኪስታን ብዝተኻየደ መጥቃዕቲ ብውሕዱ 18 ኣባላት ፖሊስ ከም ተቐትሉ ተቓሊሑ። ዝርዝር ዜና። ጨንፈር ትምህርቲ ዞባ ጋሽባርካ ምስ ናይ ስራሕ መሻርክቱ ብምውሃድ ኣብ ዝተፈላለየ ከባቢታት ካብ 10 ክሳብ 32 ዓመታት ኣገልግሎት ንዝህባ ዘለዋ ኣብነታውያን መምሃራን ደቂ ኣንስትዮ ሸሊሙ። ብ30 ሓምለ ኣብ ኣሕዳሪት ቤት ትምህርቲ ጎኘ ብዝተኻየደ ስነ ስርዓት ሓላፊ ጨንፈር ትምህርቲ መምር ያሲን መሓመድ ዕላማ ናይቲ መደብ ነተን ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ዝተዋፈራ መምሃራን ደቂ ኣንስትዮ ብምትብባዕ ኣብ ካልኦት መምሃራን እወታዊ ፅልዋ ንምፍጣር ከም ዝኾነ ገሊፆም። ዶክተር ሓሊማ መሓመድ ብወገና ኣቐዲሙ ንተምሃሮ ደቂ ኣንስትዮ ንምትብባዕን ተሳታፍነት ኣብ ማእዲ ትምህርቲ ንምዕባይን ዝዓለመ መደብ ብደረጃ ሚኒስትሪ ትምህርቲ ብፍላይ ኣብ ዞባታት ዓንሰባ ጋሽዋርካ ከምኡውን ሰሜናውን ደቡባውን ቀይሕ ባሕሪ ክውሰድ ምፅንሑን እወታዊ ፅልዋ ከም ዝነበሮም ብምጥቃስ እዚ ብጨንፈር ትምህርቲ ዞባ ጋሽዋርካ ተወሲዱ ዘሎ ተበግሶ ንሽልማት ንዝበቕዓ መምሃራን ረዚን ሓላፍነት ዘሰክምን ዓፀፋ ክፅዕራ ዘተባብዕን ብምዃኑ ተወሰኽቲ መምዘኒታት ኣማሊኡ ክሰፍሕ ተላብያ። ንኣብነታውያን ምትብባዕ ናይ ስራሕ ወኒ ዘበርኽን ቅዱስ ቅንእ ዘሕድርን ኣገዳሲ መደብ ምዃኑ ዝጠቐሰ ማሕዳር ዞባ ጋሽዋርካ ኣምባሳደር ማሕሙድ ዓሊ ሕሩይ ድማ ኣብዚ ፈላሚ መድረኽ ዝተሓርያ ደቂ ኣንስትዮ መምሃራን እቲ ዝረኸብኦ ኣፍልጦን ሽልማትን ናይ መወዳእታ ናይ ኣበርክቶም ብቕዓትን ብራኸ ከም ዘይኮነ ተገንዚበን ዓፀፋ ክሰርሓን ክብርታት ምምህርና ናብ ናእሽቲ ወለዶታት ኣብ ምትሕላፍ ኣበርቲዐን ክፅዕራና ተሓሳሲቦም። ኣብ ዞባ ጋሽባርካ 41 ሚእታዊት ደቂ ኣንስትዮ ዝርከብኦም 7412 መምሃራን ከም ዘለው ሰነዳት ጨንፈር ትምህርቲ የነፅር። ቀዳማይ እብሪ ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ዞባ ማእከል ናይ 12 ኣካደሚያዊ ትምህርቶም ንምዝዛምን ሃገራዊ ጉቦኦም ንምፍጻምን ብ27 ሓምለ ናብ ሰዋ ምብራዶም ዝፍለጥ እዮም። ካልኣይ እብሪ ድማ ሎም ስዒቦም ኣለዉ። ወኪል ኤርና ቤቴል ሰሎሙን ብዛዕባ ዝፀብጸብ ኣለዋ።
1: ብሃገራዊ ክብርታት እናኸስኮሰት ኣሽሓት ዋሕስ ሃገር ዝኾኑ መንእስያት ዘፍርየት ማእከልያ ሳዋ ኣብ ሃገራዊ ድሕነትን ልምዓታዊ መደባትን ሃገር እጃሞም ዘበርክቱ መንእስያት እናተቐበለት ድሮ 39 ዙርያታት በፂሓ ትርከብ። ተምሃሮ ካልኣይ ደረጃ ዞባ ማእከል እውን ናይ ካልኣይ እብረ ምድላዋ ተማ ፃፊፎም ሎሚ ይብገሱ ኣለዉ። ኣብ ዞባ ማእከል ካልኣይ እብረ ናይቶም ኣብ ዓመተ ትምህርቲ 2026-2027 ኣብ ቤት ትምህርቲ ዋርሳ ይከኣሎ ዝፅንበሩን ኣብ መበል 39 ዙርያ ሃገራዊ ኣገልግሎት ግብኦም ዝፍፅሙን ተምሃሮ 11 ክፍሊ ሎሚ ዓርቢ 31 ሓምለ ናብ ሳዋ ወሪዶም። እዞም ክካብ ቤት ትምህርቶም ዝተበገሱ ተምሃሮ ናይ 9 ኣብያተ ትምህርቲ ምቕፅልታ ናይቶም ብ27 ሓምለ ኣብ ቀዳማይ እብረ ዝወረዱ ተምሃሮ 13 ኣብያተ ትምህርቲ እዮም። ኤሪና ዝተወከሰቶም መምሃራን ተምሃሮ ንዓመት መመላእታ ኩልንትናዊ ምድላዋት ክካይዱ ምፅንሖም ብምጥቃስ ንድርብ ዕማም ናብ ሳዋ ይወርዱ ብምህላዎም ኣብ ሸቶኦም ኣተኪሮም ክሰርሑ ተማሕፂኖም። ኣብ ፖሊስ ትራፊክ ዞባ ማእከል ሓላፊ ምቁፅፃርን ምቕፃዕትን ኣቶ ኢሳቅ ያቆብ ካብ ምፅዓን ንብረት ኣትሒዞም ግቡእ ቁፅፅራዊ ስራሓት ከም ተኸየደ ብምሕባር ሳዋ ክሳብ ዝኣትዉ ብኣባላት ፖሊስ ትራፊክ ዞባታት ዓንሰባን ጋሽባርካን ከም ዝስነዩ ገሊፁ። ሓላፊ ምውፋር ኩባናይ መጓዓዝያ ሓራት ኣቶ ኣብርሃም ፍስሃ ገርግሽ ድማ ንተምሃሮ ዝተዳለዋ ኣውቶቡሳት ቴክኒካዊ ብቕዓተን ንምርግጋፅ ኣቐዲሙ ምርምራት ከም ተኻየደለንን ኣብ መንገዲ ክጋጥም ንዝኽእል ዝኾነ ፀገም ንምፍታሕ ድማ ቴክኒሽናትን ተወሰኽቲ ኣውቶቡሳትን ሓቢሮም ምስኦም ከም ተጓዕዙ ኣፍሊጡ። ኣብ ክልተ እብረ ዝወረዱ ተምሃሮ ካልኣይ ደረጃ ኣብያተ ትምህርቲ ዞባ ማእከል 4803 ደቂ ኣንስትዮ ዝርከቦም 8548 ምዃኖም ካብ ጨንፈር ትምህርቲ ዝተረኽበ ሓበሬታ የነፅር። ተምሃሮ ዞባታት ሰሜናውን ደቡባውን ቀይሕ ባሕሪ ደቡብ ጋሽዋርካን ዓንሰባ ኣቐዲቦም ከም ዝወረዱ ዝፍለጥ እዩ።
2: ሳዋ ኩልንትናዊ ዕቤት ዝምዝገበላ ሰፈር ሓድነትን መትከልን ሰፈር ፍቕርን ምክብባርን ሰፈር ርእሰ ምኽኣልን ንፁር ዕላማን እያ። ብዓብኡ ድማ መስመር ፅንዕ ወለዶ እያ። ንኩሎም ኣባላት 39 ዙርያ ዓወት ዝመልኦ ዓመት ክኾነሎም ንትምነ። ምስ ኣላይ ዮሃንስ መብራህቱ ቤትኤል ሰሎሙነ ካብ ኣገልግሎት ዜና ዞባ ማእከል።
0: ኣብ ንዞባ ሓጋዝ ምምሕዳር ከባቢ ኣሸራ ሽግር ፅሩይ ስተማይ ነበርቲ ሰቋር ንምፍታሕ ሓያል ፃዕሪ ይካየድ ከም ዘሎ ሓላፊ ጨንፈር ማይ ዞባ ዓንሰባ ኣቶ ዘርአ ወልደ ትንሳኤ ሓቢሩ። ነይሪ ናብ ዝሃቦ ሓበሬታ ኣቶ ዘርአ እቲ ከባቢ እኹል ምንጭታት ማይ ስለ ዘይብሉ ነበርቲ ርሑቕ ተጓዒዞም ፅሬቱ ዘይተሓለወ ማይ ክጥቀሙ ምፅንሖም ብምጥቃስ እቲ ብምውሃድ ምምሕዳር ዞባ ዓንሰባ ዝካየድ ዘሎ ፕሮጀክት ነዚ ዘቃልል ከም ዝኾነ ገሊፁ። ህዝቢ ዝገብሮ ዘሎ ጉልበታ እውን ገንዘብ

0: ዘባውን ኣበርክቶ ብምስጋን እቲ ፕሮጀክት ምስ ተዛዘመት ልዕሊ 100 ስድራ ቤታት ተጠቀምቲ ከም ዝኾነ ኣረዲ እዩ ነበርቲ ብወገኖም ዝስተማይ ንምርካብ ንዘሕለፎ ከቢድ ፀገም ብምጥቃስ እቲ ፕሮጀክት ብዝሓፀረ እዋን ንክዛዘም ኣበርቲዖም ይሰርሑ ከም ዘለዎ ሓቢሮም እዚ ከምዚ ኢሉ እንከሎ ሽግር ፅሩይ ስተማይ ነበርቲ በጉን ሓሻይን ንምፍታሕ እውን መደብ ተታሒዙ ከም ዘሎ ካብ ጨንፈር ማይ ዞባ ዓንሰባ ዝተረኸበ ሓበሬታ የነፅር ኣብ ንኡስ ዞባ ዓዲ ቀይሕ መደበር ፈልሲ ሩባቡር ዘድሊ መጠንን ዓይነትን ዝትከል ፈልስታት ብምድላው ኣብ መደባት ምግራብ ዓብ ዝተዋፅኦ ትገብር ኣላ ወኪል ኤርና ሚልዮን ኣፈወርቂ ንዘዳልወቶ ፀብጻብ ዳናይት ገብሪ ሂወት ከተቕርቦ እያ
1: ኣብ ንኡስ ዞባ ዓዲ ቀይሕ እትርከብ መደበር ፈልሲ ሩባቡር ኣብ ወቅቲ ክራማ ዝካየድ መደባት ምግራብን ዳግመ ምግራብን ንምሕያል ዓብ ኣስተዋፅኦ ትገብር ከም ዘላ ተሓቢሮም እታ መደበር ሎሚ ዓመት ልዕሊ 220,000 ፈልስታትን 10 ዓይነታት መቦቆላውያንን ዘይመቦቆላውያንን ኣግራብ ኣዳልያ ከም ዘላ ዝገለፀ ክኢላ ሃብቲ ገረብ ኣቶ ኣሕመድ ሱሌማን ብወፍሪ ክረምታዊ ልማዓት ተምሃሮ ብምምሕዳራት ከባብን ውልቀ ገረብትን ከምኡ ውን ኣብ መንበሪ ኣባይቲ ናይ እምነት ቦታታት መንግስታውያንን ዘይመንግስታውያንን ትካላት ኣብ ዝተፀንዐ ቦታታት ክትከል ምዃኑ ኣብሪሁ ዓመት መፀእ ዝትከል ፈልስታት ሳላ ዝግበረሉ ፅዑቅ ሓለዋን ምክንኸንን ኣብ ፅቡቅ ደረጃ ከም ዝርከብ ዝጠቐሰ ኣቶ ኣሕመድ ሃብቲ ገረብ ንዘብርሱ ዝግበር ምቁፅፃርን ዝብየን መቕፃዕትን እውን ዝምስገን ውፅኢት ይርከቦ ከም ዘሎ ገሊፁ ክኢላ ምግራብን ተቆፃፃሪ መደበር ፈልሲ ሩባቡርን መንእሰይ ሮቤ ሳዕረ ብግድኡ ብደረጃ ዓድታትን ውልቀ ገረብትን ዝትከል ፈልስታት እቲ ዝድለ ውፅኢት ክህብ ብዝግበረሉ ግቡእ ምክትታል ካብቲ ካልእ ኣብ ዝሓሸ ኩነታትን ደረጃ ምዕባልን ከም ዝርከብ ሓቢሩ ኣካይድትታ መደበር ፈልሲ ወይዘሮ ዘውዲ ተክሊ ድማ ተጠቀምቲ ካብ ምውሳድ ፈልስታት ክሳብ ምትካልን ምክትታልን ዕቱባት ክኾኑ ተማሕፂና ሎም ዓመት ኣብ መደበር ፈልሲ ሩባቡር ተዳልዩ ዘሎ ፈልስታት ኒም ሉሲንያ ታህሰስ ቀይሕን ፃዕዳን ቀላሚጦስ ዒቃ ግራዋ በርበረ ፀሊምን ካልእን የጠቓልን
0: ተሰነይ ንመንእስያ ሰራሕተኛታት መንግስትን ኣባላት ሓይልታት ምክልኻልን ብ27 ሓምለ ናይ ምሕደራ ስልጠና ተዋሂቡ ዕላማት ስልጠና ብቕዓቶም ብምብራኻብ ትካላቶም ኣብነት ውፉይ ስራሕ ብምዃን መሪሕ ትራ ክፀወቱ ምዃኑ ፀሓፍ ህግደፋ ብንኡስ ዞባ ተሰነይ ኣቶ ዓብደልሓሚድ እስማዒል ገሊፁ ነቲ ስልጠና ዝሃበ መምር መሓመድ ጅምዕ መንእስያት ንፁር ዕላማ ፃዕርን እምነትን ኣወሃሂዶም ኣብ ትግባረ መደባት ስራሕን ምሕደራ ግዜን ዕቱባት ክኾኑ ዘኻኺሩ ተሳትፍቲ ኣብ ዝሃበዎ ርእቶ ኣብ ዝተፈላለዩ ኣብያተ ፅሕፈት ተመዲቦም ዝነጥፉ ዘለዉ ሰራሕተኛታት ግቡእ ህዝባዊ ኣገልግሎት ክህቡ ዘይግነታዊ ሓላፍነት ከም ዘለዎም ብምሕባር ዝረአ ጉድለታት ኣብ ምእራምን ፀገማት ኣብ ምፍታሕን ብኣርኣይነት ክሰርሑ ተላብዮም ዝስዕብ ዜናታት ሃገራት ወፃኢ ኩራት ተዓዘብትና ንምክታልኩም ደጊምና ብክብሪ ንዕደም ዜና ወፃኢ ኣሜሪካን እስራኤልን ኣብ ልዕሊ ኢራን ወተሃደራዊ ወፍሪ ድሕሪ ምብጋሰን ብዝሰዓበ ናህር ዋጋ ነዳዲ ዝተወሰነ ኩባንያታት ነዳዲ ገዚፍ ማክሰብ ከም ዝኸዕበታ ፀብፀባት ሓቢሮም ብሪጣናዊ ኩባንያ ነዳዲ ሸል ኣብ ካልኣይ ርባዕ ናይ 226 ጥራያስታት 10 ቢልዮን ዶላር መክሰብ ከም ዝረኸበ ምስ ናይ ዝሓለፈ ዓመት ተመሳሳሊ ዋርሒ ክነፃፅር ከሎ ድማ ብልዕሊ ዕፅፊ ከም ዝዓበየ ተገሊጹ እቲ ኩባንያ ካብ ወርሒ መያዝያ ክሳብ ወርሒ ሰነብ ዝነበረ እዋን እዩ ነዚ ገዚፍ መክሰብ ከም ዝረኸበ ዝሕብር ዘሎ ኩባንያ ሸል ጥራይ ዘይኮነ ካልኦት ብርክ ዝበላ ኩባንያታት ነዳዲ እውን ኣብ ዝሓለፈ ዓመታት ክረኽቦ ካብ ፀንሓ መክሰብ ዝዓበየ ከም ዝኸዕበታ ይግለጽ ቅድሚ ኩናት ኢራን ዋጋ ነዳዲ ብደረጃ ዓለም ኣስታት 73 ዶላር ንበርሚል ዝነበረ እቲ ኩናት ድሕሪ ምውልዑ ክሳብ 120 ዶላር ንበርሚል ከም ዝደየበ ፀብፀባት ይረድቡ ይኹን እምበር እቲ ኩናት ኣብ ዞባ ማእከላዊ ምብራቅ ልዕሊ ዝርከባ ሓያሎ ትካላት ነዳዲ ዕንወት ስለ ዘውረደ በት ሓደ ኣብ ማያዊ ምስምራት ንግዲ ፀጥታዊ ፀገማት ስለ ዘሰዓበ ድማ በት ካልእ ሓያሎ ኩባንያታት ነዳዲ ክሳራ ከም ዘጋጠመ ይጥቀስ ብደረጃ ዓለም ክረአ ከሎ ቅልውላዊ ዞባ ማእከላዊ ምብራቅ ቁጠባዊ ክሳራታቱ ብቐሊል ከም ዘይጥመት ክኢላታት ይገልፁ ኣብ ጀርመን ኣብ 226 ምስ ቁትር ዋዕቢ ዝተኣሳሰረ ሕማማት ልዕሊ 98 ሰባት ከም ዝሞቱ ፀብፀባት ሓቢሮም እቲ ኣሃዝ ድሕሪ 216 ኣብ ጀርመን ካብ ዝሰዓበ ምስቲ ሕማቕ ኩነታት ኣየር ብዝተሓዝ ሰብኣዊ ክሳራታት እቲ ዝለዓለ ምዃኑ ተገሊጹ ኣሎ። እዚ ከምዚ ኢሉ እንከሎ በቲ ክስተት 13 ኣሸሓት ኣብ ሕክምና ተዓቒቦም ብምህላዎም ቁፅሪ ግዳያት ክውስኽ ከም ዝኽእል ግምታት ኣሎ። ኣብዚ እዋን እዚ ኣብ ሰፊሕ ክፋል ጀርመን መጠን ዋዒ ኣስታት 4 ዲግሪ ሰንቲግሬድ በፂሑ ከም ዘሎ፣ እዚ ድማ ኣብ ውሽጢ 10 ዓመታት ኣብቲ ሃገር ካብ ዝተመዝገበ እቲ ዝለዓለ ምዃኑ ይጥቀስ። ኣብ ጀርመን ጥራይ ዘይኮነ ኢጣልያ፣ ስፓኛ፣ ፈረንሳን ግሪክን ኣብ ዝርከበአን ሓያሉ ሃገራት ኤውሮጳ እውን ተመሳሳሊ ኩነታት ኣየር ተኸሲቱ ከም ዘሎ ይፍለጥ። ኣብ ሓያሉ ሃገራት ናይቲ ኣህጉር ተኸሲቱ ዘሎ ሓደጋታት ባርዕ መሮር ሳዕቤናት ክትር ዋዒ ምዃኑ ክኢላታት ይገልጹ። ኣብ ፓኪስታን ትማሊ 30 ሓምለ ዛጊት መንነቶም ዘይተፈልጠ ዕጡቃት ኣብ ነቕጣ ፖሊስ ብዘካየዶም መጥቃዕቲ ብውሕድ 18 ኣባላት ፖሊስ ከም ተቐትሉ ማዕከናት ዜና ቃሊሐን። በቲ ኣብ ሰሜናዊ ምዕራብ ፓኪስታን ዝተፈፀመ መጥቃዕቲ ዓሰርተታት ካልኦት ከም ዝቆሰሉ እውን ሰብ መዚ ፀጥታት ሃገር ሓቢሮም። ፓኪስታን በቲ መጥቃዕትን ኣፍጋኒስታን ክትከስስ ከላ ኣፍጋኒስታን ግን ኣሉታዊ ምላሽ ሂባትሉላ። እቲ መጥቃዕቲ ኣብ መንጎ ክልቲኦም ጎረባብቲ ሃገራት ንዝፀንሐ ወተሃደራዊ ወጥሪ መሊሱ ከም ዘኽርሮ ይእመት። ፓኪስታን ካብ ኣፍጋኒስታን ሰሊኾም ዝኣት ሽበራውያን ዕጡቃት ፀጥታዊ ስጋኣት ከም ዝፈጥሩላ ብምክሳስ ኣብ ልዕሊ ዕላማታት ኣፍጋኒስታን ተደጋጋሚ መጥቃዕትታት ከተካይድ ምፅንሓ ይፍለጥ። ነቲ ክስ ዝነፀገት ኣፍጋኒስታን እውን ናይ መልሲ ግብሪ መጥቃዕትታት ከተካይድ ከም ዝፀንሐ ፀብፀባት የረድቡ። ኣብዚ ዓመት እዚ ኣብ መንጎ ሰራዊት ክልቲአን ሃገራት ብዝተካየደ ምልዋጥ መጥቃዕትታት ካብ ክልቲኡ ወገን ልዕሊ 600 ሰባት ከም ተቐትሉ እዩ ዝጥቀስ። ህዝባዊት ሪፐብሊክ ቻይናን ታይላንድን ዝመፅእ ወርሒ ንሓሲ ዓመታዊ ሓባራዊ ልምምድ ሓይሊ ኣየር ክካይዳ ምዃነን ሓቢራን። ዕላማ ናይዚ ኣብ ግዝኣት ታይላንድ ዝካየድ ልምምድ ወተሃደራዊ ዝምድነአን ብምድንፋዕ ዞባዊ ፀጥታ ንምውሓስ ምዃኑ ገሊፀን። ኣብዚ ንመዓልታት ዝቕፅል ልምምድ ካብ ክልቲአን ሃገራት ዝተዋፀአ ነፈርቲ ኩናት ኣሸሓት ወተሃደራትን ካልእ ኣፅዋርን ከም ዝሳተፍ ተፈሊጡ ኣሎ። እዚ ናይ ሎም ዓመት ልምምድ ንታሽዓይ ዓመቱ ይካየድ ከም ዘሎ ፀብጻባት ይጠቕሱ። ኣብ 1980ታት ዝተኸተመ ወተሃደራዊ ዝምድና ቻይናን ታይላንድን ፅቡቕ ገስጋስ የመስግብ ከም ዘሎ እዩ ዝግለጽ።

ቅድሚ ሳልስቲ ኣብ ጃፓን ብዝተኸስተ ሓደጋ ምንቅጥቃጥ ምድሪ ናይ ዝሞቱ ሰባት ቁፅሪ ልዕሊ 30 ከም ዝበፅሐ ሰብ መዚ ስርሒት ምድሓን ሂወት ሃገር ሓቢሮም ብፍርሳራስ ህንፃታት ዝተደብዩ ጉዳያት ከም ዘለዉ ዝተቐስቶም ሰብ መዚ እቲ ኣሃዝ መሊሶ ክውሰኽ ከም ዝኽእል ኣሚቶም ኣለዉ በቲ 7.1 ሪክተር ዝተዓቀነ ብ28 ሓምለ ዘጋጠመ ምንቅጥቃጥ ምድሪ ኣብ ትሕቲ ቅርፂ ብሓፈሻ ኣብ መንበር ኣባይቲ ድማ ብፍላይ ከቢድ ዕንወት ከም ዝወረደ እዩ ዝግለፅ ዘሎ ድሕሪ ተቐዳማይ ሓደጋ ዝሰዓበ ልዕሊ 100 ድሕረ ምንቅጥቃጣት ንሰርሒት ምድሓን ሂወት ብምስንኻል ጠንቂ ተወሳኺ ክሳራታት ከም ዝኾነ እዩ ዝሕበር መንግስቲ ጃፓን ኣብታ ሕልፊ ካልእ ከባቢታት ዝተሃስየት ደሴታዊት ከተማ ኩማሞቶ ህፁፅ ናይ እዋን ሓደጋ ድንጋጌ ኣዊጅ ኣሎ ዜና ንምዝዛም ኣርእስታቱ ክደግመልኩም ጨንፈር ትምህርቲ ዞባ ጋሽባርካ ንኣብነታውያን መምሃራን ደቂ ኣንስትዮ ሸሊሙ ኣብ ዞባ ማእከል ካልኣይ እብሪ ኣባላት 39 ዙርያ ሃገራዊ ኣገልግሎት ናብ ሳዋ ወሪዶ ኣብ ንዞባ ሓጋዝ ሽግር ፅሩይ ስተማይ ነበርቲ ሰቋር ንምፍታሕ ፃዕርታት ይካየድ ኣሎ ዝተወሰና ኩባንያታት ነዳዲ ዓለምና ብዝሰዓበ ናህር ዋጋ ገዚፍ መክሰብ ከም ዘኸዕበታ ተገሊጹ ኣብ ጀርመን ምስ ፍቱር ዋዕቢ ዝተኣሳሰረ ሕማማት ልዕሊ 9800 ሰባት ከም ዝሞቱ ተሓቢሩ ኣብ ፓኪስታን ብዝተኻየደ መጥቃዕቲ ብውሕዱ 18 ኣባላት ፖሊስ ከም ተቐትሉ ተቓሊሑ ነሳዕቲ ዝተዳለወ ዜናታት ተዛዚሙ ኣሎ ምስ ተረፉ መድባትና ንሓድገኩም ብወገነይ ሰላም ዓልቲ እዩ

0: ሰላም ከመይ ፅኒሕኩም ክቡራትን ክቡራን ተኸታተልቲ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ዘለኹ ሮቤል በረኸት እየ ንምክታልኩም ብክብሪ ዕድም። ፌደሬሽን ውድድራት ቸዝ ኣብዛ ወርሒ ከካይዶም ፅንሐ ሰፊሕ ውድድራት ዛዚሞም።
1: ፌደሬሽን ቸዝ ዞባ ማእከል ስፖርት ቸዝ ኣብ መላ ሕብረተሰብናን ብፍላይ ድማ ኣብ ዞባ ማእከል ንምዝርጋሕ ብዙሕ ፃዕርታት ከካየድ ከም ዝፀንሐ ዝፍለጥ እዮም። ምስ ጨንፈር ስፖርት ዞባ ማእከልን ጨንፈር ሚኒስትር ትምህርቲ ዞባ ማእከልን ዝተዋህደ ክሳብ ደረጃ ንኡሳን ዞባታት ወሪዱ ካብ መባእታ ክሳብ 11 ክፍሊ ካልኣይ ደረጃ ቤት ትምህርቲ ዝርከቡ ተምሃሮ ዘሳተፈ ክልተ ዓበይቲ ውርድራት ኣካይድሎም። ኣብቲ ካብ ዕለት 13 ክሳብ 29 ወርሒ 7/2026 ኣብ ካልኣይ ደረጃ ቤት ትምህርቲ ቀይሕ ባሕርን ኣብ ቅፅሪ ኒያላ ሆቴልን ክካየድ ፀንሐ ውርድራት እምበኣር ንስዕ ውፅኢት ኣመዝጊብሎም። 9 ዙርያታት ዝሓቐፈ ኣብ ካልኣይ ደረጃ ቤት ትምህርቲ ቀይሕ ባሕሪ ካብ ዝተኻየደ ውርድር ብጠቕላላ 119 ብዙሕ ተሳተፍቲ፣ ካብዚኦም 52 ደቂ ኣንስትዮ ዝርከብኦም ኮይነን ተወዳደርቲ ብጋንታት ኣብያተ ትምህርቲ ዞባ ማእከል ተጠርኒፎም እዮም ተሳቲፎም። ኣብ ዝውድድር ዕወታት ኮይኖም ዝዛዝሙ ተምሃሩ ድማ ካብ ኣብያት ትምህርቲ ካልኣይ ደረጃ ቀዳማ ያፌት ኣብርሀ፣ ካብ ቤት ትምህርቲ ኢብራሂም ሱልጣን፣ ካልኣይ ሮቤል ዮናስ ካብ ቤት ትምህርቲ ባርካ፣ ሳርሳይ ረያን ዑስማን ካብ ቤት ትምህርቲ ባርካ ዕወታት ኮይኖም። ካብ ኣብያት ትምህርቲ ማእከላይ ደረጃ ቀዳማይ ፍቁር የማነ ካብ ቤት ትምህርቲ ባና፣ ካልኣይቲ ሰሊሆም ሙሴ ካብ ቤት ትምህርቲ ደንበ ሰንበል፣ ሳልሳይ ስምኦም ተስፋ ማርያም ካብ ቤት ትምህርቲ ኣዶሊስ ዕወታት ኮይኖም። ካብ መባእታ ኣብያት ትምህርቲ ድማ ቀዳማይ እሰ የማነ ካብ ቤት ትምህርቲ ባና፣ ካልኣይ ናሪማን የማነ ካብ ዓዱ ጋዕዳድ፣ ሳልሳይ ናዝራዊ ሚካኤል ካብ ቤት ትምህርቲ መረብ ተዓዊቶም። 8 ዙርያታት ዝሓቆፈ ኣብ ቅፅሪ ኒያላ ሆቴል ዝተኻየደ ውድድር ድማ ብጠቕላላ 103 ብዙሕ ተሳተፍቲ፣ ካብዚኦም 69 ደቂ ተባዕትዮ ዝርከብዎም ኮይኖም ተወዳደርቲ ብጋንታት ንኡሳን ዞባታት ዞባ ማእከል ተጠርኒፎም እዮም ተሳቲፎም። ኣብዚ ውድድር ዕወታት ኮይኖም ዝዛዝሙ ተምሃሮ ድማ ካብ ናይ ደቂ ተባዕትዮ ቀዳማይ ፍቁር የማነ ካብ ጎዳይፍ፣ ካልኣይ ሮቤል ዮናስ ካብ ማእከል ከተማ፣ ሳልሳይ መሱና መድሃኔ ካብ ሰንበል ዕወታት ክኾኑ ከለዉ ካብ ናይ ደቂ ኣንስትዮ ቀዳሜይቲ ናኣሚ ዮሴፍ ካብ ጋለ ነፍሒ፣ ካልኣይቲ ኣዛሄል ሳሙኤል ካብ 4 ስመራ፣ ሳልሴይቲ ሎሚናት ነጋሲ ካብ 4 ስመራ ተዓዊተን። ናይ ንኡሳን ዞባታት ጎብለል ብደቂ ተባዕትዮ ሰንበል ክትኸውንን ከላ ኣብ ናይ ደቂ ኣንስትዮ ድማ 4 ስመራ ዕውታት ኮይነን። ብፍሉይ ዝድነቁ ድማ ተምሃሮ መዋል ህፃናት ዝኾኑ ደቂ 7 ዓመትን ትሕትኡን ቤተልሄም ሓበን፣ ራኢ ኣለም፣ ብሮኽ ዳንኤል፣ ኣብጋኤል ሳሙኤል፣ ሩፋኤል ክብሮም፣ ናኦሚ ኤርምያስን ፍናን የማነን ኣብ ንኡስ ዕድሚኦም ዓብ ውፅኢት ኣመዝጊቦም ኣለዎም። እዚ ውድድር እዚ ብረቡዕ 29/5/2026 ሓለፍቲ ጨንፈር ስፖርት ዞባ ማእከል፣ ጨንፈር ሚኒስትር ትምህርቲ ዞባ ማእከልን ሃገራዊ ፌደሬሽን ቸዝ ኤርትራን ኣብ ዝተረኽብሉ መዕፀው ስነ ስርዓት እዩ ኣብ ኒያላ ሆቴል ተዛዚሞም።
0: ኤዲሃው ካብ ኒውካስል ተሰናቢቶ
1: ወዲ 48 ዓመት እንግሊዛዊ ኣሰልጣኒ ኤዲሃው ካብ ስራሕ ምስልጣን ኒውካስል ዩናይትድ ከም ዝተሰናበተ ቢቢሲ ስፖርት ሓቢራ። ዝሓለፈ ዓመት ካብ 38 ግጥማት ፕሪምየር ሊግ 17 ግዜ ስዕረ ዘመዝገበ ኤዲሃው ኒውካስል ኣብ መበል 12 ተርታ ሒዛ ክዛዝም ክኢላ እያ። ብወርሒ ሕዳር 2021 ድሕሪ ሓደ ወርሒ ኒውካስል ብሰብ ሃፍቲ ስዑድ ዓረብ ምዕዳጋ ስዒቡ ናብ መዝነት ምስልጣን ዝመፀ ኤዲሃው ዝሓለፈ ረቡዕ ኣብ ናይ ምሕዝነት ፀወታ ብብሪስቶል ሲቲ 4-1 ብምስዓርዩ ቀጥታው ፅልዋ ናይ ምስጓጉ ምኽንያት ኮይኑ ዘሎም። ንስዑዳዊት ክለብ ኣልኣኽሊ ክልተ ግዜ ቻምፒዮን ሊግ ኤስያ ዘዕተራ ወዲ 38 ዓመት ማትያስ ጃይሰል ድማ ተኪእዎ ንስራሕ ምዕላም ኒውካስል ከም ዝርከቦ ቢቢሲ ኣነፂራላ። ኤዲሃው ቅድሚ ቁሩብ መዓልትታት ኣካይድዎ ኣብ ዝነበረ ቃለ መጠይቕ ዝሓለፋ ክልተ ክራማት ኣብ ናይ ምዕላም እዋናተይ እተን ዝኸፍአየን ክብል ገሊፅዎን ነይሩ እዮም። ኢሳቅ፣ ጎርደን፣ ቶናሊ ዝኣመሰሉ ዝፃወቱ ካብ ኒውካስል ተሸይጦም ጉማሬሽን ሆልን እውን ኣብ ጠመተ ዓበይቲ ክለባት እናሃለወ እዩ ኢድሃው ዝፋኖ ዘሎም። እዚ ንስቲቭ ብሩስ ተኪኡ ዝመፀ ኢድሃው ብ2025 ዝተዓወተላ ኣብ ዝሓለፈ 70 ዓመታት ቀዳሚቲ ዋንጫ ካርቦኦ ካብ ናብ ከብሒ ኒውካስል ዝሰቐለ ኣሰልጣኒ እንዳተባህለ እዩ ክዝከርም።
0: እንግሊዛዊ ተኸላኻሊ ጆን ስቶንስ ናብ ኢንተር ሚላን ብነፃ ዝውውር ተሰጋጊሩ።
1: እንግሊዛዊ ተኸላኻሊ ማንቸስተር ሲቲ ጆን ስቶንስ ብነፃ ዝውውር ናብ ቻምፒዮን ኢጣልያ ኢንተር ሚላን ከም ዝተሰጋገረ እሙን ምንጪ ፋብሪዚዮ ሮማኖ ሓቢሮም። ወዲ 32 ዓመት ጆን ስቶንስ ድሕሪ ሓደ ዕቑድ ኣብ ሲቲ ድሕሪ ምፅንሕኡ ኣብ መወዳእታ ወርሒ ሰነ ውዕሉ ስለ ዘብቅዐ ተፋኒዩ ዘሎም። ምስ ሲቲ ኮይኑ ብርክት ዝበለ ዋናጩ ዝዓተረ ስቶንስ ምፅዋዕ 6 ግዜ ፕሪምየር ሊግ ዓዲ እንግሊዝ፣ 1 ግዜ ቻምፒዮንስ ሊግ፣ 2 ግዜ ኤፍኤ ካፕ፣ 5 ግዜ ሊግ ካፕ፣ 3 ግዜ ኮሚኒቲ ሺልድ፣ ሓደ ግዜ ድማ ንፅዋዕ ክለባት ዓለምን ዩኤፋ ሱፐር ካብን ኣቲርዮም። ስቶንስ ድሕሪ ምፍናው እቲ ኩሉ ሕልመይ በፂሖየ ክብል እዩ ተፋኒዩ ዘሎም። እዚ ናይ ማእከል ተኸላኻሊ ቅድሚ ናብ ሚላን ብነፃ ምስስጋሩ ብክለባት ጁቬንትስን ቸልሲን ክድለ ጸንሐ እዩ ብ216 ካብ ኤቨርተን ናብ ሲቲ ዝተሰጋገረ ስቶኖስ ካብ 295 ኣብ ሜዳ ዝተረኣዮ 19 ሸቶታት ንሲቲ ኣበርኪቱሉ ኣሎም ስቶኖስ ናይ 2 ዓመታት ውዕል እዩ ምስ ኢንተር ሚላን ተሰማሚዑ
0: ባርከስ ክቡራትን ክቡራን ተኸታተልቲ ንሎም ዘዳለናይ ዕለታዊ ዜና ስፖርት እዚ ክትከታተልዎ ፅናሕኩም እዩ ነይሩ ምስ ዝተረፉ መድባትና ንሓድገኩም ቦገነይ ሰላም

0: መደብ ናትራን ኣብ ሰሙን እዙ ንኡስ መደብ ዓለም ስነጥበብ ብዛዕባ ጉዕዞ 85 ዓመት ናይ ኤርትራ ኣብ ሓንቲ ቕብኣ ንዘዳለወ መንእሰይ ዘላሊ ይኸውን ብኸመይ መንገዲ ኣብዞም ዓመታት ዝተፈፀሙ ፍጻሜታት ከስፍርን እኹል ሓበሬታ ክረክብን እውን ዝወሰደሉ ግዜን ካልእን ዝፈተሸ እዩ።
1: እቲ ሓሳብ መበገሲታ ካብ 10 ናቕፋ ደላ ካብታ ባጢራ 10 ናቕፋ ደላ ያ ወጫታ ባቡር
0: ነዚ ንምክትታል ኣብ ሰዓትና ይኹን ምረኸብና ሙራብ ባሸርባ ባህላዊ ምግቢ ብሄረናራ ኮይኑ ብፍላይ ድማ ንመርዓውቲ ቅድሚ ቁርሲ ዝውሃብ እዩ።
2: እዚ ከምዚ ገርና ካብቲ ሕሩጭ መሳብሰልና እዚኣ ቴን ትበሃል ቴን እያ ትበሃል እዚኣ መትሓዚና ሕጂ ቴን ማለት ከዓ ናይትያ ፃሕሊ ማለት እያ ናይታ ሸርበ ንሰርሓላ ኣብኡ ዝኣቱ ቅመማት ከዓ ጠስሚ ንእትዎ ሽኮር ከዓ ንገብረሉ ኣብ ጨው ነገርና ንክልተ ሰሙን ነትዮም መርዓውቲ ከምዚኣ ገርና ኢና ነስትዮም ማለት
0: ዘዋሪት ካሜራና ናይ ሰሙን እዚ እውን ኣገባብ ኣሰራርሓ ናይ ዝባህላዊ ምግቢ ዘላል ትሕዝቶ ክተቕርባልና እያ። ብተወሳኺ ካልኦት መደባት እውን ኣለውና። ተኸታተሊት ፊልም ሳውን መበል 25 ክፋል እውን ካብ መደባትና ዝተፈላለዩ ዜማታትን ንዓኹም የዛንዩ ዝበልናዮም ቪድዮታትን ካብ መደብ ናትና ንሰሙን እዚኦም ሞ ንኽትከታተሉ ብክብሪ ንዕድም።

መደብ ናትራን ቀዳም ሓደ ንሓሰ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ ድግማ ሓሙስ 6 ንሓሰ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

ብዓይኒ ንስሪ ዝተቐፀ ስእልታት ኣብ ብሰማይ ዝተቐድሐ ጽንኩሩን ግርማውን ኣኽራናት ሳሕል ይረአ። ካሜራ ቀሲላ ናብ ብከተማ ናቕፋ ገጻት ትወርድ። ድምፅታት ንፋስን ርሑቕ ዘቃልሕ መዳፍዕ ኢትዮጵያ ይስማዕ። በንጻሩ ዓረን ሓጺናዊ ሕልና ተጋዳላይ ከም ወርቂ ብጓሃር ይኹላዕ። ፍሽኽ ይብል ፍሽኽታዩ ፍረ ጽንዓቱ። እቲ እምባ እውን ማይ ከም ዝዘነቦ እናተቓጸለ መሊሱ ይተርር። ምኽንያቱ ኣኽራናት ኤርትራ ንዋናታቱ ይመድሐን። ሕብሪ ሰማያት ሳሕል ድምቀትን ህሰትን ደበናታት ናቕፋ ብዓብዩ መሰለትን ትርኢትን እምባታት ሓበን ሓቅታትን ታሪኽን ምስጢራት ገድልን ዝተሰለሙ እዮም። መልሲ ነጸብራቕ ናይቲ ኣባይታን ብግብርን ዝዕመም ዝነበረ ተኣምራት ኩሉ ዓቢሎም የጉልሑ። ብልቦና ንዝርኢ ባንኩሮ ንዝዕዘብ ብዕምቀት ንዝመራምር ኣብዚ ከምዚ ዝኣመሰለ መጓር እሳት ኣብዚ ቃሪ ዝሽትት ካብዚ ኣኻውሕ ዝምክኽ ቦምባታት ፍጡር ሰብ ምስትንፋሱን ርሑን ክወፅእ ይኽእል እዩ ኢሉ ክሓስብ ኣይክእልን እዩ። ግን ሓፂን ዘምክን ጽንዓት ካብ ሓሙሽቲ ጥፋኣት ወፅኡ ሽግዓወትን ሓርነትን ይጓናጸፍ። እዚ መደብ እዚ ነቲ ኣብ ቅድመ መጥቃዕቲ ሓርነት ከተማ ፍዓበት 1988 ዝነበረ ንስሑላን ዝስሕል ዕማማት ህዝባዊ ግንባርን ደምሳሲ ስር

0: ትሕዝቶ ናይዚ ዝተመስርሐ ቪድዮ እዚ ወካሊ ናይቲ ብዙሕን ሓድሕድ ከተበላልፆ እምብዛ ዘሸግርን ቅያይም እዞም ንሪኦም ዘለና ጀጋኑ ካብ መራሕቲ ጋንታ ክሳብ መራሕቲ በጠሎን እውን መሬት ዝተንከፈ ዕማም ዝፍፅሙ መራሕቲ እዮም። ኩናት ቅድመ ውግእ ዝፍጸም ንዝብል ወታደራዊ ስነ ሓሳብ ይትግብሩ። ካብቲ ብዙሕን ረቂቕን ሓይሊ መሪሕነት ህዝባዊ ግንባር ብግብራዊ ተመክሮ ዝተረጋገጸ እዝን ቁፅፅርን እዩ። ንቑኑዕ ሓበሬታ ከም ምንጪ ሓይሊ ብምጥቃም ከ ወድዓዊ ቁኑዕ ዘይተጋነነ ክሳብ እቲ ናይ መወዳእታ ሓቂ ንምብጻሕ ብዘይምሕላል ይሰርሕ። ግነት ወይ ምግናን ሓደ ካብ ጽዩም ልምድታት እዩ ኣብ ህዝባዊ ግንባር። መቕሉልነትካ መግለጺ ፍልጠትን ብቕዓትን እዩ። ንጸላኢኻ ከም ግናዕ ጻዕዳ ኢድካ ምፍላጥ ኣቕምን ብቕዓቱን ብልክዕ መስፈር ምምዛን ከኣ ከም ባህሊ ዝሰረጸ ኣገባብ እዩ።
1: ንመጥቃዕቲ እዚ ዋላ እኳ ኣብዚ ውድብ ዝተፈላለየ ቅድሚ ሕጂ ከምኡ ፍፀም እንተኾነ ከም ተመክሮ ንዓይ ከም ውልቂ እዚ መጥቃዕቲ እዚ ብግብሪ በዕለይ ምስታፈ እቲ ስርሒት ከዓ ዕውት ኮይኑ ምውፁ ኣብኡ ዝነበረ ሓፈሻዊ ናይ ተጋደልቲ ተወፋይነት ናይ ተጋደልቲ ቆራፅነትን ብኡ መጠን ከዓኒ ተዓወት ኣብዝሓፀረ ናይ 30 ደቂቃ ምውድኡ ንዓይ ከም ሓደ ኣብንታሽም ኮይኑ ስምዓኒ

0: መሪሕነት ህዝባዊ ግንባር ካብ ልደቱ ክሳብ ምሉእ ግብዝኑ ካብ ንኡስ ዓቕሙ ክሳብ ደርማስ ብቕዓቱ ዝተኸተሎ መስመር ሓቂ ብልክዕን ቁኑዕን መረዳእታ ምምራሕ እዩ። ብወድዓዊ ንባብ መድረኽ ብቕኑዕ ገምጋም ግስጋስ ዓቕምን ብቕዓትካን እናዕበኻ ናይ ምሕሳብን ምትግባርን ክእለትካ እናዓዘዝካ ምጓዓዝ ኣብ ገዛ ርእስኻ ተኣማሚንካ ንኹሉ እንተታት ምድላው
1: ስለዚ እትኻል ተኽሲ ዕላማ ተወቂዑ ግን ንዘይዓኒ ብክልተ ኣገባባት እንትኻል ንገብር እዳ ርሕቀት ዘይተቃይሩ ኣብኡ ኸልና ተኽሲ ንደቂ ምዝገባ ርሕቀት ከይቀየርኒ እዳ ምዝገባ ርሕቀት ትቕየር ኮይኑ ግን ዓምቅር ክቀየር ኣለዎት ዓምቅር ከዓ ክውስኽ ወይ ከዓ ክጎድድ ይኽእል ማለት እዩ። ካልእ ምትኻል ተኽሲ ኣብ ቋሚ ንመኣዝን ኣሎ
2: ጣዕቅም ምፍንታት ውቃዕ ብቢል ዝብሎ ኣብ ከምዚ ኩነት ኩሉ ግዜ ድሕሪ ተኽሲ ንጻር እንደገና ክመዓራረሉ ንጻር እንደገና ምስ ተመዓራረየ እታ ውቃዕ ኣበየናይ ምልክት ካልእ ምትኻል ተኽሲ ኣብ ርሕቀት እዩ። ምትኻል ተኽሲ ኣብ ርሕቀት ቋም ዝኸውን ሰለስተ ገባት ከም ዘለዉ ነ ዓቐን ፍንታት ውቃዕ ክምገም ዘይተኸኢሉ ግን ብዓቐን ዝያዳ ዘርብሕ ዕርማት ተኽሲ ይፍፀመ ዓቐን ዝያዳ ዘርብሕ ዕርማት ኩሉ ግዜ ኣብቲ ኣገባብ ኣራኻኽባ ርሕቀትና እዩ ዝመርኩ ችቡጥ ኮይኑ ግን 100 ሜትሮ ንወስድ ንቢኦም ፍሉይ ቦምባ ከዓ 200 ሜትሮ ንወስድ ብምክንያት ዘለና ርሕቀት ንወስድ ማለት እዩ። ንኣብነት ተደኣ ብሽሕን 600 ምትኩስ ፀኒሕና ቀዳማይ ተኽሲ ታውቃዕ እንተደኣ ተሪፋ ብሽሕን 800 እንደገና ታውቃዕ እንተደኣ ተሪፋ ብ2000 ምትኩስ ማለት እዩ። ኣብ ከምዚ ኩነት እንተደኣ ታውቃዕ ሓሊፋ ግን ብከምዚ ልክዕ በቲ ዝገምገምናዮ መሰረት ተኽሲ ይፍፅም።

0: መብፅዓ ሓሶትን ዝተጋነነ ሓበሬታን ንሰራዊቱ ዘየስነቐ መርሒነት ህዝባዊ ግንባር ምእንቲ ሞራል ሰራዊቱ ብምባል ንናይ ጸላይ ዓቕምን ብዝሕን ለተቐቢሉ ኣይገልጽን። ስንቁን ትሕዝትኡን ብዓብኡ ሎጅስቲካዊ ዓቕሙ ንናቱ ኣጋኒኑ ንናይ ጸላይ ኣነኣይሱ ሓቢሩ ኣይፈለጥን። ኣብ ቅድሚኡ ዓብን ደርማስን ዓቕሚ እንተላይ ረዳት ከም ዘሎ ሓቢሩ ብልክ ኣፍሊጥ እዩ ናብቲ ዓውደ ውግእ ዝኣትዎ። እቲ እናተራብሐ ዝቕጽልን ዘይሕለልን ሞራል ተጋደልቲ ኸ ቅድመ ግምት ብዘይምንኣስ ናብ ዝዓበየን ዝተሓላለኸን ውግእ ይኣቱም። ዝኻዩ ነቲ ሚዛን ዝቀያይሮም ሓደ ክንዳ 1100 ኮይኑ ክጋደል ድሉ ዝኸውን።
1: ስቀትና ተሓርሓሪ

0: ነፍሲ ወከፍ ካልኢት ኣብ ምድሪ ኤርትራ ናይ ገዛ ርእሳ ምዕራፍ ፅሒፋ እያ ትሓልፍ። ኣብ ብስብርባር ደቓይቕ እውን መወዳእታ ዘይብሎም ምንቅስቓሳት ይፍጠሩ። እቲ ምንቅስቓስ እቲ ንጥፈታት እቲ ትግሃት፣ ንቕሓት፣ ሓቦን ተስፋን ጽንዓትን ተጸዋርነትን ብዓብዪ ድማ መንፈስ ሓርበኛት ይሃንጽ። ብእምነት ዝተጓዓዘ እግሪ ሰጣሕ ጐላጐል ሰጢሑ ጫፍ ዘይርከቦ ጥርዚ ሓኺሩ ፈርሲ ዳንጉ ኣይረዝዝን። ቃዕ ኣብ ዝበለ ፀሓይ ሃፈፅታ ምድሪ ኣብ ዝሸልቆ ምድሪ ይግስግስ። ክሳብ መወዳእታ ይቕጽል። ትርጉምን ዕዙዝ ዕላማን ዝቐለሶ ጉዕዞ ሓርነት ኤርትራ ብቕኑዕ ምርጫን ንጹር መንገድን ስለ ዝተቓለሰ፣ ባርኣይነት ስለ ዝተመርሐ፣ ብምሉእ ተበጃውነት ስለ ዝተተግበረ እቲ ክኸውን ይኽእል ዘይበሃል ዝነበረ ግድል ተፈቲሑ ሓቅታት ብልክዕን ብኣንጸባራቕን ዓወት ተዛዚሙ
1: ንኔው እንዳተወርወርካን እንዳጐይኻን ዝኾነ ቦታ መሓዝ ነይሩ። ምኽንያቱ ትብራ ኸነጥም ዝተታሕዘ ጸላእይ እንታይ ከም ዝገብር ጠፊእዎ ነናሓዱ ክተሓገዝ ፈጺሙ ኣይከኣለን። እንደገና እቲ ብየማን ዝነበረ ኣሓዱ ናይ ናህና ማለት እዩ ኣብታ ናይ ብሪጌድ መምርያት ባህሊ ዝነበረት ቀያሕ ቦታ 14.5 ተተኺልላ ነይሩ። ብዝኣተወት ጋንታ ናህና ኣብ ውሽጢ ክልተ ደቂ ሕኹር ምስ በለት ገለ ክልተ ቦምባ ምስ ደርቤት እቲ ቦታ ሒዝንያ። እቲ 14.5 ከዓኒ ክንትኩሰሉ ንኽእል ኢና ተቋፂርንያ ኣለና ኢላ ትሕብር ነይራ። እንደገና ብማእከል ዝኣትዋ ዝነበረ ኣብ መንጎታ ብፀጋም ዝኣትወት ሓይሊ ንኮሚንታን ግብራ ኸነጥብን እቲ የማናይ ዘሎ ዝቐይሕ ቦታ ናይ ብሪጌድ መምርያ ዝበልኮን ክልተ ጋንታ ነይረናና። ኣብዚ ክልተ ጋንታ ዝኣትዎ ለጥላጥ ቦታ ክልተ ታንክን 14 ዘይኮነስ ፀረ ነፈርቲ ረፍሻሽ ማለት እዩ ክልተ ኣፉ ዝፀዓና ሲስፕ ዝበሃል ኣማካይን ነይረን። ስለዚ ኣብኡ 4 ሞተራይዝድ ነይረን ማለት እዩ ክልተ ታንክን ክልተ ከዓ ዘን ሲስፕ ዝበልኮን ኩለን ከዓ ፅዋር ዝፀዓና። እዘን ክልተ ጋንታ ኢድ ብኢድ ምስ ዘን ታንክታት ብምትሕዋስ ከም ዘለዎ ተን ታንክታት ሞተርአን ከየጥፋ ክሕዘአን ከሏ እቲ ዝትኩስ ዝነበረ ናይ ታንኪ መድፋዕ ዓጅታት ካልእ ሓይሊ ናይ ጸላኢ ገሊኡ ተማሪኹ ገሊኡ ተቓጢሉ ተን ማካይን ይኹን ተን ታንክታት ከዓ ኣይተቓጸላን። ብዜካ ናይ ጥይትን ናይ ቦምባን ትንኳሕ ካልእ ወላ ሓንቲ ዝተባላሸኦን ካልእ ነገራትን ኣይነበረን። ኣብዚ ከባቢ ዘን ታንክታት ዝነበርኦ ብየማን ካብታ ብቲ ቀይሕ ቦታ ወይ ናይ ብሪጌድ መምርያ ትበሃል ዝነበረ ብየማን ካብኡ ከዓኒ ዝዓፅፋ ናብቲ ፀድፊ ገፁ ከምዝኣቱ ዝገብራ ንፀላኢ ወይ ከምዚ ሃድም ዝገብራ ክልተ ጋንታ ነይረናና። እዚአን ከዓ ብድሕሪ ተጠውየን ነቲ ሓይሊ ናይ ፀላእና ሰብሰብኦ ኩሉ ከም ክቢ ምስ ሓዝናዮ ኣብኡ ዝነበረ ዶኩሜንትታት ናይ ፀላኢ ኣብኡ ዝነበረ ኩሉ ኣገዳሲ ንብረት ናይ ፀላኢ ክተሓስኪ ኢሉ ብዜካ ዝጠቐስኩልካ ካልእ ቢቴን ነይሩ ዝተታሕዘ ካልእ ጠያይቲ ናይ ካላሽናት ካልእ ማእከሎት ፎኮስቲን ዝተፈላለየ ዓይነት ብረታት ናይ ታንክታት ናይ ቦምባታት ናይ 14.5 ጥያይቲ ናይቲ ፀረ ነፈርቲ ክልተ ኣፍረሻሽ ጥያይቲ ኣብኡ ዝተታሕዘ ካልእ ዘይተቐብረ ነተውክቲ ብብዝሒ ነይሩ። ኮታቲ ታባ መምርያ ስለ ዝነበረ ናይ ፀላእ ናይቲ ከባቢ ኣብቲ ግንባር ዓሪድ ዝነበረ ናይ ብሪጌድ ምእዘዝ ቦታ ስለ ዝነበረ ብዙሕ ዶኩሜንታትን ብዙሕ ኣገዳሲ ንብረትን መሊእዎ እዩ ዝነበረ። ስለዚ ብከምዚ መንገዲ ኢና ነቲ ቦታ ተቋፂርና። ብድሕሪኡ ፀረ መጥቃዕቲ ንኸይገብር ወይ ብሸነ ክናሮ ንኸይመፅእ ወላ እኳ ቀዲመን ኣሃታትና ብኡ ከምዝሓለፋ ንፈልጥ ተነበርና ወይ እውን ካብታ ብራኸ ነጥቢ ናይ ኮሚንታን ግን ሰሜን ዘሎ ቦታታት ፀላእ ንኸይምለስ ብታሕቲ እውን ሃሃዲሙ እቲ ብቕድሚ ዘጥቅዖ ዝነበርና ንሕና ብድሕሪ ስለ ዘለና ወይ ውሽጢ መስመር ስለ ዘለና ካብተን ብቕድሚ ዘጥቃዓ ዘሎ ኣሃታትና ሃሃዲሙ ባና ንኸይመፅእ የማነ ፀጋም ሓለዋ ብምግባር ኣብቲ መደያይቦ ኩሉ ኣውሪድና ኣሎ። ልክዕ ከም ዝበልናያ እውን ናባና ገፁ ሃሃዲሙ ክፅጋዕ ዝፈተነ ነይሩ ከም መከላኸሊ ቦታ ንዓ ክጥቀመላ ንዕእውን ኣውሪድና ከነኽቦ ፈቲና ብሩባ ሩባ ይኹን ብካልእ መጥቅዕ ቦታታት ኣሃታትና መፃ ስለ ዝነበራ እሰን ከዓ ናባና ገፀን እንዳሓዝኦ መፅአን ኣብ መወዳእታ እቲ ሓይሊ ናይ ፀላኢ ብኣና ፀቕጥታት እናግበርናሉ ማለት እቲ ካባና ዝሃደመ የማነ ፀጋም ብታሕቲ ከዓ ኣሃታትና እናኽበብኦ መፃ ስለ ዝነበራ ካልኦት ማለት እዩ ብመሰረቱ ከም ዝማርኽ ኮይኑ ብሓፈሽኡ ካብቲ ዕርድቲ ወፂኡ ክበሃል ዝከኣል ሓይሊ ናይ ፀላእ እንድሕራልዩ ሓደ ክልተ ወረ ምላሽ ንምሃብ ወይ ወረ ንምሃብ ተዘይኮይኑ ብምሉእ ከም ተቐትለን ከም ዝተማረኸን ጥራይና ተረዲእና ዘለና።

0: ሽዑውን ንተጋደልትን ህዝብን ሓደ ስጉምቲ ንድሕሪት እናበለ ከዘለቕ ምዃኑ ዳ እምበር ናብቲ እናሃለለ ዝመጽእ ማዕበል ብዓይኒ ብለይ ስኒ ብለይ ክገጥም ኣይተገተረን።
1: መጀመርያ እቲ መጥቃዕትናትና ምስቲ ናይ ግንበራት ዝነበረ ኣብ ዕለት 17 ዝጀመረ ድሕሪኡ ናይቲ ግንባርቲ ድሕሪ ምፍራስ ናይ ሓደ መዓልቲ ናትና ክጅምር ተመዲቡ ንዚ ዕለት 18 ሰዓት 5 ንሕና ጀሚርና ኣብ ውሽጢ ሰዓት ሰዓት እቲያም ናይ መጀመርያ ዝነበረ ድፍዓት ብምሉእ ተቋፂርና ማለት እዩ። ስለዚ ናይ ደብር ሓሊፍ ደቡባ ፋዕበት ብቐጥታ ዘሎ ማለት እዩ ሸነኽ ምዕራቡ ዝነበረ ተራትር ክሳብቲ ሩባ ናይ ላብካ ዳኣሰረ ድፋዓት ብምሉኡ ምስኡ ደቡባዊ ምራቅ ጥወ ናይ ቃርስዒት ገለ ዝብሎት ኣባታት ምስኡ ተኣሰረ ነይሩ ምስ ናይ የማን ብምውሃት ኩሉ እዚ ውሽጢ ሓደ ሰዓት ድሕሪ ምቁፃር ነቲ ናይ ብሰሜን ድግስግስ ዝነበረ ኣሃብታት ናትና ብግንባራት ድሕሪ ምፅባይ ናይ ምሸትካ ብቐጥታ ሰዓት 5 ጀሚርና ማለት እዩ። ኣብዚ ምሸት ንዕኡ ጀሚርና ነዚ ናይ ክርብናይ ዝብሎ ልዕሊ ናይ ናደው እዚ ዝነበሮ ድፋዓት ነዚ ድሕሪ ምቁፃር ስጋብ ኩሉ ድዋሃት እቲ ናይ ሰሜን ይኹን የማን ዝነበረ ኣህወታት ብምሉእ ብግንባራት ብግስግስ ነበረ ናትና ኣብ ደለናይ ሓዲርና ሽዑ ኣብ መወዳእታ ሰዓት 6 ንጉሆ ጀሚሩ ኣብ ውሽጢ ሓደ ሰዓት ከዓ ነታ ከተማ ብምልጣ ክንቋፀር ይኽኢልና። ኣብዚ ምናልባት ምስቲ ዝነበረ ዓቕሚ ናይ ፀላኢ ኣብ ታንክታት ኣብ ረሻሻት ይኹን ዋላ ምስ ናይ መዳፍዕ ብተሪድ ክቃወመካ ዝፅበዮ ከም ተፀበናዮ ግን ኣይነበረን ትውግእ መሰረቱ ቀልጢፉ ምስ ተጀመረኡ ከሎ ጥራሕ ዳርጋ ንብረቱ ረራሕሪሕዎ ጥራሕ ተባታት ንፈግጢሉ ማለት እዩ። ኣብ ውሽጢ ሓደ ሰዓት ከዓ ኩልተ ወዲዩ እዚ ምስቲ ናይ ቅድሚ ሕጅን ናይ ሕጅን ብሓንሳእና ኣፅርካ ቅድሚ ደረጃ ኮነ ክበሃል ክኣል እዩ ኣብ ቅድም ዝነበረ ዓይነት ናይ ሰራዊት ናይ ሕጂ ፈላለ ማለት እዩ ምስ ከምዚ ዓይነት ሰራዊት ኣብቲ ናይ ቅድሚ ሕጂ ዝነበሩ ነር ተትኸውን ካልእ ስትረፍ ኣብ ውሽጢ ዓዲ ምስ ዝነበሩ ፅዋር ብዙሕ ይፍላይ ቁሩብ ከዳናዊ ጌካ ዝግባእ ማለት እዩ። ምስ ናይ ሕጂ ድኻም ናይ ሰራዊትን ካልእ እንተዛሚዱ ግን ምስ ዝነበሩ ዓቕሚ ናይ ኣፅዋር ዳርጋ ብምሉእ ገዲፉ ከይፍኢሉ ማለት እዩ። ስለዚ ምስ ከምዚ ጠሚርካ ርኢኻ ሲ ኣይነበሮን
2: እዚ ብዛዕባ ኣፍ ዓበት ከታሙ ዝሓዝክ እንታይ ስምዒት ተሰምዐካ?
1: ፅቡቅ ሰማዓ ከራይ ዝበ እዚ ከም ፍሉይ ምስቲ ናይ ህዝቢ ኤርትራ ሽግር ይካጥሙተን ስለዚ ምስ ከምዚታት እዚ ብዙሕ መስመራት ንዑ ተዓፂቦ ምህላው ኣብ ጥሜት ኣብ ስደት ኣብ ሽግር ምህላው ርዲ ነዚ ናይ ኣፍዓ ትፍላይ ምፍታሕ ከ ምስትናትና ዓበይቲ ወተሃደራዊ ኣቕታት መጥራሕ ዘይኮነስ ምስቲ ዓብዪ ናይ ህዝቢ ዘሎ ሽግር ዓብ ፍታሕ ምዃኑ ጥራሕ ስለ ዝኾነ ንኩሉ ህዝቢ ኤርትራ ብሓፈሻስ ዓብ ሓጎስ ዝስምዑ እዩ።

0: ድሕሪ ሓፈሻዊ ምዝላቕ ካብ 1978 8 ወራራት እዩ ሓሊፉ ካብ ምክልኻል ናብ ጸረ መጥቃዕ ተሰጊሩ። ድሕሪ 10 ዓመት ከ ካልእ ለውጢ ተፈጢሩ። ተሪርን ጽኑዕን እምባ ዝተሃንፀ ሰራዊት ህዝባዊ ግንባር ናብ ደምሳሲ ስልቲ ኩናት ኣምርሕ እዩ። ኣብቲ 10 ዓመት ዝወሰደ ጽዑቕ ስራሕ ተሰርሐ። ስለያዊ ሓበሬታ ኣሃዱ ህዝባዊ ግንባር ናብ መሰጋገሪ ጫፍ ረገጸ። መሪሕነት ህዝባዊ ግንባር ናደው ሕጂ ክንበልዖ ኣለና ናብ ዝብል ውሳነ በጽሐ። ሰራዊት ተርጊ ክፍጽም ተልእኮ ተዋህበ።
1: ፅፈጥረ
2: ኣሎ
1: ኣሎ ቢኤም

0: ወንደ ሰልተካሉ
1: ወኹሉ ጸፊፊ ሂጅዳ
0: ዳርጋ ተማዕራሪ ኢኻ
1: ተማዕራሪ የኹሉ ሕጂ ስቲ ናይ ሸኽ ዘይድ እሱኢታት ገለ ጥራሕ ሃባሃ ንድሕሪ ታሽሙ ኮይኑ እቲ ናይ ወዲ ቐሻ እቲ ምሳናት ነበረት ነዋይ
0: ትባላ
1: ዳርጋ ምስቲ ናይ ኣቦይሮንዳ ዋላ ኩሉ ኩሉ ዝሓር ክንበካ እሞ ንዕኡ ጻፍፍ ተቢልካሲ ብወገና ድልው ዘሎ ኩሉ
2: ሓያልን ዘይዕርፍን መኸተን ምርብራብን ወተሃደራዊ ሓይሊ ኢትዮጵያ ተስፋ ይቑሪጽዎም ናይ መጀመርታ ህቦብላ ንፋስ ጥፍኣት ክሸቦ ጀመረ ወተሃደራውያን ኣመኽርቲ ሕብረት ሶቪየት እውን ነቲ መድረኽ ክትንትንዎ ተሰምዑ ከም ሳዕብኑ ኣዛዝና ደው እዝ ብርጋዴር ጀነራል ታረኩ ያይነ ብኮሎኔል መንግስቱ ሃይለ ማርያም ብናይ ሞት ስጉምቲ ተቐጽዐ ቀዳማይ ሰሙን መጋቢ 1988 ኮሎኔል መንግስቱ ሃይለ ማርያም ከም ግዜያዊ ኣዛዝና ደው ንኮሎኔል ጌታነ ሃይለ መዘዞም ነቲ ኣብ ግንባር ናቕፋ ዝዓረደ ሰራዊት ህዝባዊ ግንባር ንመጥቃዕቲ ክዳሎ ኣዘዞም ኣስታት 20,000 ኣጋር ሰራዊት መካናይዝድ ሰራዊት ሎጂስቲክን ሓይሊ ኣየርን ክድግፎ ምዃኑ እውን ኣፍለጦም ነዚ ሓበሬታ ዝረኸበ መርሕነት ህዝባዊ ግንባር ናይ ምድህላል ስልቲ ተጠቒሙ ኣብ ግንባር ናቕፋ ውዕውዕ ስፖርታዊ ግጥማት ወደበ ናቕፋ ዘይትመክኽ ሓይልያ ተቐይራ
3: ካልእ ክሳብቲ ብቕድም ኣጥቂዑ ናባና ዝኣቱ እቲ ብየማነ ፀጋም ዘሎ ናሕና ቀዳማይ ቦጠሎን ካባነ ፀጋም ኣሎ ናይ ብርጌድና ማለት እዩ ብጀካዚ ናይ ካልኣይ ብርጌድ ኣሃዱ ስጋ ብንሱ ደፊኡ ናባና ዝሕወስ ወይ ድማ ምሳና ዝኣስር ጢት ክቐብለና ዝኽእል ዓቕሚ ወይ ንዓ ናባና ነጢሩ ክበፅሕ ዝኽእል ዓቕሚ የለን ነብስ ወከፍ ሰብ ኣብ ገዛእ ርእሱ ተኣማሚኑ ትስራሕ ክውድኦ ከም ዝኽእል ኣብ ግምት ኣትዩ ኸይድ ኣለዎ ናይ ተኽሲ ናይ ጢትን ቦምባን ናይ ምውዳእ ሕተውን ኣብ ግምት ክኣት ኣለዎ ንሓደ ምሉእ መዓልቲ ብውሕዱ ከዋጋኣና ከም ዝኽእል ክኸውን ኣለዎ ትጠያይትና በዚ መሰረት ሓንቲ ጢት ንሓደ ሰብ ዝብል ጭሮ ሒዝና ክንብገስ ኣለና ስለዚ እቲ ቅድሚ ሕጂ ንዳለወሉ ዝነበርና በብግዜኡ ፀላኣ ውሕት ከም ምዃኑ ድኹም ዓቕሚ ከም ዘለዎ ብናይ ዋርድያ ሓለዋታትና ብካልእ ዝተፈላለየ ዝርዳኣና ንፈልጦን ዝነበርና ሕጂ ሎም ምዕልቲ ማለት ፅባሕ ናይ ንግሆ ወዲእናዮን ተዓዊትናሉን እቲ ናይ ኩልና ድልየት ዝነበረ ክንውዕል ምዃንና ብዝለዓለ ሞራልን ብዝለዓለ ድልየትን ክንብገስ ከም ዘለና ጥራይ እንተዘይኮይኑ ካልእ ብዙሕ ክንብሎ ንኽእል ነገር የለን እዚ ኣተኣሳሲርና ክንገልፀ ንኽእል ብዘካቲ ንንቕሓትናን ንኻልእ ኣካዳሚያዊ ዓቕምናን ክብ ንምባል ካብ ሓደ ዓመት ንላዕሊ ዝገበርናዮ ኣብ ውሽጢ ዝኣሃዱ እዚ ከም ምስቆምና ማለት እዩ ክፍለ ሰራዊት 16 ኣብ ዝሓፀረ እዋን ካብ ወርሒ ንላዕሊ ዝወሰደ ግዜ ብዝያዳ ኣብ ምጥቃዕ ዘተኮረ እሞ ናይ ለይቲ ውግእ ባህርያት ዘለዎ ወተሃደራዊ ትምህርቲ ክንወስድ ከም ዝወራሕና ንኩሉና ብሩ እዩ ብግቡእ እውን ኩልና ከም ዝጨረሽና ነፍሲ ወከፍ ሰብ እውን ናይ ተኽሲ ልምምድ ከም ዝገበረ ብረቱ ከም ዝፈተነ ነብሱ እውን ክሳብ ክንደይ ቴንሽን ከም ዝመልኽ ከም ዝፈተነ ብሩህ እዩ ስለዚ ኣብዚ ክንገብሮ ዝቐነና ናይ ዝተፈላለየ ቅርፂ መሬት ዘለዎ ዓይነት ተዕሊም እዚ ኣሃዱ ወላ እኳ ብወግዒ ንስኻ ኮማንዶ ኢኻ ተባሂሉ እተዘይተገልፀሉ ካብቲ ክግበር ዝቐነየ ተዕሊምን ዘለና ስነ ኣእምራዊ ምቅራባትን ክተረዲእናያ ከም ዘለናን ገምጊምናያ ከም ዘለናን ምስቲ ተዋሂብና ዘሎ ዕላማ ወይ ሸቶ ኣነፃፂርና ክንሪኦ ከለናን ኩማንዶ ዓይነት ስርሒት ነካይድ ከም ዘለና ወይ ድማ ልክዕ ከም ናይ ኩማንዶ ኣሃዱ ኮይና ንኣቱ ከም ዘለና ብሩህ እዩ ምክንያቱ እቲ ዝገበርናያ ተዕሊም ልክዕ ንዑ ዘመልክት ከም ዝነበረ እቲ ናይ ሕጂ ስራሕ ሰሊኽኳ ንንቁጣታት ናይ ፀላኢ ኣብ ከባቢኻ ዘሎ የማነ ፀጋም ኣብ ቅድሚኻ ዘሎ ፈንጢስካ ኣብ ውሽጢ መስመር ፀላኢ ኣቲኻ ነቲ መምርያን ካልእ ኣገደስቲ ንብረትን ንምድምሳስ ስለ ዝኾነ ከምዚ ዓይነት ስርሒት ወላ ብወግዒ ኩማንዶ ተባሂሉ ተዘይተገልፀ ካብቲ ኩማንዶታት ዘካይድዎ ስርሒታት ዘይፍለ ስለ ዝኾነ ብተዘዋሩ መንገዲ እውን ዝኣሃድና ከም ኩማንዶ ምዃኑ ብሩህ ማለት እዩ

ሰራዊት ኢትዮጵያ ንናቕፋ ንምጥቃዕ እናተሸባሸበ ኩናት ግንባር ናቕፋ ተበገሰ። ኣብ ሓመድ ድበና ደው ተረኺብና ኣሎና። ነውሶ ከፍካ ኸዓ ሓሓደ ባዴላ ክድርብ ትዕደም ዝብል ቃል ኣስምዐ ውጩ። በንጻሩ ሰራዊት ኢትዮጵያ ቀዳመይቲ ጥይት ተኰሱ። ብልጭታ ጥይት ብሰማያት ቀምጨዋይ ተራየም። ወጋሕታ 17 መጋቢት 1988 ህዝባዊ ግንባር ጸረ መጥቃዕ ተበገሰ። ኣብ ቅድሚ እቲ ሓይሊ ደው ክብል ዝኽእል ዓቕሚ ኣይተረኽበን።

0: ካብ ብከባቢ ፈልከት ናብ ጎላጎል ኣዝህራ ካብ ምብራቕ ናብ ምዕራብ ፅዑቅ ኩናት ቀጸለ።
1: ቀደም ብሎ በታሕሳስ ወር ውስጥ በሁለተኛ ክፍለ ጦር ግንባር ውጋ ተከፍቶ ነበር። በአጭር ጊዜ ነው ውጋው ያበቃው። ከዛ ቀጥሎ ደግሞ በናዶ ኢዝ ላይ ማለትም በሶስቱ ክፍለ ጦሮች ላይ ጦርነት ተከፈተ። ለ53 ሰዓት ያላይ ያህል ማለትም ውጋው ከተጀመረበት ጊዜ ጀምሮ እስካበቃበት ጊዜ ጀምሮ ድረስ ለ53 ሰዓታት ያህል ውጋ ተካሂዷል። ከዛ በጠቅላላ የናዶ ኢዝ ተደምስሶ የተረፈው ጦር ወደ ምዕራብ ማለትም ወደ ከረን መንገድ አፈግፍጓል። አዎ፣ በመጀመሪያ ጦሩ ማፈግፍግ ሲጀምር ለማስተባበር ሞክረን ነበር፣ አልተቻለም። ከዛ በኋላ ወደ ከረን መንገድ በግራ በኩል ነበር፣ ይሄን ነው ሰሜናዊ ባህሪ በሚባል አካባቢ ነበር የተያዝኩኝ የተማረኩኝ። ያው ከዛ ተመልሼ ወደዚህ መጥቻለሁ።
0: ሰራዊት ደርግ ካብ ብቃምጨዋይ ብሕዳይ ናብ ድሕሪት ኣንሰሓቡ ኣንፈቶም ኣጥፉ T-54 T-55 ታንክ ተዓግታ ንዓሽሩም ክሓልፋ ሃቀና ድሕሪ 12 ሰዓት ክሳድ ዓሽሩም ተቐርጸ። ሰራዊት ሓቂ ናብ ኣፍዓበት ሓለፈ። 19 መጋቢት ሓርነት ኣፍዓበት ተቓልሐ። ኣስታት 50 ታንክታት ተማረኻ። ኣስታት 100 መካይን፣ ኣስታት 60 መዳፍዕ፣ ኣስታት 20 መዳፍዕ ከበድቲ ጸረ ነፈርቲ ሮኬት ብብዝሒ ንኣሽዱ ኣጽዋርን ተተኰስትን ኣብ ኢድ ህዝባዊ ግንባር ኣተወ። ብ21 መጋቢት ናብ ቲያትር ውግእ ዝበጽሐ ጋዜጠኛን ኣሰናረ ጋዜጣ ቶሮንቶ ሳን ፒተር ወርዚንግተን ድሕሪ ኩናት ድየን ቢን እቲ ዝዓበይ ዓወት ክብል ገለጾም። ኣብቲ ኩናት ልዕሊ 8,000 ምዉትን ውግእን ልዕሊ 5,000 ምሩኽ ኮይኑ ተዛዘመ። ብዘይካዚ ኣበስታት 15 ወተሃደራዊ ኣማኽርቲ ሕብረት ሶቪየት ብኮሎኔል ይቬጌኒ ሶክሮቭ ዝምርሑ 12 መኮንናት ተመልሱ። ኮሎኔል ዩሪ ፒትሮቪች ኣሊስትሮቭን ዩቬኒ ኒኮላቪች ይችራይፈንን ለተናል ኣሌክሳንደር ቪክቶሮቪች ኮቫልዲንን ተማርኹም።
2: እንተ ኮይኑ ፅቡቅ እዩ ውግእ ፅቡቅ ክነብር ከሎ ንሕና ብዝኣተንያ ቦታ ብዙሕ ዘጋጠመና ነገር የለን። ምክንያቱ በትን ወገና ዝነበራ ኣፅናሓና ኣይከኣላ ጨርጊፍና ደሽካ ብቴን ነይርና እቲ ደሽካ ጌርና ንሕና ደሽካ ብቴን እኳ ብዙሕ ይሰራሕና ኣሎ ደሽካ ግን ስጋባ ብዙ ፅቡቅ እንዳሰርሐ ናመጠረሽታ ኣብዚ ካላስ ኣውሪድኒ ዛዕባ ተቃውሞ ናትን ብዙሕ ኣይርእና ንሕና ዝተዓቕሙ ናትና እናተን ሰማይ ንምድርኒ ከፅንሓና ኣይከኣላ ናኣነ በዚ ከዓ ተዓዊትና ኣሎን ካብዚ ቦታ ዝበፅሕና። ንዓይ በታ ተሓሳስባ ናተይ ፅቡቅ ኮይኑ ስማኣኒ ምክንያቱ ምስ ተሓሲብናን ብናራሲ እዚ ቦታ ዝወሪ ቅድሚ ሕጂ ከም ሕክያ ንሰምዓ ነበራ ብርታይ ኮይኑ ስማኣኒ ከምኡ ተፀበና ግን ምስ ርኤና ኢኸ ከምዚ የፀበና ኢኸ ከምኡ ይፀንሐና ንኣነ ሓቂ ዕውት ንፅቡቅ ንምኳን ንታይ ተመልክተልካ ዝበል
3: መጀመርታ እቲ ኣማፃፃኣና ንሕና ብሰሜናዊ ባሕሪ ኣቢልና ናብዚ ቦታ እዚ መፂና ድሕሪዚ ኣብ ጉዕዞም ከለና ከም ሓፈሻዊ መደብ ዕላማ ንከተማ ፍዓበት ከም ምዃኑ እቲ ስራሕና ተገሊፅልና ኣብዚ ክንመፅእ ከለና እቲ ዝነበረና ፅፉፍ መገዲ ብፅፉፍ ስራሕ ክንውድእ ከለና እቲ ቀንዲ ንዓይ ዝመሰጠኒ ግን ኣብ መወዳእታ ናይቲ መጥቃዕቲ ምስዘገርም ቅልጣፍን ኣብ ውሽጢ ሓፂር ሰዓታት ንዝሰፍሐ ከተማ ኣብ ዓበት ምቁፃርና እዩ።
4: ብዛዕባ እዞም ተማሪኹም ዘለዉ ደቂ ሶቪየት እንታይ ተሰሚዐካ ምስ ማረኩም?
3: ብዛዕባ ናይ ደቂ ሶቪየት ሎሚ መጀመርታ ንማርኩም ዘለና ብምዃኑ ሓጎሰይ ኣብ ዝወሰን ይብሉ
5: ብደንደን ዲቡ ክነታታከ ወዴና ኣለና ዲቡ ዲብ እባ ድሕሪት ናይ ምንግራ ናይ ጨጋር ዲቡ ኣቴና ዲቡ ከማን እንታ ዲቡ ላዕለ ኣምሓሩ ወላ ሓቲ ሒለት ያደበኒ ዲቡ ኣቴና ወላ ላልትማረክ ማረክና ወላ ለልቀትር ከማን ቃተልና ዲቡ ወላ እምበር ፀገም እዩ ዓላ ግናኒ ፅቡቅ ግሩም ኩም ሰልዓልና
6: ያለና ኢላ ትሕብር ነይራ። እንደገና ብማእከል ዝኣትዋ ዝነበረ ኣብ መንጎታ ብፀጋም ዝኣትወት ሓይሊ ንኮሚንታን ግብራ ክነጥብን ቲየማናይ ዘሎ ዝቐይሕ ቦታ ናይ ብርጌድ መምርያ ዝበልኮን ክልተ ጋንታ ነይረናና። ኣብዚ ክልተ ጋንታ ዝኣትዎ ለጥላጥ ቦታ ክልተ ታንክን 14 ዘይኮነስ ፀረ ነፈርቲ ረርሻሽ ማለት እዩ ክልተ ኣፉ ዝፀዓና ሲስፕ ዝበሃል ኣማካይን ነይረን። ስለዚ ኣብኡ 4 ሞተራይዝ ነይረን ማለት እዩ ክልተ ታንክን ክልተ ከዓ ዘንሲ ስብ ዝበልኮን ኩለን ከዓ ፅዋር ዝፀዓና እዘን ክልተ ጋንታ ኢድ ብኢድ ምስዘን ታንክታት ብምትሕዋስ ከም ዘለዎ ተን ታንክታት ሞተርአን ከየጥፋ ክሕዘአን ከልዋ እቲ ዝትኩስ ዝነበረ ናይ ታንኪ መድፋዕ ዓጅታት ካልእ ሓይሊ ናይ ፀላኢ ገሊኢ ተማሪኹ ገሊኢ ተቓጢሉ ተን ማካይን ይኹን ተን ታንክታት ከዓ ኣይተቓፀላን ብዜካ ናይ ጥይትን ናይ ቦምባን ትንኩሕ ካልእ ወላ ሓንቲ ዝተባላሸኦን ካልእ ነገራትን ኣይነበረን። ኣብዚ ከባቢ ዘን ታንክታት ዝነበርኦ ብየማን ካብታ ብቲ ቀይሕ ቦታ ወይ ናይ ብርጌድ መምርያ ትበሃል ዝነበረት ብየማን ካብኡ ከዓኒ ዝዓፅፋ ናብቲ ፀድፊ ገፁ ከም ዝኣቱ ዝገብራ ንፀላኢ ወይ ከምዚ ሃድም ዝገብራ ክልተ ጋንታ ነይረናና። እዚአን ከዓ ብድሕሪ ተጠውየን ነቲ ሓይሊ ናይ ፀላእና ሰብሰብኦ ኩሉ ከም ክቢ ምስ ሓዝናዮ ኣብኡ ዝነበረ ዶኩሜንትታት ናይ ፀላኢ ኣብኡ ዝነበረ ኩሉ ኣገዳሲ ንብረት ናይ ፀላኢ ክተሓስ ክኢሉ ብዜካ ዝጠቐስኩልካ ካልእ ቢቴን ነይሩ ዝተታሕዘ ካልእ ጠያይቲ ናይ ካላሽናት ካልእ ማእከሎት ፎኮስትን ዝተፈላለየ ዓይነት ብረታት ናይ ታንክታት ናይ ቦምባታት ናይ 14.5 ጠያይቲ ናይቲ ፀረ ነፈርቲ ክልተ ኣፍረሻሽ ጠያይቲ ኣብኡ ዝተታሕዘ ካልእ ዘይተቐብረነ ተኩቲ ብብዝሒ ነይሩ። ኮታቲ ታባ መምርያ ስለ ዝነበረ ናይ ፀላእ ናይቲ ከባቢ ኣብቲ ግንባር ዓሪድ ዝነበረ ናይ ብሪጌድ ምእዘዝ ቦታ ስለ ዝነበረ ብዙሕ ዶኩሜንታትን ብዙሕ ኣገዳሲ ንብረትን መሊእዎ እዩ ዝነበረ። ስለዚ ብከምዚ መንገዲ ኢና ነቲ ቦታ ተቋፂርና ብድሕሪኡ ፀረ መጥቃዕቲ ንኸይገብር ወይ ብሸነ ክናሮ ንኸይመፅእ ወላ እኳ ቀዲመን ኣሃታት ናብኡ ከምዝሓለፋ ንፈልጥ ተነበርና ወይ እውን ካብታ ብራኸ ነጥቢ ናይ ኮሚንታን ግን ሰሜን ዘሎ ቦታታት ፀላእ ንኸይምለስ ብታሕቲ እውን ሃሃዲሙ እቲ ብቕድሚ ዘጥቅዖ ዝነበርና ንሕና ብድሕሪ ስለ ዘለና ወይ ኣብ ውሽጢ መስመር ስለ ዘለና ካብተን ብቕድሚ ዘጥቃዓ ዘሎ ኣሃታትና ሃሃዲሙ ባና ንኸይመፅእ የማነ ፀጋም ሓለዋ ብምግባር ኣብቲ መደያይቦ ኩሉ ኣውሪድናሉ ልክዕ ከም ዝበልናያ እውን ናባና ገፁ ሃሃዲሙ ክፅጋዕ ዝፈተነ ነይሩ ከም መከላኸሊ ቦታ ንዓ ክጥቀመላ ንዕው ናውሪድና ውሪድና ከነኽቦ ፈቲና ብሩባ ሩባ ይኹን ብካልእ መጥቅዕ ቦታታት ኣሃታትና መፃ ስለ ዝነበራ ሰን ከዓ ናባና ገፀን እንዳሓዝኦ መፅን ኣብ መወዳእታቲ ሓይሊ ናይ ፀላኢ ብኣና ፀቕጥታት እናግበርናሉ ማለት እቲ ካባና ዝሃደመ የማነ ፀጋም ብታሕቲ ከዓ ኣሃታትና እናኽበብኦ መፃ ስለ ዝነበራ ካልኦት ማለት እዩ ብመሰረቱ ከም ዝማርኽ ኮይኑ ብሓፈሽኡ ካብቲ ዕርድቲ ወፂኢ ክበሃል ዝከኣል ሓይሊ ናይ ፀላእ እንድሕራሉዩ ሓደ ክልተ ወረ ምላሽ ንምሃብ ወይ ወረ ንምሃብ ተዘይኮይኑ ብምሉእ ከም ተቐትለን ከም ዝተማረኸን ጥራይና ተረዲእና ዘለና።
0: ተጋደልቲ ሰራዊት ሓቂ መምሃራን ሓቀኛ ቃልሲ እዮም። እዞም ኣኽራናት እዚኣቶም ድማ ትምህርቲ ፅንዓት እዮም። እቲ ተመክሮ እቲ ትምህርቲ ብቐሊል ክትንተን ዝኽእል ኣይኮነን። ምኽንያቱ ብዋጋ ደምን ትንፋስን ብዋጋ መውጋእትን መስዋእትን ይተሃኒፁ። ነዚ ብቕዓት እዚ ንምድላብ 100 ግዜ ምውዳቕ 101 ግዜ ብምትሳእ ተረኺቡ። እዚ ብቐሊል ወታደራዊ ዓወት ጥራይ ኣይግለፅን እዩ። ምኽንያቱ ነዚ ዘይሰዓር ህዝቢ ኤርትራ ገድሊ ስንቅልቡ መርሓ መንገዱ ኣንጉዕ ዓፅሙ ልዕልና መንፈሱ ዝሃነፀ ሕመረት መንነቱ ስለ ዝኾነ

0: መደምና ትራን ኣብ ስሙን እዙ ንኡስ መደብ ዓለም ስነጥበብ ብዛዕባ ጉዕዞ 85 ዓመት ናይ ኤርትራ ኣብ ሓንቲ ጥቕባ ንዘዳለወ መንእሰይ ዘላለዩ ይኸውን። ብኸመይ መንገዲ ኣብዞም ዓመታት ዝተፈፀሙ ፍጻሜታት ከስፍርን እኹል ሓበሬታ ክረክብን እውን ዝወሰደሉ ግዜን ካልእን ዝፈተሸ እዩ።
1: እቲ ሓሳብ መበገሲታ ካብ 10 ናቕፋ ደላ ካብታ ባጢራ 10 ናቕፋ ደላ ያ ወጫታ ባቡር
0: ነዚ ንምክትታል ኣብ ሰዓትና ይኹን ምረኸብና። ሙራብ ባሸርባ ባህላዊ መግቢ ብሄረናራ ኮይኑ ብፍላይ ድማ ንመርዓውቲ ቅድሚ ቁርሲ ዝውሃብ እዩ።
2: እዚ ከምዚ ገርና ካብቲ ሕሩጭ መሳብሰልና እዚኣ ተን ትበሃል ተን እያ ትበሃል እዚኣ መትሓዚና እጂ ተን ማለት ከዓ ናይትያ ፃሕሊ ማለት እያ ናይታ ሸርበ ንሰርሓላ ኣብኡ ዝኣቱ ቀመማት ከዓ ጠስሚ ንእትዎ ሽኮር ከዓ ንገብረሉ ኣብ ጨውና ገርና ንክልተ ሰሙን ነትዮም መርዓውቲ ከምዚኣ ገርና ኢና ነስትዮም ማለት እዩ።
0: ዘዋሪት ካሜራና ናይ ሰሙን እዚ እውን ኣገባ ኣሰራርሓ ናይ ዝባህላዊ ምግቢ ዘላል ትሕዝቶ ክተቕርባልና እያ። ብተወሳኺ ካልኦት መደባት እውን ኣለውና። ተኸታተሊት ፊልም ሳውን መበል 25 ክፋል እውን ካብ መደባትና እያ። ዝተፈላለዩ ዜማታትን ንዓኹም የዛንዩ ዝበልናዮም ቪድዮታትን ካብ መደብናትና ንሰሙን እዚኦም ሞ ንኽትከታተሉ ብክብሪ ንዕድም።

መደብና ትራን ቀዳም ሓደ ንሓሰ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ ድግማ ሓሙስ 6 ንሓሰ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

0: ሓደ ሳር ዋዶ ሳር ከየም በሉ ህግያዊ ትተገጥታ ናተርእየተኩም ዶ
1: እንተ የ በዓል ምንታ እግሊ ኣደም ወተሃገ ትብል ሓሳይ ግለርኤካቱ
0: ሓሳይ እግልየ በስ ሰኒ ኣማንካ ትግባ
1: ኣይዋ ግልካ ወግልካ በዓል ምንታ ጅስ
2: ኸላስ ውላድ በስ ልፅናሕኩም ሕነ እግል ጎማት ማፃም ሃለየና እንዲ ኢኮን እግል መሻክል ይመፀነ ቆነጦን ሳሮን ኢናስ ነፍጉር ምንሊ ደጋነ
3: መርሓባ ለኣብየኩም የጥንሐኩም እምበር ለፈትየኩም ኣክያራት ዋጅድ ህላ ሕረው ወክረው ከምቲለ ሸንጣት ሓረሳረ የኒ ኣያ ህላ
2: ሸንጣትካ ዝፅናሐካ መራዊቶ ምኒነ ወከም ብዕድ ግና ከቃሽሽባ እሊ ደጋ መሳዕተት እብተለቻ ከፍዩምና ሑድ ምትጋዳ ሓግል ልቡሉ ሓግል ዓፍት ሓግል ዕልም ወሓግል ኣዳምቱ ውሊ ደጋና አልሓምዱልላሂ ምን ኩሉ ካፊቱ ኢነ ኣምረካ ኢልምሰለካ ኣክል ዕዳ ኣምራምካ ሃለየና ኣምራዊቶ ሰደሊትካ ኢን ሓደ ወኼርካ ፍገር ምላካ
3: ኦኬ እግየ ኩለኩም ሓጎወት እግኒትርአቱ እግሊ ኣምራሚ የለኩም ወንቱ መራ
2: ውላድ ደጋና ደጋ ሓድር ሚተ ልእግሊ ሓግል ዕለመ ብቲ ወከዋድር እግል ሚልኣጥቃሹሙ ክመሓተ ይእምር ሕነ ጋሸን ኣብ ምንንገቢ ኣሆ ኣድሕፉን ወኣድዋሰዒ ኢና ኣቤ ኣዲ እሊ ደጋና እንደ ኢሊ ዝሸበብ ቅሩብ ቅሩብ ዝሃለየና ኣግባር ንትገሰ ወትሓይ ዝተሓምቕን ይበል ወግል ሓሪ ህየ ለደጋ ምንትሓቱ እትለዓሉ ምስሊ እግል ንትገሴቱ
4: ተማም እግል ሰላመት እሊ ደጋ ሰበት ገብአት እንደ ይን ኣትራይም ፈጅራፋይን ወድያ
5: በስበትግባ ተፈግነ
1: ኣዋል እንቱም ደጋ በኪይቲ እንቱም ሓተ ሰነይቲ ተእምሮ እምበል እኪት ወከራብ ማል ዋርዛቅ እንትርኦ ተሓሮ ምኖልሕግላብ ወጀነት ዲና እንትርኦ ተዓርጎ ምኖልህርባብ ኣደም እኪት ቤለኩም እምበል ብልዖ ወስተ ወትረስዓራት ኣመራዊቶ ሓስድ ይኮኖ ከም ስለይኩም ሰባብ ውግሎ ኣበል ብጠርየ ጨባብ ኣነ ውንታ ሓባበራ ተከዲልኣተየኒ ኦሮባብ
0: ብላዕ ወስተት ምክራርካ ግራሃ ልለየ ተኣምራ ሓረሳር ሆየ ህጊ ሓውኮሰን ናእዳውራ ደጋነ እሳት ዋላእት እትቆፎን ኣጥቃስና ሕነን ኣትራምሻ ውትል ኣሳውራ እት ልብካ ኣቅብል ሓረሳርሖ ወየ እለም እየ ትሻሃቅላ ከልኦት ሕብሪ ተኣዳም ከለል ትወዲብ ስጋ ሽንፍላ
1: ኣነ ሓረሳር ዋረሳር ህግያከ ይሰምዕ ህግ ኦሮ ነፈር ዋህደፍ የህልየኮምን ኩም ኢል ሰተር ኣነ ውንተ ንትገሰውት ክላእካ ንትከፈል ስሜት ነውሻ ሓደቱ ወነፍሸግ ለቕደር
2: ዘንረክበዩ ሓስድ እሳት ቃርሕ እለ ጎማቱ ለየጣተ ስሑቅ ኢልግበቦ ፋርሕ እምበሌሁ ምንቱ ምን ፈተኑ እኪት ልይዋርዕ ጎማትት ነፍዕ ምንገቢ ኣያህለው ዓድ ከራር ወኣያህለው ዓድ ናፍዕ ጎማትት ነፍዕ ምንገቢ ኣያህለው ዓድ ልባብ ወከፈረትዕዋ ኣሳልሕ ምስል ተሓይ ዝተሐምቕ ንበል ከተጋነና እትመቓርሕ ለሰረረታ ፍቶሓለለ ሻርዕ ኦሮከ ሽፍሪ ካፉቱ ግረአለ ኦረ ይንካርዕ ቅነጦግነ ውላድ ፈጅርተኩሉ ንትራከብ

ፀፀት ሃይስ ታምግ ልበል እልላ ትቀባቱ ደጋነ ራክብ ምን ሕግለን ወደጋነ ዓለም እንቀቤት ቀሺም ላለ ሰባቱ ንፍዛ ምን ለስካብ እሊ ዓብቀባቱ ወሊሊ ተተጋይሰግባ

0: ካብ ድምፃዊ ሓጎስ ብርሃነ ዝኸበርኩም ተዓዘብትና ናብ ቴሌፎናትኩም ክንምለስ ቴሌፎን መፅያትና ኣላ። ሄሎ፣
1: ሰላም ዓለይኩም።
0: መርሓባ። ዋዓለይኩም ሰላም ወረሕመትላ ወበረካቱ።
1: በኺታ ዑስማን
0: ሚን
1: በኺታ ዑስማን
0: በኺታ፣ ከመይ ውዒልኪ?
1: ባ አልሓምዱላ
0: አልሓምዱላ ሓቢብቲ ኣና። ትፈደለ ቐፅሊ።
1: መጀመርታ ንክቡር ወላደ ዑስማን ሳልሕ
0: ኣራይ
1: ሃብረንጋ ዝርከብ ከምኡን መሳርሕቲ ብምሎም ኣመሓረቲ ንዞባ ቅዲዛን
0: ተማም
1: ቀፂለ ንወላዲተይ ሸካይት ኣልመዶም
0: ኣራይ
1: ቀፂለ ንብምሉእ ኣሕዋተይ ኣብ ውሽጡን ወፃእን ዘለዉ
0: ኣራይ
1: ከምኡውን ንንስተ ኣሕዋተይ
0: ተማም
1: ምስ ደቀን
0: ኣራይ
1: ቀፂለ ንደቃኻት እናያከረን ዝርከቡ ሓምስ ሳልሕ ሽከር ምስ ደቁን በዓልቲ ቤቱን
0: ኣራይ
1: ቀፂለ ንንዕማ ሳልሕ ሽከር ምስ ጓላ ኣብ ግብፂ ደላ ሶፍያ መሓመድ ሸክ ምስ ደቃ
0: ተማም
1: ቀፂለ ንመንሱር ሳልሕ ሽከር ምስ በዓልቲ ቤቱ ሰሚራ ኢብራሂም ምስ ምጭዋት ደቁ
0: ኣራይ
1: ቀፂለ ንዋልሓስነይ ጅምዕያ ህያቡ ምስ ደቃ
0: ተማም
1: ቀፂለ ነፍራሓሙኑር
0: ተማም
1: ምስወዳ ኣብ ከረን ትርከብ
0: ኣራይ
1: ቀፂለ ንብምልአን ኣሞታተይ
0: ተማም
1: ከምኡውን ሓትኖታተይ
0: ኣራይ
1: ቀፂለ ንብምሉእ ህዝቢ ሃብረን ከዓ
0: ተማም
1: ከምኡውን ወታደራዊ ፖሊስ ኣብ ከረን ዝርከቡ
0: ኣራይ
1: ቀፂለ ንመሓዱተይ
0: ተማም
1: ሂወታ

0: ኣኸን ምስ ደቃ ከምኡውን መርከብ ብክረፅየን ምስ በዓል ቤታ
1: ኣራይ
0: ንዓኸን እዛ ናባ ክተሕለፈትኒ
1: ኩሎም ሰምዑ ከለዉ ይቐኒልና ባኺታ ሽኩራን
0: ኣፎን
1: መርሓባ ሓቢብታና ሽኩራን ለኪ ከማን ቴሌፎን ኣላትና ሄሎ ሄሎ ደባይዋ መርሓባ
2: ከመይ ውዒልክ ተክልኣብ ተመልሶ ካብ ደቀ ምሓረ
1: መርሓባ ተክልኣብ ከመይ ቀኒኻ ከመይ ውዒልካ
2: እግዚኣብሄር መስገን ድሓንዶ ኩሉ
1: አልሓምዱላ ብጣዕሚ ፅቡቅ ክራማት ከመይ ኣሎ
2: ዋይ ፅቡቅ ማየ ሃርመና ኣሎ ከማ ሕጂ ትማ ፅቡቅ ሃሪሙ ሎም እውን ይሃርም ኣሎ
1: ንሕና እውን ከማኹም ማሻ ላ ይመልና ኣለና ሕራይ
2: ኣሚንኣሚንኣሚንራይ
1: ትፈደል ተክልኣብ
2: በሊ መርሓባ ሓወይ መምህራይ ነተመልሶም ስድሩ
1: ሕራይ
2: ንበዓልቲ ቤተይ ወይዘሮ ተርሓስ በርሀ
1: ሕራይ
2: ንደቀይ መምስ ደቆም
1: ተማም ማሻ ላ ሕራይ
2: ንዓኺ ምስ መሳርሕትኽ ምስ ለምለም
1: ይቐኒልና ሕራይ ሰምዑካ ኣለዎ ሰምዓካ ላ ለምለም ዕቑበ ተክኒሻልና
2: ትሰምዓኒላ
1: ስለተድሕነካ ኮይ ኢኻ ኩሉ ግዜ ለምለም ትብላ ቅድሚ ሕጂ
2: በዓልቲ ቤተይ ዳ ተድሕነኒ
1: እዋ ተድሕነካ ናይ ብሓቂ እስታዝ ተኽልኣ ብሕራይ ሰምዓካ ላ ይቐኒልና ሕራይ
2: እሺ በቃ ከ ብሓልኪ ኣክለኒ እታ ካምቻ ግን ተዝክርያ ክንደይ ፅቡቅ ነይሩ ንፍዓደይ
1: እንሻ ላ እስታዝ ተኽልኣ ብሕራይ ተዘይዘከርክዋ ከ ድሓ ንዝክራ እንታይ ፅግም ኣለዎ እንሻ ላ
2: ዘክርያ
1: ጠዋሊ ሕራይ ስተስተክልኣብ ሽኩራን ይቐኒልና
2: ሕራይመርሓባ
1: ሰላም መዓልቲ ንክሉና ሽኩራን ሽኩራን ስተስተክልኣብ መርሓባ ሕራይ እምበር ዝኸበርኩም ተዓዘብትና ናብ ዝቐፂላ ትስዕብ ዘላ ደርፊ ይኸብለኩም ደርፊ ብቋንቋ ኩናማ ናይ ድምፃዊ ማርቲን ሙላት ተኸታቲልና ክንምለሰኩም ኢና ምሳና ፅንሑ ፋስል ቂና ኢሳድ ልሙሻሂዲን እውቕንያ ብልቀትል ኩናማ للفنانة الشاب مارتين مولات نسمعها مع بعض وزي ما قلنا سابقا نحن معكم على الهواء مباشرة من الفضائية الإلكترية اتصلوا بينا وشاركوا معنا في حلقة اليوم حنرجع لكم خلوكم معنا

0: ምስ ድምፃዊ መንግስቲ ኣብ ገበ ገርግሽ ነፅንሕና ዝኸበርኩም ተዓዘብትና ናብ ቴሌፎናትኩም ክንምለስ ቴሌፎን ኣላትና። ሃሎ
1: ሎ
0: ሄሎ ደባይዋ መርሓባ። ሄሎ መርሓባ። መን ክብል?
1: ሎ ሰዓት ሰሚራ ኣበሃል።
0: ሰሚራ ከመይ ውዒልክ ሰሚራ? ኣልሓምዱላ። ትፈضል ሓቢብቲ።
1: ሓራይ ብቀዳምነት ንክቡር ውሩብን ተሸዋት ፈወርቲ
0: ሓራይ
1: ካብኡ ንመቀፃል ሃይልታት ምክልኻል ኤርትራ ብኮነ በረታት ዝርከቡ
0: ተማም
1: ካብኡ ቀፂለ መዓሉ ወደይ ኣብ ኣሽንደት ዝርከብ
0: ሓራይ
1: ንያስሚን ንኣብያም ኣብ ኣሽንደት ዝርከቡ ኩሎም
0: ተማም
1: ካብኡ ቀፂለ ናሕናሕ ጓለይ ፈረም ትርከብ
0: ሓራይ
1: ሰብኣያ ጀማር ረጠይ ኣብ ኣሜሪካ ዝርከብ
0: ሓራይ
1: ልዕልታ ሰለመት ረጠይ ኣብ ከረን ትርከብ
0: ሓራይ
1: ንሰገን ጓለሰይ ኣብ ከረን ትርከብ
0: ተማም
1: ንእንትሳ መሃዛ ጓለይ ኣብ ከረን ትርከብ
0: ሓራይ
1: ካብኡ ንምቅፃል ኣሮን ሕወይ ኣብ ሓመደይ ትርከብ ምስ ኩሎም ስድራ ቤቱ ምስ ደቁ
0: ሓራይ
1: ካብኡ ቀፂለ ንደራ ሕወይ ኣብ ኣሜሪካ ዝርከብ ምስ ደቁ ምስ ሰበይቱ
0: ሓራይ
1: ካብኡ ቀፂለ ንመልእቲ ሓወይ ፅባሕ ጥንቀት ዘለዎ ኣብ ከረን
0: ሓራይ
1: ዝተረፈ ንኩሉኩም መደደባያ ንኣኸምከ
0: ይቀኒልና። ሽክራ ሰሙር ሓቢብቲ ይቀኒልና ብጣዕሚ ኢና ነመስግን።
1: ደርፊ ምራፅ ከይከኣል ድዩ?
0: ደርፊ እንተለያትና ናይ መን ደሊኺ?
1: ናይ ሃብታ ደርፊ
0: ሎም ዓንቲ ማዕለሽ ሎም ዓንቲ የብልናን ኣብ ዝመፅእ ዘሎ እንሻላ እንሻላ ሓራይ ይቀኒልና። ሰሚራ ሽኩራ ከማን ቴሌፎን ኣላትና። ሃለው
2: ሄሎ ድባይዋ።
0: ሄሎ ድባይዋ መርሓባ።
2: መርሓባ ሰዓድ። ሰላም ዓለይኩም።
0: ዋዓለይኩም ሰላም። መን ክብል?
2: የፍርሓር ኣነስኝ ጀማል መንድፈራ።
0: ኣህለን ከመይ ውዒልካ?
2: ሰላም ዲ ማሻ ላ
0: አልሓምዱላ። ትፈضል
2: መርሓባ። ወራሪተይ ከምኒ ነጃ ዓዲ ወደርኩ ትርከብ
0: ሃራይ
2: ንበዓልቲ ቤተይ መርም ዑስማን ምስ ወደ
0: ተማም
2: ንሓትነይ ምስ ደቃ ኩለን ሰላም ዝንፈቱ
0: ተማም
2: ንመርም ምስ ደቃ ሰላም ዝንፈቱ
0: ሃራይ
2: ንዘምዘም ነጃ ምስ ደቃ ሰላም ዝንፈቱ
0: ተማም
2: ንሓይሊ ምክልኻል ኤረትራ
0: ሃራይ
2: ሰላም ዝንፈቱ
0: ሃራይ
2: ንዓኹም ከ እንዳ ዜና
0: ሽኩራ ይቀኒልና ብጣዕሚ ኢና ነመስግነካ። ሽኩራ ሓራይ ጠዋሊ እንሻ ላ ኩሎም ሰሚዖም ክኸኑ ተስፋ ገብር ይቀኒለይ። መርሓባ ሽኩራ ሓራይ እምበዕሉ ዝኸበርኩም ተዓዘብትና ናብዛ ቀፂላ ትስዕብ ዘላ ደርፊ የኸብለኩ።

ሓራይ እምበር ዝኸብርኩም ተዓዘብትና ሰዓትና ኣኺሉ በዛ ክንሰምዓ ዝፀንሕና ደርፊ መደብና ናይ ሎም መዓንቲ ክንዛዝም ኢና ማለት እዩ። ኣብ መወዳእታ መደብና ነዛ ናይ ሎም መዓንቲ መደብና ሰሪዑ ንዘዳለወልና ኤዲተር መድሃኒ ዘካርያስ ኣዝና ከነመስግኖ ንፈቱ፣ ከምኡውን ናወሃቲ መደባትና ኣለም ዮሃንስ ወዲ ገነጦ፣ ከምኡውን ተኪኤ መኮነን ፃዕዲ ኣዝና ነመስግኖም። ኣብዚኣ ነዛ መደብ ብቐጥታ ናባኸም ክፍንዋ ዝውዕሉ ኣባላት ስቱድዮ ንኩሎም ክነመስግኖም ንፈቱ። ኤዲተር ሽዋ መልኣከ ሰኣላይና ማቶሳላ መኮነን፣ ኣብ ግራፊክስ ርስትና የማነ፣ ከምኡውን ቴክኒሽናትና ለምለም ዕቁ ፍትሒ ሃይለ ሚካኤል ዘካርያስ፣ ቴክኒሽናት ድምፂ ድማ ኢለን ተስፋይ ምሳባ ገንዘቡ፣ ኣብ ሜክኣፕ ኣሚራ መሓመድ ኢብራሂም፣ ኣብ ኣልባሳት ድማ ሳሊና ፀሃየ ብምኻንዮም ኣብዚ ምሳና ውዒሎም ዘለዎ ንኩሎም ክነመስግኖም ንፈቱ። ኣብዚ መፅእ ዘሎ ክሳብ ንረኸብ ሰናይ ቅነ ሰናይ ክረማት ክኾነልና ተስፋ ንገብር ይቐኒልና ንብል። ሳደ ልሙሻሂዲን ወሰልና ኢላ ክታም ሓልቀትና ንልዮም ምን በርናምጅ ኣሉ ደባይዋ ኢላ ጀዲድ ልቁያ ቢኩም እንሻ ላ ነትመና ለኩም ኩለ ልኣፍራሕ ወሰዓዳ ኢላ ልቃእ

0: መደብ ናትራን ኣብ ስሙን እዙ ንኡስ መደብ ዓለም ስነጥበብ ብዛዕባ ጉዕዞ 85 ዓመት ናይ ኤርትራ ኣብ ሓንቲ ቕብኣ ንዘዳለወ መንእሰይ ዘላሊ ይኸውን። ብኸመይ መንገዲ ኣብዞም ዓመታት ዝተፈፀሙ ፍጻሜታት ከስፍርን እኹል ሓበሬታ ክረክብን እውን ዝወሰደሉ ግዜን ካልእን ዝፈተሸ እዩ።
1: እቲ ሓሳብ መበገሲታ ካብ 10 ኣቕፋደላ ካብታ ባጢራ 10 ኣቕፋደላ ያ ወጫታ ባቡር
0: ነዚ ንምክትታል ኣብ ሰዓትና ይኹን ምረኸብና ሙራባ ሸርባ ባህላዊ ምግቢ ብሄረናራ ኮይኑ ብፍላይ ድማ

0: ንመርዓውቲ ቅድሚ ቁርሲ ዝውሃብ እዩ።
1: እዚ ከምዚ ገርና ካብቲ ሕሩጭ መሳብሰልና እዚኣ ቴን ትበሃል ቴን እያ ትበሃል እዚኣ መትሓዚና ሕጂ ቴን ማለት ከዓ ናይትያ ፃሕሊ ፃሕሊ ማለት እያ ናይታ ሸርበ ንሰርሓላ ኣብኡ ዝኣቱ ቀመማት ከዓ ጠስሚ ንእትዎ ሽኮር ከዓ ንገብረሉ ኣብ ጨው ነገርና ንክልተ ሰሙን ነትዮም መርዓውቲ ከምዚኣ ገርና ኢና ነስትዮም ማለት እዩ።
0: ዘዋሊት ካሜራና ናይ ሰሙን እዚ እውን ኣገባ ኣሰራርሓ ናይዚ ባህላዊ ምግቢ ዘላል ትሕዝቶ ክተቕርባልና እያ። ብተወሳኺ ካልኦት መደባት እውን ኣለውና። ተኸታተሊት ፊልም ሳውን መበል 25 ክፋል እውን ካብ መደባትና እያ። ዝተፈላለዩ ዜማታትን ንዓኹም የዛንዩ ዝበልናዮም ቪድዮታትን ካብ መደብናትና ንሰሙን እዚኦም እሞ ንኽትከታተሉ ብክብሪ ንዕድም።

መደብና ትራን ቀዳም ሓደ ንሓሰ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ ድግማ ሓሙስ 6 ንሓሰ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

ስመይ መርያም ዓብደላ ይበሃል። ኣብ ጨንፈር ባህሊ ዞባ ዓንሰባ እየ ዝሰርሕ። ኣብ ኣዋህዲ ሽማገለ መዓላት ከዓ ኣዶ ወንበር ኮሚቴ ያታውት ልሂትን ሙዚቃን እየ ራ መንእሰያት ኣብ ምዕቃብ ባህሊ እንተኮይኑ ሓደ እቲ ፌስቲቫል ሓደ ካብቲ ኣጋባብ ምዕቃብ ባህሊ እዩ። ባህሊ ክንብል ከለና ኣዝዩ ሰፊሕ ንኣጋባብ መነባብሮ ናይ ሓደ ሕብረተሰብ ብኩሎ እንትንኡ ዝገልፅ እዩ። ሕጂ ባህሊ ካብ ወለዶ ናብ ወለዶ እንዳተሰጋገረ እዩ ክሳብ ሕጂ መፅኡ ዘሎ። ንክሰጋገርን ንከይ ኣብ ሓደ እዋን ከዓ መንነቱ ብሓንሳብ ንከይጥፍእን ከዓ ብዙሕ ክግበር ዘለዎ ነገራት ኣሎ። ሓደ ካብኡ እዚ ብሃገር ደረጃ ተፀቂጡሉ ዝግበር ዘሎ ሃገራዊ ፌስቲቫል እዩ። ሕጂ ፌስቲቫል ኣብ ምትሕልላፍ ባህሊ ካብ ወለዶ ናብ ወለዶ እንታይ ተራ ኣለዎ እንታይ ኢልና ኣዝዩ ዓብዪ ተራ ኣለዎ ብላኣነ ንኣብነት ኤርትራሲ ብዓብያ ንክትበፅሓ ኣዝያ ብኩሉ ማለት እዩ ወፃኢታት ኹን ብድኻም ኹን ባህልኩ ኹን ብኩሉ ኣዝዩ ክትበፅሖሲ ነቲ ባህሊ ክንትፈልጥ ናይ ነፍሲ ወከፍ ትሽዓተ ብሄርን ኣብ ውሽጡ ዘሎ ኣጋባብ መነባብሮን ክትፈልጥ ኣዝዩ ሰፊሕ ግዘን ባጀትን የድልየካ። ሃገራዊ ፌስቲቫል ግን ነዚ ኩላ ኤርትራ እንታይ ከም ትመስል ኣብ ሓደ ቅርዓት ኣኪቡ ንመንእሰያትን ንናእሽቱን ኣብ ውሽጥን ኣብ ወፃን ንዘለዉ ንከፍልጥ እዩ ትዕላማ ማለት እዩ። እዚ ሕጂ ዓብ ተራ ኣለዎ ብላኣነ ሓደ ኣብ ነፍሲ ብሄር ትግረ እንተኮይኑ ኣብቲ ከባቢኡ ከዓ ትግረ ጥራይ እንተለዉ ትግረ ጥራይ ዝፈልጥ ኣብ ፌስቲቫል ምስ መፀካ ግን ክንደይ ዞባታት ኣለዋ ኣብ ኤርትራ ክንደይ ነፍሲ ወከፍ ዞባ ከዓ ክንደይ ብሄር ሒዛ ትመፅእ ኣብቲ ነፍሲ ወከፍ ብሄር ምስ ኣታካ ካ እንታይ ዓይነት መነባብሮ ትርኢ ብፍላይ ኣብቲ ያታዊ ድኳና ኣባይቲ ወይ ያታዊ መነባብሮ ናይ ሓደ ሕብረተሰብ ናይ ነፍሲ ወከፍ ዞባ ዘሎ ዘለዋ ብሄራት ነናተን መነባብሮ ኣብ ምንታይ ገዛ ቆመጡ እንታይ ምግቢ ምገቡ ኣብ ውሽጢ ገዝኦም እንታይ ኣቑሑ ትጥቀሙ ዝኩሉ ኣብዚ ሎ ማለት እዩ። ሕጂ እዚኣ ብፍላይ ብሓፈሻ ንኩሎም መንእሰያት ብፍላይ ድማ ካብ ኤርትራ ወፃኢ ንዝነብሩ ኣዝያ ኣገዳሲት ባህሊ ከዓ ካብ ወለዶ ናብ ወለዶ ንክሰግር ዓብዪ ተራ ዘለዎ ክቅፅልን ብዝሰፈሐ መንገዱን ብዝሓሸን ክቅፅል ዘለዎ ዓብዪ መደብ እዩ። እዚ ጥራይ ዘይኮነ ከዓ ዋላ ኣብቲ ሓድነት ናይ ህዝቢ ከዓ

ካብዚ ዋደቡ ከዓ ምዞም ንሪኦም ዘለና ጉጅለ ባህሊ ከም ኣቦም በርያታ ውትሊትን ሙዚቃን ኮይነ መፅኦ ዘለኹ መንእሰያትና ኣና ኣብዚ እዋን እዚ ማለት ኩላ ና ካባይ ጀሚርካ ክንጥንቀቆን ክንመሃረሉን ዘለና ብፍላይ ኣብዚ ቁልጡፍ ናይ ዓለም ናይ ፅልዋ ናይ ንብራዝ ባህሊ

እዮም ብቁልጡፍ ብሞባይል ንበሎ ብካል ንበሎ ብብዙሕ ነገር ፅልዋ ናይ ለውጡ ብዙሕ ነገር ስለ ዘሎ ኣብዚ ክንጥንቀቕ ኣለና ከም መንእሰያት ማለት እዩ። ምክንያቱ መንእሰያት መጀመርያ ባለካ ካ ትሕቀብ ናትካ ክብሪ ማለት ናትካ ካይዳ ናይ ዓድኻ ንዓኻ ክትመስል ኣለካ ንሕና ከዓ ንደቅና ነቶም ድመፁ ወለዶ እንታይ ንገድፈሎም ማለት እዩ። ከምቲ ንሕና ካብ ቦታትና ዘምፀናዮ ትልይታትና እንታይ ድምስል ከምዚ ክብሎ ዝፀንዐ ኩሉ ኣማሻጭጣና ኣብ ኩለን ብሄራትና ኣብ ኩለን ዞባታትና እንታይ ይመስል ኣስተውዒልና ተኸድና ንሕና ባህልና ዓቂብና ኣለና ማለት እዩ።

ሽመ ኣንጀል ኣባቶ ካብ ዞባ ጋሽባርካ ንዞባ ባረንቱ ኣራ ብሓፈሻ ክንሪኢ ከለና ሎሚ ኣብዚ ግዜ መንእሰያት ኣብ ባህሊ ኣብ ምእቃብ ዘለዎም ተገዳስነት ቁሩብ ካብቲ ዝነበሮ እንዳዋሃደ ይኸይድ ስለ ዘሎ ኣብ ምእቃብ ባህሊ ናይ ባሓቂ መንእሰያት እዮም ታራ ክፃወቱ ዘለዎም። ኣብ ከተማታት ዘለዉ እቲ ኣብ ገጠር እንታይ ይገብር ኣመፃፅዓቲ ብሄር ከመይ ኣሎ ከመይ ነይሩ ኣብ ንምፍላጥ እንዳተዳህሰ እትኸይድ ስለ ዘላ ኩላ መንእሰያት ካብ ዓዲ ካብ ዓበይቲ መፅናዕታዊ ኣካይዳ ብመፅናዕታዊ ካብ ቀደም ዝነበረ ባህሊ እንዳተዳሰሰ እንዳምሕዳስ እንዳሕድስና ክንሰርሕ እዩ ዝግባአና ኣብዚ ግዜ ማለት እዩ። ባህሊ ማለት ክብሪካ ክብሪ እዩ። ባህሊ ክብሪ እዩ። ባህሊ ዘሎ ሓደ ሰብ መለለዩ ባህሊ እዩ ዝለለ ሕጂ ኣነ ኣንጀሎ እንተኮይነ ኩናማ የ ኩናማ ብምዃነ ክኮርዕ ኣለኒ ብቲ እቲ ኣነ ሂዜን ዘለኹ ኩናማ ዘሎ ባህሊ ብኣ እንዘይ ክብሪ እንዘይተሰሚዕኒ ወላ ሓንቲ ናተይ ምንነት ትርጉመ የብሉን ማለት እዩ።

0: ምስ ትሕሶታት ስመደማ ገሪኹም ዘለኹም ዝኸበርኩም ተኸታተልትና ከምቲ ኣብ መእተዊ መደባትና ዝሓበርናኩም ንምክንያት ፌስቲቫል ኤክስፖ ተጠቂምና ኣብዚ ፌስቲቫል ኤክስፖ ዝረኸብናዮም መንእሰያት ኣብ ባህሊ ምዕቃብ ዘለዎ ተራ ወይ ድማ መንእሰያት ኣብ ምዕቃብ ባህሊ ክንገብሮ ዘለና ግደ እንታይ ከም ዝኾኑ ኣብ ዝተፈላለዩ ቦታታት ኬንያና ናባኹም እነቕርቦ ዘለና ሕጂ እውን ከምዚ ትርእዩኒ ዘለኹም ኣብ ድኮና መናባብሮ ኣባይቲ ብሄረ ዓፋር ተረኺበ ምዚ ኣብ ጎነዩ ዘለዎ መንእሰይ ጀማል ብምዃን ተራ ምዕቃብ ባህሊ ኣብ መንእሰያት ከመይ ክኸውን ከም ዘሎ ኢና ሓደ ብሓደ ክንዕልል ሕጂ እውን ደጊምና ምክታልኩም ምሳና ክኸውን ብክብሪ ዕድም
1: ባህሊ ምትእሳር ኣሎ ምትእስሳር ማለት ባህሊ ኩሉ ግዜ ሕብረተሰብ እቲ ባህሊ ናቱ ሲ ቀንዲ ክውርስ ዝግብኦ ክፈልስ ዝግብኦ እዩ እቲ ባህሊ ኸ ካብ ኩሉ ነገር ምስቲ ጥዕና ሕጂ ሓደ ቅሳነት እዩ ሓደ ሰብ ሲ ኣብቲ ዘለዎ ሕብረተሰብ ምስ ባህሊ ክዋሳ ከሎ ቁሱን እዩ ዘሎ ቁሱን ብምህላዊ ኸ ኣብቲ ጥዕና ሓጋዝ ክኸውን ይኽእል እዩ ካልኣይ ልክ እቲ ባህላዊ ልምድታት ኣሎ ባህላዊ ልምድታት ሕጂ ብእግሪ መንገዲኻ ሳዕበናቱ እናገለፅካ ክተኸይድ ከለካ እውን ኣብኡታት ሕጂ ኣብቲ ናይ ምሬት ክኣት ከሎ ወይከ ከም ኤግዚቢሽን እቲ ናይ ጥዕና ክኣት ከሎ ሲ ሓጋዚ እዩ ህዝቢ ሲ ዝያዳ ማለት ባዕሉ ክሕክመሉ ዝኽእል ዓይነት ዓውድታት ብዙሕ ስለ ዘሎ ኣብኡታት ንምፍላጥካ ንህዝቢ ዝያዳ ይሕግዝ ምዃኑ ኢና ንፈለጥ ማለት እዩ
0: ኣረይ ትቡ ከምዝበልከ ባህሊ ኣብ ነፍሲ ወከፍ ሙያ ወይድማ ኣብ ነፍሲ ወከፍ ሕብረተሰብ ኣዝዩ ጠቃሚ እዩ ኣራይ ጂሚ መንእስያት ከምዚ ክትብሎ ዝፀናሐካ እንተኮይኑ ባህሊ ኣብ ምዕቃቡ ክንፃወቶ ዘለና ተራ እንታይ ዝመስል
1: ባህሊ ሎሚ ዓመት ሕጂ ወግዒ ናራትና ኣብዛ ዘለና የቆሸት ወግዒ ኸ ናይ ዳጉ ወግዒ ሒዝና መፂና ሕጂ ባህሊ ሓደ ካብቲ ክወርስ ዝግባእ ባይታ ዝኾነ ነገር መሰረታዊ ነገር ስለ ዝኾነ ባህሊ ሓደ ሕብረተሰብ ዘላልየሉ ምንነት ስለ ዝኾነ እቲ ባህሊ ንኸይብል እቲ ምንሰይካ ዝያዳ ፈሊጡ ንብቲ ድሕር ዝምፅእ ዘሎ ዋለዶ ንኸብርሶ እቲ ባህሊ ኣብ ከምዚ እዋን ኣብ ከምዚ

0: ብሓፈሻ ወርልድ ዋይድ ክትሪኦ ከለካ ብዓለም ደረጃ ዓለምለኸ ደረጃ ክትሪኦ ከለካ ካብቶም ካልኦት ንሓይሽ ክንብል ንኽእል ኢና ማለት እዩ። ንና መንነትና የጥፋና፣ እምነታትና የጥፋና፣ ክብርናን ባህልናን ኣየጥፋናን። እዚ ግን በዚ ዓለማዊ ለውጢ ወይ ከዓ እዚ ዕብላላ ናይ ባህሊ ኣይተዓብለልናን ወይ ብካልኦት ኣይተፀላናን ማለት ኣይኮነን። ሕጂ መንእሰያት ከም መንእሰያት ኣብ ኣገባብ ኣከዳድናና፣ ኣብ ኣዘራርባና፣ ኣብ ኣካየዳና፣ ኣብ ኩሉ ክንጥንቀቕ ኣለና። ለውጢ ኩሉ ግዜ ለውጢ ዝፈቱ መን እዩ? መንእሰይ እዩ። እቲ ለውጢካ ብመን መፅእ? ብመንእሰይ ዝመፅእ። ሕጂ ባህሊ እኮ ከይተቀየረ ዝነብር ባእታ ኣይኮነን። ባህሊ ካብ ቀደሙ ስለ ዝቅየር እዩ ካብ ዝነበሮ ደረጃ ኣብ ዝበፅሒ ዘሎ። ሚልዮናት ዓመታት ድሕሪት ተተመሊስና ገዛ ኣይነበረ፣ ገለ ይነበረ፣ ክዳን ኣይነበረ፣ ገለ ይነበረ። ግን ከዓ እንደተቀየረ ቀስ ብቀስ ማለት እዩ ምስቲ ከባብን ምስቲ ኩነታትን ብድሳኔ ይቅየር እዩ። መንነት ግን ከጥፍእ የብሉ። ሕጂ መንነትና ንከይጥፍእ ፅባሕ ንግሆ ናይ መንነት ቅልውላው ከዓ ንከይጋጥመና እቲ ለውጢ በቲ ዝግባእ ለውጢ መፅ እዩ። እቲ ፅቡቕ ነገሩ ክትወስድ ዘየድልየካ ነገር ከዓ ክትገጥፎ እዩ ዘለካ። ስለዚ መንእሰያት መፂእና ተረክበ ኢልና ቴክኖሎጂ ኹን ወላ ካልእ ምዕባሌታት ብኣገባብ ክንጥቀመሉ ኣለና። ሕማቕ ኣይኮነን፣ ግን ብኣገባብ መንነትና ከየጥፋእና፣ ባህልና ከየጥፋፍና፣ ክብርታትና ከየጥፋእና፣ እንታይ ገደሰኒ ከይበልና ከምቲ ንዓና ዘፀንሐና ንሕና ከዓ ነቶም ድሕሪና ዘለዎ ክነፅንሖ ዓብ ሓላፍነት ኢና ክንሽከም ዝግባአና። ሰብሲ ካልእ ዝገብር ነይሩ እዚኣ ቀላል እያ።
1: ሕጂ ከመይ ኣለና ክብል እንተኮይነ ደሓን ኣለና ክንብል ንኽእል እየ። ምክንያቱ ብፍላይ ከዓ ናይዚ ናይ ደሓን መበልካ እዚ ንሪኦ ዘለና ናይ ፌስቲቫል ዓመታዊ ዝካየድ ሓደ ኒሸ ቆልዓ እንድሕራምቲ ከ ኣብዚ እንታይ እዩ ድመስል ብሄር ናና ብሄራት ናና ትሽዓት የት እንታይ ይመስለ ኣብዚ ሓደ ዓብዪ ትምህርቲ ሓደ ዓብዪ ነጥቢ ሒዚ እዩ ዝኸይድ ካብዚያ ሕጂ እዚ ኣቕሊልና ክንሪኦ የብልናን ማለት ዝቕርዓት እዚ ኩለን ብሄራትና ብሄረ ኩናማ ብሄረ ናራ ብሄረ ትግረ ኩለን ብሄራትና እንታይ ይመስላ ኣብዚኣ ቆልዓ ተምፂኢካዮ ሓደ ነገር ሒዙ እዩ ዝኸይድ ማለት እዩ። ው መጠን ከዓ እንዳዓበዮ እንዳዓበዮ እንዳፈትዎ ኸይድ ማለት እዩ። ስለዚ ንሕና ኣብ ደሓን ኩነታት ኣለና ይብል ማለት እዩ። ዝያዳ ግን ብሞባይላትን ብካልእ ናይ ሚድያ ብዙሕ ነገራት ሕማቕ ዝመፅእ ኣሎ ኣብ ኢና ክንጥንቀቕ ዘለና ማለት እዩ። ምክንያቱ ንግዜያዊ ከሽክዓና ክእል ማለት እዩ። ንፅባሕ ንዎ ግን ንወለዶና ኹን ንዓና ኹን ፅቡቕ ኣይኮነን። ስለ ዝኾነ ኣብ ደሓን ኩነታት ኣለና ንዕቅብ ኣለና ንፍትን ማለት እዩ ንሕና ማለት እዩ ካብዚ ንላዕሊ ከዓ ሓይልና ክንወፅእ ኣለና ማለት እዩ።

0: ተራ መንእሰያት በፀፈት መንእሰያት ክለብ መንእሰያት እዩ ኣብዚ ተራ ክፃወት ዘለዎ። ካልኣይ ነገር ከዓ ባህልን ስፖርት እንትበሃል ኣገደስቲ ሰባት ብዛዕባ ባህሊ ተገዳስነት ዘለዎም ሰባት ኣቂቡ ኣበይ እንታይ ይገብር ከም ዘለዎ ከይዶም ፈቲሾም ብሰነድ ክሕዙ ከም ዘለዎ እዩ። ብድምፂ ይኹን ብቪድዮ ይኹን ብፅሑፍ እቲ ዘለና ባህሊ ኣብ ምእቃብ እዘን ዝበልኩኹ ትካላት እየን ተራ ክፃወቱ ኣለዎ። እሱ ጥራሕ ዘይኮነስ ዓበይቲ ሰባት ኣለዉ ኣብ ከተማታት ዘይኮነስ ኣብ ገጠራት ዓበይቲ ሰቡት ብዛዕባ ባህሊ መፅሓፍቲ እዮም እሶም ንኦም ደ ተጠቂምናዮም ይኸዱ ስለ ዘለዉ ኣብ ከባቢታት ዘለዎ ቦታታት ዓድታት እናኸድና ከመይ ገርና እቲ ባህሊና ክንእቅብ ከም ዘለና ክንሰርሕ ከም ዘለና መንእሰያት ጥራሕ እያ ዝብላኒ ማለት እዩ።
1: መንእሰያት ከም እንታይ ክንፀታይ ተራ ክንገብራሉ ሕጂ ስኻ ከመንእሳይ እዙ ክትብሎ ፀናሕካ ባህሊ ንኩሉ ካብቶም ዓበይቲ ሰሚዕካ ኣብ ምንፅብራቅ ወይ ድማ ንዑ ንምግላፅ ዝርከብ ኣለካ ሞ መንእሰያት ክገብርሎም ባህሎም ክዕቁቡ እዚ ክትገልፆ ፀናሕካ ኩሉ በተሕላፍ ሓበሬታ ዩ ገለ ሕጂ በቲ ናይ ቴክኖሎጂ ዝበሃል ነገራት ንኩሉ መንእሰይ ወላብቲ ርሑቅ ገጠራ ዘሎ ፀሊልና ኣሎ። ስለዚ መንእሰያት ነቲ ባህሊ ቦታትና ክንዕቅቦ እንታይ ና ክገብር ዘለና ትብል ስኻ ከመንእሰይ
2: ሕጂ ከም መንእሰይ እዛ ክዛረባ ከሎ መጀመርታ እዚ ዘለና ፌስቲቫል ሓደ ዕላምኡ እንታይ እንዳሕር ኢልና ዕላምኡ እቲ ኩሉ ሰብ ባህሊኡ ንምሕዳስ ባህሊኡ ንምውራስ ባህሊኻ ካሊእ ብሄራት ንምፍላጥ ሕጂ ልክዕ መንእሰያት ካ እንታይ ክገብሩ ኣሎ ኣብዘ ዘለናዮ ሃገራዊ በዓላት ኣሎ ቀነ መንእሰያት ናይ ሃማማት ኣሎ ቀነ ተምሃር ኣሎ ልክዕ እዚያን ሕጂስ ኣብ ሕብረተሰብ ኣብ ውሽጢ ሕብረተሰብ ዝካየድ በዓላት እዩ። ኣብዚ በዓላት ከ እቲ ባህሊ ብዘለኻዮ ኩለን ክትቕርቦ ትኽእል ኢኻ። ሕጂስ እተን መሳርሕታት ቀደም ዝነበረ ከም ምሪት እንድሕር ኣቕርብካዮ ኣብዚ ዝኾነ በዓላት ኣብ ሃገራዊ በዓላት ይኹን ወላ ናይ ቀነ መንእሰያት ይኹን ቀነ ተምሃሮ ይኹን ኣብ ውሲ ከም ምሪኢትን ከም ኤግዚቢሽን ክትቕርቦ ከለኻ ወላ ብህሩ ይኹን ዘይፈለጥ ክፀንሕ ስለ ዝኽእል ኣብ ኤግዚቢሽን ኤግዛምፕል ሕጂ ኣብ ኤግዚቢሽን ሕጂ ኩለን ነቲ መሳርሒታት ብቆርበት ዝስራሓ ብዕንጨይቲ ዝስራሓ እንድሕር ኣቕርብካዮ ወላ ሓትትካዮም ዘይምልሱ እውን ኣሎ። ሕጂስ ሓትትካ ዘይምልሱዎ ከም ዘሎ እዳፈለትካ ሕጂ እንድሕር ሸልልካዮ ባህልካ እዳጠፍ ይኸይድ ከምኡ ንኸይኸውን ኩለን እቲ ናይ ባህሊ ነጥፈታት ከም ምርኢት ኣብ ኤግዚቢሽን ኣብ ዝኾነ በዓላት ክረአ ኣሎ። ኣብ ዝኾነ በዓላትካ እቲ ሃገራ እቲ ባህላዊ ወግዒታትካ ከም ምርኢት ከም ድራማ ዓይነት ይኹን ወላ ከም ግጥሚ ይኹን ወይ ዝኾነ ከም ምርኢት ናይ ባህሊ ትሕዝቶ ኩሉ ዘሎ ዘማልአ በዓላት ኣብ ውሽጢ ሕብረተሰብ ኮና እንድሕር ኣካይድናዮ ኩሉ ግዜ መሰረት መን እዮም መሰረትካ እቶም ዘና ኣሱ ደቂ 6 ዓመት ከወት ሕዝና እንድሕር ክነውርሶም እንድሕር ፈቲና እሶም እንዳ ዓብዮ ምስ ከዱካ ሽዑ ድሕሪኦም ዘለካ እንዳወርሲ ዝኸዱ ባህሊ ንኸውርስ ወይከ ባህሊ ንኸይተርፊ ክንስርሕ እንትኾና ግን ኩሉ መንእሰይ ተረብኡ ምዃኑ ፈሊጡ ኣብዘ ዘለናዮ ብዘ ዘለናዮ ዓቕሚ ገሊያ ብፅሑፍ ገሊኣኻ ካብ ሰብ እንዳወሰድካ ገሊኣኻ ትፈልጦ ትኸውን ትኽእል ዘላ ኩሉ ሲ ኣኻኽብካ ኣብ ሓደ ምሪት ክትሪኦ ከለካ ንኩሉ ሰብ ይዕጉቦ እዩ ንኩሉ ሰብካ ክብርፍ ስለ ዝኽእል ኣብዘ ዘለናዮ ቦታ ኣብዚ ዘለናዮ ዓቕሚ ኣብ ኩለን ቅነ ዝካየድ ዘሎ ተሳተፎ ናይ ባህሊ ክህሉ ኣሎ።
1: ኣዝዩ ፅቡቅ መግለፂ ጅሚ በዚ ኣጋጣሚ ኣዚ ከመስግነካ ድ ንስኻ ከም ሓደ መንእሰይ እንደገና ሞያዊ መንእሰይ ኮንካ ኣብ ባህሊ ዘለካ ተገዳስነት ዓብዩ ነቶም ከምሃል ብድሕሪካ ዝመፁ ንኣሸ ወለዶታት ተሰጋግሮ መካልካ እዚ ዘመስግነካ ንዓመትካ ባህሊ ስፍሕ ዝበለ ፕሮግራማት ወይ ድማ መደባት ርስመፁካ ተስፋ ይገብር ይኸምለለይቕንለት ክብሮት ተኸታተልትና በዚ ዝፀንሐ ካብ ዝተፈላለዩ ቦታታት ኮይና ክነዘራርቦም ዝፀንሐና መንእስያት ኩላትና መንእስያት ኣብ ባህሊ ዘለና ተራን ሓላፍነትን እንታይ ምዃኑ ተረዲና እቲ ንደልዮ ወይ ድማ እቲ ናብ መፃ ወለዶታት ክመሓላለፍ ዘለዎ ፅቡቅ ባህሊ እንብሎ ንምዕቃብ ሓላፍነት ኩላና ክንስከም በዛ መደብ ተማሂርኩም ክትኮኑ ተስፋ ይገብር። ሕጂ ድማ ናብቶም ዝተረፉ መረባት ማገር የስክረኩም።

ኣብ ዝተፈላለዩ ኩርናዓት ዓለም ብምዃን መደባት ሞዛይክ ኣብ ምክትታል እትርከቡ ክቡራት ተዓዘብትና ኣብ ዘለኹም ዕዙዝን ልባውን ሰላምታ ናብፃሕኩም ከመይ ቀኒኹም? ዝተፈላለዩ ትሕዝቶታት መደባት ሞዛይክ ጣዕመ ዜማታት ከምኡውን ተኸታታሊት ፊልምን ኢና ሒዝናልኩም ቀሪምና ዘሎና። ክሳብ ፍፃመ መደብና ምሳና ሓቢርኩም ክፀንሑ ብኸብሪ ንዕድመኩም። ዘለናዮ ቅንያት መርዓታት ተጀሚሩ መርዓታት እዩ ዝካየድ ዘሎ። ከምኡውን ተምሃሮ ፍረፃምኦም ዝሓፍስሉ ድማ ናይ መምረቕታ ግዜያት እዩ ዘሎ። በዚ ኣጋጣሚ ንኩሎም እንቋዓብቃዓኩም እናበልና እዛ ስዒባ ተቐርብ ደርፊ ከነስግረኩም።

ብሕንቲ ኸኪ ሓቂፈኪ ኣባብ ልምምት

ኣብ ስደት ዝርከቡ ኤርትራውያን ደቆም ባህሎምን መንነቶምን ንኽፈልጡ ዝገብሮ ጻዕርታት ኣዝዩ ብዙሕ እዩ። እዚ ድማ ኣብቲ መሃነትካ ዘጥፍእ ባህልን ከምኡውን ናብራ ስደትን ክኢሎም ደቆም ኣብ ዝተፈላለዩ ናይ ሃገራዊ ንጥፈታት ይኹን ባህሎምን ታሪኮምን ኣብ ምፍላጥ ዝገብሮ ጻዕርታት ኪንዮ ኣብቲ ዘለዎ ሃገር ኣብ ሃገሮም ብምምፃእ ድማ ከዛውርዎም ባህሎምን ስድራ ቤቶም ንክፈልጡ ዝገብሮ ጻዕርታት ኣዝዩ ብዙሕ እዩ። ሓደ ካብኡ ድማ ካብ ስዊዘርላንድ ዝመፁ ስድራ ቤታት ንደቆም ባህሎምን መንነቶምን ታሪክ ናይ ሃገሮም ንክፈልጡ ዳርጋ ናብ መላእ ሃገርና ከዛውርዎም ወይ ከላልዮም ክኢሎም ኣለዉ። እዚ ዝድስስ ትሕዝቶ እምበር ኣብዛ ስዒባ ተቐርብ ትሕዝቶ መደብና ክቐርበልና እዩ። ብሓባር ንከታተል።

0: ሃገርን ሃገራውነትን ኣብ ልክዕ ግዜን ሰዓትን ዝተንፀባርቐሉ ህሞት እዩ። ኣበይ ሃገራት ዓለም ዝቕመጡ ክንሶም ሃገር ከም ፀሓይ ብራቕ ዘቋምጡ ኤርትራ ዝወለደቶም ደቂ ሓንቲ ማህፀን ኣብ ሓደ ቅርዓት ተኣኪቦም ዘለዎም ፍቕሪ ሃገር ክገልፁ ምዕዛብ ሓደ ካብቲ ተምሳ ዝፈጠረልና ኣጋጣሚ እዩ ነይሩ። ሽሕኳ ብስደት ካብ ዓዶም እንተረሓቑ መንፈሶም ምሳገሮም እዩ። ኣብ ስደት ዝተወለዱ ፍረ ኮርሶም ብባህሊ ባዕዳውያን ተዋሒጦም ካብ ህዝቦምን ሃገሮምን ከይፍለዩ ብዓብኢ ድማ ኤርትራዊ ክብርታት ከይንፈጎም ምስ ባህሎምን ክብርታቶምን ክላለዩ ዝኽእልሉ ኣጋጣሚ ክፈጥሩ ዝረኣዩ። ናይ ሎሚ ትሕዝቶ መደብና እውን ነዚ ድድስስ እዩ ክኸውን ሰናይ ምክትታል። ኣብ ሃገረ ስዊዘርላንድ ከተማ ጀኔቫ ዝመፁ ኤርትራውያን እዮም። ኣብቲ ዝተወደበ ናይ ዑደት መደብ ብሓባት ተጠርኒፎም ታሪካዊ ቦታታት ክበፅሑ ምስ ሃገሮምን ህዝቦምን ክላለዩ ዝዓለመ እዩ ነይሩ። ሰንሰለት ሓድነት ከይብተኽ እቶም ኣብ ስደት ተወሊዶም ዝዓበዩ ዜጋታት እንታይነት ሃገሮም ክፈልጡ ብዓብኡ ስምዒት ሃገራውነት ሓዲርዎም መንነቶም ክፈልጡ ሓደ ካብቲ ዕላማታት ናይቲ ዝተወደበ ዑደት እዩ።
1: ናብቶም መንእስያት ኢና ዝተውዒልና። እቲ ፀገም ደስተውዓልናሉ እቶም መንእስያት ከም ተረዳእና ብስድሮኦም ሓሊፎም እዮም ኤርትራውያን ክኾኑ ስለ ድዝተሰምዖም መጀመርታ ተረዲእና። ግን ሓንቲ ነገር ኣስተውዕ

ኢልና ተመጀመርተ ዝስዋዕልና ኣሎ ኣብ በዓል ናፅነት ክኾን ከሎ እቶም ስድራ ባንዴራ ኤርትራ ገይሮም ገለ መለኸዱ እቶም ኣቁልዑት ግን ኖ ብዙሕ ኣይኮነን ግን ካብ ደገ ምስ ወፁ ትምህርቲ ክኸዱ ስፖርቲ ክኸዱ ታብ ማልያ ኤርትራ ኩሉ ግዜ ገብርዋ ሕጂ ክንዘራረቦም ከለና ነቶም ስድራ ነቶም መንእስያትን ሓደ ኣይኮነን ሕጂ ሓቲትናዮም ከመይ ርእይዎ ኤርትራ ኢልናዮም ንሕና ዓድና ንፈቱ ኢና ግን ንዕና ኢልኩም ሒዝኩምና ትኸዱ ገዛ ገዛ ተእትውና ካቴድራል ዘዊድኩም ካ ትመልሱና ዓድና ሳይንፈልጦን ኢና ስለ ድበሉ ናብኣቶም መፅናዕቲ ኣስተውዒልና ማለት እዩ ሕጂ እቲ ዘሎ ክንውሱነ ይደለናን በርከ እሶም ከንታይ እዮም ድደልዩ ከነስተውዕል እውን ደሊና ዳርጋ 3ለስተ ዓመት ወሲድልና ክነፅንዖ ከመይ ስለምንታይ እንታይ ትድልየቶም እንታይ ምደይፈትውዎ

0: ዕላምኡ ሃገራዊ ከም ትድበልኩ ኸ ሃገራውነት ዓድኻ መርኣይ ምስ ዓድኻ ምልላይ እቶም ዘይፈልጥዎ ቆልዑ ብዙሕ ደይመላለሱ ክህሉ ክእሉ በቃ ንምፍላጥ ንዓድኻ ምልላይ እዩ ተቐንዲ እቲ ምልላዮም ብጣዕሚ እዩ ደስ ዝብለካ ዓዶም ንክፈልጡ ከዓ ግዴታ እዩ ሻሎ እንድሕር ደኣኒ ዓድኻ ዘይፈለጥካ ስመን ምዃንካ ከማ ናይ ትፈልጥኒ ኢኻ ማለት እዩ ግድን ዓድኻ ስ ክትፈልጥ ኣለካ ስድራ ቤትካ ኩሉ ነገር ክትፈልጥ ክትክእል ኣለካ ነቶም ዘይፈልጡ ከዓ ብጣዕሚ ኣነ ብወገነይ ብጣዕሚ ፅቡቅ ኢለ እየ ዝገልፆ
1: ዕላማ እቲ መደብ ካብ ስዊስ እዮም ተጠርኒፎም መፂኦም ኣነ ቀዲመ ዮም ኣብዚ ነይረ ዕድል ከዓ ስለ ዝረኽብኩ ምስኦም ቱር ክገብር ዕድል ረኺበ እቲ ዕላማ ንዓድኻ ንዓድና ፅቡቅ ጌርና ክንፈልጣ ታሪክና ክርዳእና ታሪክ ቦታታት ክንርኢ ፅቡቅ ጌርና ክንላለይ ድዩ ሶ ከምኡ እዩ እቲ ዕላማ

ኣብ ዝተፈላለዩ ታሪካዊ ቦታታት እዮም ዑደት ኣካይዶም። ካብ ከተማ ኣስመራ ተበጊሶም ታሪካዊ ህንፃታት ዝዳሰሰ ዑደት ድሕሪ ምክያድ ድማ ኣብቲ ዓበብ ፕሮጀክት ዝካየደሉ ዘሎ ዲጋ ዓድሃሎን ከባቢኡን በፂሖም ክሳብ ኣሎ ዝተባህለ ታሪካዊ ሓዘል ቦታታት ብምምፃሕ ንሰለስተ ሳምንቲ ዝወሰደ ዑደት ኣካይዶ

0: ካልኦት ዞባታት ብዓድሃሎ ኢና ጀሚርና ዓድሃሎ ርኢና ኣነ ኳ ስድራ በዓየ ዲ ሓምሳይ ካብኡ ንኽእል ግን ርኢናዮ ብጣዕሚ ደስ ዝብል እዩ። ካብኡ ከዓ ንሓልሓለ ከድና ኣብቲ ናይ ከብቲ ዘለውኦ ርኢና ገሊፆምልና ከዓ እሱ እንታየን ካበይ መፅአን እንታይ ክሕለባ ከመይ ከአን ዝነብራ ኩሉ በቃ ገሊፆምልና።
1: ታንቋ ብድሓን መፀኹም ኣራይ ዘለዋነ ሰለስተ ዓሌት ከብቲ እየን፣ ሆሎስታይን ፍሬጃን ብራውኒ ስዊዝ ሰሜንታል እየን ዝበሃላ። እተን ሆሎስታይን ፍሬጃን ንብለን እተን ፀሊምን ፃዕዳን ብራውኒ ስዊዝ ንብለን እተን ፋሓሮት፣ እተን ሰሜንታል ንብለን ከዓ እተን ቀይሕን ፃዕዳን እየን።
0: ና ከንሓልሓለ ከዓ መንደፈራ ከድና ኣብኡ ተመሲሕና ከዓ ገርገራ ከድና ገርገራ ውን ከምኡ ካልኣይ ሳልሳይ ግዜ ኣነ ግን ብጣዕሚ መሳጢ ነይሩ። እንታይ ሞ ተውፃሉ ኢኻ

ንባንኪ ፅቡቅ ነይሩ ንዓድና ፅቡቅ ጌና ዝተላለየና ዝብሉ ግዜ እዩ። ኣነ ካልኣይ ግዜ ኣብ ኤርትራ ዝመፅእ ዘለኹ መጀመርታ ኣብ ኣስመራ ንማሳዋን ጥራሕ ከይደ፣ ግን ኣብ ኣስመራ ከማን ፅቡቅ ገይሩ መግለፂታት ተገይሩልና፣ ታሪክ ቦታታት ርኢና፣ ኩሉ ነገር ሲ ኩሉ ቦታታት ሰቂልና ንሓልፎ ዝነበርና ብዙሕ ታሪክ ከም ዘለዎ ፈሊጥና፣ ፅቡቅ መግለፂታት ተገይሩልና። ካብ ኣስመራ ከማን መፂና ብዙሕ ቦታታት ርኢና፣ ተዘናጊዕና፣ ዓድና ፅቡቅ ገና ርኢና እያ ማለት እዩ።

ብናተይ ወገን ክዛረብ ማለት ብናተይ ሓሳብ ማለት ብጣዕሚ ይፈትየ እዮ። ስድራይ ኣላልዮምን እንዲኦም ነታ ሃገር ግን ኣውራ ዝፈተኽዎ ኣብቲ ቱር እንታይ እዩ ሰብ መፂኡ ብዛዕባ እቲ ናቱ ሕጂ ከምቲ ኣንተ ወይ ዝበለቶ ምፅላል ናይ ኣስመራ ነይሩ። ኣብ ኣስመራ ዝነበረ ሕጂ ኩሉ ሰብ ፍያት ይፈልጦ እዩ። ግን ታሪኹ ምስ ዕለቱ መን እዩ ሰሪሕዋ ብኸመይ ክነግሩካ ከለዉ ወይ ኣብ መገድታት ንረኽቦ ቦታታት ክገልፁልካ ከለዉ ኣውራ ደስ ዝብለካ። ኣነ ከም ናተይ ማለተይ ካብ ከምዚ ዓመት ተሰሪሑ ክስቶ ሰሪሕዋ ክበሃል ከሎ ብጣዕሚ ፈትዮ ከምኡ ከዓ እቲ

ኣብ ደገ ተወሊዶም ዝዓበዩ ኣብ ንስ ዕድሚኦም ናብ ስደት ዝተሰዱ መንእስያት ኣብተን ዝዓበዩለን ዝተማሃሩለን ሂወቶም ዝመርሑለንን ሃገራት መንነቶምን ሰብኣዊ ክብርታቶምን ዓቂቦም ስነኣእምራዊ ርግኣትን ቅሳነትን ዘለዎ ፃንሖት ብሂወት ክሓልፉን ብዙሕ ብድሆታት ስደት ከም ዘጋጥሞም ርእሰ ርጉፅ እዩ። ስድራ ቤት ዝዓበየ ሓላፍነት ተሰኪሞም ብባህሊ ባዕዳውያን ተዋሒጦም መንነቶም ከየስሱ ዝዓበየ ተራ ክፃወቱ ከም ዘለዎም ርእሰ ርጉፅ እዩ።

0: ኣብ ደገ ዝዓበዩ ኤርትራውያን ቋንቋም ኣፅርዮም ባህሎም ፈሊጦም ሃገሮምን መንነቶምን ኣዳቂቖም ፈሊጦም ኣብ ሃገር እትሓቱ ዕላማታት ዜግነት ክሳብ ምስታፍ ተማጣጢሮም ንኩሉ ተፃዊሮም ክዕወቱ ምርኣይ ንዓወት ዝካየደሉ ፃዕርታት ዕላማታትን ዘጉልሕ እዩ። እቲ ዝተካየደ ዑደት እውን ካብቶም ዝተገለፁ ዕላማታት ሓደ እዩ።
1: ዕላማ ከምቲ ዝበልኩኺ ታሪክ ንምፍላጥ ማለት መዓዝ ተሰሪሑ ብኸመይ ተሰሪሑ። ኣነ ሕጂ ብናተይ ወገን ብዙሕ ነገር ተማሂረ ወላ እንተፈለጥኩዎት ቦታታት ስድራይ ወላ ወሲዶምኒ እንዲኦም ቅድሚ ሕጂ ግን ኣውራ ካብ ዕለት ክንቲ እዚ ክስቶ ሰሪሕዋ ክስቶ ኣቢልዋ ክትበሃል ከለኻ እሱ እዩ ነይሩ ዕላምኡ ምፍላጥ ንደቅና ከዓ ምልላይ። ሕጂ ኣነ ክልተ ቆልዑት ኣለውኒ ነዛ ዓዲ ሪኦማ ምስ ታሪኹ ፈሊጦማ ማለት እዩ።
2: ኩልሻ ብዛዕባ ዓደይ ክመሃር ኣነ ኩሉ ፃዕሪ ይገብር እየ ከነብብ ቪድዮታት ክርኢ ግን ከዓ ተንብቦን ብኣካልካ ከድካ እትሪኦ ዝተፈላለዩ ሰ ሕጂ ፅቡቅ ገይረ እቲ ግራስ ብገይረ እዩ ናትና ሂስትሪ ናትና ታሪክ ፅቡቅ ገይረ ቲዮሪ ጥራሕ ዘይኮነ ብኣካል ከዓ ዝተዝረእኽዎ ይጠቕመና እዩ ማለት እዩ። ብዙሕ ሰባት ረኺብና ብቲ መንገዲ ሕጂ ብዙሕ ታሪካዊ ቦታታት ዲጋታት ኩሉ ስለ ዝረአና ፅቡጌና ተላሊና ኣለናዎ።
3: ዋላ እኳ ካብኣቶም መልሲ ኣይትርከብ ትሪኦ ኢኻ ትፈልጦ ኢኻ ግድምካ እዩ ክህልዎ ምክንያቱ ለብዘበን ከምዚ ኣርዮም ኣለው ንዓመታ ከምኡ ተጠኒፉ ንድሕ መፅኡ እቲ መንእስ እቶም ቆልዑ እቲ ስድራ ቤት ሕጂ ደይመፁ እውን ክመፁ እዮም ማለት እዩ። ሕጂ ብጣዕሚ እየ መሳጢ ብጣዕሚ ነቶም ቆልዑ ሰይ ዋላ ኣይግለፅዎስ ይረኣየካ እዩ።
0: ብዕለት 22 ሓምለ ድማ ኣብ ኣዳራሽ ሃኮስአ ነቲ ንሰለስተ ሳምንታት ዝተካየዱ ዕደት መኸተምታ ተኻይድሉ።

0: ትሕዝቶታት መደባት ሞዛይክ ኹም ትከታተሉ ዘለኹም ክቡራት ተዓዘብትና፣ ሕጂ ድማ ናብታ ዝተፈላለዩ ዓይነት ኣሰራርሓ ምግቢ እተርእየና ወይ እትምህረና ዘላ ትሕዝቶ መደብና ኢና ክነስግረኩም። ናይ ሎሚ ትሕዝቶ ኸ እንታይ ክኸውን ብሓባር ኢና ክንከታተሎ። ናብ መምህር ዝጋሪ ክንሰገር።
1: ሰላም ክቡራት ተዓዘብትና፣ ከመይ ቀኒኹም? ናይ ሎሚ መዓልቲ ንሰርሓ ብዛዕባ ሰላጣ። ሰላጣ ሕጂ ምስ ኣዳጉራ ኣዳጉራ ኣሊኽናዮ ሓዲርና ድሕር ኣብሲልናዮ ድሕሪ ምብሳልና ኣብዚ ኮሚደረን ሽጉርትን ንቐሉ ኣለና። ምቕላው እኳ እንተዘይኮነ ዘ ነሰማምዑ ኣለና፣ ብሓፂሩ ነሰማምዑ ኣለና። ኩሉ ቃሚምን ሕጂ ኣዳጉራ ድሕሪ ክንገልፅ ኮይና ኣብ ሰውነትና ዝህበና ጥቕሚ ካብ ሕማም ልቢ ይከላኸል፣ ካብ ደም ዘለዎ ሽኮር ከዓ የውሕድ፣ ኣብ ዘም ዘለዎ ሽኮር የውሕድ፣ ዝተፈላለየ ፅሕጊ ኣለዎ፣ ሓይሊ ይህበና ወዘተ ብዙሕ ክግለፅ ይኽእል። ካብ ብዙሕ ግን ውሕድ ንገልፅ ኣለና። ሕጂ ኣብቲ ክቐልዎ ዝፀናሕኩ ወይ ከብስሎ ዝፀናሕኩ ሽጉርቲ ቀይሕ ምስ ኮሚደረ፣ ሽጉርቲ ቀይሕ ምስ ኮሚደረ ሰላጣ ናይ ኣዳጉራ ሕጂ ዘይትምገቦ ነገር ወን ሓንቲ የለን። ሰላጣ ናይ ኣዳጉራ ሰላጣ ናይ ኣዳጉራ ሕጂ እሱ እንዳበሰለልና ከሎ እሱ ጥራይ ዘይኮነ

ኣብነት ቀይሕ ስር ንስፖርተኛታት ዝጠቅም ካብ ጨዋዳታት ካብ ምቅንዛብ ካብ ኩሉ ዝከላኸል ብዙሕ ክግለፅ ይኽእል ብዙሕ ካሮት እውን ከምኡ ኮኮምበር ናይ ፅምኢ ማይከርዌና ኽእል ሕጂ ኩሉ ተደሚሩ እዚ ከዓ ብሓርጭ ዓተር ክንጠብሶ ንኽእል ብፊኖ ክንጠብሶ ንኽእል ብብርስን ክንጠብሶ ንኽእል መዘናግዒ መዘናግዒ በሊዕኻ ምስ ወዳኻ ዚ ብጌርካ ዝትዘናጋዕ መዘናግዒ እቲ ምስ ሰላጣ ንቅድሞ ዘለና ኣኺልና በቃ ወይ ድራድና ወይ ምሳሕና እዩ ሰላጣ ኢልና ደይኮነስ ሕጂ ጌርናሉ ዘለና ኣብዚ ዝጠበስናዮ ዝተፈላለዩ ሓርጭ ኣሎ ሰጢጥናዮ ድሕሪ ምስጣጥና ከዓ ፅቡቅ ጌርና ቆሪፅና ኣብዘይተጠቢስናዮ ሕራይ እሱ ክንብል ከለና ሕጂ ኮኮምበር ኮኮምበር ካብ ፅምማይ ካብ ዝተፈላለየ ከርቤካ ክእል ሕጂ ንሕውሶ ኒና ኮኮምበር ቀይሕ ስር ካሮት ኣዳጉሮ ሕጂ ኣሊክናዮ ሓዲርና ድሕር ኣብሲኒያ ድሕሪ ምብሳልና ከዓ ምስ ሽጉርቲ ምስ ኮሚደረ ሕጂ ቀንዲ ከጥዕመልና ዝኽእል ንዕኡ ፃዕዳ ሽጉርቲ ፃዕዳ ሽጉርቲ ንገብረሉ ጨው ነመቅሮ ጨው በርበረ ፀሊም ጨውን በርበረ ፀሊምን ጥቡቅ ስለ ዝኾነ ሰላጣ ናይ ኣዳጉራ ሰላጣ ናይ ኣዳጉራ ኩሉ ፅቡቅ ጌርና ቀሪብና ኣለና ወይ ሓፂብና ኣለና ሰላጣ ናይ ኣዳጉራ ሕራይ እምበኣር ክብራት ተዓዘብትና እዛ ናይ ኣዳጉራ ክቐርባ ዝፀናሕኩ ከምዚ መሲላትልና ዝሕል ምስ በለ ኢና ከ ምስ ሰላጣ ንሕውሶ ዝሕል ምስ በለ ምስ ሰላጣ ንሕውሶ ሕጂ ብዛዕባ ሰላጣ ክንገልፅ ንድሕር ኮይና ቀይሕ ስር ከምዚ ንጨዋዳታት ብሕልፍ ንስፖርተኛታት ይሕግዝ ኢልና ኣለና ቀይሕ ስር ካሮት ኮኮምበር ኮኮምበር ኮኮምበር ካእቲ ዝበለ

ሕጂ ቁሩብ ክዝሕል ኣለዎ እሱ። እዚ ከምዚ ጌርና ሓዊስናዮ ሰላጣ ፅሩይ ጌርና ሓፂብናዮ ሰላጣ። ንነገሩ ኣብ ጣውላ መክተፊኢኻ ኩሉ ግዜ ኣይትኸትፎን ኢኻ፣ ኣብ ስጋ ትኸትፈሉ፣ ኣብ ኣሕምልቲ ትኸትፈሉ ኣይትኸትፍን ኢኻ። በይና ንሕና ሕጂ ኣብዚኣ ኢና መቲርና እያ። እዚኣ ወላ ሓንቲ ንጥቀመላኒ ኢና ኣብዚኣ ኢና ኸቲፍና። ምክንያቱ ሰላጣ ቀንዲ ዝሕምም ማለት ዘይተደለየ ሕጂ ኣብ ኩሉ ሰብ እንታይ ብ ሰላጣ ይበልዕኒ ገለ እዩ ዝብል እወ። ሰላጣ ተነቃፊ ስለ ዝኾነ ከመይ ዓይነት እዩ ካረኻን መምተሪኻን ብተፈለየ እዩ። በቲ ስጋ ንመትረሉ ብጌርና ንመትርኒ ኢና፣ በቲ ኩሉ ወላ ኣሕምልቲ ገለ ንመትረሉ ንመትርኒኢና። ሰላጣ እንታይ ኮይና በይና ዝኾነት ንእሽተይ ኢና ነዳሉ ሕጂ ንሕና በዚ ኢና መቲርናዮ ዝኾነ ጌርና ይመትርና እዩ ድሓር ንዕኡ እንታይ ኢና ክንገብር ኦይል ኦሊባብ ዝቐሪበ ኣለኹ፣ ኣቸቶብ ዝቐሪበ ኣለኹ፣ ጨው ሕጂ ንምንታይ ንመፅእ ኣለና ነዛ ናይ ኣዳጉራ ፈውሲ ሕማም ልቢ ይኸውን ዝተፈላለየ ዓይነት ንጥዕናና ጠቃሚ ስለ ዝኾነ ሕጂ ምስ ምንታይ ጠጢቕካ ክትምጎበ ትኽእል፣ መረቕ ጌርካ ክትምጎበ ትኽእል። እዚ ዓይነት እዚ ከዓ ሰላጣ ከዓ ምሳሕና በቃ ወይ ድራርና ወይ ኣቸቶ ኦይል ኦሊቭ ክገብር ፀኒሐ ኣቸቶ ከዓ ሕጂ ፅሩይ በቃ ኣብ ናይ ሰላጣ ሲ ፅሩይ ኢና ኣብ ኩሉ ፅሩይ እንድዩ እቲ ክትገብሮ እቲ ድበለፀ ብሕልፊ ግን ኣብ ሰላጣ። እዚ ከዓ ፅቡቅ ጌርና ጠቢስኒ ኣለና መዘናግዒ ኢካ ትብሎ መዘናግዒ ጠቢስኒዮ ዘለና መዘናግዒ ፅቡቅ ጌርና ዋላ ብኢድካ ርምስስ ኣብልክ ኢካ ተዳውሶኖ እዚ ብኢድካ ዋላ ኢካ ጓንቲ ጌርካ ምክንያቱ ጨው ክጠዓዓም ዘይቱ ኣቸቶ ክጠዓዓም ምእንቲ ርምስስ ተብሎ ሕጂ ፅቡቅ ጌርካ ተዋህዶ እዚ ስከዓ ዝሕለልና ኢለየ ሕጂ መቐረቢና መቐረቢና መቐረቢ ናይ ሰላጣና ሕጂ ካሮት

ገለጸ። እንደገና ቀይሕ ስር ብዙሕ ጣዕሚ ስለ ዘለዎ ፁሪ ብሕልፊ ኩሉ ፁሪ ክኸውን ስለዝበለፀ እንድዩ ብሕልፊ ኣብ ሰላጣ ክንግደስ ዝግባአና ብፅሬት እዩ። ኣዳጉራ

ሰራሓ እንዳተዘናጋዕካ ከለካ ሰላጣ ሕጂ ምሳሕ ወይ ድራር ኣይሓስቦን እዩ ሰብ ምሳሕን ድራርን ክኸውን እምበር ዝበለፀ ሕጂ እዚ እንታይ ጌርና ኣለና ፅቡቅ ጌርና ዝቐለናዮ ናይ ዓተር ሕውስዋስ ከዓ መዘናግዒ ኣልዕል ኣቢልና ከይንመለሰ ዋላ እዚአን ሕጂስ ኣብኢድካ ሒዝካ እብለት እንዳዕለልካ ትዘናጋዕ ትኽእል እንዳዕለልካ ደቃ እጂ ብነዊሑ ክትገብሮ ትኽእል ከምዚ ድቕቕ ድበለ ከምዚ ዓይነት እዚ ክትገብሮ ትኽእል ንኣኻ ከምዚ ጣዕመካ ጌርካ ክትገብሮ ትኽእል። እጂ መልክዕ ከዓ ኮፍ ነብለላ ነዚኣ ኮሚደረ ቆፅሊ ባዘሊ ኮ እዚ ሕጂ ቆፅሊ ባዘሊ ኮ ፅቡቅ ጣዕምን ፅቡቅ ጨናን ኣለዎ ክንጥቀመሉ ፅቡቅ እዩ። ሕራይ እምበር ክብራት ተዓዘብትና ብሰራሕናዮ ናይ ሰላጣ ሕውስዋስ ናይ ካርወት ኮኮምበር ካብ ፅም የርዊ ከም ዝክሎ ዝፀናሕኩ ናይ ቀይሕ ስር ከዓ ትድበለፀ ኣዳጉራ ከዓ ካብ ሕማም ልባ ካብ ዝተፈላለየ ክከላኸለና ኸል ኣብዚ ሲ ዘየለ ነገር የለን። እዚ ኣገባብ እዚ ጌርና ሕጂ ክንዝደለናዮ ንቅርብ ክንዝደለናዮ ጌርና ክንቅርብ ንኽእል። ሕጂ እታ መዘናግዒት ዝበልኳ ከምዚ ጌርና ምስ ቀረብና ሳ

ዓቐን ክንዝደለና ዩ ንወስድ ክንዲ ዜና ነቕሪብ እየ ንደለኹ ዘይኮነስ ክንዲ ንዓና ዝኣኽለና ንወስድ ሕራይ እምበር ኩረት ተዓዘብትና ግዜ ኣይወስድ ሓዊ ኣየድልዮ ጥረታት ንከላይ ምስሓካ ብጥረታት ንከላይ ድራርካ ክኸውን ንኽእል እዛ ሰሪሕናያ ዘለና እዚ ኩላ ትሕዝተላታ ናይ ሕምልቲ ትሕዝተላታ ናይ እኽሊ ዶ ክንብሎ ነቲ ብኣዳ ጉራ ከዓ ናቱ ትሕዝተ ኣለዎ ናይ ዝድጠበስ ናይ ሆሞ እጂ ካልእ መወሳኽታ የድልየና መወሳኽታ ንድሕር ኮይኑ እዚ እዩ እዚ ወሲኽና ኣለና ማለት እዩ ዝጠበስናዮ ድፊኖ ክትጠብስ ትኽእል ኣርቂቕካ ትሰጦ ማለት እዩ ማይ ጥራይኻ ማይ ጌርካ ከተብዕጦ ኣርቂቕካ ከዓ ትሰጦ ብዙሕ ግዜ ሰጢጠ ብሽኖ ክትገብሮ ትኽእል ብዓተር ብብርስን ብድላይካት ብስገም ተሓርጭ ብድላይካ ክትገብሮ ትኽእል እምበረይ ክብራት ተዓዘብትና ናይ ሎምዲ ሰራሕናያ ናይ ሰላጣ ሕውስዋስ ነዚ ትመስል ንዝመፅእ ዘሎ ሰሙን ብካልእ መደግሳ ንረኸብ ትሓንቀኒ እዩ

ክቡራት ተኸታተልቲ መደባት ሞዛይክ ትስዕብ ትሕዝቶ መደብና መደብ ዜና ሞዛይክ እያ ክትከውን። ዝተፈላለዩ ኣብ ሰሙን እዚ ዝተኻየዱ ኣገረምቲ ዝኾኑ ፍጻመታት ከምኡ ውን ኣብ መዝገብ ክብረ ወሰን ናይ ዝሰፈሩ ትሕዝቶታት ሒዛሃልና ቀሪባ ኣላ።

ሓሸራ ኣብ ኣየር ከለዉ ክትቀተል እትኽእል ድሮን ማዕቢላ። ኣሜሪካዊ ትካል ቴክኖሎጂ ሓሸራታት ኣብ ኣየር ከለዉ ተኪሰን ክቐትላ ዝኽእላ ንኣሽቱ ሰብ ኣልቦ ነፈርቲ ኣማዕቢሉ። እቲ ቶርኒዮል ዝበሃል ጀማር ትካል ብሰብ ዝሰርሖ ብልሒ ዝሰርሓ ንኣሽቱ ድሮን ቀንዲ ዕላምአን ጣንጡ ንምጥፋእ ከም ዝኾነ እዩ ሓቢሩ።

ጣንጡ ንምቁፅፃር ኣብ ክንዲ ኬሚካላት ወይ ካልእ ዝኸበረን ሓደገኛ መፍትሒታት ምጥቃም እታ ድሮን ዝበለፀት ኣማራፂት ኮይና ምህላዋ ይንገር። ካብ መስረቲ ትካል ቶርኒዮል ኣሌክስ ቱሳንት ሓንቲ ድሮን ደድሕሪ ግዝዋና ዘንቤት ክትኩስን ከላ ዘርኢ ቪድዮ ኣብ ማሕበራዊ መራኸቢታት ዘርጊሕሎ። ዋላ እኳ ትፈተነ ኣብ ፅብብ ዝበለ ቦታን ግዝዋን ምቕታልን እንተወዓለ ጣንጡ ኣለለያ ክተጥፍእ እትኽእል ሰብ ኣልቦ ነፋሪትን ምምዕባል ዝተገበረ ስራሕ ግና ዓብ ስጉምቲ ምዃኑ እዩ እቲ ትካል ቴክኖሎጂ ዝገልጽ። ቶርኒዮል ትካሎም ጣንጡ ንምጥፋ ኣልትራሶኒክ ሰንሰራት ማይክሮፎናትን ዝዓጥቓ 40 ግራም ጥራይ ዝምዘና ድሮናት ኣብ ምምዕባል ተፀሚሩ ከም ዘሎ እዩ ዝሕብር። ክንፊ ጣንጡ ፍሉይ ድምፂ ስለ ዝፈጥር እተን ሰብ ኣልቦ ነፈርቲ ንጣንጡ ካብ ካልኦት ሓሸራታት ፈልየን ዘለለያ ኮይነን የን ማዕቢለን። በዚ ድማ እዩ ንጣንጡ ጥራይ ዕላማ ክገብራ ከም ዝኾና ክረጋገጽ ተኻኢሉ ዘሎ።

Soft când canvas. ፖላንዳዊት ስነ ጥበበኛ ሄለና ሜንጂኖቪች ሓሳባታን ስምዒታን ኣብ ክንዲ ብቓላት ብቕብኣያ ትገልጾ። ቅብኣታታ ግን ኣብ ካንቫስ ዘይኮኑ ኣብ ሶፍት ተቐቢኦም ኢና ንረኽቦም። ዋላ እኳ ሶፍት ኣዝዩ ልስሉስን ብቐሊሉ ዝቕደድን እንትኾነ፣ ሄለና ነቶም ኣደነቕቲ ቅብኣታት ኣብኡ ክትቀብኦም ንዓ ኣዝዩ ምቹእ ምዃኑ እያ ትዛረብ። ኣብቲ ሶፍት ሓፈሻዊ ዲዛይን ጥራይ ኣቐዲማ ብምቕማጥ ብድሕሪኡ ነቲ ስእሊ ብጥንቃቐ ብኤር ብራሽ ብጸቕጢ ኣየር ሕብሪ ንምልካይ ዝዝውተር መሳርሒ ትቕጽሎ። መጽሔት ኮሎሳል ሄለና ኣብዚ እዋን እዚ ኣብ ፓሪስ ጋለሪ ፕሪማ ናይ ቤና ምርኢት ንምቕራብ ትሰርሕ ከም ዘላ ብምጥቃስ እቲ ምርኢት ን8 ጥቅምቲ ክኽፈት ምዃኑ ትሕብር።

ተመራመርቲ ባዕሉ ዝኽደን ሮቦት ክዳን ኣማዕቢሎም ካብ ኣድቫንስድ ኢንስቲትዩት ሳይንስን ቴክኖሎጂን ኮርያን ዩኒቨርሲቲ ስታንፎርድን ዝተኣኻኸቡ ተመራምርቲ ብዘይ ናይ ሰብ ሓገዝ ባዕሎም ዝልበሱ ክዳውንቲ ዝሰሪሖም ናብ ምርኢት ኣቕሪቦም። ነቲ ክዳን ስዋግ ዝብል ስም ሂቦሞ ዘለዉ እቶም ተመራምርቲ ልክዕ ከምቲ ባዕለን ዝዝወራ መካይን ዝፈርያ ዘለዋ እሞ ንመጻኢ ባዕልኻ ምዝዋር ክተርፍ ዝኽእል ክዳንካ ምልባስ ንመጻኢ ከትርፍ ዝኽእል ምህዞዮም ኣማዕቢሎም። እቶም ተመራምርቲ ብሰንኪ እርጋን ወይ ዝተፈላለየ ሕክምናዊ ኩነታት ነቲ ባዕልና ናይ ምኽዳን ህያብ ፈጣሪ ዝኾነ ክእለት ሓደ መዓልቲ ክንስእኖ ንኽእል ኢና። ሽዑ እጅገና ናይ ምስሓብ ይኹን ክዳንና ናይ ምኽዳን ዝኣመሰሉ ቀለልቲ ተግባራት ሃንደበት ጻዕሪ ዘድልዮም ተግባራት ክልወጡ ከለዉ ንዕዘብ። ነዚ ብምርዳእ ኢና ነቲ ሮቦታዊ ዝኾነ ክዳን ክንምህዝ ዝተደፋፍአና ክብሉ ገሊጾም።

ኣባልታ ጉጅለ ዝኾነ ኪምናም ብሽክለተ ክዝውር ከለኹ ዝናብ ክዘንብ ጀሚሩ። ናይ ዝናብ ካቦት ባዕሉ ብሽክለታ እናዘወርኩ ክኽደነን እንተዝኽእል ሓጋዚ ምዃነ ነይሩ ዝብል ሓሳብ መጺኒ ክብል ምስ መርበብ ሓበሬታ ሮይተርስ ኣብ ዘካይዶ ዝርርብ ሓሳቡ ኣካፊሉ። እቲ ክዳን ንክኽደነካ 10 ካሊእ ጥራይ ከም ዝወስደሉ ይሕበር።

ናይ ሰብ ፍሪጅ ማዕቢላ። ጃፓናዊ ኩባንያ ኤስዲአርኤስ ንዶሂሞን ቦክስ ንሰባት ከም ውልቃዊ መዝሓሊ ከብሒ ኮይና ከተገልግል ሰሪሕዋ። ኣብ ጃፓን ክረምቲ ብርቱዕ ዋዕ ዝምዝገበሉ ወቕቲ ብምዃኑ ብ15 ሓምለ ኣብ ከተማ ቶክዮ ዋዕ ዝጠንቁ 48 ሰባት ኣብ ሆስፒታል ተዓቒቦም ምንባሮም ይፍለጥ። በዚ ድማ ውልቀ ሰባት ይኹኑ ኩባንያታት ሰባት ዝዘሕልሉ ሓደስቲ መገድታት ሃሰው ብምባል ከናድዩ ጸኒሖም። ኩባንያ መዝሓሊ ኤስዲአርኤስ እውን ኣይሓመቑን ፍታሕ ክትከውን ትኽእል እያ ዝበልዋ መዝሓሊት ከብሒ ሰሪሖም።

ዶሂሞን ቦክስ ኣሕሊፉ ዘርኢ ቬትሮ ማዕፆ ዘለዋ ካብ ሓፂን ዝተሰርሐት ከብሕያ ኣብ ውሽጢ ዝተሃነፀ መንበር ኮፍ ብምባል ናብ ርእሲ ክሳድ መንኮብን ሕቆን ዝቐንዐ ናይ ኣስታት 5 ዲግሪ ሰንቲግሬድ ዝዓቑን ኣየር ድማ ተስተማቕር። ብመሰረት እቲ ኩባንያ ዝሃቦ ሓበሬታ ኣብ ዶሂሞን ቦክስ ን10 ደቓይቕ ምጽናሕ ሙቐት ኣካላት ብቕልጡፍ ብምንካይ ምልክታት ምስ ሙቐት ዝተኣሳሰር ድኻም ንምቅላል ይሕግዝ። እታ ፍሪጅ ድሮን ዕዳጋ ወሪዳ ኣላ። ዋጋኣ 1.5 ሚልዮን የን ወይ 9200 ዶላር ይበጽሕ። ኮይኑ ግን ሰራሕተኛታት ብንጡፍ ስርሖም ምእንቲ ኸካይዱ ኣብዚ እዋን እዚ ንኩባንያታትን መንግስታዊ ትካላትን ጥራያ ተሓጺራ ዘላ። ውፅኢታዊት ኮይና እንተተረኺባ ግን ንናይ ውሽጢ ሃገር ዓደግቲ እውን ክትቀርብ ከም ዝኾነት ክፍለጥ ተኻኢሉ ኣሎ።

ኣብ ሃገረ ቱርኪዩ በሩም መርቨኩል እትብሃል ናይ ሕጊ ተምሃሪት ዓይነ ስውርቲ ካብ ቁልዕነታት ሓልሞ ዝነበረት ናይ ሕጊ ክኢላ ናይ ምዃን ጥሙሓ ብፍሉይን ከቢድን ሓገዝ ወላዲታ ከም ዝበጽሓቶ ዝገልጽ ዜና እዩ። እዛ ኣብ ዩኒቨርሲቲ ሳካርያ ቤት ትምህርቲ ሕጊ ትምሃር ዝነበረት ዓይነ ስውርቲ ብዙሕ ካብቲ ንትምህርቲ ዝኸውን ማተርያል ንዓይነ ስውራን ክጥቀምሉ ዘይክእሎ ብምዃኑ ወላዲታ ኣብ ሓያሎ ናይ ትምህርቲ ግዜ ምስኣ እናተሳተፈትን ብዙሕ መጽሕፍትን ካልእ ናይ ሕጊ ጽሑፋትን ንኣርባዕተ ዓመታት እናንበበት ከም ዝሓገዘታ ክፍለጥ ተኻኢሉሎ። ወላዲታ ኣሰንያታ ጥራሕ ኣይኮነትን ናብ ቤት ትምህርቲ ሕጊ ትኸይድ። ቀንዲ ኣንባቢት ጓላን ሰዓታት ብምጥፋእ ዝተሓላለኹ ናይ ሕጊ ሓሳባት ኣብ ምርዳእን ንፈተና ኣብ ምድላዋን ከምኡ ውን ዝተዋሃባ ዕዮታት ኣብ ምሕጋዝን ነጢፋያ። ዓወት ናይዛ ዓይነ ስውርቲ ቱርካዊት ንብቕዓታን ጽንዓትን ኣብ ኣካዳምያዊ ዓወት ዘርኢ ምዃኑ ዝጠቐሰት ሓበሬታ ስንክልና ዓይኒ ካብ ዝኾነ ከም ዘየትርፍ ግብራዊ መርትዖዮ ክብል ይጠቅስ። በሩ መርቨኩል እቲ ዝዓበየ ብድሆ ንዓይነ ስውራን ዘሸግር ትምህርታዊ ነገራት ምህላው እኳ እንተኾነ ብሳላ ጻዕሪ ወላዲታ ግን ነቲ ዝጸንሐ ሃጓፍ ከም ዝሸፈነትላ ትሕብር። ኣብ እዋን መመረቕታ እቲ ዩኒቨርሲቲ ነቲ ወላዲታ ዝገበረቶ ፍሉይ ሓገዝ ብምጥማት ናይ ክብሪ ናይ ሕጊ ዲግሪ ንወላዲታ ከም ዝሃበ ተፈሊጡሎ።

መደብ ናትራን ቀዳም ሓደ ንሓሰ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ ድግማ ሓሙስ 6 ንሓሰ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

0: المحركة كايدو مهانا محبيرام. حالتات ستا نيجيريا بزي حقاوي من قدي أبي إيد ولك أسابات زيز أنحى أستا سلستة شفت أبنا جو أبي تحت قطة زراتيوم. زرزر زينا ጀምፈር ትምህርቲ ዘዋጋሽ ባርካ ምስ ናይ ስራሕ መሻርክቱ ብምውህሃድ ኣብ ዝተፈላለየ ከባቢታት ካብ 10 ክሳብ 32 ዓመታት ኣገልግሎት ንዝህባ ዘለዋ ኣብነታውያን መምሃራን ደቂ ኣንስትዮ ሸሊሙ ብ3 ሓምለ ኣብ ኣሕዳሪት ቤት ትምህርቲ ጎኘ ኣብ ዝተካየደ ስነስርዓት ሓላፊ ጨንፈር ትምህርቲ መምህር ያሲን መሓመድ ዕላማ ናይቲ መደብ ነተን ካብ ቅድሚ ትምህርቲ ክሳብ ካልኣይ ደረጃ ዝተዋፈራ መምሃራን ደቂ ኣንስትዮ ብምትብባዕ ኣብ ካልኦት መምሃራን እወታዊ ፅልዋን ምፍጣር ከም ዝኾነ ገሊፁ ዶክተር ሓሊማ መሓመድ ብወገና ኣቐዲሙ ንተምሃሮ ደቂ ኣንስትዮ ንምትብባዕን ተሳታፍነተን ኣብ መኣዲ ትምህርቲ ንምዕባይን ዝዓለመ መደብ ብደረጃ ሚኒስትሪ ትምህርቲ ብፍላይ ኣብ ዞባታት ዓንሰባ ጋሽ ባርካ ከምኡውን ሰሜናውን ደቡባውን ቄሕ ባሕሪ ክውሰድ ምፅንሑን እወታዊ ፅልዋ ከም ዝነበሮም ብምጥቃስ እዚ ብጨንፈር ትምህርቲ ዞባ ጋሽ ባርካ ተወሲዱ ዘሎ ተበግሶ ንሽልማት ንዝበቕዓ መምሃራን ረዚን ሓላፍነት ዘሰክምን ዓፀፋ ክፅዕራ ዘተባብዕን ብምዃኑ ተወሳኽቲ መምዘኒታት ኣማሊኡ ክሰፍሕ ተላብያ ንኣብነታውያን ምትብባዕ ናይ ስራሕ ወኒ ዘበርኽን ቅዱስ ቅንኢ ዘሕድርን ኣገዳሲ መደብ ምዃኑ ዝጠቐሰ ኣመሓዳሪ ዘዋጋሽ ባርካ ኣምባሳደር ማሕሙድ ዓልሑሪ ድማ ኣብዚ ፈላሚ መድረኽ ዝተሓርያ ደቂ ኣንስትዮ መምሃራን እቲ ዝረኸቦ ኣፍልጦን ሽልማትን ናይ መወዳእታ ናይ ኣበርክቶን ብቕዓትን ብረኸ ከም ዘይኮነ ተገንዚበን ዓፀፋ ክሰርሓን ክብርታት መምህርና ናብ ንኣሽቱ ወለዶታት ኣብ ምትሕልላፍ ኣበርቲዐን ክፅዕራናት ተሓሳሲቡ ኣብ ዘዋጋሽ ባርካ 41 ሚእታዊ ደቂ ኣንስትዮ ዝርከቦም 7412 መምሃራን ከም ዘለዉ ሰነዳት ጨንፈር ትምህርቲ የነፅር ቀዳማይ እብረ ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ዞባ ማእከል ናይ 12 ክፍሊ ኣካደሚያዊ ትምህርቶም ንምዝዛምን ሃገራዊ ጉቡኦም ንምፍፃምን ብ27 ሓምለ ናብ ሳዋ ምውራዶም ዝፍለጥ እዩ ካልኣይ እብረ ድማ ሎሚ ስዒቡ ኣሎ ወክሌሪና ቤትኤል ሰሎሞን ብዛዕባ እዚ ፀብጻብ ኣለዋ
1: ብሃገራዊ ክብርታት እናኸስኮሰት ኣሽሓት ዋሕስ ሃገር ዝኾኑ መንእስያት ዘፍርየት ማእከልያ ሳዋ ኣብ ሃገራዊ ድሕነትን ልምዓታዊ መደባትን ሃገር እጃሞም ዘበርክቱ መንእስያት እናተቐበለት ድሮ 39 ዙርያታት በፂሓ ትርከብ ተምሃሮ ካልኣይ ደረጃ ዞባ ማእከል እውን ናይ ካልኣይ እብረ ምድላዋት ተማፃፊፎም ሎሚ ይብገሱ ኣለዉ
2: ኣብ ዞባ ማእከል ካልኣይ እብረ ናይቶም ኣብ ዓመተ ትምህርቲ 226 227 ኣብ ቤት ትምህርቲ ዋርሳ ይከኣሎ ዝፅንበሩን ኣብ መበል 39 ዙርያ ሃገራዊ ኣገልግሎት ግብኦም ዝፍፅሙን ተምሃሮ 11 ክፍሊ ሎሚ ዓርቢ 31 ሓምለ ናብ ሳዋ ወሪዶም እዞም ክካብ ቤት ትምህርቶም ዝተበገሱ ተምሃሮ ናይ 9 ኣብያተ ትምህርቲ ምቕፅልታ ናይቶም ብ27 ሓምለ ኣብ ቀዳማይ እብረ ዝወረዱ ተምሃሮ 13 ኣብያተ ትምህርቲ እዮም ኤሪና ዝተወከሰቶም መምሃራን ተምሃሮ ንዓመት መመላእታ ኩልንትናዊ ምድላዋት ከካይዱ ምፅንሖም ብምጥቃስ ንድርብ ዕማም ናብ ሳዋ ይወርዱ ብምህላዎም ኣብ ሸቶኦም ኣተኪሮም ክሰርሑ ተማሕፂኖም ኣብ ፖሊስ ትራፊክ ዞባ ማእከል ሓላፊ ምቁፅፃርን ምቕፃዕትን ኣቶ ኢሳቅ ያቆብ ካብ ምፅዓን ንብረት ኣትሒዞም ግቡእ ቁፅፅራዊ ስራሓት ከም ተካየደ ብምሕባር ሳዋ ክሳብ ዝኣትዉ ብኣባላት ፖሊስ ትራፊክ ዞባታት ዓንሰባን ጋሽ ባርካን ከም ዝስነዩ ገሊፁ ሓላፊ ምውፋር ኩባ ናይ መጓዓዝያ ሓራት ኣቶ ኣብርሃም ፍስሃ ገርግሽ ድማ ንተምሃሮ ዝተዳለዋ ኣውቶቡሳት ቴክኒካዊ ብቕዕተን ንምርግጋፅ ኣቐዲሙ ምርምራ ከም ተካየደለንን ኣብ መንገዲ ክጋጥም ዝኽእል ዝኾነ ፀገም ንምፍታሕ ድማ ቴክኒሽናትን ተወሰኽቲ ኣውቶቡሳትን ሓቢሮም ምስኦም ከም ተጓዕዙ ኣፍሊጡ ኣብ ክልተ እብረ ዝወረዱ ተምሃሮ ካልኣይ ደረጃ ኣብያተ ትምህርቲ ዞባ ማእከል 4803 ደቂ ኣንስትዮ ዝርከቦም 8548 ምዃኖም ካብ ጨንፈር ትምህርቲ ዝተረኽበ ሓበሬታ የነፅር ተምሃሮ ዞባታት ሰሜናውን ደቡባውን ቄሕ ባሕሪ ደቡብ ጋሽ ባርካን ዓንሰባ ኣቐዲቦም ከም ዝወረዱ ዝፍለጥ እዩ
1: ሳዋ ኩሉንትናዊ ዕብት ዝምዝገበላ ሰፈር ሓድነትን መትከልን ሰፈር ፍቕርን ምክብባርን ሰፈር ርእሰ ምኽኣልን ንፁር ዕላማን እያ ብዓብኡ ድማ መስመር ፅንዕ ወለዶ እያ ንኩሎም ኣባላት 39 ዙርያ ዓወት ዝመልኦ ዓመት ክኾነሎም ንትምነ ምስ ኣላይ ዮሃንስ መብራህቱ ቤትኤል ሰሎሙነ ካብ ኣገልግሎት ዜና ዞባ ማእከል
0: ኣብ ዩትቦሪ ሽወደን ዝነብሩ ኣባላት ጨንፈር ማሕበር ሓርበኛታት ስንኩላን ኩናት ኤርትራ ንሓርበኛታት ስንኩላን ኩናት ዘውዕል ልዕሊ 300,000 ናቕፋ ገንዘባዊ ሓገዝ ኣበርኪቶም ብ30 ሓምላ ብዝተካየደ ናይ ምርኽኻብ ስነስርዓት ምክትል ኣምቦ ወንበርታ ጨንፈር ኣቶ ሳምሶም የማነ ስለ ህዝብን ሃገርን ዝሰንከሉ ሓርበኛታት ምድጋፍን ምሕብሓብን ዜግነታዊ ሓላፍነት ስለ ዝኾነ ኣብ ከምዚ

0: بلا نطفتات مستطافهم حلنا وعقبت كم زفتر المابريوم أبو أمبر هاقروا محبر حربين يتاسون كلان كينات إرترا توفساية تسهم كيل بوغنو أبو وزا إزلوا ودى بيتات زقو مالوك أند علاما نسون كلان كينات مدقافن متبعن كم زخون بمقلات بغط علي نزقبرو قنزباون واتاون دقف مقيسو እዚ ከምዚ ኢሉ እከሎ ኣብ ኣውስትራልያ ዝነብሩ ኣባላት ጨንፈር ማሕበር ሓርበኛታት ስንኩላን ኣብ ፕሮጀክት መፍረ ጥሪት ንዝዋፈሩ ስንኩላን ዝውዕል 225,000 ናፋ ኣበርኪቶም ሃገራዊ ማሕበር ሓርበኛታት ስንኩላን ኪናት ኤርትራ ኣብ ዝተፈላለያ ሃገራት 16 ጨናፍር ክህልዎ ከለዋ ጨንፈር ኢትቦሪ 120 ኣባላት ኣለውዋ ኣብ ካልእ ዜና ምስ እንሰግር ክቡራት ተኸታተልቲ ኣብ ንዞባ ዓዳ የሕመድ በርፈልሲ ርባቡር ዘድሊ መጠንን ዓይነትን ዝትከል ፈልስታት ብምድላው ኣብ መደባት ምግራብ ዓብዪ ኣስተዋፅኦ ትገብር ኣላ ወኪል ኤሪና ሚልዮን ኣፈወርቂ ንዘዳለዉ ተፀብጻብ ዳናይት ገብሪ ህይወት ከተቅርበ እያ
1: ግራማ ዝካየድ መደባት ምግራብን ዳግመ ምግራብን ንምሕያል ዓብ ኣስተዋፅኦ ትገብር ከም ዘላ ተሓቢሩ እታ መደበር ሎሚ ዓመት ልዕሊ 220,000 ፈልስታትን 10 ዓይነታት መቦቆላውያንን ዘይመቦቆላውያንን ኣግራብ ኣዳልያ ከም ዘላ ዝገለፀ ክኢላ ሃብቲ ገረብ ኣቶ ኣሕመድ ስሌማን ብወፍሪ ክረምታዊ ልማዕት ተምሃሮ ብምምሕዳራት ከባብን ውልቀ ገረብትን ከምኡ ውን ኣብ መንበሪ ኣባይቲ ናይ እምነት ቦታታት መንግስታውያንን ዘይመንግስታውያንን ትካላት ኣብ ዝተፀንዐ ቦታታት ክትከል ምዃኑ ኣብሪሁ ዓመት መፀ ዝትከል ፈልስታት ሳላ ዝግበረሉ ፅዑቅ ሓለዋን ምክንኸንን ኣብ ፅቡቅ ደረጃ ከም ዝርከብ ዝጠቐሰ ኣቶ ኣሕመድ ሃብቲ ገረብ ንዘብርሱ ዝግበር ምቁፅፃርን ዝብየን መቕፃዕትን እውን ዝምስገን ውፅኢት ይርከቦ ከም ዘሎ ገሊፁ ክኢላ ምግራብን ተቆፃፃሪ መደበር ፈልሲ ርባቡርን መንእሰይ ሮበይ ሰዕረ ብግድኡ ብደረጃ ዓድታትን ውልቀ ገረብትን ዝትከል ፈልስታት እቲ ዝድለ ውፅኢት ክህብ ብዝግበረሉ ግቡእ ምክትታል ካብቲ ካልእ ኣብ ዝሓሸ ኩነታትን ደረጃ ምዕባልን ከም ዝርከብ ሓቢሩ ኣካይድትታ መደበር ፈልሲ ወይዘሮ ዘውዲ ተክለ ድማ ተጠቀምቲ ካብ ምውሳድ ፈልስታት ክሳብ ምትካልን ምክትታልን ዕቱባት ክኾኑ ተማሕፂና ሎም ዓመት ኣብ መደበር ፈልሲ ርባቡር ተዳልዩ ዘሎ ፈልስታት ኒም ሉሲንያ ታህሰስ ቀይሕን ፃዕዳን ቀላሚጦስ ዒቃ ግራዋ በርበረ ፀሊምን ካልእን የጠቃልን
0: ኣብ ተሰነይ መንእሰያት ሰራሕተኛታት መንግስትን ኣባላት ሓይልታት ምክልኻልን ብ27 ሓምለ ናይ ምሕደራት ስልጠና ተዋሂቡ ዕላማ ስልጠና ብቕዓቶም ብምብራኽ ኣብ ትካላቶም ኣብነት ውፉይ ስራሕ ብምዃን መሪሕ ተራ ክፃወት ምዃኑ ፀሓፊ ህግደፍ ኣብ ንዞባ ተሰነይ ኣቶ ዓብደልሓሚድ እስማዒል ገሊፁ ነቲ ስልጠና ዝሃበ መምህር መሓመድ ጅምዕ መንእሰያት ንፁር ዕላማ ፃዕርን እምነትን ኣዋሂዶም ኣብ ትግባር መደባት ስራሕን ምሕደራ ግዜን ዕቱባት ክኾኑ ኣዘኻኺሩ ተሳተፍቲ ኣብ ዝሃቦ ርእቶ ኣብ ዝተፈላለየ ኣብያተ ፅሕፈት ተመዲቦም ዝነጥፉ ዘለዉ ሰራሕተኛታት ግቡእ ህዝባዊ ኣገልግሎት ዝህቡ ዜግነታዊ ሓላፍነት ከም ዘለዎም ብምሕባር ዝረአ ጉለታት ኣብ ምእራብን ፀገማት ኣብ ምፍታሕን ብኣርንኣይነት ክሰርሑ ተላብዮም ዘስዕብ ዜና ሃገራት ወፃኢ እዩ ኣብ ዜናታት ወፃኢ ሓማስ ዝርከቦም ፍልስጥማውያን ምንቅስቃሳት ግጭት ወሽ መጥቃዛ ብሰላም ንምዕራፍ ኣብ ዘኽእል መርሓ ጎደና ከም እተሰማምዑ ፕረዚደንት ዶናልድ ትራምፕ ንኣህግራዊ ኮሚተ ሰላምቲ ወሽመጥ ብምጥቃስ ሓቢሩ እዚ ምንቅስቃስ ሓማስ ዕጥቁ ከውርድ ዘጠቓለል ስምምዕ ኣብ ምውሓስ ፀጥታን ሰላምን ወሽ መጥቃዛ ሓደ ስጉምቲ ንቅድሚት ምዃኑ ዝገለፀ ፕረዚደንት ትራምፕ ሓማስን እስራኤልን ንትግባርኡ ክሰርሑ ፀዊዑ ብመሰረት ስምምዕ እስራኤል ሰራዊታ ካብቲ ወሽመጥ ከተውፅእ ሓማስ ጠቕሊሉ ዕጥቁ ከውርድ ፀጥታ ወሽ መጥቃዛ ድማ ኣብ ትሕቲ ሃገራዊ ሓይልን ሓይልታት ፀጥታን ፖሊስን ፍልስጥማውያን ክፀኒሑ እዚ ብመንጎኘት ግብፂ ቀጠርን ቱርክን ዝተበፅሐ ስምምዕ በብመድረኹ ከም ዝትግበር ፕረዚደንት ትራምፕ ገሊጹ ኣሎ ምንቅስቃስ ሓማስ ዕጥቁ ከውርድ እንተኮይኑ ሰላማዊት እስራኤል ጠቕሊሉ ካብ ወሽ መጥቃዛ ክወፅእ ብምጥላብ እስራኤል ነቲ ናይ ሰላም ተበግሶ ብምልኣት ከተግብር ኣተሓሳሲቡ ይኹን እምበር እስራኤል ኣብ ወሽ መጥቃዛ ኣዋፊራቶ ዘላ ሰራዊታ ክትስሕቦ ዘሎ ተኽእሎ ፀቢብ ምዃኑ ዝእምቱ ተንተንቲ ፖለቲካ ዞባ ማእከላይ ምብራቅ እቲ ስምምዕ ዘላቕነት ከምዘይህልዎ ይጠቕሱ ህዝባዊት ሪፐብሊክ ቻይናን ኤሮጳዊ ሕብረትን ፍልልያቶም ንምፅባብ ብተወሳኺ ንግዳዊ ምምኽኻር ከካይድ ምዃኖም ሓቢሮም ቅድማይ ዙርያ ናይቲ ምምኽኻር ኣብ ዝሓልፎ ወርሒ ሰነ ኣብ በልጅም ዝተኻየደ ኮይኑ ካልኣይ ዙርያ ኣብ መወዳእታ ናይዚ ዓመት ክካየድ መደብ ኣሎ እቲ ናይ ምምኽኻር መደብ ኣብ ምምሕያሽ ንግዳዊ ዝምድና ምቁፅፃር መጠን ቀረፅ ምስፋሕ ወፍሪ ከምኡውን ኣብ ደግመ ህዳሴ ውድብ ንግዲ ዓለም ዘተኮረ ከም ዝኸውን ተገሊጹ ቻይናን ኤሮጳዊ ሕብረትን

ጉዳይ ቀረፃ ብመንጎኦም ዝተፈጥረ ንግዳዊ ዘይምቅዳው ንምህዳእ ተደጋጋሚ ዝርርብ ከካይዱ ምፅንሖም ፀብፀባት የረዱ ክልቲኦም ወገናት ኣብ 2025 ናይ ልዕሊ 860 ቢልዮን ዶላር ንግዳዊ ምልውዋጥ ከም ዘካየዱ ዝጠቕሱ ፀብፀባት እቲ ኣሃዝ ኣብዚ ዓመት እዚ ኣስታት 1 ትሪልዮን ዶላር ክበፅሕ ከም ዝኽእል እዮምቶ ኤሮጳ ሕብረት ሓደ ካብ ዝዓበዩ ንግዳውያን መሻርክሲ ቻይና ምዃኑ እዩ ዝጥቀስ ሓይልታት ፀጥታ ናይጀርያ ብዘይሕጋዊ መንገዲ ኣብ ኢድ ውልቀ ሰባት ዝፀንሐ ኣስታት 3,000 ጠበናጁ ኣብ ትሕቲ ቁፅፅር ከም ዘእተወ ገሊፆም እቲ ኣሃዝ ኣብ ናይጀርያ ብዝሓለፈ ቀረባ ዓመታት ብተመሳሳሊ ስርሒት ካብ ዝተተሓዘ ዘይሕጋዊ ጠበናጁ እቲ ዝዓበየ ምዃኑ ሰመት ፀጥታት ሃገር ሓቢሮም እቲ ስጉምቲ ኣብ መውሓሲ ፀጥታ ተርኡ ልዑል ምዃኑ ብምጥቃስ ብዝሰፍሐ መልክዑ ከም ዝቕፅል ኣረድዮም እቲ ጠበናጁ መሳርሒ ሽብራዊ ተግባራት ኮይኑ ከም ፀኒሖም ፀብፀባት ናይታ ምዕራብ ኣፍሪቃዊት ሃገር ዝጠቕሱ ሰፊሕ ሰላማዊ ክፋል ናይጀርያ ኣብ ትሕቲ ቁፅፅር ሽብራውያን ዕጡቃት ወዲቑ ብምህላው መንግስቲ ፀጥታ ንምውሓስ ዘካየደ ዘሎ ፃዕሪ ዝጥቀስ ውፅኢት ክርከቦ ከምዘይፀንሐ እዩ ዝግለፅ ኣሜሪካን እስራኤልን ኣብ ልዕሊ ኢራን ወታሃደራዊ ወፍሪ ድሕሪ ምብቃሰን ብሰዓበ ናህሪ ዋጋ ነዳዲ ዝተወሰና ኩባንያታት ነዳዲ ገዚፍ መክሰብ ከም ዘኸዓበታ ፀብፀባት ሓቢሮም ብሪጣንያ ኩባንያ ነዳዲ ሼል ኣብ ካልኣይ ርባዕ ናይ 2026 ጥረ ኣስታት 10 ቢልዮን ዶላር መክሰብ ከም ዝረኸበ ምስ ናይ ዝሓለፈ ዓመት ተመሳሳሊ ኣዋርሕ ክነፃፀር ከሎ ድማ ብልዕሊ ዕፅፊ ከም ዝዓበየ ተገሊጹ እቲ ኩባንያ ካብ ወርሒ መያዝያ ክሳብ ወርሒ ሰነ ኣብ ዝነበረ እዋን እዩ ነገዚፍ መክሰብ ከም ዝረኸበ ዝሕብር ዘሎ ኩባንያ ሼል ጥራይ ዘይኮነ ካልኦት ብርክት ዝበላ ኩባንያታት ነዳዲ እውን ኣብ ዝሓለፈ ዓመታት ክረኽቦኦ ካብ ፀንሐ መክሰብ ዝዓበየ ከም ዝኸዕበታ ይግለጽ ቅድሚ ኩናት ኢራን ዋጋ ነዳዲ ብደረጃ ዓለም ኣስታት 73 ዶላር ንበርሚል ዝነበረ እቲ ኩናት ድሕሪ ምውልዑ ክሳብ 120 ዶላር ንበርሚል ከም ዝደየበ ፀብፀባት የረዱ ይኹን እምበር እቲ ኩናት ኣብ ዞባ ማእከላይ ምብራቕ ኣብ ልዕሊ ዝርከባ ሓያሎ ትካላት ነዳዲ ዕንወት ስለዝወረደ በቲ ሓደ ኣብ ማያዊ መስመራት ንግዲ ፀጥታዊ ፀገማት ስለዘሰዓበ ድማ በቲ ካልእ ሓያሎ ኩባንያታት ነዳዲ ክሳራ ከም ዘጋጠመን ይጥቀስ ብደረጃ ዓለም ክረአ ከሎ ቅልውላዊ ዞባ ማእከላይ ምብራቅ ቁጠባዊ ክሳራታቱ ብቐሊሉ ከም ዘይጥመት ክኢላታት ይገልጽ ኣብ ጀርመን ኣብ 2026 ምስኩት ርዋዒ ብዝተኣሳሰረ ሕማማት ልዕሊ 9,800 ሰባት ከም ዝመቱ ፀብፀባት ሓቢሮም እቲ ኣሃዝ ድሕሪ 2016 ኣብ ጀርመን ካብ ዝሰዓበ ምስቲ ሕማቅ ኩነታት ኣየር ብዝተሓሓዘ ሰብኣዊ ክሳራታት እቲ ዝለዓለ ምዃኑ ተገሊጹሉ እዚ ከምዚ ኢሉ ከሎ በቲ ክስተት 10,000 ሸሓት ኣብ ሕክምና ተዓቂቦም ብምህላዎም ቁፅሪ ግዳያት ክውስኽ ከም ዝኽእል ግምታት ኣሎም ኣብዚ እዋን እዚ ኣብ ሰፊሕ ክፋል ጀርመን መጠን ዋዒ ኣስታት 40 ዲግሪ ሴንቲግሬድ በፂሑ ከም ዘሎ እዚ ድማ ኣብ ውሽጢ 10 ዓመታት ኣብቲ ሃገር ካብ እተመዝገበ እቲ ዝለዓለ ምዃኑ ይጥቀስ ኣብ ጀርመን ጥራይ ዘይኮነ ኢጣልያ እስጳኛ ፈረንሳን ግሪክን ኣብ ዝርከበአን ሓያሎ ሃገራት ኤሮጳ እውን ተመሳሳሊ ኩነታት ኣየር ተኸሲቱ ከም ዘሎ ይፍለጥ ኣብ ሓያሎ ሃገራት ናይቲ ኣህጉር ተኸሲቱ ዘሎ ሓደጋታት ባርዕ መሮር ሳዕቤናቱ ክትርዋዒ ምዃኑ ክኢላታት ይገልጽ ናይ መወዳእታ ዜና ኣብ ፓኪስታን ትማሊ 30 ሓምለ ዛጊት መንነቶም ዘይተፈልጠ ዕጡቃት ኣብ ነቁጣ ፖሊስ ብዘካየድዎ መጥቃዕቲ ብውሕዱ 18 ኣባላት ፖሊስ ከም እተቐትሉ ማዕከናት ዜና ኣቃሊሐን በቲ ኣብ ሰሜናዊ ምዕራብ ፓኪስታን ዝተፈፀመ መጥቃዕቲ 10 ካልኦት ከም ዝቆሰሉ እውን ሰመት ፀጥታት ሃገር ሓቢሮም ፓኪስታን በቲ መጥቃዕቲ ንኣፍጋኒስታን ክትከስስ ከላ ኣፍጋኒስታን ግን ኣሉታዊ ምላሽ ሂባትሉላ እቲ መጥቃዕቲ ኣብ መንጎ ክልቲኤን ጉረባብቲ ሃገራት ንዝፀንዐ ወታሃደራዊ ወጥሪ መሊሱ ከም ዘኽረሮ ይእመት ፓኪስታን ካብ ኣፍጋኒስታን ሰሊኹም ዝኣቱ ሽበራውያን ዕጡቃት ፀጥታዊ ስጋኣት ከም ዝፈጥሩላ ብምክሳስ ኣብ ልዕሊ ዕላማታት ኣፍጋኒስታን ተደጋጋሚ መጥቃዕትታት ከተካይድ ምፅንሓ ይፍለጥ ነቲ ክሲ ዝነፀገት ኣፍጋኒስታን እውን ናይ መልሰ ግብሪ መጥቃዕትታት ከተካይድ ከም ፀንሐት ፀብፀባት የረዱ ኣብዚ ዓመት እዚ ኣብ መንጎ ሰራዊት ክልቲኤን ሃገራት ብዝተካየደ ምልዋጥ መጥቃዕትታት ካብ ክልቲኡ ወገን ልዕሊ 600 ሰባት ከም እተቐትሉ እዩ ዝጥቀስ ዜና ንምዝዛም ክቡራት ተኸታተልቲ ኣርእስቲ ዜና ክንደቅም ጨንፈር ትምህርቲ ዝዋጋሽ ባርካ ንኣብነታውያን መምሃራን ደቂ ኣንስትዮ ሸሊሙ ኣብ ዞባ ማእከል ካልኣይ እብረ ኣባላት 39 ዙርያ ሃገራዊ ኣገልግሎት ሎሚ ናብ ሳዋ ወሪዶም ኣብ ሽወደን ዝነብሩ ዜጋታት ንሓርበኛታት ስንኩላን ኪናት ገንዘባዊ ሓገዛ ኣበርኪቶም

ፍልስጥኤማውያን ምንቅስቓሳት ግጭት ወሽመጥ ቃዛ ብሰላም ንምዕራፍ ኣብ ዘኽእል መርሓ ጎደና ከም እተሰማምዑ ተገሊጹ። ቻይናን ኤሮጳ ሕብረትን ፍልልያቶም ንምፅባብ ተወሳኺ ንግዳዊ ምምኽኻር ከካይዱ ምዃኖም ሓቢሮም። ሓይልታት ፀጥታ ናይጀርያ ብዘይሕጋዊ መንገዲ ኣብ ኢድ ውልቀ ሰባት ዝፀንሐ ኣስታት 3,000 ጠበናጁ ኣብ ትሕቲ ቁፅፅር ኣእትይዎም። ክቡራት ተኸታተልቲ ሓፈሻዊ ናይ ሰዓት ዜና ኣብ ዝፍፀም

ያ አምባል ሃይወን የይሰኪ አምባል ድንከሊት ድንከሊት ዲዲ ዲዲ ቀብዕን ለንገሊ ባዶ ሃቤሳ ዓራንካ ኩዖ ዲዲ ዲዲ ዲዲ ዲዲ ዲዲ ዲዲ ዲዲ

0: ሓድሖ ገበራድሑ ሲንሲን ቡዳክ ኔፈና ባህተም ዓሰበድ ዋናሌ ዋና ገበል
1: ዓሰበድ ፈደየ ከስየም በደደ ደይሳ ኩቤድያ ቤም በደደ ዓሰበድ ፈደየ ከስራጌ መላ ቢሶል ገሊ መንጎ ዋካህ ገረደ ቢሶል ገሊ መንጎ ዋካህ ገረደ ዓሰበድ ፈደንተ ወገበረተ ዓሰበድ ፈደነ መህከ መናሐ ዱመ መንጎ ወክተመህ ቴኬ ጊባ ዓሰበድ ፈደንተ ኮይተዱፉሌ ዓሰበድ ዋነሌ ዋነገበሌ ዓሰበድ ዋነሌ ዋነገበሌ
2: ኒቲብቲ ነሓቢ ኮስ ቲብቲ ሊኖ ገርግሩ መልገሐ ሓግሴለልገሐ ቤዲን ንክሴ ጋሊ ድፉለ ንግድ ሚኖይ ነሓቢ ንግድ ሚኖይ ነሓቢ ንግድ ሚኖይ
3: ነሓቢ
2: ንግድ ሚኖይ
3: ነሓቢ
2: ንግድ ሚኖይ
4: መደምና ትራን ኣብ ስሙንዚ ንኡስ መደብ ዓለም ስነጥበብ ብዛዕባ ጉዕዞ 85 ዓመት ናይ ኤርትራ ኣብ ሓንቲ ቕብኣ ንዘዳለወ መንእሰይ ዘላሊ ይኸውን ብኸመይ መንገዲ ኣብዞም ዓመታት ዝተፈፀሙ ፍጻሜታት ከስፍርን እኹል ሓበሬታ ክረክብን እውን ዝወሰደሉ ግዜን ካልእን ዝፈተሸ እዩ
5: እቲ ሓሳብ መበገሲታ ካብ 10 ኣቕፋ ደላ ካብታ ባጢራ 10 ኣቕፋ ደላያ ወጫታ ባቡር
4: ነዚ ንምክትታል ኣብ ሰዓትና ይኹን ምረኸብና ሙራባ ሸርባ ባህላዊ ምግቢ ብሄረናራ ኮይኑ ብፍላይ ድማ ንመርዓውቲ ቅድሚ ቁርሲ ዝወሃብ እዩ
6: እዚ ከምዚ ገርና ካብቲ ሕሩጭ መሳብሰልና እዚኣ ቴን ትበሃል ቴን እያ ትበሃል እዚኣ መትሓዚና ሕጂ ቴን ማለት ከዓ ናይትያ ፃሕሊ ፃሕሊ ማለት እያ ናይታ ሸርበ ንስርሓላ ኣብኡ ዝኣቱ ቀመማት ከዓ ጠስሚ ንእትዎ ሽኮር ከዓ ንገብረሉ ኣብ ጨው ነገርና ንክልተ ሰሙን ነትዮም መርዓውቲ ከምዚኣ ገርና ኢና ነስትዮም ማለት
4: ዘዋሪት ካሜራና ናይ ሰሙን እዚ እውን ኣገባብ ኣሰራርሓ ናይ ዝባህላዊ ምግቢ ዘላል ትሕዝቶ ክተቕርባልና እያ ብተወሳኺ ካልኦት መደባት እውን ኣለውና ተኸታተሊት ፊልም ሳውን መበል 25 ክፋል እውን ካብ መደባትና ዝተፈላለዩ ዜማታትን ንዓኹም የዛንዩ ዝበልናዮም ቪድዮታትን ካብ መደብናትና ንሰሙን እዚኦም እሞ ንኽትከታተሉ ብክብሪ ንዕድም

መደብና ትራን ቀዳም ሓደ ንሓሰ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ ድግማ ሓሙስ 6 ንሓሰ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

ስነ ቅርፃ ዝበሃል ጥበብ ካብ ጥንቲ ኣትሒዙ ዝነበረን ብሰለስተ ኩርናዕ ርኤት ማለት ስሪ ዳይመንሽናል ኮይኑ ብዝተፈላለዩ ማለት ብዕንፀይቲ ሓፂን ብካይላ ኣብ እምኒ ኣብ ኣኸውሕ እናውቐርካ ዝግበር ዓይነት ስነ ጥበባዊ ስራሕ እዩ። ኣብዛ ስዒባ ተቐርብ ትሕዝቶ መደብና እምበር ኣብ ስነ ቅርፃ ዝነጥፍ መንእሰይ ተመክሮ ናይ ስነ ቅርፃን እንታይ ይመስል ዘካየድና ይዕላል ስዒቡ ክቐርበልናዩ ብሓባር ንከታተል።

0: ስነ ጥበብ ኣብ ሃገርና በብዓይነቱን እናሰፍሐን እዩ ዝመጽእ ዘሎ። እቶም ምኩራት ዝነበሩን ሕጂ ዘለውን ድማ ተመክሮ ወሲዶም ኣብ ዝተፈላለየ ዓውዲ ስነ ጥበብ ይሳተፍ እዮም። መኮነን ጎስጋስን ሓበሬታን ሚኒስትር ምክልኻል እውን ጎነቲ ዝዓዮ ሃገራዊ ዕማም ንኣባላቱ ኣብ ዝተፈላለየ ዓውዲ ስነ ጥበብ ኢደ ስራሓትን ንኽሳተፉ ወትሩ ባይታ ምስ ፈጠረ እዩ። እቲ ውፅኢቱ ድማ ኣብ ዝተፈላለየ ሃገራዊ በዓላት ይኹን ፌስቲቫላት ይንጸባረቕ እዩ። መሓመድ ዒሳ ወዲ ዒሳ እውን ሓደ ካብኣቶም እዩ። ብተውህቦን በተኣሃድኡ ዝፈጠረሉ ዕድልን ክሳብ ሕጂ ንኣስታት 27 ዓመታት ኣብ ዝተፈላለየ ስነ ጥበብ ነጢፉ እዩ። ንኣብነት ኣብ ቅብኣ ካይላ ቅርፃ ድማ ናብ ዝለዓለ ደረጃ ንኸብፅሕ ኣብ መገዲ ዝርከብ ዘሎ መንእሰይ እዩ።
1: ቅብኣ ከም ዝበልኩ ኣብ ሓማማት መብዛሕትኡ ኩሉ ስራሕና ንበዓላት እዩ። ሃገራውያን በዓላታት ኩለን ብሚኒስትር ምክልኻል ንሳተፍ ኢና። ኩሎም ሰራሕኩም ቅብኣ ይኹን ቅርፃ ከዓ ኣብቲ በዓል ሃገራዊ በዓል ናይ ሃገር ኩሉ 24 ጉንበት ፌስቲቫል ናይ ሳዋ ፈንቅል መንእሰያት ናይ ሳዋ ኣብ ኩሉ የተሳተፍ። ኣብዘን ክልተ ዓመት ደ ተተሳተፍኩ እምበር ካብ 99 ጀሚርኪ ስጋዕ እዛ ዝሓለፈት ቀፃል ኣለኹ ማለት እዩ። ዓመት ዓመት እዚ ኣብ ስታድየም ብናይ ኮንክሪት ናይ ሲሚንቶ ስራሕ እያ ዘላ 10 ሜትሮ ብ3 ሜትሮ ዓባይ ስራሓ። እዚ ድሕሪ እዛ ናይ ስታድየም ናብ ካልእ ዓይነት ማቴርያል ወይ መሳርሒ ናብ ሓፂን ክቕይር ኣለኒ ኢለ ስለ ዝሓሰብኩ ነዊሕ ግዜ ወሲደ እናቱ መፅናዕቲ ከመይ ጌርካ ንቅርፃ ካብ ትንሰርሑ ነበርና ካብ ጀሶ ሽዑ ናብ ስሚንቶ ካብ ስሚንቶ ሕጂ ናብ ሓፂን ከመይ ጌር ክቅይሮ ኣለኒ ኢለ ነዊሕ ግዜ ሰሪሐ። ኣብ ነዊሕ ግዜ መፅናዕቲ ወሲደ ሕጂ ድማ ኣብዚ ሰዓት እዚ

መቀርፃናተይ ካብ ጭቃ ዝነበረ ናብ ናይ ብሮንዝ ወይ ናይ ብሮንዞ ቅርፃ ኣዳልየ ኣለኹ ንምፃእ ማለት እዩ። ኣብ ከምኡ ደረጃ ግን በፂሐ ኣለኹ።

0: ከምቲ ኣብ ዝተፈላለየ በዓላትን ዝኽርታትን ብዙሕ በብዓይነቱ ስራሓት ጥበብ ዝቐርብ ነታ ኣብታ እዋን ትዝከር ዘላ መዓልቲ ዝውክል ዝገልጽ ስራሓትን መግለጺታትን ምስ ቀረበ እቲ መዓልቲ ድማ ዝያዳ ደሚኡ ይርአ። ኣብዝ ሓለፈ ወርሒ ሰነ ዝተዘክረ ክቡር መዓልቲ ዝኽሪ ስዋኣትና ድማ ኣብቲ ኣባሕቲ መስከረም ዝወዓለ ናይ ምውላዕ ሽምዓ ምሸት ንዕኡ ዝገልጽ ካብቲ ብዙሕ ውሑድ ብወዲ ዒሳ ዝተሰርሐት ዓባይ ሽምዓ ቀሪባ ነይራ። መበገሲ ናይዚ ዓብ ሓሳብ ከመይ ነይሩ ክምልሰልናዩ?
1: እቲ ሓሳብ ክመፀካ መቸም ከም ኩሉ ኤርትራዊ 20 ሰነ ክመፅእ ከሎ ልዑል ሓበኒ ድስማዓካ፣ ልዑል ኒሒ ድስማዓካ፣ ስለ ሰማእታት ክትገብሮ ደለካ ነገራት ኩሉ ሰብ ይሓስብ እዩ። ኣነ ከዓ ብወገነይስ እንታይ ክሓስብ እንታይ ክገብር ኣለኒ ኢለ ይሓስብ እያ ኩሉ ግዜ። ኣብ 20 ሰነ ቅድሚ ሕጂ ብሚኒስትሪ ምክልኻል ኣብ ብዙሕ ነገራት ንሳተፍ ኢና። ኣነ ግን ብውልቀይስ እንታይ ክገብር ኣለኒ ኢለ ሓስብ እየ ኩሉ ግዜ። ሕጂ እታ ሓሳብ እዛ ሽምዓ ናይ ብሓቂ ሽምዓ ኸ ዓባይ ሽምዓ ክሰርሕ ገለ ድብል ሓሳብ ምስ መፀኒ ንነዊሕ ሓሲበላኸ ምሕሳብ ሕጂ ግን ኣብዛ ዓመት እዚኣ እታ ዝሓለም ከዋ ወይ ሓሳብ ከዋ ተግባራዊት ኮይና ማለት እዩ። ሕጂ ዋላ ቁመታ ልዕሊኡ ከይዲ ኢላሓስብ ነራ። ሕጂ እዛ ዝሰራሕ ከዋ ሽምዓ ናይ 3 ሜትሮ ቁመት ኣለዋ ሙሉእ ሽምዓ እያ። ንጎና ናይ 50 ሰንቲሜተር እያ። ሕጂ እቲ ሽምዓ ከመይ ጌርካ ክተምክኮ ከመይ ጌርካ ደው ከተብሎ ድብል ሓሳብ ቢመፀካ እዩ ሽዑ ነቲ ስራሕቲ ክትሓስቦ ከለካ። ከም ዝበልኩ ቀዲመ ኣብቲ ናይ ብሮንዝ ምምካክ ገለ እቲ ስቱድዮ ስለ ዘለና ኣብኡ እስከ ደይ ንፍትኖ እንዳበልና ምሳይ ድሰርሑ ኣባላት ናይ ሚኒስትሪ ምክልኻል ናይ ፎልደርያን ናይ ሰንበል ፀረበት ዕንጨይቲ ኣባላት እውን ኣለዉ ምሳና ምስኦም ኮይና እስከ ከምዚ ንፈትን ምስ በልኩም ፈቲና ከዓ ዕውት ስራሕ ሰሪሕና ማለት እዩ። ሕጂ እቲ ሽምዓ ከም ተመክሮ ኣብ ቅርፃ ትሰርሐሉ ኢኻ እቲ ቀንዲ ኣድፊሮ ሽምዓ ምኪኸስ ክንዲኡ ዳኣክል 3 ሜትሮ ቁመት ሓፂን መወልዲ ገይረ ክመሊ ኢለ ምሕሳበይ እቲ ተመክሮ ስለ ዝፀንሐ እዩ። ነቲ ቅርፃ ዝበልኩ ኸ ሓደ ቅርፃ ብጭቃ ምሰራሕናዮ ናብ ሽምዓ ኢና ንቕይሮ፣ ካብ ሽምዓ ይሽዑና ብሓፂን ንቕየር። ሕጂ ምስትኸምኡ እቲ መሳርሒ ምሳና ስለ ዘሎ ምስቶም ኣባላት ኮይና ከዓ ደፊርና ሰሪሕናዮ ማለት እዩ። ሕጂ እታ ሽምዓ ኣብ 3/4 ቀፀላ ጌርና ውፅኢናያ እንዳተተረኣእሰት ከዓ ስጋዕ 3 ሜትሮ ከይድና
0: ሽምዓ ከምቲ ስማ ዝሕብሮ ንነብሳ እናመኸኸት ብርሃን እትዕድል ዝባና ብጭርኣ ብርሃና ጸላም እተብንን ንነብሳ ከይበለት ንኸባቢኣ እትኸውን ከም ምዃና መጠን ኣብቲ ዝኽርሓብን መዓልቲ ድማ ሰማእታትና እናመኸኹን እናተሰውኡን ንዘረከቡና ናጽነትን ሓርነትን ብዓብኡ እትገልጽ ኣብነት እያ። መሓመድ ወዲ ዒሳ እውን ክብደትን ትርጉምን ሽምዓ ተረድእዩ ነዚ ሓሳብ እዚ ኣበጊስዎ።
1: ሕጂ እታ ሽምዓ ክንሰርሓ ብዙሕ ምስቲ መጀመርታ ምዃኑ ብዙሕ ነገር ሓሲብና ኢና። እቲ መምልእ ሽምዓ ዝበሃል መወልድ ንብሎ እሱ ብሓፂን ሰሪሕና እየ። ቅድም ብ3 ሜትሮ ዶ ክንገብሮ ተባሂልና ድሓር ምስ መላእናይ ክፈስሱ ንኽእል ወይ ክብርታዓካ ክእል ምስ ረስኑ ስለ ዝኾነ ገለ ኢልና ብዙሕ ሓሳብ ኣምፂና ምስቶም ብፆተይ ማለት እዩ። ድሓር ግን ኣብ መጨረሻ ብንእሸይ ክትወፅእ ኣለዋ ኢልና ኣብ 60 ሴንቲሜትር ሓንቲ 60 ሴንቲሜትር ኮይና ሓፂን ትዕፆ ትኽፈት ሓፂን ኣዳሊና ኣላ ማለት እዩ። እዚ ሓፂን እዚኣ ምስ ኣዳለና እያ 60 ሴንቲሜትር ንቁመታ ንጎና ከዓ 50 ሴንቲሜትር ትኾን ኣለዋ። ሕጂ ኣብቲ መፈተኒ ሽምዓ ሽዑ ቀስ እንዳበልና ሽምዓ እንዳምክኽና ክንመልኣ ምስ ጀመርና ኢና ሕጂ ትቁፅር ንፈልጦ ዘለና። ሕጂ ክንዲዚ ክትብል ኣይትኽእልን፣ ግን ብዙሕ ሽምዓ ቀሪብካ ኢና

ጀሚርና እታ ሓንቲ መወልዲ ሽዑ ምስ ኣፍላሕናያ ኣፍሊሕና ፈሳሲ ምስ ቀየርናየ ምስ መላእናያ ሕጅፍቲ ብዝሒ ሓንቲ 60 ሴንቲሜተር ብ50 ከባቢ ብንእሸይ ናይ ሽምዓ ዝንፈልጦ ሽምዓ ሽሕ ሓባ ወሲዳ ሽሕ ሓባ ሽምዓ ማለት ሕጂ ተን ሽዱሽተ ከዓ ብርእሲ ርእሲ እንዳተደራርባ ብሽዱሽተ እንዳሕራ ርቢሕካ ናብቲ 6,000 ክኾን ኣለዋ ኣብ ማእከላ ሕጂ ሞልድ ኣለዋ ካልእቲ ሞልድ ቃልሃ ጌርና ቦታ ትሒዝኒ ኣለና ተቓልሃ ምስ ወፀት ከዓ እሳ ከዓ ሽምዓ ትመል እያ ከምኣ ልክዕ ማለት እዩ ሕጂ ተን 6,000 ካልኣይ ግዜ 6,000 ተቢል ክለን ከባቢ 16,000 ሽምዓ ኮይነን ማለት እዩ ብክብደት ከዓ ነቲ ሓንቲ ስለዝበልናየ ጠቕሊለን ኩለን እታ ሽምዓ ብምልእታ 3 ኩንታል ክብደት ኮይና ኣላ ማለት እዩ ሕጂ ኣብቲ ናይ ፈትሊ ጉዳይ ሽዑ መፂኡ እታ ፈትሊ እንታይ ዓይነት ፈትሊ ክኸውን ኣለዎ ከምቲ ናይ ሽምዓ ናይ ኮቶን ናይ ጡጥ ፈትሊ ክኸውን ስለ ዘለዎ ሕጂ ሓደ ሙሉእ ረጊድ ከዓ ክኸውን ስለ ዘለዎ ኣብኡ ሕጂ ቅርብ ተሸጊርና እዚ ንፔርሙስ ዝጥቀምሉ ጨርቂ ናይ ፔርሙስ ፈትሊ ናይ ፔርሙስ ዝበሃል ንዑ ሽዑ ከምባ ሓዲሽ ብዙሕ ኣምፂኢና ንዑ እንዳፈተልና እንዳጠቕለልና ከዓ ሓደ ርጉድ ዝበለ ትቦ ሰሪሕና ካብታ ናይ መጀመርታ ንመልኣ ካብኣት ሒዝና ነዋሕ ምሰራሕ ናይ ማለት ላዓል ተገቲራ እንዳተነዳቐ እንዳተመለት እንዳተነዳቐ እንዳተመልኣት ከዓ ስጋዕ 3 ሜትሮ በፂሐ ማለት እዩ ሕጂ ብዙሕ ስጋእታት ነርና ሕጂ ትብል ኢኻ ምስ ተወልዐት ቃልቃል ኢሉ ሸባዕባዕ ኢሉ ታሽሙ ገብረ ካብቲ ድሕነት ክትሓስብ ግድን እዩ ሕጂ ምስ ተወልዐት እውን ድሕነት ክኾነና ዝኽእል መጥፎ ሓዊ ካልእ ካልእ ኩሉ ቀሪብና ኢና ካልእ ከዓ ብኣለሚንየም ተሰርሐ ሓፂን ክሽፍና ዝኽእል ዝኾነ ነገር እንተኮይና ክንሽፍና ኣብ ፈተነ ግን ኣብታ መጀመርታ ታሕቲ ኩላ ከዓ ተቐዳሚቲ ምሰራሕና ፈቲና ኢና ትረስና ክንደይ ይመፅእ ከመላቶም ክኾ ገለ ኣብኡ ፈተነ ጌርና ማለት እዩ እዚ ነዚ ኩሉ መስራሕ ሓሊፋ ከዓ ዕውድቲ ኮይና ኣብቲ ስነስርዓት ሽምዓ ምብዓል ስነስርዓት ሽምዓ ናይ 20 ሰነ ናይ ሃገርና ከዓ ከም መበገሲት መደብ ኮይና ኣብኡ ውዕላ ማለት እዩ

0: ነዛ ዝወዓለት ሽምዓ ዝተኻየደ ፃዕሪ ኣዝዩ ብዙሕ እዩ። ንኣብነት መብዛሕትኡ ብደገ ዝተዓዘበ ሰብ ብወረቐት ወይ ዝኾነ ካልእ ባእታ ዝተሰርሐት ትመስሎ ትኸውን። ኣብ ኣሰራርሓን ኣብ ሓሳባት ምምፃእን ዝፈሰሰ ፃዕሪ ግን ማእለያ ይብሉን፣ ምክንያቱ ብናይ ሓቂ ሽምዓ ስለ ዝተሰርሐት። ከምቲ ሓሳቡ ዕውት ስራሕ እኳ እንተሰርሐ ብድሆታት ከጋጥም ግን ግድነት እዩ።
1: ትመካኽ ንሕና ከምኡ ተፀበናየን ሽምዓ ሲ ስኢልካ ትግምቶ ከለካ ከምዛ ንእሸ ሽምዓ ንሪኣ ትውላዕ ሞ ምኽኽ ክብል ከሎስ ዝሕል እዩ ድብል ገለ ከምኡ ኢኻ ትሓስብ። ግን ከም ዝበልኩ ከይብደይ ዝኾነ እንታይ ድበሃል ምስምከኽናዮ እታ ሓንቲ መወልድታ ዝነእሰት ዝበልኩ ታ ብ60 ሰንቲሜትር ስለ ዝገበርና ንዓ ምስ መላእናያ ንክዝሕል ብጣዕሚ ግዜ ወሲዳ ትለና ኣቐዲምና ስለ ዝሓሰብናዮ ስለ ዝሰራሕናያ ዕውቲ ኮይና ኣብቲ መዓልታ ኣኺላ እምበር ነዛ ሓንቲ ምስ መላእናያ ተፀበይና እቲ መጀመርታ ተፀቢና ከም ኖርማል ዝሕል ትብል ሙሉእ መዓልቲ ውዒልና መሲብ ሓዲራ ንኮኻ መፂና ተረኣናያ ውሽጣ ከም ዘለዎ ሕዚ ሓንቲ እታ ናይ ሱሳ ከባቢ 2 መዓልቲ ወሲዳትልና ንክዝሕል ኣብኡ ሳይ ተፀበናየን ክንዱኡ ረስኒ ኣብ ውሽጢ ዓቂባሲ ሽምዓ ሳይ ተፅበየን 2 መዓልቲ ከይ በለማይ ኮይኑ ክፀንሕ ሲ ተፀበያናይ ነገር ብድሆ ነርና። ግን ከም ዝበልኩ ቀዲምና ሳላ ዝጀመርናያ ከ ነቲ በዓል ከተረክበልና ኸይና 2 መዓልቲ እንዳተፀበና 2 መዓልቲ ከዓ ክንዲ ሓንሳ ምስ ርሰንካያ ከ እቲ መፍልሒ ናይቲ ሽምዓ ብሓንሳ ኢና ክን ውድእ ሓሲብና። ግን 2 መዓልቲ እንዳተፀበካ እንዳበላዕካ ሰሪሕና ወዲእ ነአን ማለት እዩ።

ወዲ ዒሳ ኣብ ናይ ጥበብ ስራሓቱ ከም ዝተዓዘብናዮ ኣብ ዓበይቲ ሓሳባት እዩ ዝፀቅጥ። ንኣብነት ኣብቲ ኣብ ዝተፈላለየ በዓላት ወይ ኣጋጣሚታት ምርኢት ካቕርቡ ምስ ዝፅውዑ ንዕኡ

0: በቃዕ ዝኾነ ሓደ ዓብ ሓሳብ ወይ ስራሕ ንምስራሕ እዩ ዝብገስ። ከምቲ ጻዕሩን ሓሳባቱን ድማ ይሰምረሉ እዩ። ከምቲ ኣቐዲሙ ዝገለጾ ነቲ ዝሓለፎ መስርሕ ናብ ዝዓበየ ደረጃ ንኸብፅሕ እዩ ንመጻኢ ስራሕ ዝብገስ። መኮነን ሓበሬታን ጎስጓስን ድማ ናብ ስነ ጥበብ ዝነጥፎ ኣባላቱ ኣባላት ሚኒስትር ምክልኻል ባይታ ይፈጥር እዩ። ከም ውፅኢቱ ድማ ኣብ ዝተፈላለየ ኣጋጣሚታት ዓብ ዝኾነ ስራሓት ሒዞም ክቐርቡ ንዕዘብ ኣለና።
1: ሕጂ እታ ሽምዓ ከም ዝበልኩ እስከ ብ6ዱሽተ ሜትሮ ክሰርሓ መደብ እዩ ነርኒ። እስከ ዳሓን ብፍርቂ ክንሰርሓ ኣባና ንበዓልና ክንገብራ ኢልናና ሰሪሕና ዕውት ስራሕ ከዓ ነይሩ። ሕጂ ግን ንመፃእ እንታይ ሓስብ ኣለኻነ ካብታ ዘላታ ሳይዛ ቁርብ ኣርጉዳ ኣቢልካ በቲ ተሞኪርናዮ ዘለና ቁመታ 6ዱሽተ ሜትሮ ገይረ ከም ዝበልኩ ኸይ ናብ ክብሪ መዝገብ ስጋዕቲ መዝገበላ ደረጃ ስከነብፅሓ መደብ ኣለን እዛ ናይ ሽምዓ ጉዳይ ማለት እዩ። ሕጂ ክብሎ ዝደሊ ብዓብዪ ምስጋና እዩ። ሕጂ እንታይ ክብለ ክደሊ ከምኡ ዓይነት ስራሕ ክሰርሕ ኢለ ክሓስብ ከለኹ ገና ከቢድ እዩ። ወላ ብባጀት ክትሪኦ ከለኻ ከባቢ 20,000 ሽምዓ ሓባ ክትሓትት ክብድ ይብል ከምኡ ሓሲብካ ከዓ 20,000 ሽምዓ ሃቡኒ ወይ ቀርብለይ ክትብሎም ኣሰካፊ እዩ። ግን ብለይ ዝኾነ ይኹን ስክፍታ ኣብ ርእሴና እምነት ዘለዎም ኣህዱ ስለ ዘለና ግን ብሚኒስትሪ ምክልኻል ምስ ሓተትኩም ጎሄድ ኢሎምኒ ክሰርሕ ትኽእል ኢኻ ፀገም የለን ትሽምዓ ከዓ ክነምፃልካ ኢና ዳሓን ካብ ዝኾነ ክነምፃልካ ኢና ኢሎምኒ ሓላቓ ጠቕላል ስታፍ ሚኒስትሪ ምክልኻል ከዓ ሓቲትና ብኡ ከዓ ካብቶም ኣካላት ሽምዓ ምፅኦም ቀሪቦም ናዚ ሓደ ዓብዪ ፀጋ ዘለና ኣብዚ ኣህዱና እዩ። ኣብ ሚኒስትር ምክልኻል ዝደለናዮ ጥራይ ሓሳብ ነምፅእ ገለ ዝኾነ ኣይድያ ምፅእ ነቲ ቀረብ ነቲ ዝኾነ ሞራልቲ ቁሩባት እዮም ኣብዚ ከይመስገንኩም ማይ ከይሓልፍ ኣይደልን ምክልኻል ማለት እዩ።

ማሕበር ምትሕግጋዝ ኣባላት ቀዳማይ ዙርያ ሃገራዊ ኣገልግሎት ኣብ ዝተፈላለዩ ሃገራዊ ንጥፈታት እዮም ዝሳተፉ። ሓደ ካብኡ ድማ ክረምቲ መፅእ ነቶም ኣብ ትምህርቶም ሓገዝ ዘድልዮም ወይ ድኹም ዝበሉ ተምሃሮ ናይ ምምሃር ዕድላት ምሃብ እዩ። ሕጂ ድማ ኣብዛ ስዕባ ተቐርብ ትሕዝቶ መደብና ዝሓለፈ ዓመት ብሉፃት ናይ ዝነበሩ ተምሃሮ ካብ ሳዋ ዝመፁ ከምኡውን ነዞም ሕጂ ንሳዋ ዝወርዱ ዘለዉ ብሉፃት ተምሃሮ ናይ ሽልማት ምዕዳል ኣጋጣሚ ገይሩ ነይሩ። ነዚ ዝደሰስ ትሕዝቶ እምበኣር ስዕቢ ክቐርበልና እዩ። ብሓባር ንከታተሎ።

ኣሳልዮሞ ጉዕዞ ክዛዝሞ እዩ ደግፎሞ ርእሱ ክኽእል እዩ ዝብል ኣምራት ረቂቕ ሓይልን ሃብታም ባህሊ ምዕባለን ዝፈጠርን ዘሎ ክብርታት እዩ። ምድግጋፍ ንርእሰ ምኽኣል ዘብፅሕ መንገዲ ብምዃኑ ኣብ መዳይ ትምህርቲ እውን ዝለዓለ ደረጃ እዩ ዝሕዝ። ነቲ ሓሳብ ክውን ንምግባር ብዙሕ ፃዕሪ ይካየድ። ደገፍ ዘድልዮምን ዝተፀገሙን ተምሃሮ ትምህርታዊ ሓገዝ ክወሃቦም ይስራሕ። ብፍላይ ነቶም ብዝተፈላለዩ ኩነታት እቲ ዝድለ ናይ ፍልጠት ደረጃ ክበፅሑ ዘይከኣሉ ተምሃሮ ብፍሉይ ኣልያ ይግበረሎም። ስሩዕ ክረምታዊ ስልጠና ይወሃቡ። ዕውታት ኮይኖም ንክወፁ ብመደብ ይፀዕረሎም።

0: ብምሕበር ምትሕጋዝ ቀዳማይ ዙርያ ሃገራዊ ኣገልግሎትን ጨንፈር ሚኒስትሪ ትምህርቲ ዞቦ ማእከልን ተወዲቡ ንተማሃሮ መባእታ ዝውሃብ ትምህርታዊ ደገፍ ሓደ ካብ ዝዓበዩ መደባት እዩ። ኣብ 2022 ካብ ዝበሃገሳት ሒዙ ን4 ዓመታት ክካየድ ጸኒሑ ዝዕግብ ውፅኢት ክረኣየሉ ስለ ዝኽኣለ ኸኣ ብቕርፅና ወዳድቡኡን እናሰፍሐን እናዓበየን መጺኡ
1: ማሕበር ምትሕጋዝ ቀዳማይ ዙርያ ዝበሃል ካብዚ ምስረት 4 ዓመት እዩ ዘሎ። ኣብ ውሽጢ እዚ 4 ዓመታት ከዓ ብኮሚቴታት ተወዲቡ ዝሰርሐ ቀኒ ወይ ከዓ ኣሎ ማለት እዩ። ሕጂ ሓደ ካብኣተን ኮሚቴ ትምህርቲ እያ ማለት እዩ። ኮሚቴ ባንክ ደም ኣሎ፣ ኮሚቴ ማእቶት ኣሎ፣ ኮሚቴ ስነ ጥበብ ኣሎ፣ ብዝተፈላለየ ኮሚቴ ማእቶት ኣሎ። ስለዚ ብዝተፈላለየ ኮሚቴታት ክሰርሕ ፀኒሐ ማለት እዩ። ሕጂ እቲ ሓሳብ ናይ ክረምታዊ ትምህርቲ ኣብ ዝኽሪ 20 ሰነ መዓል ሰማታት ኣብ 2022 እዩ መፂኡ። ብክቡር ሓለቃ ጠቕላል ስታፍ ሓይልታት ምክልኻል ኤርትራ ጀነራል ፊልጶስ ወልደ ዮሃንስ እዩ ከም ለቦ ኣቕሪቡ እንታይ ድብለና ኣብዚ ማይ ድምነት ኣብ ተገብረ ናይ 20 ሰነ ኣብቲ ረዚድ ዝኽሪ እዚ ዘለናይ ዓለም ናይ ሓሶት ዓለም እዩ። ብማሕበራዊ መራኸቢታት ዝፍኖ ዝንቡእ ሓበሬታ ነዞም ንኣሽቱ ደቅና ብኣሉታ ከይፀልዎም ብመንገድኹም ገለ ነገር ግበሩ፣ ብኮሚኒቲታት ተወዲብኩም ነዞም ቆልዑ ኣስተምህሩ ሃብዎም፣ ካብቲ ብማሕበራዊ መራኸቢታት ዝፍኖ ዝንቡእ ሓበሬታ ተኣልዮም ኣብ ባህሎም መንነቶም ኣተኪሮም ክሰርሑ ወይ ከዓ ኣተኪሮም ኣብ ባህሎም መንነቶም ከተክሩ ግበርዎም እዩ ዝብል መምርሒ ሂቡና። ሕጂ እቲ ማሕበር ምትሕጋዝ ቀዳማይ ዙርያ ሽዑ ተመስሪቱ ዝለባ እዚ ከዓ ምስቲ ናይ ማሕበር ዘውፀኦ ቅዋም ወይ ከዓ ዓላማ ትኸይ ስለ ዝኾነ ከይወዓለ ከይሓደረ እዩ ኣብ ምትግባሩ ኣትዩ ማለት እዩ። ስለዚ ንበገስ ተባሂልና ማለት እዩ ኮሚቴ ቀይምና። ኣብታ ኮሚቴ ድማ ኣብ ቤት ትምህርቲ ደጎሊ ብ405 ተምሃሮ እዩ ጀሚሩ። ስለዚ ውፅኢቱ ስለ ዝተረአየ ከዓኒ ኣብ 2022 ከምዚ ኣቐዲመ ዝበልኩ ኸ ብ405 ተምሃሮና ጀሚርና። ኣብ 2023 ከዓኒ ውዳቤታትና ሓሽና ኣማሓሽና 1169 ኣብ 3 ቤት ትምህርቲ ከም ዝመሃሩ ጌርና ማለት እዩ። ኣብ ቤት ትምህርቲ መረብ ኣብ ጎዳይፍ ማለት እዩ ሰንበል ኣብዛ ደጎል ዝብለካ ዘለኹ ኣብዛ ማጮ ዝብለካ ዘለኹ ኣብ 4ን ከዓ 1167 ኣብ ካልኣይ ዓመት ቀፂሉ ማለት እዩ። ስለዚ ከምዚ ክንገብር ከለና መሻርቅቲ ከዓ ኣጥሪና ማለት እዩ። ምክንያቱ በይንኻ እውን ስለ ዘይከኣል ከም ማሕበር ጀማሩ እውን ስለዝኾነት ማሕበር መሻርክቲ የሉና ስለዝነበሩ በዓል ቶታል ኤርትራ ሸር ካምፓኒ ብዓብኡ ጨንፈር ሚኒስትር ትምህርቲ ዞባ ማእከል ናይ ኣንበሳ ኢዲ ድወስድ ኩሉ እቶም ኣምሃራኑ እቶም ንዖም ድምህሩ 11 ክልቶም ዝበለፁ ተማሃሩ እዮም ብኦም ጌርና ንምህሮም ቶታል ኤርትራ ታክሲ ጨንፈር ሚኒስትር ትምህርቲ ዞባ ማእከል ሃማማት እዚኣቶም ብምትሕባር ከምዚ ንገብር ኣለና እሞ እንተሓጋገዝ ተባሂልና ክንተሓጋገዝ ጀሚርና። ስለዚ ኣብ 2022 ብ405 ጀሚርና ኣብ 2023 ከዓ ናይ 1169 ኣዕቢናያ ማለት እዩ። ኣብ 2024 ከዓ ብዛሓይ የለ ዋላ ውድባዊ ጉዳያት ህግደፍ ስለ ዝኣተዎ ከምዚያን ከምዚያን ግበሩ ፅቡቕ ኣባል የምፃሉ ስለ ዝተባሃለ ኣብ 2024 ከዓ ናብ 2215 ተምሃሮ የዕሪግናዮም ማለት እዩ። ኣብ 2025 እዚ ሕጂ ዳርጋ ኣብ ኩሉ ፀላው ኣብ ሙሉእ ዞባ ኣብ ሙሉእ ሃገር ፀላው ኮይኑ ዝቐረበ ኣብ ሙሉእ ዞባ ማእከል ኢና ምሄርና ኣብ ሙሉእ ዞባ ማእከል ኣብ 101 ቤት ትምህርትታት ኣብ 7 ንኡሳን ዞባታት ማለት እዩ ኣብ 101 ቤት ትምህርትታት 20500 ንኡሳን ተምሃሮ ምሄርና ማለት እዩ። ስለዚ እንታይ እዩ ክልተ ዕላማ እዩ ዘለዎ። ሓደ ነቶም ተፀገሙ ዝደኸሙ ኣብ ትምህርቲ ንሕግዝ ኣለና፣ ካልእ ነቶም ኣብ ግዜ ክረምቲ ዕረፍቲ ዘለዉ ተምሃሮ ኮሌጃት እዞም ብሉፃት ተምሃሮ ዝበሃሉ ታሻይ 10 11 ምሂሮም ንሳባ ዝኸዱ እዚኦም 2 ዓመት ምሂሮም ንሳባ ክሳብ ዝኸዱ ኣብ ግዜ ክረምቲ ከም ድምህሩ ጌርና ማለት እዩ። ስለዚ ኣዝዩ ዓብ ገምጋም ስለተገብረካ ውፅኢታዊ ስለዝኾነ ኣብ ሙሉእ ዞባ ማእከል ኣብዚ 2025 20500 ተምሃሮ ኣምሄርና
2: ኣበጋግሳ ናይዚ ናይ ከምታዊ

ትምህርቲ ዝካየድ ዘሎ ብማሕበር ምትሕግጋዝ ቀዳማይ ዙርያ ዝተበገሰ እዩ። ብኡ ተበጊሱ እቲ መደብ ካብ ክረምቲ ናብ ክረምቲ እንዳሰፍሐ ምስ ከደ ኣብዚ መደብ እዚ ሕጂ ብምትሕብባር ማሕበር ምትሕግጋዝ ቀዳማይ ዙርያን ጨንፈር ትምህርቲ ዞባ ማእከልን ብምትሕብባር ዝካየድ ዘሎ መደብ እዩ። ስለዚ ናይ ክልቲኡ ተሓባቢሩ ዝኸይድ ዘሎ መደብ ትካላት ውን ተሓዊሰንኦ ዘለዋ መደብ እዩ። ሃማድኤ ሃማማትኤ ኣብዚ ተሳታፍነቶም ልዕል እዩ ዘሎ። ስለዚ በዚ መደብ እዚ ዝካየድ ዘሎ ኮይኑ ናይ ብዙሓት ኣካላት ምትሕብባር ዝኸይድ ዘሎ እዩ።

0: ኣብ ትምህርቲ ንዝደኸሙ ተምሃሮ ኣለሌኻ ዝውሃብ ትምህርታዊ ሓገዛት ብኣልያዞም ዝተጠቐሱ ማሕበራት ዝካየዱ እኳ እንተኾነ ብቐንዱ ነቲ መደብ ዝትግብሩ ግና ተምሃሮ መምህራን እዮም። እዞም ተምሃሮ መምህራን ካብ ላዕለዎት ደረጃ ትምህርትን ካብ ኮሌጃትን ብዝለዓለ ደረጃን ብወለንታን ዝተዋጽኡ እዮም። እዚ ብተምሃሮ መምህራን ዝካየድ ናይ ደገፍ ትምህርቲ ኣዝዩ ሓጋዚ ስለ ዝኾነ ልዑል ኣገዳስነት ከም ዘለዎ እዩ ዝእመን።
1: ሕጂ እንታይ ና ጀሚርና ብካልኣይ ብሳልሳይ ና ጀሚርና ብካልኣይ ክፍልን ሳልሳይ ክፍልና ጀሚርና። ምክንያቱ ቆልዓ ብንኡስ እዩ ክትኩሶ ዘለካ እዚ ብሂላ ቦታትና ቆልዓ ብንኡስ ቆርበት ንሱ ዝበሃል ካብ ንእሽቲ እዮም ካ ትኩስኩሶም ዘለካ ናይ ሓንቲ ሃገር ወይከዓ መሰረት ሓንቲ ሃገር ካብ ታሕቲ ይጅምር። ኣብ ታሕቲ ንድሕር ዳዲ ዕርኻ ሃገር ኣላት ምፍላይ ጥቕና። ስለዚ እዞም ቆልዑ እዚኣቶም ካብ ታሕቲ ክንጅምር ኣለና ዝተባሃለ ካብ ቀዳማይ ናብ ካልኣይ ክፍሊ ዝተገሩ ነዚኣቶም ክንዮቲ ዝወሃብ ቁፅርን እንግሊዝን ንባህሎም መንነቶም ታሪኮም ዝፈልጡሉ እውን ሞራላውን ዜግነታውን ትምህርቲ ይወሃብ ነይሩ ማለት እዩ። ከምቲ ኣቀዲመ ዝበልኩካ ንዖም ዝርድኦም ቋንቋ ካብ ታሕቲ ብዛዕባ ሃገሮም እንዳፈለጡ ክኸዱ ብዛዕባ መንነቶም ብዛዕባ ታሪኮም እንዳፈለጡ ንክር ተባሂሉ ካብ ታሕቲ ጀሚርና ኢና ንዓቶም ንክስክሶም ማለት እዮም። እጂ መሰረት ናይ ሓደ ህንፃ ንድሕ ዘይደልዲሉ ፈራሲ እዩ። መሰረቱ ፅኑዕ ዝኾነ ህንፃ ግን ዘለኣለም ነባሪ ማለት እዩ። ስለዚ ሓንቲ ሃገር ክታነስቲ ኮንካ ከዓኒ ካብ መሰረት ክኸውን ስለ ዘለዎ ንዞም ቆልዑ እዚኣቶም ካብ መሰረቶም ሀይልና ጀሚርና ብባህሎም መንነቶም ታሪኮም ከም ልክዱ ንገብር ኣለና ማለት እዩ። ጎኒ ጎኒ ከዓኒ ስነ ጥበባዊ መደባት እንዳዳለና ንኸይድ ነርና ማለት እዩ።
0: ጥበብ ትምህርቲ ሓደ ካብቲ ፍልጠት ብዝቐለለን ብዝሓፀረን መንገዲ እዩ ዘሰጋግር። ናይ ደገፍ ትምህርቲ ደረጃታት ኣብ ምትዕርራይ ልዑል ኣበርክቶ ኣለዎ። ዕላማ ናይዚ ኣብ ክርምቲ ዝውሃብ ናይ ደገፍ ትምህርቲ ደረጃን ብቕዓትን ደገፍ ዘድልዮም ተምሃሮ ንምምሕያሽ እዩ። ውፅኢቱ ኣብ ባይታ ክግምገም ከሎ ከዓ
1: እቲ ውፅኢት ከምዚ ቀዲመ ድብልኩካ ምክታል ንገብርና ፈሎዋም ንገብር ኢና ኣብ 2022 ክንጅምር ከለና ካልኣይን ሳልሳይ ዝነበሩ ኣብዚ ግዜ ሕጂ ሻውዓይ በፂሖም ኣሎ ሻውዓይ ክፍሊ በፂሖም ኣሎ ማለት እዩ። ስለዚ እዚ እቲ ዓብ ለውጡ ማለት እዩ። ክረምቲ ክመፅእ ከሎ ብማሕበር ምትሕጋዝ ቀዳማይ ዝርያ ዝዳሎ ናይ ክረምታዊ ትምህርቲ ኣሎ ስለ ዝበሃል ኣዝዩ ለውጡ ምፅኡ ሰዓብቲ ኣብዚሕና ማለት እዩ። ተምሃሮና በዚሖም ካብ ዓመት ናብ ዓመት ካብ ዓመት ናብ ዓመት ለውጢ እንዳገበረ መፅኡ ማለት እዩ። ስለዚ እቲ ኣቐዲሞ ዝበልኩካ ናይ ወለዲ ድሌት ሓደ ውላዱ ክመሃ ስለ ዝደሊ ኩሉ ነገር ገዲፉ ኣብ ትምህርቲ እዩ ፎካስ ትግብር ማለት እዩ። ስለዚ እቲ ለውጢ እንታይ እዩ? ሓደ ኣብቲ ድኻም ዝነበሮም ተምሃሮ ነይሮም ዋላ ኣብ መንባብ ኣብ ምፅሓፍ ዝደኸሙ ነይሮም ካልእውን ፀገማት ዝነበሮም ምናልባት ኣብ ግዜ ክረምቲ እውን ከፍ ኢሎም ክመሃሩ ዘይክእሉ ማለት እዩ። ስለዚ ነዚኣቶም ብሓደ ሓቂፍካ ነቶም ተፀገሙ ነቶም ዝደኸሙ ብሓንሳብ ጌርካ ይመሃር ነይሩ። እዚ ተኣልያ ወይ ከዓ እቲ ምምራፅ ብመኒ ድካ ነይሩ ብጨንፈር ሚኒስትር ትዘዋ ማእከል ብመንገዶም እዩ ዝካየድ ነይሩ ማለት እዩ። ሕጂ ከምቲ ኣቀዲመ ዝበልኩካ ኣብ ማሓደርቲ ንኡሳን ዞባታት ተወሲኽናና ምክንያቱ እሳተን እየን ወይ እሳቶም እዮም ኣብ ምልላይን ኣብ ምቕራብን ፅጉማት ተምሃሮ እዚ ኢለን ተሓባራ ነይረን ማለት። ስለዚ እቶም ተፀገሙ ቆልዑ ወይ ከዓ ተምሃሮ ኣብ ትምህርቲ ምስ ኣተዉ ካብ ዓመት ናብ ዓመት ካብ ዓመት ናብ ዓመት ለውጢ ገይሮም ማለት እዩ።
0: ጉዳይ ተምሃሮ መምህራን እውን ካብዞም ሓገዝ ዝውሃቡን ተምሃሮ ፈሊኻ ዝረአ ኣይኮነን ዕቱ ምክህታል እዩ ዝግበረሎም። ናይ ላዕለዋይ ደረጃ ትምህርቶም ዛዚሞም ናብ ማእከል ስልጠን ሃገራዊ ኣገልግሎት ኣብ ዘኽድሉ ክሳብ ሰዋ ብምብፃሕ ደረጃ ትምህርቶምን ሓፈሻዊ ኩነታቶምን ክትትል ይግበረሎም። ብዘካዚ ኩሎም እቶም ኣብዚ መደብ ዝሳተፉ ተምሃሮ መምህራን ናብ ሰዋ ቅድሚ ምኻዶምን ካብ ሰዋ ድሕሪ ምምላሶምን እውን ናይ ምትብባዕን ኣፍልጦን መደብ ይስራዓሎም። ከም መቐፀልታ ናይ ዝሓለፉ ዓመታት ሎሚ ዓመት እውን ነቶም ብወለንቶኦም ንንኣሽ ኣሕዋቶም ዝሕግዙ ተምሃሮ መምህራን ናይ ምትብባዕ መደብ ተኻይዱሎም ነይሩ።
1: ካብ ዓሚና ጀሚርና ማለት እዩ 2 ዓመት ምሂሮም እቶም ንሳዋ ዝኸዱ እሳቶም ንዓቶም ናይ መተባብዕን ናይ መለለያ ሽልማታት ተገይርሎም እዩ። ከምቲ ዝበልኩ ከዓ ናይ ክብሪ ኣቦ ወንበር ኣለና ክቡር ሓለቃ ጠቅላላ ስታፍ ሓይልታት ምክልኻል ኤርትራ እሱ ናይ ክብሪ ኣቦ ወንበርና እዩ ሓይሊ ሓሳብ ኣሎ ይህበና እዩ። ሳዋ ከድና ክሳብ ንሪኦም ንገብር ማለት እዩ። ኣብ ሳዋ እውን ከድና ኣብቲ ፍርቂ ዓመት ፎሎዋፕ ንገብሮም ነጥቦም ንሪኦ ከመይ ከም ዶምፁ ኣብኡ መተባብዕ ንገብር ብድሕሪ እውን ምስ መፅብ እውን ከምዚ ትማ ዝረኣኻዮ ናይ መዳልያን ናይ ገንዘብ መተባብዒ እውን ይግበር ማለት እዩ። ስለዚ ምናልባት እቲ መተባብዒ ብዙሕ እኳ እንተዘይኮነ እቲ ዕላማ ግን ኣለና እቲ ክውረስ ተደልዩ ዘሎ እቲ ከም ትውፊት ተሓሲቡ ዝኸይድ ዘሎ ምውርራስ ወለዶታት እዩ። ከምቲ ኣቀዲመ ዝበልኩካ ንሕና ካብ ኣያታትና ንድሒለ ደቅና ካኻባና ክወርሱ ኣለዎ።

እዚ 22 ሓምለ 2026 ብናፃ ዝረኸብናዮ ብናፃ ንሃቦ ኣብ ትሕቲ ዝብል መሪሕ ጭርሖ ኣብ ባህላዊ ማእከል ዝተኻየደ ስነ ስርዓት ድሙቕን ምዉቕን ድባብ ተጋባእቲ ዝነበረሉ እዩ። ብጉጅለ ባህል ዋልታ ነዝዕለ ዘንፀባርቕ ግጥሚ፣ ድራማ፣ ደርፍታት ካልእ ዝተፈላለየ ስነ ጥበባዊ ምርኢት ቀሪቡ ነይሩ።

0: እቶም ኣብ ትምህርቲ ንዝደኸሙ ተምሃሮ ብወለንቶኦም ክምህሩ ዝጸንሑን ምስ 38 ዙርያ ንሳዋ ዝወረዱ ተምሃሮ ከምኡውን ምስ 39 ዙርያ ዝወርዱ ተምሃሮ መምህራን መዳልያን ገንዘባዊ ሽልማትን ክዕደልን ከሎ ሚኒስትሪ ትምህርቲ እውን ንኣካየድቲ ኣካላት ናይ ኣፍልጦ ምስክር ወረቐትን ሽልማትን ዓዲሉ
1: ኣብ 225 ካብዞም 49 እቶም 47 ልዑል ነጥቢ ሒዞም መፅኦም እቶም ኣሰሮም ዝሰዓቡ ኣብ ዓመተ ትምህርቲ 225-26 9 ተምሃሮ መምህራን ንሳዋ ወሪዶም ነጥቦም ሒዞም ስለ ዝመፁ ከዓ ሎሚ ምሳና ኣለዉ። ካብኦም ካብዞም 9 እቶም 84 ዲግሪ ክረኽቡ ከለዉ እቶም 3 ድማ ዲፕሎም ሒዞም መፅኦም። ካብ 9 ተምሃሮ እተን 87 ነጥቢ ሒዞም መፅኦም ኣለዉ ማለት እዩ። ካብቶም 84 ዲግሪ ካብቶም 84 ዲግሪ ዘምፁ ድማ እቶም 29 ሙሉእ ነጥቢ ማለት ፎር ዘምፅ እዮም። ሎሚ ዓመት ንሳዋ ኣብ መበል 39 ዙርያ ሃገራዊ ኣገልግሎት እነፋንዎም ከዓ ኣብ ሸውዓትኡ ንጉሳን ዞባታት ዞባ ማእከል ኣብ መምሃር ዝተሳተፉ 456 ተምሃሮ መምሃራን ልክዕ ከም ሃበሪ ኣሕዋቶም ነጥቢ ብምምፃእ ኣሰሮም ክስዕቡ ንፅበ።

0: እዚ ሓሳብ እዚ ዝነቐለሉ ምክንያት ድማ መንእስያት መጻኢ ናይዚ ሃገርን ተረከብቲ ሕድርን ከም ምዃኖም መጠን ጌና ኣብቲ ሙሉእ ፀዓትን ተቐባሊ ኣእምሮን ዘለዎም ዕድመ ከለዉ ኣብ ኮሚኒቲ እናነጠፉ ዝሓለፈ መሪር ታሪክናን ዝተኸፍለ ከቢድ መስዋእትን ብግቡእ ክርድእዎን ነቲ ነዚ መሪር ታሪክን ከቢድ መስዋእትን ተፃዊሩ ናብ ዓወት ዘብፅሓና ክብርታት ናይ ህዝብናን ሰውራናን ክወርሱ ብምባል እዩ።
1: ንሳዋ ዘይናፍቃ የለን ንኣነ ኣብ ዝተዓለም ኩሉ ጆን ዝበሃል ነይሩ መዳቕስትና ሕጂ ሙሉእ መዓልቲ ክትዕለም ምሽ ትውዕል ለይቲ ደቂሱ ኮኖ ኣብ ድቃሲ ዝኸልኣና ከመይ ጌርካ ስቕክተብሎ ሓደ መዓልቲ ፊስካ ምስ ተነፍሐት ናይ ናዕሪት ጥር ኢልወሪዱ ምስቲ ዓራት ከምዚ የማን ስበር ሰሚዑ ኩላትና ከዓ ክሄድና ፈልየን ንቁፀር ጆን ንዓናይባ ንዓናይባ ደቂሱ ኮይደሎ ከምዚኣ ጆን ኣታ ጆን ንዓናይ ኣብ ቁፅር ተረኣኸ መን ተሪፉ ጆን እንታይ ኮይኑ ድዕ ምስቲ ዓራት ሰሚሩ ኣሎ ኣያይ ዝበሃል ዓላማይ ክድሉ ተረኣየስ ይሂታ ጆን እንታይ ከም ዝብሎ ጠፊዩ የማን ሰላም ዕረፍ ኣብ ሳዋ ኹም ይበቃ ግን ኩሉ
2: ስራሕ ትምህርቲ ስራሕ ሚኒስትሪ ትምህርቲ ጥራይ ኣይኮነን ሚኒስትሪ ትምህርቲ ግን ኣብ ትምህርቲ ዝኾነ ንጥፈታት ናይ ትምህርቲ ካብ ዝተሓተ ጀሚሩ ስጋብ ዝለዓለ መሪሕ ተራ ዘሎ ኣልያ ዝገብር ኣካየድ እዩ ማለት እዩ። እቲ ዝተረፈ ብዓብኡ እቲ ቀንዲ ዋና ዝኾነ ተምሃራይ ወለዲ ኩሎም ሕብረተሰብ መሻርክቲ ንብሎም መሻርክቲ ደይኮኑስ ንኣብነት ምምሕዳራት እንተወሲድና ኣብ ጉዳይ ናይ ትምህርቲ ዋናታት እዮም። ምክንያቱ ኣብ ትሕቲኦም ዝግበር ንጥፈታት ባዕሎም ክኣልይዎን ከማእዝውንዎም ስለ ዘሎ ማለት እዩ። ካልእ ማሕበራት እንተርኢና ሂግደፍ እንተወሲድና ካልእ በብወገኑ ንትምህርቲ ዝመላላእ ክፋል ናይ ሕብረተሰብ ኣበርክቶ እንተገይሩ ጥራዩ ትምህርቲ ናይ ብሓቂ ዝዕወት ማለት እዩ። ስለዚ እዚ ቃል ደስምዖ ዘለኹ በቲ ሓደ ወገን ኣዝዩ ኣገዳሲ ዝኾነ ተበግሶ ንዝወሰዱ ኣባላት ቀዳማይ ዙርያ ምናልባት ብዙሓት ማሕበራት ኣለና ማሕበራት ገድሊኹን ማሕበራት ካልእ ከም ማሕበር ቀዳማይ ዙርያ ነዚ ኣብ ትምህርቲ ዘሎ ድኻማት ናይ ተምሃሮ ንምፍዋስ ኣበርክቶኦም ንምግባር ዝወሰድዎ ስጉምቲ ብኣልያ ናይ ክቡር ጀነራል ምስጋና ኣፍልጦን ንምሃብ እዩ።
3: እንቋዕ ድሓን ፅናሕቲ ሳዕቢት ዝኣሰር እምነት እዩ እቲ መንገዲ እምነት ፅንዓት እምነት መትከል ኣብ እምነት እንተኣሚንኪ የልቦን ዘይስገር ኣሚንካ እንተኣሚንካን እዩ ዝስራሕ መስተንክር እንተኣሚንካ ኢኻ ትድቦት እምባ ምቁር መንገዲ የልቦን መከራ ኣሎ ፀበባ ኣብ ርሑቕ ሓሳብ እዩ ዝፍጠር ትሪኦ ቀረባ እምነት እዩ ሞተረት ጉዕዞ እምነት እዩ ትዳንጋ
4: መሃብን ምቕባልን ምዝራእን ምብቃልን ክህሉ ዓብ ስራሕ ይጠልብ። እዞም ተምሃሮ በቶም ዝቐደሙ መምህራን ብዝግባእ ተኸስኪሶም እዮም ዓብዮም። ሕጂ ድማ ንሶም ብግድኦም ካብቲ ዝቐስሞ ዘለዉ ፈልፋሊ ፍልጠት ቅራሕቲ ኮይኖም ንናእሽ ኣሕዋቶም ማይ ፍልጠት ይቐብሉ ኣለዉ። በዚ ድማ ዕግበት ከም ዝስምዖም ይገልፁ።
5: እቲ ናተይ ነዞም ኣሕዋተይ ዝቦም ለዉ ቦዋ ድማ እንታይ እዩ ቀዳምነት ንነፍስኻ ትከውን ከም ዘለካ ነፍሲ ሰብ ከይኮነ ንካልኦት ክኸውን ስለ ዘይክእል እዚ ኩሉ ድርኺት እዚ ኩሉ ዝግበረልና ዘሎስ ቀዳምነት ነፍስና ንከውን ነቲ ኮነ ቀዳምነት ነፍስና ምስ ከኣልና ነፍስኻ ጥራይ ምዃንካ ፅቡቕ ኣይኮነን። ምክንያቱ ብናፃና ትምህርቲ ንዋሃብ ደለና ኣብ ኮሌጅ እውን ልክዕ ከምኡ ዝኸይድ ዘሎ ለዚ ነዚ ኩሉ ዕድላት ናይ ትምህርቲ ኣብ ደገ ካልእ ነገራት ኣሸሓት ይትኽፈል ኣና ግን ብናፃ ስለ ዝኾነ ብናፃ ተዋሂብና መጀመርታ ነፍስና ኮይና ንኣሕዋትና ድማ ካብቲ ዘለና ተረፍ ግዜ ነፍስና ከይወፃዕና ንዕም ነዕብየሉ ማለት እዩ። እዚ ብፃይነት ንሕድር ማለት እዩ ብትምህርቲ
6: እቲ ዕድል ምስ መፀ ከምዚ ወላ ሓንቲ ፅቕና ንኣትናዮ መጀመርታ ብፍላይ ቮለንቲር ገለም ዝተባሃና ቮለንቲር ንኣትናዮ ምስ ኣተናዮ እቲ ሞያ ክሳብ ክንደይ ክብደት ከም ዘለዎ ማረ ተረዲእና መምሃራ ንዓና ኣብ ክላስ ገለ ክምህርና ከለውስ ሓደሓደ ዘ እንታይ እዩ ምሽ ባእታ ከምዚ ገይካ ዝተመኽኒ ብመምህር ግን እሱ ዝሓልፎ መድረኻት ግን ኣይትፈልጦን ኢኻ ኣብኡ ምስ ኣተና ግን ባዕና መምሃራን ኮይና ምስ ረኣናዮ ግን ኩሉ ዘለካ ሕፅረታት ከመይ ጌርካ ተማለ ኩሉ ነገር በቃ ኩሉ እቲ ዘለካ ጌርካስ ከመይ ጌርካ ንስኻስ እቶም ተምሃሩካ ይምሃሩ ሞሃን ፅጉማት እዮም ትብሎም ኣለካ ማዕርስ ቦም ክሰርዑስ እንታይ ክትገብር ኣለካ ዝሓትት ብምዃኑ መድኹ ምዃኑ ንዓና ሓቂ ዘረባ ዓብ ትምህርቲ እዩ ነይሩ ካብ ንሕና ዝመሃርናዮ ዝተምሃርናዮ በዝሕ እዚ ኩሉ ክብደትና እዚ ምፍላጥ እየን ተመሰ ድማ ንሓላፍነት መምህር ምስካመይን ብጣዕሚ ሚልዮን ማለት እዩ ብጣዕሚ እየ ኩርዕቲ ነቶም ኣብዚ ደረጃ ዘብፅሑኒ መምሃራን ድማ ካውሕሰኩም እየ ይብሎም ማለት እዩ ከምኹም ኮይኑ
7: ካብ ደም ኮ ተገሪም ኣይፈልጥን ጋሪምኒ ብለይቱ ንጀሚሩ ትምግራ ከገረመ ውዕለ ክሳብ ሕጂ ኣይገርመኩምን ንዓኹም ከ ተገሪመ ኳየ ዝብለኩም ዘለዉ ዓሚ ብጣዕሚ እንደ ተገሪመ ነይረ ሎሚ ዓመት ግን ካብ ናይ ዓሚ ዝገደለ ተገሪመ ከምዚ ዶ ትግረም ኢኸወደ ናይ ሎሚ ዓመት ኮ ገለ ዓይነት ኣጋራርማ እዩ ኣይገርመኩምን
8: እንታይ ኮይኖም እዮም ዝ

0: ጋራርማ እዩ።
1: እሞቲ ጋራርማስ ከመይ ዓይነት ኣጋራርማ እዩ?
0: ከምቲ ንዓቂ ገሪምቲ ዘሎ ተገሪመ ካብ ምሄር ምግራምካ እዞም ተዓዛብቲ የግረምሩም ኣለዉ። በጃኽ እንታይ እዩ ኣገሪምት?
1: ብጣዕሚ እንዲሞ ዘገርም ዝጉዳይ
0: ኣየ ናይ ጉዳይ ዘገርም።
1: ብምንታይ ኢኻ ተገሪምካ?
0: ብዓሎም ተገሪሞምሲ የገርሙኻ ይብል ነይሩ ግርማ ይወዲ ግርማይካ። በጃኽ ንገርና ብምንታይ ኸ ተገሪምቲ?
1: ኣነ ደኣ ብምንታይ ተገሪመ መስለካ?
0: ሀ ብምንታይ ተገሪምቲ?
1: ብምንታይ ከምዚ ጅምሮ እንዲጠፊኒ?
0: ኡፍ ደኺመ እዚ ናትኪ ምግረም ዘይኮነስ ምቁሩምራ ምዝበሃል እንታይ ጌርናከ ግን ንጎምድ ንነብስኺ ደኺምክስ ንዓነኸተድክምና ዲኽመጢኽ ስድራኽ እኳ ዓሪፎም እዮም ዘለዉ እንታይ ዝገበረ ሰብ ይኽተድክም እዩ በጋራርማኺ እዞም ኣብ ቅድሚ ዘለዉ ዓበይቲ ሰባት እቲ ኮፍ ኢሎሞ ዘለዉ ሴድያ እዚ ደው ኢለሉ ዘለኹ እስቴ ዝዋና ደራሽ ደኺሞም።
2: ድሕሪ ምዝዛም ስነ ስርዓት ምዕዳል ሰርቲፊኬትን ምትብባዕ ተምሃሮ መምህራን ወኪል ተመራቕቲ ኣብ ዘስማዓቶ መደረ ዝሓፍሰዎ ዘለዉ ዓወት ብሰላ ውልቃዊ ጻሮምን ውህደት ህዝቢ መንግስትን ዝተረኸበ ምዃኑ ብምግላጽ ብናፃነ ዘምህሮም ህዝቢ መንግስትን ብምምስጋን ብዝቐሰመዎ ፍልጠት ሃገሮም ካህንፁ ሕድር ከም ዘለዎም ገሊጻም
3: ዝኸበርኩምን ዝኸበርክንን እዝተጀሚሩ ዘሎ ምህሮ ውዳቤታቱ ብዝበለፀ ቀፃንነት ክህልዎን ምትብባዕ ክግበረሉን ለበዋይ የመሓላልፍ ዝኸበርኩምን ዝኸበርክንን እዚ ኩሉ ዕላሙ ንፁር እዩ። ነቲ ብነፃ ዝምሃረካ ሕብረተሰብ ኣብ ታሕቲ ወሪድካ ምምሃር ድሕሪ ትምህርቲ እውን ኣብ ውሽጢ ሕብረተሰብ ኣቲኻ ማለት ኮሚኒቲ ሰርቪስ ምሃብን ዋልታ ህዝብኻን ሃገርካ ምዃን እዩ። ስለዚ ድማ ንሕና ተመራቕቲ ተምሃሮ መምሃራን በቲ ዝተገበረልና ኩሉ ፅቡቅ ነገር እንዳመስገና ድሕሪ ስብሩዕ ትምህርቲ ናይ ኮሌጅ ኣብ ግዜ ክረምታዊ ትምህርቲ ዝጀመርናዮ መደብ ክረምታዊ ትምህርቲ ክንቅፅሎ ብሽም እዞም ተረኺብና ዘና 9 ተመራቕቲ 38 ዙርያ ሃገራዊ ኣገልግሎት ቃል ናኣቱ
4: ምሂረ ምሂረ ኸብፅሕ ናፍረ ፅዒረ ፅዒረ ክፈጥር ዝሕረ ኮፋ ቢለ ንባዕለይ ደው ኢለ ረኣየይ ነፂረ ኣብ ውሽጡ ስኢነ ብኡ ክምካዕ ምስ በፅሐ ብዝብፃሕ ሙሉእ መሊኡ እናሻዕ ክቕዳሕ ዘለኒ ሂበዮ ኣራቢሑ ክፍርዮ ሞያይ ኮይኑ መምህርና መምህር ኮይነ ምሂረ እዮም ፍረ ፃዕረይ ከልዑኒ ተምሃሮ ከለዉ ምሂሮም

ካብተን ኣዘናጋዕቲ ዝኾና ትሕዝቶታት መደባት ሞዛይክ መደወከ ዝተፈላለዩ ኣዛነይቲ ዝኾኑ ቪድዮታት ድማ ሒዛልና ቀሪባ ዘላ ናይ ሎሚ ሰንበት ዘዳለወልና ድማ ኤዲተር ያፌት ተኽለ ዘወሃዶ ቪድዮታት እዩ ክኸውን ብሓባር ንከታተል።

0: No.
1: No.
2: Ma. Oh. I ain't even touching him.
3: Do it. What?

0: Ora, bom.
1: Thank you.
2: Mata.
1: Mata.
2: Mata.

0: ስድራ ማለት ዲ ነብሰ ይፈቅድኸው
1: ነብሰ ይኽእል ማለት ኮ ንፁር ይመስለኒ ከመይ ንዩ ነብሰ ይኽእል ማለት ናብራ ሓዳር ገለ ዝኾነ
2: እሞ ፅቡቅ ማይካ ማኪና ሒዙ ስራሕ ፅበየን ኣሎሞ ሓንሳብ ንኸይ
3: ይ መኪና ተለያ ስላሕ ኣና ኣሲለ መብሬ ክኸ
4: ድሓንሱ ንግድፎ ዋሲ ዘይነፅር ሕቶ ስለ ዝነበረ ዘይነፅር መልሲ ክትበኒ ግድነ
5: ርኑካ ወይ ንስኻ መንገዲኻ ነፅር ማለት ኩሉ ትገብሮ ነገራት ንዓኣ ክመስጥ ዘይኮነስ ንነብስኻ ክትመስሉ ዘለካ
6: ከምዚ ናትኩም ፀገም ዘጋጥሞ ንፍታሕ ኢሎም በብወገኖም ክፍትኑ ብሰላም ዝፈላለዩ እዮም
7: ከማል እዛ ዘረባ እዚኣ ዳሕሪ ሕጂ ከይደግማ
8: እንታይ ኮይና ስቀፍ
9: እማኣዘልና እንታይ ልውዕልና

0: ጃኬት አይደል ገር ለያዝ አልታ
1: አንደ ፈጽ የሚተበራ
0: አንደለ
1: እኔ ካልቀል ዲፈርመት ለያባ ማንቀል ዲፈሪደ
0: ገና እንደሞ ዘለ
1: አንደ ያ ማለሃ ነጃ ባ ተሪፋት ማዛይ

0: ሃሎሚኩ
1: ተመስገን ታዳ እንደሃንዲኻ ወበይ ኣለኻ
0: ሶሪ ኣሻይ ለግምሽ ተረጋግን ዶ
1: ዳንዲኻ ኹንካ ኣበይ ሓዲርካ
0: ዓንዲ በት እንዲ ብስራሕ ተንቀሳቂሲ ዘሎ ዘለኹ ዓድኻ ኮነሽ
1: ዳና ሓቂ ንገለኒ እንታይ ኻ ኮንካ ኣበይኻ ሓዲርካ ኣነ ከ እምኖ ኣይከኣልኩም
0: ኣሰሚኩ እንታይ ኾንኪ እመኒኒ ዶ ሕጂ ግን ንመፅእ ኣለና
1: ንመፅእ ኣለና ኣብስ መንዲ ኸደልኻ
0: ኣይ ነገር ክኸን ምስ ምስ ማይ ክሓወይ ኮይና ጌሽና
1: ንክየለ ሕጂ ምሳኻ ኣሎ
0: እንክንዶ ረኸብ እዮ ዋላ ድሕዲ

0: incrível. ኣዚ ሓንቲ ምሸት ገይሹ ከም ዝገበርክ ነዋርሕቲ ዝገይሽከ እንታይ ምኾንክ ማለት
1: እዩ ኣታንኬላ ወንታ ላንክትሪ ትርአይካ
0: እንታይ ኮይና ኢና ምኾን ጭና ሕጂ ግን ኣቲና ኢና ብሎኮ በፂሕና ኣላ
1: ድሓን እኳ ኣትራይ ድሓን ኩምኩም በቃ
0: ሶሪ ሶሪ ንዳንኸዓ ነ ብዘይመደቡ ወሲድ እዩ
2: ኒኩ በቃ በላ ማኪና ሒዘ ስለ ዘለኹ ምስ መፃ ክኩነላ
1: ሓራይ
2: ሓራይ ቻው
1: ቻው

0: ሓተ ኢና ንገብሮ
1: ኣታታዋንካ ሃጭናቕ ዘላ
0: ኬለ ርዳ ካሎ ድዩ ታዋንካ ጭና ትብለኒ ሰብ ኮምት እዩ
1: ዝረኣያካ ሰብ ግን የለን በርሓቃ ዝረኣያካ ሰብ ተዝህሉ ዕድሜኻ ሙሉ ኣብ እስር ቤት ንበላኻ ነ
0: ሞ ተጋጊና ገለ ሓገስ ንገብረሉ ነርና
1: ኣታ ይተጨናቕና ስከግደፈና ዝሞተ ሰብ እንታ ክንገብሮ ይኽእል ኢኻ ደዋላስ እንዳ ፖሊስ ዘይረከብና ኢኻ
0: ሞይቲ ግን
1: ብጃኻ ስ ብጃኻ ማሓረና ብጃ ሓንቲ ተዋፃእካ ነገር ኣፍካ ሒዝካ ትምባል ጥራሕ
0: ኣነ ድሓልፍ ካል ሽግር ክኣክለኒ
1: ግደፈና ብጃኻ ሻወር ገይረ ክመፅእ ኣንታ ርእያ ሞዛናተይ ክትቀስን ክሳብ ሕጂ ኳ ደሃይ ከይገብር

0: Nani? ቁርስ ኣርበልካ ኣለኹና ኣውረስ
1: ፅይብ ኣለኹ።
0: ብመበሻሪ ኩም ካብ መፅኻ
1: ሚካል ኣብ መንገዲ ናመፅኹ በሊዓ እንዲ ፅይብ ኣለኹ ሓራይ
0: ዳምንታይኻ ኹንካ ወላ ወጃትካ ኮ ፅቡቅ የለን
1: ዋእቲ ሚካል ደይ ትገድፍኒ ኢኺ ድሓር ድሓን ኣለኹ ኢለክ ፀጊበት የለክ ስተይካ ሕቶ ትደጋግምለ በቃ ፀጊበ ኣለኹ
0: ሕራይ ብሉ ሓንግርፎ ማይ ኣውዒልካ ኣለኹ ኢልና ናይ ነብስኻ ትሓፀ
1: በይነይ ክኸውን ደልየ ኣለኹ ስተሳኹ ሓፀ በባዕለ ሓራይ
0: ንተዳኒይ ክፈክሰካ እዩ
1: ሚካል ትግርኛ ደይኹም ክንዛርብ ዘለኹ በይነይ ግደፍኒ በይነይ ክኸውን ደልየ ብለክ ኣለኹ
0: ሓራይ ሓራይ በላይ ትሕረቕ
1: እንታይ ድ በጃ ክግደፍኒ ፀየት ማዕፅባ

ናይ ሰሊና ጉዳይ ኣብ ትሕቲ ቁፅፅር ኣት እዩ። ናይ ዳንኤል ጉዳይ እውን ብዘይሓሰብኮ መንገዲ ኣብ ትሕቲ ቁፅፅር ኣት ኢሎ ተሪፍካ ዘለካ በላይ ኢኻ በላይ ሕሉፍ ኢድ ትጠላም ኣባ ክትፍደይ ኢኻ።

0: ወይዳነ ተቐራረባ እንታይ ረኣ ብኸፍካ ክንደዚ ይዋ እንደይ ትቀስኒ ኢኻ ወደይ ንስኻ
1: ይከዮ እዚኣ ክዳ ኢለኒ ሓርስ ክሪኢ ድኹም እምበር ና ጣጣዕኒ ማለት እዩ
0: ድእንዲ ኣነራ እንታይ ኣለኒ ድዩ ብቻ ካልተስክነ ክቐይር
1: ፀግም ይብላትኮ ቅያር እኡ ከለኻ

0: ክዳን ድሓንቲ ክዳን መን ኢኻ መፃኹ ክትብሎ ፀኒሕካ?
1: ማይ ግዲ እንደለይ ካልኦ ክራኸ ብለን ኣሎ
0: እሞ ዝቆፀረና ኸ ድሓር ቀለንቅረ ድሓና ኣለኹም ዲኹም ኩሉ ነገር ካደስ ኣይበለኒ
1: ኣቲ ሚክ ድሓኒ ግንታ ምዃኑ ክሰምዖ ስለ ዘለኒ ማላስ ክሕለፍ ኣነቐሲ ኢላ ክርክበኪ
0: ሎሚ ኸበይነይ ክኸይድ ወዳኒኤል እዚ ጉዳይ ንበይነይ ክመላለሶ ክሳብ ክንደይ ከቢድ ምዃኑ ርዳእካ ድዩ
1: ሚክ ርዳእኒ እምበር በይነ ክኪድ ኮ ይበልኩን እንታ ከም ምዃኑ ሰሚዐስ ክርክበኪ ብለክ ዘሎ
0: ካብ መጀመርቲ ኸ ንምንታይ ምሳይ ደ ትኸይድ
1: እምሃ ንደበደው ኢለለይ ካልኦ ክተይል ንስታኸ ምዃኑ ባክሰምዖ
0: ሓቂኻ ልዕልናትና ጉዳይስ ናይ ሓውኻ ጉዳይ ሕሚምካምሽ በልክ ትፈልጥ ንስኻ ንድሕደይ ትኸይድ ኮይን ከዓ ንኻ ይከይድ ኒ ደፈ ንበጃኻ ዳሓን ዳሓን
1: ሚካል

0: 卤货。
1: 干嘛呀？
0: ስሊላ ናይ ጨና ናይ ኣዝማልቶስ ናይ

ትሕሶታት መደባት ሞዛይክ ኣብዚ ተዛዚሙ ኣሎ። ብዝቐረብናልኩም ትሕሶታት ድማ ዓጊብኩም ተዘናጊዕኹምን ክትኮኑ ተስፋ ንገብር። ምስኣላይ ሳሙኤል ዮሃንስ ብምኳይና ብሓባር ፀኒሕና ኣብዚ ቦታ ኮይና ክንሰኣል ዘፍቀዱልና ደንበ ሬስቶራንት እውን እናመስገንኩ ምስተረፉ መደባት ኤሪቲቪ ከገድፈኩም እየ ዝመፅእ ሰሙን ብሰላም ይራኽበና።

ክበለ ሻቶፈየ ኣነ እድሉ እዮም ኣለይኩ ሰማዕኒ ለ እዚ እንተበስ እቶም ግሳይካ ማክሳብካ ለየ ጠግል ተዓልብቱ እተድየካ ግናበካ ሓደ የ ምና በዕሉ ምን 300 እስክ 350 እንደዛ ቤናሁ ካ ምን 800 እስክ እልፍ ግን እዝብዮቱ እሊ ማክሰብ እሊ ተያካ ልትረከብ እሊ ማክሰብቲ ዓብ ክመየል በሲ ኸ ንመክዘን በስ ጉል ኣዳለግና ዓሽነት ሓስብ ግላ ወግላርሃ ክለም እትነሶም ክለም እትከፍዩ ግላርሃ ምክመ ለመናእዘ ርኦ ለዮ ብሕደ ሰባት ይቃኒ ምእቶ ከምሲን ሓስብ ግሎ ምእቶ ከምሲን ዲብ ዓሽነት ናይ ሳልማ ክለምእት ናይ ኣርሃ ምእቶ ከምሲን ናይ ዓምክሜል ያ ሰላም ናይ ሳልማ ኩሉ 4 ዓመት ወልባጊ ምን ألف ألف ومئة أزبية وهنا يا شيخ السوق يا دل كلام ولا بلاش يا سلام

0: ሰላም ከመይ ፅኒሕኩም ክቡራትን ክቡራን ተኸታተልቲ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ዘለኹ ሮቤል በረኸት ንምክታልኩም ብኽብሪ ዕድም። ፌደሬሽን ውድድራት ቸዝ ኣብዛ ወርሒ ከካይዶም ፀንሐ ሰፊሕ ውድድራት ዛዚሞም።
1: ፌደሬሽን ቸዝ ዞባ ማእከል ስፖርት ቸዝ ኣብ መላእ ሕብረተሰብናን ብፍላይ ድማ ኣብ ዞባ ማእከል ንምዝርጋሕ ብዙሕ ፃዕርታት ከካየድ ከም ዝፀንሐ ዝፍለጥ እዮም። ምስ ጨንፈር ስፖርት ዞባ ማእከልን ጨንፈር ሚኒስትር ትምህርቲ ዞባ ማእከልን ዝተዋህደ ክሳብ ደረጃ ንኡሳን ዞባታት ወሪዱ ካብ መባእታ ክሳብ 11 ክፍሊ ካልኣይ ደረጃ ቤት ትምህርቲ ዝርከቡ ተምሃሮ ዘሳተፈ ክልተ ዓበይቲ ውርድራት ኣካይድሎም። ኣብቲ ካብ ዕለት 13 ክሳብ 29 ወርሒ 7/2026 ኣብ ካልኣይ ደረጃ ቤት ትምህርቲ ቀይሕ ባሕርን ኣብ ቅፅሪ ኒያላ ሆቴልን ክካየድ ፀንሐ ውርድራት እምበኣር ንስዕ ውፅኢት ኣመዝጊብሎም። 9 ዙርያታት ዝሓቐፈ ኣብ ካልኣይ ደረጃ ቤት ትምህርቲ ቀይሕ ባሕሪ ካብ ዝተኻየደ ውርድር ብጠቕላላ 119 ብዙሕ ተሳተፍቲ ካብዚኦም 52 ደቂ ኣንስትዮ ዝርከብኦም ኮይነን ተወዳደርቲ ብጋንታት ኣብያተ ትምህርቲ ዞባ ማእከል ተጠርኒፎም እዮም ተሳቲፎም። ኣብዚ ውርድር ዕውታት ኮይኖም ዝዛዞም ተምሃሩ ድማ ካብ ኣብያት ትምህርቲ ካልኣይ ደረጃ ቀዳማ ያፌት ኣብርሀ፣ ካብ ቤት ትምህርቲ ኢብራሂም ሱልጣን፣ ካልኣይ ሮቤል ዮናስ፣ ካብ ቤት ትምህርቲ ባርካ ሳርሳይ ረያን ዑስማን፣ ካብ ቤት ትምህርቲ ባርካ ዓውታት ኮይኖም። ካብ ኣብያት ትምህርቲ ማእከላይ ደረጃ ቀዳማይ ፍቁር የማነ፣ ካብ ቤት ትምህርቲ ባና ካልኤይቲ ሰሊሆም ሙሴ፣ ካብ ቤት ትምህርቲ ደንበ ሰንበል፣ ሳልሳይ ስምኦም ተስፋ ማርያም፣ ካብ ቤት ትምህርቲ ኣዶሊስ ዕውታት ኮይኖም። ካብ መባእታ ኣብያት ትምህርቲ ድማ ቀዳማይ እሰ የማነ፣ ካብ ቤት ትምህርቲ ባና ካልኣይ ናሪማን የማነ ካብ ዓዱ ጓዕዳድ፣ ሳልሳይ ናዝራዊ ሚካኤል ካብ ቤት ትምህርቲ መረብ ተዓዊቶም። 8 ዙርያታት ዝሓቆፈ ኣብ ቅፅሪ ኒያላ ሆቴል ዝተኻየደ ውድድር ድማ ብጠቕላላ 103 ብዙሕ ተሳተፍቲ ካብዚኦም 69 ደቂ ተባዕትዮ ዝርከብዎም ኮይኖም ተወዳደርቲ ብጋንታት ንኡሳን ዞባታት ዞባ ማእከል ተጠርኒፎም እዮም ተሳቲፎም። ኣብዚ ውድድር ዕውታት ኮይኖም ዝዛዝሙ ተምሃሮ ድማ ካብ ናይ ደቂ ተባዕትዮ ቀዳማይ ፍቁር የማነ ካብ ጎዳይፍ፣ ካልኣይ ሮቤል ዮናስ ካብ ማእከል ከተማ፣ ሳልሳይ መሱና መድሃኔ ካብ ሰንበል ዕውታት ክኾኑ ከለዉ ካብ ናይ ደቂ ኣንስትዮ ቀዳሚቲ ናኣሚ ዮሴፍ ካብ ጋለ ነፍሒ፣ ካልኤይቲ ኣዛሄል ሳሙኤል ካብ 4 ስመራ፣ ሳልሴቲ ሎሚናት ነጋሲ ካብ 4 ስመራ ተዓዊተን። ናይ ንኡሳን ዞባታት ጎብለል ብደቂ ተባዕትዮ ሰንበል ክትኸውን ከላ ኣብ ናይ ደቂ ኣንስትዮ ድማ 4 ስመራ ዕውታት ኮይነን። ብፍሉይ ዝድነቁ ድማ ተምሃሮ መዋእለ ህፃናት ዝኾኑ ደቂ 7 ዓመትን ትሕትኡን ቤተልሄም ሓበን፣ ራኢ ኣለም፣ ብሮክ ዳንኤል፣ ኣቢጋኤል ሳሙኤል፣ ሩፋኤል ክብሮም፣ ናኦሚ ኤርምያስን ፍናን የማነን ኣብ ንኡስ ዕድሚኦም ዓብ ውፅኢት ኣመዝጊቦም ኣለዎም። እዚ ውድድር እዚ ብረቡዕ 29 ሓምለ 2026 ሓለፍቲ ጨንፈር ስፖርት ዞባ ማእከል፣ ጨንፈር ሚኒስትር ትምህርቲ ዞባ ማእከልን ሃገራዊ ፌደሬሽን ቸዝ ኤርትራን ኣብ ዝተረኽብሉ መዕፀው ስነ ስርዓት እዩ ኣብ ኒያላ ሆቴል ተዛዚሞም ኣብ መወዳእታ ዝማዕበለ

0: ሕልፉን ውሉድ ጋየስ ባህለቱ ካልእ ዲበ ዓያት ወጠኒ በርናምጃት ናይ ኣግመሎት ናይ ድሕርያት እብሎም ሸባባት መንዙም ኣምናት ጋይሱ ባህለቱ ተፍን ውን ማለት
1: ዓፍያት ለይኣለቡ ሻብ ግል ርሑ ግል ዓኢለቱ ግል ዓዱማ ግል ክደም ይቀድርኒ እዚ እንቱማ ሸባባት ብዓፍያት ግልዕበው ለትወድዎ ወራታት ኣላ እሊ ኣውሮት ምና ነዋድና ኢላ እንቱም ለትወድዎ ነሻታት ካል ዲብል ሄኒ መመስለ ነሻታት
0: ግሩም እሊ እዚ ዲ ብመዳርስ ምስላ ዲ ደዋሒና ዝትረከባ መራክዝ ናይ ዓፍያት እንተተሃገና ለናዲ እሊ ከምሰል ድራሰት ከምሰል ነስእ ወዲዩ ግል ሰለ ሽሕር ምን ፍዕል ወድራሰት ለታላ ዲባ ሕክምና ዝተየቦም ማለቱ ሓቑሃ እቲ ኣክር እሎም ኣንፋድ ሎም ሸሃዳት ከምሰል ዝዳለግሎም ወፈርዕ ናይ ማሕበር ወጠን ሸባባት ወደረሰ ኤርትርያ ብደረጀት ኣቕሊምና ኣዳልዩ ለሸሃዳት ዝተየቦም ማለቱ መድሓራት ገብእግሎም ዋልዲነ ዝትረክበቱ ወሸቃል ሕኩመት ለነሻጣት ለናዮም ዲባ ለለው ዲቡ መዳርስ ወዲ ይባለቶ ዓፍየት ናይ ለደረሰ ግልራቕቦ ምመስል ዓፍየቶም ለደረሰና ምስትርሓት ናዮም መመስል ለሽቓቓት ለናዮም ለማይ ለዲበ መድረሰት ለላ መመስል ነዳፈት ዓመተ ሖሽ ናይ ለመድረሰት ወደዋይሑ መመስል እግል እሊ እንደርአው ምስላ ናይ ዓፍየት ምደርስ ዲብ መድረሰት ብዛረት ዓፍየት ምዙም ምስሉ ፃበጣ ሀ ዓፍየት ናይ ለደረሰ ከምሰል ትታባዕ ገብ ባለቱ ናይ ኖሶም ሀ ማርሒክ ቦም ባለቱ ሎም እንድያት ናይነ ኩሎም መስኡል ቦም ወካትብ ቦም ወኣሚን ማልያት ብድቦም ወወከይል ሀ ማዕልሚን ህሎ ምስለ ወከይል ትትራከቦ ከኣመተ ልናዲ ናይ ዓፍየት ከምክም ቤና ምንገቢ ዲብሊ ናይ ዓፍየት ናይ ደረሳ ተከምሰሊሆመትሊ ናይ ከረም ፊራሮ ናይ ደረሳ ዲቡ መሄ ከምሰል ሓከይም እንደግበው እታ ፊራሮ ሻርኮ ባለቱ ቀዳማይ ረድኤት ምስል ዛረት ዓፍየት እንተተሃገና መዳሪ ስለ ፀበጣ ውዛረት ተዕሊም ምስላ ዲብ ከረም ለሻርኮ ደረሳ ዲቡ እንደሻርከው ሰደይ ትወድሎም ደረሳ ኣሎም ማለቱ
1: እዚ ዲበ ተናዚም ግንእተ ለኑ ተናዚም ትወድእ ላኪን ፈዓልዮት ሄ ግተኣምር ብካ ይኮነ ግተቀይም ብካ እዚ እስከ ዲ ተናዚም ናይ ደረሳ ነሻጣቶም ሚቱ ተቀይምኩም ሄ እንቱም ሚቱ ክም ማሕበር ፈዓልዮቱ ባለቱ
0: እሊ ተናዚምሊ ሓተ ለታሪክ ለውረሶት ትለመጃልና ኢላ ተናዚምና ላዓበ ባለቱ እታ ምግቡ ብዙሕ ጋራት ኣላ ሓተ ለጠባዒናዮም መመስል መና እኩይ ጠባዒ ዲበሰኒግ ትብለሶም ጅህድ ለተሓዝዩ ባለቱ እሊ ሀ ሕነ በይና ይወዲዩን ማሕበር ወጠን ሸባባት ወደረሰ ኤርትርያ ለመጃል ምስል ሴድየት ላቶም ኣፍርኣት ናይ ሕኩመት ሕሱራም ላቶም ኣንፋር እግሊ ስደውነ ቀድረሉም ብሎም ምስሎም ንሃድግ ዲቡ ግልሎም ዓመተን ግለ ደረሳ ምግባይ ደረጀት ወካልኣይ ደረጀት ለህለው ግልሎም ዲብ ሸህር እትማዕልት ጋየስግሎም ማለቱ ለቺ ማዕለም ፀብጡ ዲብ ድራሰት ለኣተንከባ ዲብ ታሪክ ለኣተንከባ ዲብ ቃኑን ለኣተንከባ ዲብ ዓፍየት ለኣተንከባ ትበለቱ እግል ዓፍየት ለከስስ መጃል ግን ፅበጥ ጋና ምገብ ምስሉ ዛረት ዓፍየት ንፀብጦ እቦም ኤምረት ናይ ለዓፍየት ለግበው ለልትረአ ልህሊ ሓላት ከምስል ቀርብ ንወድዮ ከይ ጠባይዕ ወገልሃ ለግባ መንገቢ እቲ ቃኑን ውጅማዕየት ንኣተንከብናሀ ምስል ፈርዕ ናይ ፖሊስ ምስሎም ንግባንሀ ዲበ ደረሳ እጅማዓት ከምስል ልጋየስ እንወዲ ይበለቱ ለናይ ስያሰት መጃል ላኪ ሽቁል ናይላ መክተብና ሰበት ገባ ንሕና እግሉ ለዳላ ርእስ ለምስለ ደረሰ ምስል ዕምሮም ምስለ መቕደረቶም ለገይስ ክቱብ መፅ ምንላዓል ናይነ እንዳሓበርናሀ ስሚናራት ውእጅማዓት ንወደግሎም ባለቱ
1: ሰን ዲባ ተናዚም ናይ ደረሳ ዲቡ ነተሃገፃ ናሕና ዲብ ሸቃለ ሕኩመት ሃለትን ተንዚም ሄኒ ለወቀይ ናይ ኮሆት ቀይማ
0: ዲብ ሸቃለ ሕኩመት ናዮም ሽማገለ ብጉባኤ ኣብ ሙእተመረት ሓርት ለይ ትግሎም ምስል መክተብ ናይ ምድሬት ነገበት ለሸቀ ባለቱ እላ ሚት ለነሻጣት ናይ ኣብየና ምገብ ኩሉ ዲባ ሸቃል ሕኩመት ተናዚም ግልግባል ለይ ትግሉ ናዮም በርናምጅ ስታት ቦም ባለቶ እሊ ስታት እሊ ምስል መክተብ እነገብኦ ሀ ከምሰል ፈዓልየት ከምሰል በፅሕን ወዲዩ እትክል መድረሰት ኣብ ምሀ እትክል ፈርዕ ናይላ ሸቃል ሕኩመት እየ ወኸይል ኣለው እሎም ወኸይል ኣሎም ምስላ መስኡሊን ናይላ ጉባኤ ኣብ ምእተመረት ሓረወ ከይተኣካል ምስሎም ንግበው ነሽጦ ዲብል ነሽጡ ሚት ቤና ምንገቢ እኩለቲ ጅህ እነሱ በለት ሓተ ዲቦም ለልትጋየስ ነሻጣት ካልእህቶም ለወድዉ ነሻጥ ኣላ በለቱ ዲብ ሙጅተማዕ سديت الذي بخدمات ناي اجتماعية لودو قل حكا

0: ፈኖ ኤርቲቪ ምክትል ትርከቡ ዝኽልኩም ተዓዘብትና ከመይ ተምስኡ ሎሚ 31 ሓምለ ሰዓት 9 ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዝናልኩም ቀሪብና ኣለና። ንምክተልኩም ብክብሪ ዝዕድም ኣዲብ ዓብዴ ፈለማ ኣርእስተ ዜና። ሻም ናይ ዋዕላ ሃገራዊ ሽማግለ ኤርትራውያን ኣሜሪካውያን ውሳኔታትን ልባዋታትን ብምሕላፍ ተዛዚሙ። ጨንፈር ትምህርቲ ዞባ ጋሽ ባርካ ንኣብነታውያን መምህራን ደቂ ኣንስትዮ ሸሊሙ። ኣብ ዞባ ማእከል ካልኣይ እብሪ ኣባላ 39 ዙርያ ሃገራዊ ኣገልግሎት ሎሚ ናብ ሳዋ ወሪዶም። ኣብ ዜናታት ውፃእ ፍልስጥማውያን ምንቅስቃሳት ግጭት ወሽመት ቃዛ ብሰላም ንምዕራፍ ኣብ ዝኽእል መርሓ ጎደና ከም ተሰማምዑ ተገሊጹ። ቻይናን ኤውሮጳዊ ሕብረትን ፍልያቶም ንምፅባብ ተወሳኺ ንግዳዊ ምምኽኻር ከካየዱ ምዃኖም ሓቢሮም። ሓይልታት ፀጥታ ናይጀርያ ብዘይሕጋዊ መንገዲ ኣብ ኢድ ውልቀ ሰባት ፀንሐ ኣስታት 3,000 ተበናጁ ኣብ ትሕቲ ቁፅፅር ይእትዮም። ዝርዝር ዜና። ፅኑዕ መሰረት መቕድም ራእይ ብዝብል ቴማ ካብ 28 ሓምለ ብቺካጎ ክካየድ ዝቐነየ ሻም ናይ ዓመታዊ ዋዕላ ሃገራዊ ሽማግለ ኤርትራውያን ኣሜሪካውያን ኣገደስቲ ውሳኔታትን ልዋታትን ብምሕላፍ ተዛዚሙ። ብዛዕባ እዚ ንሰለስተ መዓልታት ዝቕፅለ ዋዕላ ሰዳልዎ ትሕዝቶ ግረ መስቀል ግረስግሄር ብመልክዕ ፀብጻብ ከቕርቦ እዩ።
1: ኣብዚ 450 ወከልቲ ኣባላት ህዝባዊ ግንባር ንዲሞክራስን ፍትሕን ሃገራዊ ማሕበር ደቂ ኣንስትዮ ኤርትራ መንእሰያት ህዝባዊ ግንባር ንዲሞክራስን ፍትሕን ሕድርን ካልኦት ዕድማትን ዝተረኽብሉ ዋዕላ ኩለን ውዳበታት ሃገራዊ ሽማግለ ኣብ ዝቐረበ ዓመታዊ ፀብፀባት ደቂቕ ገምጋም ብምክያድ ንዝመፅእ ዓመት መሰረት ዝኸውን ሓሳባትን ለቦዋታትን ኣፍሲሰን። ዕውትነት ኤርትራውያን ኣብ ትምህርትን ሞያዊ ብቕዓትን ንምድራኽ ኣብ ዝተታሕዘ መደባት ድማ ዕውታት ኤርትራውያን መንእሰያት ንኻልኦት ወገናቶም ብእወታ ንምፅላውን መኣዝን ንምትሓዝን ዝሕግዝ ሰፋሕቲ መግለፅታት ኣቕሪቦም። ኣብ ኮሚሽን ባህልን ስፖርትን ኤርትራ ሓላፊ ጨንፈር ምርምር ስንጥንታ ውርሻ ዶክተር ፀጋይ መዲን ብማንዳ ኣብ ዝሃቦ ሰፊሕ ኣስተምህሮ ኤርትራ ጥንታዊት ሃገር ምዃና ዘረጋግፅ ብመፅናዕታዊ መርትዖታት ዝተሰነየ ዓሚቕ መብርሂ ሂቡ። መሓዛ ኤርትራ ሶማላዊ ምሁር ኣምባሳደር ዓሊ ፈቂ ብወገኑ ንተራ ኤርትራ ኣብ ምርግጋፅ ሰላምን ልምዓትን ኣብ ዞባ ቀርና ኣፍሪቃ ከምኡውን ክብርታት ህዝቢ ኤርትራን መሪሕነቱን ኣብ ዝሃቦ መግለፂ ተመክሮ ህንፀት ሃገርን ሃገራዊ ሓድነትን

0: ኤርትራ ንመላእ ዞባናን ኣፍሪቃን መዋፅኦ ክኸውን ዝኽእል ህያው ኣብነት ከም ዝኾነ ኣብሪሁ። ተሳተፍቲ ኣብ ናይ መፅዒ መደባት ዘተኮረ ሰፊሕን ዓሚቑን ክትዕድሕር ምክያድ ውዳበታቶም ብምድልዳል መድረኽ ዝጠልቦ ሰፊሕ ዝታፊ ህዝቢ ኣብ መድባት ልምዓትን ምኸተን ንምርጋፅ ዘኽእል ውጥናት ስራሕ ኣርቂቖም። ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ሕቡራት መንግስታት ኣሜሪካ ኣቶ ብርሃነ ገብሪ ሂወት ድማ ዋዕላ ንትግባረ ዘቕረቦም መደባትን ሓሰባትን ብግዜን መድረኽ ዝጠልቦ ናህርን ክተግብሩ ኣድማዒ ስታፊ ሞያውያን ኤርትራውያን ንምርጋፅ ብዕቱብ ክስራሕ ተላብዩ። ሓላፊ ውድባዊ ጉዳያት ህዝባዊ ግንባር ንዲሞክራሲን ፍትሕን ኣቶ ዮሱፍ ሳይቅ ቦገኖ ኣብ ትሕቲ ኣላይነት ሃገራዊ ሽማግለ ኤርትራውያን ኣሜሪካውያን ዝነጥፋ ውዳቤታት ርሕብን ኣሳታፍን ማኣዲ ብምኽፋት ተሳትፎ ህዝቢ ከበርኻ ከምኡውን ማሕበረ ኮማት ደልዲለን ኮማዊ ኣገልግሎታት ክዕዝዛ ፀዊዑ። ኣብ መወዳእታ ኣብ ዝተፈላለዩ ንጥፈታት ፀበልታ ንዝረኣየ ውዳቤታት መተባብዒ ሽልማት ተዓዲሉ።
1: ጨንፈር ትምህርቲ ዞባ ጋሽ ባርካ ምስ ናይ ስራሕ መሻርክቲ ምውሃድ ኣብ ዝተፈላለዩ ከባቢታት ካብ 10 ክሳብ 32 ዓመታት ኣገልግሎት ንዝህባ ዘለዋ ኣብነታውያን መምህራን ደቂ ኣንስትዮ ሸሊሞም። ብ30 ሓምለ ኣብ ኣሕዳሪት ቤት ትምህርቲ ጎኘም ዝተካየደ ስነ ስርዓት ሓላፊ ጨንፈር ትምህርቲ መምህር ያሲን መሓመድ ዕላማ ናይቲ መደብ ነተን ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ዝተዋፈራ መምህራን ደቂ ኣንስትዮ ብምትባዕ ኣብ ካልኦት መምህራን እወታዊ ፅልዋን ምፍጣር ከም ዝኾነ ገሊፅዎም። ዶክተር ሓሊማ መሓመድ ብወገና ኣቐዲሙ ንተምሃሮ ደቂ ኣንስትዮን ምትብባዕን ተሳታፍነትን ኣብ ማኣዲ ትምህርትን ምዕባይን ዝዓለመ መደብ ብደረጃ ሚኒስትሪ ትምህርቲ ብፍላይ ኣብ ዞባታት ዓንሰባ፣ ጋሽ ባርካ ከምኡውን ሰሜናውን ደቡባውን ቀሕ ባሕሪ ክውሰድ ምፅንሑን እወታዊ ፅልዋ ከም ዝነበሮም ብምጥቃስ እዚ ብጨንፈር ትምህርቲ ዞባ ጋሽ ባርካ ተወሲዱ ዘሎ ተበግሶ ንሽልማት ንዝበቕዓ መምህራን ረዚን ሓላፍነት ዝሰክምን ዓፀፋ ቅፅዕራ ዘተባብዕን ብምዃኑ ተወሳኺ መምዘኒታት ኣማልዩ ክሰፍሕ ተላብያ። ንኣብነታውያን ምትብባዕ ናይ ስራሕ እውን ዘበርኽን ቅዱስ ቅንእ ዘሕድርን ኣገዳሲ መደብ ምዃኑ ዝተቐሰ ማሓዳር ዞባ ጋሽ ባርካ ኣምባሳደር ማሕሙድ ዓልሑሪ ድማ ኣብዚ ፈላሚ መድረኽ ዝተሓርያ ደቂ ኣንስትዮ መምህራን እቲ ዝረኸብኦ ኣፍልጦን ሽልማትን ናይ መወዳእታን ናይ ኣበርክቶን ብቕዓትን ብራኽ ከም ዘይኮነ ተገንዚበን ዓፀፋ ክሰርሓን ክብርታት ምምህርና ናብ ንኣሽ ወለዶታት ኣብ ምትሕላፍ ኣበርቲዕን ክፅዕራን ኣተሓሳሲቦም። ኣብ ዞባ ጋሽ ባርካ 41 ሚእታዊ ደቂ ኣንስትዮ ዝርከብኦም 7412 መምህራን ከም ዘለዉ ሰነዳት ጨንፈር ትምህርቲ የነፅር። ቀዳማይ እብሪ ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ዞባ ማእከል ናይ 12 ክፍሊ ኣካደሚያዊ ትምህርቶም ንምዛምን ሃገራዊ ግብኦም ንምፍፃምን ብ27 ሓምለ ናብ ሳዋ ምውራዶም ዝፍለጥ እዮም። ካልኣይ እብሪ ድማ ሎሚ ስዒቦም ኣለዉ። ወኪል ኤሪና ቤትኤል ሰለሞን ብዛዕባ እዚ ፀብፀብ ኣለዋ።
2: ብሃገራዊ ክብርታት እናኸስኮሰት ኣሽሓት ዋሕስ ሃገር ዝኾኑ መንእስያት ዘፍርየት ማእከልያ ሳዋ ኣብ ሃገራዊ ድሕነትን ልምዓታዊ መደባትን ሃገር እጃሞም ዘበርክቱ መንእስያት እናተቐበለት ድሮ 39 ዙርያታት በፂሓ ትርከብ። ተምሃሮ ካልኣይ ደረጃ ዞባ ማእከል እውን ናይ ካልኣይ እብረ ምድላዋ ተማፃፊፎም ሎሚ ይብገሱ ኣለዉ።
3: ኣብ ዞባ ማእከል ካልኣይ እብረ ናይቶም ኣብ ዓመተ ትምህርቲ 2026 2027 ኣብ ቤት ትምህርቲ ዋርሳ ይከኣሎ ዝፅንበሩን ኣብ መበል 39 ዙርያ ሃገራዊ ኣገልግሎት ግብኦም ዝፍፅሙን ተምሃሮ 11 ክፍሊ ሎሚ ዓርቢ 31 ሓምለ ናብ ሳዋ ወሪዶም። እዞም ክካብ ቤት ትምህርቶም ዝተበገሱ ተምሃሮ ናይ 9 ኣብያተ ትምህርቲ ምቕፅልታ ናይቶም ብ27 ሓምለ ኣብ ቀዳማይ እብረ ዝወረዱ ተምሃሮ 13 ኣብያተ ትምህርቲ እዮም። ኤሪና ዝተወከሰቶም መምሃራን ተምሃሮ ንዓመት መመላእታ ኩልንትናዊ ምድላዋት ክካይዱ ምፅንሖም ብምጥቃስ ንድርብ ዕማም ናብ ሳዋ ይወርዱ ብምህላዎም ኣብ ሸቶኦም ኣተኪሮም ክሰርሑ ተማሕፂኖም። ኣብ ፖሊስ ትራፊክ ዞባ ማእከል ሓላፊ ምቁፅፃርን ምቕፃዕትን ኣቶ ኢሳቅ ያቆብ ካብ ምፅዓን ንብረት ኣትሒዞም ግቡእ ቁፅፅራዊ ስራሓት ከም ተካየደ ብምሕባር ሳዋ ክሳብ ዝኣትዉ ብኣባላት ፖሊስ ትራፊክ ዞባታት ዓንሰባን ጋሽ ባርካን ከም ዝስነዩ ገሊፁ። ሓላፊ ምውፋር ኩባንያ መጓዓዝያ ሓራት ኣቶ ኣብርሃም ፍስሃ ገርግሽ ድማ ንተምሃሮ ዝተዳለዋ ኣውቶቡሳት ቴክኒካዊ ብቕዓተን ንምርግጋፅ ኣቐዲሙ ምርምራት ከም ተካየደለንን ኣብ መንገዲ ክጋጥም ዝኽእል ዝኾነ ፀገም ንምፍታሕ ድማ ቴክኒሽናትን ተወሰኽቲ ኣውቶቡሳትን ሓቢሮም ምስኦም ከም ተጓዕዙ ኣፍሊጡ። ኣብ ክልተ እብረ ዝወረዱ ተምሃሮ ካልኣይ ደረጃ ኣብያተ ትምህርቲ ዞባ ማእከል 4803 ደቂ ኣንስትዮ ዝርከቦም 8548 ምዃኖም ካብ ጨንፈር ትምህርቲ ዝተረኽበ ሓበሬታ የነፅር። ተምሃሮ ዞባታት ሰሜናውን ደቡባውን ቀይሕ ባሕሪ፣ ደቡብ፣ ጋሽ ባርካን ዓንሰባ ኣቐዲቦም ከም ዝወረዱ ዝፍለጥ እዩ።
2: ሳዋ ኩሉንትናዊ ዕቤት ዝምዝገበላ ሰፈር ሓድነትን መትከልን ሰፈር ፍቕርን ምክብባርን ሰፈር ርእሰ ምኽኣልን ንፁር ዕላማን እያ። ብዓብኡ ድማ መስመር ፅኑዕ ወለዶ እያ። ንኩሎም ኣባላት 39 ዙርያ ዓወት ዝመልኦ ዓመት ክኾነሎም ንትምነ። ምስ ኣላይ ዮሃንስ መብራህቱ ቤትኤል ሰሎሙኔ ካብ ኣገልግሎት ዜና ዞባ ማእከል።
1: ናብ ካልእ ዜና ምስ ንሰግር ኣብ ንኡ ዞባ እምኒ ሓይሊ መደብ

ስረፈ ሕቃፅ ሕርሻ ምስፋሕ ኣብ 17 ምሕደራት ከባቢ ኣስተምሮ ተዋሂቦ ክኢላ ልምዓት በቕሊ ኣቶ ኣማኒኤል ግብረ ብርሃን ኣብ ዝሃቦ ሓበሬታ ኣብ ዝሓለፈ ዓመት ውሱናት ሓረስቶ ጥራይ ነቲ መደብ ከተግብሩ ምፅንሖም ብምጥቃስ ውፅኢቱ ተራእዩ ኣብ ኩለን ምሕደራት ከባቢ ንክስራሓሉ ዝሕግዝ ኣስተምሮታት ንሓረስቶት ከም ተዋሃበ ገሊፆም ሎሚ ዘበን ክራማት 250 ሓረስቶት በኪላታት ሕርሻ ተመሪሖም ነፍሲ ወከፎም ኣብ 1,000 ትርቢዒት ሜትሮ ስርናይ ዕፉን መሸላን ባልዶንጋን ዘርኦም ከም ዘለዉ ኣቶ ኣማኒኤል ብተወሳኺ ሓቢሮም ኣብ መወዳእታ ድማ መደብ ንኡስ ርብሑ ቃፅዑ ሕርሻ እቶታውነት ንምዕባይ ዝሕግዝ እስትራቴጂ ስለ ዝኾነ ሓረስቶት በኪላታት ንዝዋሃቦ ሙያዊ ምክሪ ተጠቒሞም ንተግባራውነቱ ክፅዕሩ ተማሕፂኑ ኣብ ከተማ ዩትበሪሽ ወደን ዝነብሩ ኣባላት ጨንፈር ማሕበር ሓርበኛ ስንኩላን ኩናት ኤርትራ ንሓርበኛታት ስንኩላን ኩናት ዝውዕል ልዕሊ 300,000 ናቕፋ ገንዘባዊ ሓገዝ ኣበርኪቶም ብ30 ሓምለ ኣብ ዝተካየደ ናይ ምርርካብ ስነስርዓት ምክትል ኣቦወንበርታት ጨንፈር ኣቶ ሳምሶን የማነ ስለ ህዝብን ሃገርን ንሰንከሉ ሓርበኛታት ምድጋፍን ምሕባሓብን ዘይግነታዊ ሓላፍነት ስለ ዝኾነ ኣብ ከምዚ ዝበለ ንጥፈታት ምስታፎም ሕልናዊ ዕግበት ከም ዝፈጠረሎም ኣብርሂቦም ኣቦ ወንበር ሃገራዊ ማሕበር ሓርበኛ ስንኩላን ኩናት ኤርትራ ተፍሳሒ ተስፋ ሚካኤል ብወገኑ ኣብ ወፃኢ ዘለዋ ውዳቤታት ዝቆማሉ ቀንዲ ዕላማ ንስንኩላን ኩናት ምድጋፍን ምትብባዕን ከም ዝኾነ ብምግላፅ ብቐፃልን ዝገብርዎ ገንዘባውን ንዋታውን ደገፍ መጊሶም እዚ ከምዚ ኢሉ እንከሎ ኣብ ኣውስትራልያ ዝነብሩ ኣባላት ጨንፈር ማሕበር ሓርበኛ ስንኩላን ኣብ ፕሮጀክት መፍረጥ ጥሪት ንዝተዋፈሩ ስንኩላን ዝውዕል 225,000 ናቕፋ ኣበርኪቶም ሃገራዊ ማሕበር ሓርበኛ ስንኩላን ኩናት ኤርትራ ዝተፈላለዩ ሃገራት 16 ጨናፍር ክህልዎ እንከልዋ ጨንፈር ዩቶበሪ 120 ኣባላት ኣለዋ። ዜና ምስዋእቲ ኣባል ኮርፖሬሽን ዝራእስን ጥሪትን ኤርትራ ግዲም ተጋዳሊ ካፕቴን ፀጋይ ገብረ መድህን ጊልኡ ብ30 ሓምለ ኣብ መበል 85 ዓመት ዕድሚኡ ብሕማም ተሰውዩ ኣብ ወርሒ ለካቲ 1975 ናብ ተጋድሎ ሓርነት ኤርትራ ዝተሰለፈን ኣብ 1986 ናብ ህዝባዊ ግንባር ዝተፀንበረን ተጋዳላይ ፀጋይ ኣብ እዋን ሓርነታዊ ቃልሲ ኣብ ተዋጋእ ሰራዊት ክፍለ ህዝብን ኮሚሽን ምስናዕን ድሕሪ ናፅነት ድማ መደበር ታዕሊም ሃገራዊ ኣገልግሎት ሳዋ ኮር 161 ስርሒት ዞባ 2 ካብ 24 ክሳብ ዕለተ መስዋእቱ ድማ ኣብ ኮርፖሬሽን ዝራእትን ጥሪትን ኤርትራ ተመዲቡ ብዝተፈላለዩ ፅሕፈታት ሓላፍነት ንህዝቡን ሃገሩን ብተወፋይነት ዘገልገለ ሓርበኛ እዮም። ስዉእ ካፕቴን ፀጋይ ገብረ መድህን በዓል ሓዳርን ኣብ 5 ውሉዳትን እዮም። ስነስርዓት ገብሩ ድማ ሎሚ 31 ሓምለ ፍርቂ መዓልቲ ኣብ መካነ መቃብር ሓርበኛታት ኣስምራ ተፈፂሙ። ኮርፖሬሽን ዝራእትን ጥሪትን ኤርትራ መስዋእቲ ገዲም ተጋዳላይ ካፕቴን ፀጋይ ገብረ መድህን ዝተሰምዖ ምሬር ሓዘን እናገለፀ ንስድራ ቤቱ መቓልስቱን መሳርሕቱን ፅንዓት ይሃብኩም ይብል። ዝኾልኩም ተዓዘብቲ ስዕብ ዜናታት ወፃኢ እዩ ደጊምና ንምክታልኩም ብክብሪ ንዕድም። ዜና ወፃኢ ሓማስ ዝርከቦም ፍልስጠማዊ ምንቅስቃሳት ግጭት ወሽመጥ ጋዛ ብሰላም ንምዕራፍ ኣብ ዝኽእል መርሓ ጎደና ከም ተሰማምዑ ፕረዚደንት ዶናልድ ትራምፕ ንሃገራዊ ኮሚቴ ሰላምቲ ወሽመጥ ብምጥቃስ ሓቢሮም። እዚ ምንቅስቃስ ሓማስ ዕጥቆ ከውሪ ዘጠቓልል ስምምዕ ኣብ ምውሓስ ፀጥታን ሰላምን ወሽመጥ ጋዛ ሓደ ስጉምቲ ንቅድሚት ምዃኑ ዝገለፀ ፕረዚደንት ትራምፕ ሓማስን እስራኤልን ተግባርኡ ክሰርሑ ፀዊዑ። መሰረት ስምዕ እስራኤል ሰራዊታ ካብቲ ወሽመጥ ከተውፅእ ሓማስ ጠቕሊሉ ዕጥቆ ከውርድ፣ ፀጥታ ወሽመጥ ጋዛ ድማ ኣብ ትሕቲ ሃገራዊ ሓይልን ሓይልታት ፀጥታን ፖሊስን ፍልስጤም ክፀኒሕ እዩ። እዚ ብመንጎኝነት ግብፂ ቀጠርን ቱርክን ዝተበፅሐ ስምዕ ብመድረኹ ከም ዝትግብር ፕረዚደንት ትራምፕ ገሊጹሎም። ምንቅስቃስ ሓማስ ዕጥቆ ከውርድ እንተኮይኑ ሰራዊት እስራኤል ጠቕሊሉ ካብ ወሽመጥ ጋዛ ክወፅእ ምጥላብ እስራኤል ነቲ ናይ ሰላም ተበግሶ ብምልኣት ክተተግብራ ተሓሳሲቡ። ይኹን እምበር እስራኤል ኣብ ወሽመጥ ጋዛ ዋፊራቶ ዘላ ሰራዊታ ክስሕብ ዘሎ ተኽእሎ ፀቢብ ምዃኑ ዝእምቱ ተንተንቲ ፖለቲካ ዞባ ማእከላይ ምብራቅ እቲ ስምዕ ዘላቕነት ከም ዘይህልዎ ይጠቕሱ። ህዝባዊት ሪፐብሊክ ቻይናን ኤውሮጳዊ ሕብረትን ፍላያቶም ንምፅባብ ተወሳኺ ንግዳዊ ምምኻር ከካይዱ ምዃኖም ሓቢሮም። ቀዳማይ ዙር ናይቲ ምምኻር ኣብ ዝሓለፈ ወርሒ ሰነ ኣብ ቤልጅየም ዝተኻየዱ ኮይኑ ካልኣይ ዙርያ ኣብ መወዳእታ ናይዚ ዓመት ክካየድ መደብ ኣሎ። እቲ ናይ ምምኻር መደብ ኣብ ምሕያሽ ንግዳዊ ዝምድና ምቁፃር መጠን ቀረፅ ምስፋሕ ወፍሪ ከምኡውን ኣብ ዳግሚ ህዳሴ ውድብ ንግዲ ዓለም ዘተኩረ ከም ዝኸውን ተገሊጹ። ቻይናን ኤውሮጳዊ ሕብረትን ብጉዳይ ቀረፅ ኣብ መንጎኦም ዝተፈጥረ ንግዳዊ ዘይምቅዳው ንምህዳእ ተደጋጋሚ ዝርርብ ከካየዱ ምፅራሖም ፀብፃባት ይርድኡ። ክልቲኦም ወገናት ኣብ 2025 ናይ ልዕሊ 860 ቢልዮን ዶላር ንግዳዊ ምልዋጥ ከም ዘካየዱ ዝጠቕሱ ፀብፃባት እቲ ኣሃዝ ኣብዚ ዓመት እዚ ኣስታት 1 ትሪልዮን ዶላር ክበፅሕ ከም ዝኽእል ይእምቱ። ኤውሮጳ ሕብረት ሓደ ካብ ዝዓበዩ ንግዳዋይን መሻርክቲ ቻይና ምዃኑ እዩ ዝጥቀስ። ሓይልታት ፀጥታ ናይጀርያ ብዘይ ሕጋዊ መንገዲ ኣብ ኢድ ውልቀ ሰባት ፅንሐ ኣስታት 3,000 ተበናጁ ኣብ ትሕቲ ቁፅር ከም ዘእተዉ ገሊፆም። እቲ ኣሃዝ ኣብ ናይጀርያ ኣብ ዝሓለፈ 4 ዓመታት ብተመሳሳለ ስርሒት ካብ ዝተታሕዘ ዘይሕጋዊ ተበናጁ ተዝዓበየ ምዃኑ ሰመዚ ፀጥታ ተሃገር ሓቢሮም። ስጉምቲ ኣብ ውሓት ፀጥታ ተርኡ ልዑል ምዃኑ ብምጥቃስ ብዝሰፍሐ መልክዑ ከም ዝቕፅል ኣረድዮም።

ተጠባናጁ መሳርሒ ሽበራዊ ተግባራት ኮይኑ ከም ዝፀንሐዮም ፀብፀባት ናይታ ምዕራብ ኣፍሪካዊት ሃገር ዝጠቕሱ ሰፊሕ ሰሜናዊ ክፋል ናይጀርያ ብትሕቲ ቁፅር ሽበራውያን ዕጡቃት ወዲቑ ብምህላው መንግስቲ ፀጥታ ንምውሓስ ዘካይዶ ዘሎ ፃዕሪ ዝጥቀስ ውፅኢት ክርከቦ ከም ዘይፀንሐ እዩ ዝግለጽ። ኣሜሪካን እስራኤልን ኣብ ልዕሊ ኢራን ወታደራዊ ወፍሪ ድሕሪ ምብጋስም ሰዓቢ ናህር ዋጋ ነዳዲ ዝተወሰና ኩባንያታት ነዳዲ ገዚፍ ምክሰብ ከምዝከዕበታት ፀብፀባት ሓቢሮም። ብሪጣንያዊ ኩባንያ ነዳዲ ሸል ኣብ ካልኣይ ርባዕ ናይ 226 ጥራይ ኣስታት 10 ቢልዮን ዶላር ምክሰብ ከም ዝርከበ ምስ ናይ ዝሓለፈ ዓመት ተመሳሳለ ዋርሒ ክነፃፅር እንከሎ ድማ ብልዕሊ ዕፅፊ ከም ዝዓበየ ተገሊጹ። እቲ ኩባንያ ካብ ወርሒ መያዝያ ክሳብ ወርሒ ሰነ ኣብ ዝነበረ እዋን እዩ ነዚ ገዚፍ ምክሰብ ከም ዝርከበ ዝሕብር ዘሎ። ኩባንያ ሸል ጥራይ ዘይኮነ ካልኦት ብርክት ዝበላ ኩባንያታት ነዳዲ እውን ኣብ ዝሓለፈ ዓመታት ክረኽብኦ ካብ ፀንሓ ምክሰብ ዝዓበየ ከም ዝከዕብታ ይግለጽ። ቅድሚ ኩናት ኢራን ዋጋ ነዳዲ ብደረጃ ዓለም ኣስታት 73 ዶላር ንበርሜል ዝነበረ እቲ ኩናት ድሕሪ ምውልዑ ክሳብ 120 ዶላር ንበርሜል ከም ዝደየበ ፀብፀባት ይርድ። ይኹን እምበር እቲ ኩናት ኣብ ዞባ ማእከላይ ምብራቕ ኣብ ልዕሊ ዝርከባ ሓያሉ ትካላት ነዳዲ ዕንወት ስለ ዘውረደ በቲ ሓደ ኣብ ማያዊ መስመራት ንግዲ ፀጥታዊ ፀግማ ስለ ዘፅዓበ ድማ በቲ ካልእ ሓያሉ ኩባንያታት ነዳዲ ክሳራ ከም ዘጋጠመን ይጥቀስ። ብደረጃ ዓለም ክረአ እንከሎ ቅልውላዊ ዞባ ማእከላይ ምብራቅ ቁጠባዊ ክሳራታቱ ብቐሊል ከም ዘይጥመት ክኢላታት ይገልጹ። ኣብ ጀርመን ኣብ 226 ምስ ክቱር ውዕብ ዝተኣሳሰር ሕማማት ልዕሊ 9800 ሰባት ከም ዝሞቱ ፀብፀባት ሓቢሮም። እቲ ኣሃዝ ድሕሪ 216 ኣብ ጀርመን ካብ ሰዓበ ምስቲ ሕማቅ ኩነታት ኣየር ብዝተሓዝ ሰብዊ ክሳራታት ዝለዓለ ምዃኑ ተገሊጹሎም። እዚ ከምዚ ኢሉ እንከሎ በቲ ክስተት 10ታት ኣሽሓት ኣብ ሕክምና ተዓቂቦም ብምህላዎም ቁፅሪ ግዳያት ክውስኽ ከም ዝኽእል ግምታት ኣሎ። ኣብዚ እዋን እዚ ብሰፊሕ ክፋል ጀርመን መጠን ዋዒ ኣስታት 4 ዲግሪ ሴንቲግሬድ በፂሑ ከም ዘሎ እዚ ድማ ውሽጢ 10 ዓመታት ኣብቲ ሃገር ካብ እተመዝገበ እቲ ዝለዕለ ምዃኑ ይጥቀስ። ኣብ ጀርመን ጥራይ ዘይኮነ ኢጣልያ፣ እስፓኛ፣ ፈረንሳን ግሪክን ኣብ ዝርከበን ሓያሉ ሃገራት ኤሮጳ እውን ተመሳሳሊ ኩነታት ኣየር ተኸሲቱ ከም ዘሎ ይፍለጥ። ኣብ ሓያሉ ሃገራት ናይ ጣህጉር ተኸሲቱ ዘሎ ሓደጋታት ባርዕ መሮር ሳዕቤናት ክቱር ዋዒ ምዃኑ ክኢላታት ይገልጹ። ኣብ ፓኪስታን ትማል 30 ሓምለ ዛጊት መንነቶም ዘይተፈልጡ ዕጡቓት ኣብ ነቕጣ ፖሊስ ብዘካየዱ ምጥቃዕቲ ብውሕዱ 18 ኣባላት ፖሊስ ከም ትቕትሉ ማዕከናት ዜና ቃሊሐን። በቲ ኣብ ሰሜናዊ ምዕራብ ፓኪስታን ዝፈፀመ ምጥቃዕቲ 10ታት ካልኦት ከም ዝቆሰሉ እውን ሰመዚ ፀጥታት ሃገር ሓቢሮም። ፓኪስታን በቲ ምጥቃዕቲ ንኣፍጋኒስታን ክትከስን ከላ ኣፍጋኒስታን ግና ኣሉታዊ ምላሽ ሂባትሉላ። እቲ መጥቃዕቲ ኣብ መንጎ ክልትን ጉረባብቲ ሃገራት ንፀንሐ ወታደራዊ ውጥሪ መሊሱ ከም ዘኽረሮ ይእመት። ፓኪስታን ካብ ኣፍጋኒስታን ሰሊኾም ዝኣት ሽብራውያን ዕጡቓት ፀጥታዊ ስጋኣት ከም ዝፈጠሩላ ብምክሳስ ኣብ ልዕሊ ዕላማታት ኣፍጋኒስታን ተደጋጋሚ መጥቃዕትታት ከተካየድ ምፅንሓ ዝፍለጥ እዩ። ነቲ ክሲ ዝነፀገት ኣፍጋኒስታን እውን ናይ መልሰ ግብሪ መጥቃዕትታት ከተካየድ ከም ዝፀንሐት ፀብፀባት ይረድ። ኣብዚ ዓመት እዚ ኣብ መንጎ ሰራዊት ክልትየን ሃገራት ብዝተካየደ ምልዋጥ መጥቃዕትታት ካብ ክልትዮ ወገን ልዕሊ 600 ሰባት ከም ተቐትሉ እዩ ዝጥቀስ። ዜናታት ምዛም ኣርእስታት ዜና ክደግመልኩም፣ ሻምናይ ዋዕላ ሃገራዊ ሽማግለ ኤርትራውያን ኣሜሪካውያን ውሳኔታትን ልበዋታትን ብምሕላፍ ተዛዚሙ። ጨንፈር ትምህርቲ ዞባ ጋሽ ባርካ ንኣብነታውያን መምህራን ደቂ ኣንስትዮ ሸሊሙ። ኣብ ዞባ ማእከል ካልኣይ ዕብሪ ኣበላ 39 ዙርያ ሃገራዊ ኣገልግሎት ሎሚ ናብ ሳዋ ወሪዶም። ፍልስጤማውያን ምንቅስቓሳት ግጭት ወሽመጥ ቃዛ ኣብ ሰላም ንምዕራፍ ኣብ ዝኽእል መርሓ ጎድና ከም እትሰማምዑ ተገሊጹ። ቻይናን ኤሮጳዊ ሕብረትን ፍልያቶም ንምፅባብ ተወሳኺ ምዳዊ ምምኽኻር ከካየድ ምዃኖም ሓቢሮም። ሓይልታት ፀጥታ ናይጀርያ ኣብ ዘይሕጋዊ መንገዲ ኣብ ኢድ ውልቀ ሰባት ፀንሐ ኣስታት 3,000 ጠበናጁ ኣብ ትሕቲ ቁፅፅር ኣእትዮም። ባርከ ዝኽርኩም ተዓዘብቲ ነሳዕ ሰዳለው ዜናታት ኣብ ተዛዚሙሎ ስለምክታልኩም ነመስግን። ምስተረፍ መድባትና ንሓድገኩም ብወገና

መደብ ናትራን ኣብ ስሙን እዙ ንኡስ መደብ ዓለም ስነ ጥበብ ብዛዕባ ጉዕዞ 85 ዓመት ናይ ኤርትራ

0: ኣብ ሓንቲ ቕብኣ ንዘዳለወ መንእሰይ ዘላሊ ይኸውን። ብኸመይ መንገዲ ኣብዞም ዓመታት ዝተፈፀሙ ፍጻሜታት ከስፍርን እኹል ሓበሬታ ክረክብን እውን ዝወሰደሉ ግዜን ካልእን ዝፈተሸ እዩ።
1: እቲ ሓሳብ መበገሲታ ካብ 10 ናቕፋ ደላ ካብታ ባጢራ 10 ናቕፋ ደላያ ወጫታ ባቡር
0: ነዚ ንምክትታል ኣብ ሰዓትና ይኹን ምረኸብና። ሙራብ ባሸርባ ባህላዊ ምግቢ ብሄረናራ ኮይኑ ብፍላይ ድማ ንመርዓውቲ ቅድሚ ቁርሲ ዝወሃብ እዩ።
2: እዚ ከምዚ ገርና ካብቲ ሕሩጭ መሳብሰልና እዚኣ ቴን ትበሃል ቴን እያ ትበሃል እዚኣ መትሓዚና ሕጂ ቴን ማለት ከዓ ናይቲያ ፃሕሊ ማለት እያ ናይታ ሸርበ ንሰርሓላ ኣብኡ ዝኣቱ ቅመማት ከዓ ጠስሚ ንእትዎ ሽኮር ከዓ ንገብረሉ ኣብ ጨው ነገርና ንክልተ ሰሙን ነትዮም መርዓውቲ ከምዚኣ ገርና ኢና ነስትዮም ማለት እዩ።
0: ዘዋሪት ካሜራና ናይ ሰሙን እዚ እውን ኣገባብ ኣሰራርሓ ናይ ዝባህላዊ ምግቢ ዘላል ትሕዝቶ ክተቕርባልና እያ። ብተወሳኺ ካልኦት መደባት እውን ኣለውና። ተኸታተሊት ፊልም ሳውን መበል 25 ክፋል እውን ካብ መደባትና ዝተፈላለዩ ዜማታትን ንዓኹም የዛንዩ ዝበልናዮም ቪድዮታትን ካብ መደብናትና ንሰሙን እዚኦም እሞ ንኽትከታተሉ ብክብሪ ንዕድም።

መደብ ናትራን ቀዳም ሓደ ንሓሰ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ ድግማ ሓሙስ 6 ንሓሰ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

0: ዝመፁ ንኸይ እንዶም ዘለዋ ኸ
1: ኬድ ኬድ ካንፈር ከተባዊ ኸይጠምተኒ ተዘየለ ግንዓቕ ዘውዓለ ኸውዕለና
2: ዓስቢ ኩሉ ነገሮም ከዓ ሽዑ ክኽፈልዎ ኢ
3: ንዓይ ይተረኒ እዩ ዘሎ ይተረኒ እዩ ዘሎ
4: መንገዲ ከመይ መፅኺ
5: ክመፅእ ሲ ንእስረት እኳ ድኻም ዘይብለይ ክኸይድ ከለኹ እዩ ዝኸብደኒ
4: እንታይ ዳኣል ክተሸኻኺም
6: ኣብ ሞ ከዓ ዓብያት ክፈላ እትዮም ዘመቲ ዘሚቶምኹም ኮይኖም
7: ሕማቅ ረኺብኩም
5: ወይ ወደይ

0: ኣብና ናበልዓና ሰብ ንተኽትርኢና
1: ዲቕቲ ስብል ዓበላ
2: ዋይ ከምዛ ዝብለካ ንዳሕድሮ ወደ
1: ብልዕታዓይኑ
2: ዋይ
1: ላ ምክንግል ኢና
2: ዳዳ
1: እንታይ እዩ ዝበሃል ፀጊበ ዝበለ ብላዓይ ትበሎ
2: ርሄድ በለ ከዓ ትባዓይ ትበሎ ወይ ነገሩ ብልዑ እንታኻ መጣዓያኹም ጌርኩም ብልዑ
1: ወይ
3: ዘምህረትካ እንታይ ደለዎ እዩ ታውሽጡኮ ጋንጋ እዩ
4: ሓራም ሓራም በሊ
3: ሙሒዳ ናበይ ገጽካ ኢኻ
4: ሆሆ ኣንትኒ ቤተ እየ ክብሎ ኩለኹ ግዳ ክነግረክሎ ኣብዞም እንዳኸፈላ እንዴ ዓንተ ወይ ተዛዊረ ነይረ እዘን ኣንስተ ዓድናሲ ድሓ ንዴ ዓላብሻ ቅድስ ኣደይ ምልእተ ኣደይ ኣመተሲ ቁርዲድን ቆርበትን ኮይነን ቀኒ ብድሓን እንዴ
5: እንታ ሸላው ዶ ክበል ኣንታ ኹንኩም ሁማንቱም ዓዲ
0: ዳኹንኩም
5: እንታ ዝግልበት ገልቢጥኩም ዝሕረድ ሓሪድኩም ናይ ብሓቂ ዘይትብሉ እቱም
0: ሰባትሰባትተገልቢስዓንቆ የበርሀ ሓሰርካብ ምቅፃሉ ዓዲ ቀሲኒ ሓደረ
5: ከበረ ሓምሓ

0: ኣኽሎ ኣኽሎ ኣብ ዝግበርዎሞ ዝኸበሩ ሓራ ይኮኑ ጓይና ድንቂ ኢ ዘሎ ዝቕፅል ተኾይኑ ግና ሃየ ዝኸበሩ ብርይዎም
1: ድዓን ክንረአ ኢና
2: ይበሎ

0: አንተ አንተ አንሱ እንደ አንድ ሀገርኩም ከመ ሀገር ከደ አንድ ሀገርኩም
1: መስከ አምዳ አይጣሁን ተምዳ ተወላብኩ
0: እንዳ ከጥዕዳ እንዳ ይዘጥዕዶ ረኺበለኹ እንቲ ምልእተይ እ ንስኹም እንዳ አልኩኝ አንተ እንታይ ገዛ ኸኣቶ ስቁስ ክበል ንበጃኺ ዋ ብሕሙም ከብደይ እኮ እየ ዝሓድር ዘለኹ እሂ ዝብለባ ስምዒ እስኪ ስምዒ ሞ ክነግረኪ ኣነ እኮ ኣብዚ ዓዲ ወዲ ዓዲ ወዲ ርስቲ እኮ እየ ከም ጨውድ ክሓቀልኩም ትደልዩ ዘለኹ
1: ብስማ ወልዲ መንፈስ ቅዱስ ፀላይና ከጨውቀ ተክትረኽብቱ
0: ሓሰራይ እኮ ይስስን ኣይኮነን ዘሎ ሓሰር ተቃፂሉኒ ተበልኩ ኣብ ርእሲ ዘላታ ዝተወሰኸታ ኔልክ በዓል ቤት ክከኣኒ ድሓንሕራይ እንዳበለ ኣብ ዓዲ ኣኪቡ ዓብይ ዓዲ እንተበልኩ ኣብ ዓዲ ኣኪቡ ንሄለክካ ይገልፆነ ተሸጊጡዋ ዘሎ ተሸጊጡ ዘሎ ከየውፅኦ ዓብኒ እስኪከ ከም ሰበይቲ ሳንታን ሰብኣይ እንታይ ገበረ ክትብል ይትኽእል
1: ኣንቱም በረሓ ወይ ነደል እንዳና መዓስ ደቂ ሽሓሪሩ ሰብ መሲልኩም ንደቀሰኩ ኢለ ዋላ ቆልዑ ክኾኑ ወረሞ ዋላ ቆልዑ ክኾኑ እዮም ወረሞ ቆልዑ እውን ከንድድዎ ክኹን
0: እዮምድዎም
1: ክኹንኩም ኢኹም በስምኣም ሞ ንቅድም ወለከ
0: በስምኣም እንዳይ ትበልኒ ሓሰር ኮይ ተቃፂሉ ዝበዘሎወ
1: ደይ ጠቅም ሓሰር ተቃፂልኒ ኢልኩም ሞ ደይ ጠቕሚ ቆልዑ ገሮሞ እንትኾነ ኸ ምስ ሙር ዓዲ ክትቀሃሩ
0: ኣይነትወሪድኩም ኢኹምይነት ቆልዑ እዮም ናሓሰር
1: ፈለቃ ክትገብሩ ንኽእል ንኹንኩም ኢኹም
0: በጃኽንገ

0: ክንደይ በጃኽ እንታይ ዝገበረ ሰብኣዩ እንታይ ዝገበረ ሰብኣዩ ዘቃፀለሉ ዘይትምፁ ኢሉ ክትዛረብ
1: የናዲ ወንድሉ ማዓስ ደቂ ሸምሓዲሮኣይኮነን በስማኣም ወልዲ መንፈስ ቅዱስ ክንጉምጉምስ
0: በስማኣም ዘብል ሕማም ድዩ ሒዙ ኩዩ ካብ ሰብኣይ ክንስ ክትሓሽ እንተበልኩ ከመይዲ ትክሳይክን
1: ድግለና ግብር ኣብልኩም በፅኩነት እንታይ ወረድኩም ይነብስኩም ተሃ
0: ኣነ ዘቃፀለለይ እንተተረኽበ ፅቡቕ ምልእቲ ሓፍተይ ኣይተረኽበን ግን እንሃለኩልካ ኣነ ኣይገድፈኒ ኣነ ንኩለኹም ውን ኣይገድፈኩም ቀፀለኩ
1: ዋይ በስመ ኣብ ወርድ መንፈስ ቅዱስ ንድግለና በልኩም ሰብ ኣይተፀሊሎም እዮም ግዲ ሕነ ሓሰን ሰዓዲ ምሎ ከተቃፅሉ
0: ዓዲ ሙሉ ኣይበልኩኹም ኣብ ገለ ከይትኩም ዓዲ ሙሉ ኣይበልኩኹም ትዘቃፀለ ከቃፅሎ እዮም ለክሎ
1: ወይ ሕረ በል ሕረ ሕረ ሕረ
0: ዓዲ ሙሉ ኢለ ከም ኣገር ክተኸኣን ኣብ ገለ ክትልብዕ ንገሊኹም
1: ይ ኣይተዓኹምን ኣይተዓኹምን ወይ ሓወይ እንታይ ጉድግት እዚ ኣብ ፅላለ ድሂብሎም ካ ዋይ በስመ ኣብ ወልድ መንፈስ ቅዱስ ተወሪድዎ ምንቲ ሰኦም ክዛረብ ደግዳ ዋ
2: ዓመተይ ሎም ክዚ ለይ ስራሕ ክትሰርሐይ
3: ና ዘላ ብቐላቅል ከመይ ትብልዎ ሽግር ይዘክ
4: ወ ሽማይ ኣታ ሽማይ ሽማይ ሽማይ ሽማይ ውባ ና ንዓስከ ንዓንዓና ንዓ በዚና ክንግስግስ ወ ሽማይ ኣታ ሽማይ ሽማይ ሽማይ ሽማይ ሽማይ ው
3: ከላ ዘይ ስራሕ ኣሰርሕ ዘበይቲ ዋይ
5: ሓደርካ እያ ክፈላ
3: ሓደርካ ዳየ ወዳዒተይከ ኣታ ሃዳ ዋዕካ እዚ ዓይንኻ
5: ደቂዓዲ ፀጊቦ
3: ኣንታ ኸሲስካ ኣባይቲ ዓዲ ደው ዘይተብሎም ነበርካ
5: ሰሪ ባዕሎም እንተዝኸውን ዶ ፀሊእካ
3: ኣይሓዝኩኻ እንታይ ባህላኻ
5: ክንዲ ዘይትብፅሖ ጎርዞ ዘሪ ዓይነይ መንሽርኒ ነይሩ
3: ሕማቕማዓሱ ዒሉ ወደይ እስኻ ኸ ደይተኸሶ
5: ሃራም እንተዝነግረኩም ከይትስምብዱ
3: ኣንታ ወደይ ርአ ሰንበድክዎ ዘቐሊሉ ኢልካ እዮ መንግዲ ያ ሃሪምካ
5: ሽማይ ወድኹም
3: ስኣም ወለንፈስ ቅዱስ ሽማይ ወደዮ ከምዚ ገይሩ ወቕዕካ
5: እዎ ንሱ ንዓይኖም ኣብ ክንዲ ብንቡር ዝሓተትኩላ ሓደ እግሪ ምስ ሕድሩ ኮይኑ ያዒል ካልኣይ እግሪ ድማ ጓይላ ዓድም መሳሚሲ ዓይነ መንሽርኒ ዓገበሉ ያ ያኸፈላ
3: እሞ ከምዚ ገይሩ ስጋዕ ዝወቕዓ ካብ ጠቓኹም ገለ ሰብ ይነበረ ንድዩ
5: ዝሕግዝ ንበዓል ሕድሩ እምበሪ ዘገላግለ ይረአኹም
3: ይ ወደይ እሞ ሕይ ኸ ዓይንኻ ድሓንቲ
5: ድሓን ክኸውን ዶ ሃሪምኒ ዘይምንቋር ይተሪፍዎ
3: ይ ወደይ በልድሓን ንዓኻ ምሕረ ተውርደልካ
5: ኣሜን ወዲ ሰብ ዓዲ ውዒል ካልኣ መዓስ ከም ዝኸውን ኮይኑ ቀሲንካ ዘይድቀስ ንሓን ዝወደ
6: ያኸፈላ መጋብሬ መንፀሩር ምዃኑ ኸቢልካ ቤትካ ሓውን ሓሰር ንክእትወላየ

0: ኮይና እንዲያ ኣብያትካ ድሓን ኣኽለካ ዶ እዚአን መቕቕር ኣብለልና ዝወደት ይኣኽለካ እዩ
1: እግርካ ከይርመካ ተጠቀ
2: ኣርሓ ቦ እንታ ከመይ ትበልዎ ፅጋቢ ተሰሚዕካ ዶ እምበኣር ክሳብ ዓይኑ ዝነቁር ሃሪምካ እዩ
3: ኣቦ መን እዩ
2: ዝወቕዕ ካዮ ተፊካ እንታ ኣክንዳ ዓይኖም ዘሪኻ ሲ ሰማይን ስምካን ከተጥፍእ ኣረ እንታይ በዲለካ
3: እንታ ቦ ኣነ ክንዳ ዓይኖም ዘርኢ ዛሃርምኮ ሰብ የብለይ ታኮይነለየ ዘርኢ ዛሃርምኩ
2: ኣበ ውርዚ እናተረኺቡለይ ስነገር ክትሓባበ ፅጋብካ ካብ ኣብ ሰብ ኣብዕ የውዕ ኣሎ
4: ኣንቱም እንታይ እያ ኣቢስ ዝቆልዓ እንታይ እዩ ገይሩ
2: ንዳይ ናብ ክንዳ ዓይኖም ዘርኢ ሃሪሙ
3: ኣበይ መን ይኸምኡ ድበለካ
2: ዳይር በዕሉ
3: ሕሱ ኣቢሉ
2: ዓይኖ ክፈስ ዝተረኸቡ ዘይብሉስ ሕሱ ቢሉ ትብላ ኣለካ
3: ምህረም ዓይኑ እንተኮይኑ ካል እዩ
5: ሓቂ ቦይ ትማሉ ምሸታ ጎይላ ሽማሓወይ ዝተሓንጎጦ ክበሮ ክሕድጎ መፂን እዮም ተሰሓሒቦ ሕድሩ ምስ ካልኦት ኮይኖም ካገላጊሎም ሓሳዊ ኮይኑ እምበር ንሕድሩስ ዘሪኻ እንዲ ዝበሎ
2: እምበርካ ክንዳ ዓይኖም ዘሪኻ ይወቕዕካ እዩ
3: እንታ ቦ እንታ ኮነ ኢለየ ክንዳ ዓይኖም ዘርኢ ዝወቕዕኹ ዓይኖም በይና ዘይተኣኽሉ
2: እንታ ቆልዓ ግለ ነገር ሱር ከም ዝሰደ ነገር ይነጅርኒ
3: ኣቦ ወየ ነገር ገላቢጠ ካብፀወዮም ኣነ እውን ንገብሮ ኣሎ
2: እንታ ክትገብር እንታ
3: ኣብራኹ ሴረ ሓላ ውስጥ ሕጎ
2: ኣነ ኸፈላ ኣነ ኣንታ ንዓተመለስ ተመለስ እኒ ትብለካ ዘለኹ ኣንታ ንዓተመለስ
6: ዋይ ኣነ ኸፈላ ኣነ

0: ናይ ክንጭዑ
1: ብኣንፈስ ምሰቦን ከመይ ዓይነቱ
0: እንድዕሉ ኣብቲ ተወሊጁ ዛዕበየላ ዓዲ ገለጋኒን ለኺዕዎ ክኸውን ኣለዎ።
1: ብኣኽሊ ቁፃባ ሰት ይሳ ዓድብ ዓዳብኣኸን ከም ትዛረብ ጌርክና
0: ኖቦይ ትዘርጓል ከም ዘላቶ ክፍልጥ እምበር ሽመደለይዎስ ከምዘይበልኩምዎ ፅቡቅ ገይሮም ፈልጡ እዮም።
1: ሳንደይ ከዓ ብመጋብር ክንዳ ሽመት ኮኹ ሕደክም
0: ሳንዳይ ነዮ እንዶንበሎ
1: እዚ ዶንዮ ብበሃል ኮይኑ
0: ወይ ስምዓን እንደግዳ በዓላት ደ ውራይ ከም ዘለዎን ላዕሊን ታሕትን ክብላ ቀኒና ኣለዋ
1: ሒባ ዘረባ ምፅኸ ደይ ኣነስ ኣርሚ ምዘቐኒየ ነገር ብድሓነ እንደን ከሳንደ
0: እንድ በዓላት ደይ ልበን ዘይርከብ ምስጢር ገይረንኦ ተብሕትም ኢለን እየን ዘለዋ ሳንደ
1: ንዕኸ ኣንበር ሳንደ እዚኣስ ገለሳላ
0: ካብዛ በዓላ ቦይ ከፈላ እንታቦት ብፅሕማ ዝመፁ ኣያ ዘጎ ሓንሳእ ንገዛና ሓንሳእ እንዳያ ምሕፁን ክብል ኮለል ክብል እዩ
1: ዝውዕሽ ንሱ ረኣ እንታይ ቀረም ምስካብ ምስ ሰብኡት ምስ ኣንስቲ ጉጁም ዝበሎ ይበዝሕ
0: ንሓንሓን ንሱሲ እንሽማይ ሕድሩ ብኣድጋ ዕንጨይቲ ፅዒኖም ክኸዱ ርእዮ ምንታሓተትኩም ንፈልጦ የብልናን ንሕና እውን ተላኢኽና ኢና ኢሎምኒ
1: ዋይ ሞዳኣትን ሳንደይ ገለ ዶ ርኣ ንዓኸን ብሕቡእ ከመርዕኹን ኢሎም ኮኑ
0: ኣቲ ክንደይ ተኻስማ
1: ዋ እሞ ተበፅቢፅና ኮሳንደይ ኣፍ ዘይብላ ጉዳይ ተረኺባ ወይ ለከ እዚ ኢልካ ክዕየር ዘይከኣ ደፋና መጃኸ ኢለ ክንግረፋራ ዝሓመም ሕመመሉ
0: ዋ እንታይ ደኣ እሞ ገይረ ክናባይ ተፀጓዖት ንሳንደይ
1: እባዳ ክነግረክ
2: ኣያበረ ኣለኻዶ ያበረ
3: ኣለኹለኹ መን ኢኻ
2: ኣነ ዳይረ
3: ዳይር ወደ ንዓንደና ናብ ቤት እተዳ
2: ኣይፋሉን ኣያብርሀ ክኸይደ
3: ኣነኻ ክወፅእ እንዳተቀራረብኩ ኮይ እንታይ ደኣ ንዓንዳይቶ
2: ኣይፋሉን ክኸይድ ዳ
3: ዋ
2: ኣነሲ ኣብቲ ዛዕባ ኩሉ ዓዲ ክበፅሕ
3: ዋ ዛዕባ ኩሉ ዓዲ ዳ እንታይ ደኣ ሃንደበትና ናይ ድሓ
2: ዝሓሰብኩ ኣለኒ ያበረ
3: ሓሰብኩ ኣለኒ ሞቲ ዝሓሰብካዮ ዶ ተጓብሎ እንታይ ኸ ኹንካ
2: መዓልቱ ይኣኸሉ ግና እንታይ ያበረ ኣነስ ንዓይኖም ዘይበቅዕ ሰብ
3: እንታይ ሃንደበት እዩ እንታይ ኹንካ ድኣ ከምኡ ተማርር ኣለኻ ትበቅዕን ፈረቓን እምበር እንታይ ኹንካ ዘይትበቅዕ ወለከ ንገረኒ እንታይ ኸ ኹንካ እንታይ ይቲ ዘንክሰካ ዘለኹም ፍርካ ዳይር ወደይ እንታይ ኸ ኹንካ
2: ካብ ኣበይኑ ዝገብሮ ኣለኒ ያበረ
3: ድሓን እቲ ትገብሮ እሞ ኣብ ሸውዓተ መዓመቆ ቅብር ኣብሎ ድሓን ኣብ ልብኻ ግበሮ

0: ንዓይ ግን ቶክ እንደብሎ ንገረኒ እስኪ ንገረኒ
1: ድሓን ዝገብሩ ኣለኒ
0: እቲ ትገብሮ ኮይኖ ዲፎኖ ይብለካ ኣለኹ ብልብካ ኣለዎ እንታይ እዩ ትኸምኡ ዝገብረካ ዘለዎ ይብለካ ኣለዎ
1: ጋድሕና ያበረ ሸዓይተ ክምለሲ እንተ ኸዓ ሰላም በለለ
0: ድሓን እንተ ኸዓ ዳ ሰላም ንለዋወረ ናብ ሳውንያ ከይዳ ዘላ ቐልጢፋ እንተ ተመሊሳ እዩ ድሓን ሰላም ዳ ይብለልካ ድሓን ግዲ ይብልካ
1: ራይ ከይዳ ኣነ ብርኹም ዕልቲ
0: ንዓበል ንዓሞ

0: ኣይፋኑ
1: ንዓኒ ቅዲም ኣሎ ክልጫ ዝገበርኩ
0: ኣይፋኑ ንድሓን ሻዓለ
1: ኣኸ
0: ብርኹም ዓልቲ ብርኹም ዓልቲ
2: ራይ ብርኹም ዓልቲ እስኪ ሃይ ወዲ ረኣያ እንዳረኣያ ሳ ከምዚ ወዲቕኩም ከይ ዝበለ ሕለል ጎበሲ በቲ ጨዲዶ ሞ በቲ ተርቢዖ ሞ በዚያ ይሰለጦ ከመይ ዝበለይ ከመይ ዝበለ ስምዕነት ዝነበረ ገዛ እንዳሰምዑት ነበረ ገዛ ኣርኣያ ኣርኣያ እንኳዕ ተመሊስካ ይትሪኦ እዚ ደቅኻ ረኪቦሞ ዘለዉ ታዛ ዓዲ እዚኣ ሰብ ኮኮተብል ዘይትኽእል እታ ከመይ ዝበለት ዓዲ ኣብ ወኒፋና እንታ እታ ከመይ ዝበለት ዓዲ እያ እንታ ወይ እወይ እወይ
3: ኣባዳርሲ ሰሊጥዎ ደኹ
4: ንምንታይ ኢኻ
5: እዋ እቲ ጓልኩም ሃቡና እንበሪ
4: ወይ ኣብ ምንታይ በፅሑ ሳይጠይቅዎ ንወዲ ቐሺ ድኢኽዎ መብሲ ይፅብሉ
5: ዋይ ሓንቲ ተኸ ኣቐዲም ግዜ ትነግሪ ነበር
4: እንታይ ተባሂልና
5: ክሊ ኣቐዲመ ጓላን ወዳን መፍለጥ ክዎ ነይረ
3: ግዲ የብልካ በፍንጫብ ኢድና ክነእትዎ ኢለ
4: ዓይኖም ዶ ዋዛ መሲልካ
3: ኣትኽሊ ጓልሲ ካብ ምራህን ማዕለኻ ምቑላፍ መን ሕለፍ ኢልዋ እዩ
4: ሓቃ ሓይሳ እውን ዓይኖም በዚ ትዕይሮ ዘለካ መዕየሪ ትዕየር ጎር ዘይኮነ
5: ወይታይ እዛ ዓይኖ ናይ ሰብ ፍጥረት ዘይብላ ኣጣምታ ኣጣምታ ነብሪ ኣራግፃ ኣራግፃ ኣንበሳ ኣይወ ሓወይ ነዚኣ ምውናኑ ኮ
4: ኣነ ዝፈርሕ ናይር ኣብ ሰማይ ዘሎ ደበና ከይኮነ
5: እዋ ከምዚ ጎይታይ ድበልዎ በፍንጫ በፍንጫ ኸውን
3: እዚ ዕላ እዛ ጎርዞ ካብ ናይ ካልኦት ጎራዙ ዝጥዕም ዕላል እዩ ዘለዋ መልክዓ ከድሓን ድያ
4: ድሓን እያ ተተፈያሪኻ
3: ኣይ ሰነፍ ሰብ ኳይ ፍቱን ሳውን

0: ኣነ ዳ ዳይር ክኩሉ ዘጋጠሞ ምስ ነገረኒ ምስቲ ማህርም ትሪኢ እንደየ ዓይነካ
1: ማቅ መዓልቲ ውዒሉ
0: እምበርከቲ ዝርያ ዝብሎን ዓይና
1: ኣብሕሱ ኣቢ
0: ኣናና ሰንቢደ ነረ
2: ንዓይኖም እንተዘረየላ እሞ ጓልዓዱ ማዕሩ እንዳኣላ ንመን ደ ዘርኢ
0: ብዘየለን ብዘይተባሃለን ስበይ ክፅልማ ኣይደለን እየ
2: እሞ ንሱ ኮ ተረፍ ሕርቃኑ ኣብ ዓይኖም ንዓይኖም እንተኸልእዎሲ ንወደይ
0: ኮይለ ኣብ ዓይኖም ንዳይር ኣብ ወዲ
2: ወይለከያበየ ኣለኹ
0: ዘይፈለጥኩ
2: ብኣሞ ነብረሃ ክጓጥጠሎም ብክሳዶም ሓኒቁ ፈጠቕ ከብሎም ምስ ረኣየቶ ዓይኖም ነጢራ ከይዳ በዛ ክሳዱ ፈጠቕ ከተብሎ እንካደለየ ከምዛ ማይ ዝኣተወታን ጭዋ ነብርሃ ክፋጠሎም ከምዘይፀንሐ ጥርቅም
0: ኣብርሃም ስንካ ኣንበሲት ይወሊዱ
2: ሓሳዊ ዓይኖም ደኣ እሞ

0: ተባዕታይ እያ ዓሰርተ ወዲ ዘይወለድኩ ኮይ ትብልናኻ
1: ምስ ዓይኖም እንታይ ኣለካ እዩ ግዲ
2: ኣቦይ ዘለዎ ደኣ ዓዲ ኳ ዘይብረ ኣሎ ዝንኣፉ ዝሃቦ እንዳሉ ተዛሪቡ
1: ንሃ ንሕና ዳ ዝሓለፈ ልቢ ተዋሂድኩም ከይትኾኑ ዝብል ኣፍ ተዘይብልኩም ድማ ንሃ ቀሲሉ ክበርህ እንዲ ናይ ጥራ ሓንቲ ሕና መኮከይ
3: ቤተ ክመላለስ ትንፋስ ምልቆቆን ኣታወፀጎ ኣነ ዘምህረት እየ ኣለኻዶ ከመልካ ውዒልካ
4: ከመይ ቀኒኻ
3: ንሓንዶ
4: ስጎኖ
3: ድንቂ ኣይተረኣናን ቀኒና
4: እወ
3: ኣንታ ናብዚ ቤትካ ዝተዛዊሩ ነሩ ወይሎውን
4: ኣንታ ወደሌካ ነይረ እንታ ዘምህረት
3: በየ ንዳኣልካ ሎምቕነ ተብተብ ትብሎ ዘለኻ ሲ ንበይኒ
4: ኣይደሓነ ኣበይ ኮንሪኢኻ ንኮንካ ኢኻ
3: ወይ ግደፍንዶ ነውነጀው ክትብልና ፀሓይ ዓሪባትካ ዘላ ብድሓንካ ዲኻ
4: ብነብስኻ ኻ እምበር ዘምህረት ኣነስ ነውነጀ ኣይጎንኩም
3: ወይ ግደፍ እንደ ግደፍ እንደይ ትሕባ እዮ
4: ኣንታ ስማዓኒ ነግዳ ናፍቲ ቁም ነገርና ክንኣቱ
3: ድንቂ
4: ነቲ ኻ ደልያ ነይረ እሞ ኣብ ቤታ ስኢናያስ ኣይራእኸያ
3: ዋይ ነዚ ቐሊል ዲኻ ኸ ደሊኻ ንቕኒኻ ወኻርያ ዳ ደይ እንዳ ዝብያ ትርከብ
4: ሓስኩኻ
3: ኣብሳውና ኣላትካ
4: ብኸመይ ኣጥሊልካ
3: ኣንታ ኣነ ሞ ሰር ማዓንታይ በዛ ዓይነይ ቁልሕ ኢለ ይረእኽዎም ግን ካብሳ እውን ሓሊፋስ ናብ መንከይቲ ኸይዲኻ ተኸኣውኻርያ
4: እንታይ ሞ ፈሪጥ እንታ ዘምህረት
3: ብድሓን ዲኻ ደኣ ንተኸዓ ዘድሊ ነገር
4: ኣይረድ ደለያ ወደያ እንታ ዘምህረት
3: ወወይ ተኸዓዛ ተኻሊት ነገርሲ ወዲ ዘጎደሊኻ እያ እሞ ይጣዕኻ
4: እንታይ ስጥዑ እየ ተሪኢኻ ግዳ ንግርኒ
3: እማ ተመኸርኩኻን ተመዓድኩኻን ስትጸልኦ ዶ
4: ግርም ምቕራሕውካ ዶፅለ
3: ተኸዓ ኣንስተይቲ ወኻርያ ምዃና ትፈልጥ እንዲኻ
4: ቀፅል
3: ነዚ ተባዕታይ ወኻርያ ናበይ ከም ዝኸደ ዘይትሓቶ ዝሓቀነነረ ዘለ
4: ወኻርያ ኢልካ ንባርትኻ ሞኻ ተባዕታይ ወኻርያ ኸ ኣለዋ ኣንታ መን ድኸውን ደለኸ
3: ብረ ከባዕሪ ተባዕታይ ወኻርያ
4: ንስኻ ዘይትብሎን ጤለይ ትጣጥሞን እኮ የለን ኣየ ዘምህረት ፅባሕ ንጎ ከዓ ንዓና ግልብፅ ምስበልና ገለሽን ክተጠምቐና
3: ይ ግደፍ ግደፍ ክሳብ ሎም እሞ ድሓኒ ኢኻ ፀኒሕኻ ሎም እሞ ንተኸዓ ወኻርያ ዘድሊ ነገር ካብ ምፃኻ ፊኢካ ዶ ፊኢካ ዶ
4: ንዓበል ንዓ ንዓስከ ብጠጠውካ ኮይኑ ዓ ሞቶ ገለ ለኺፍካ ትኸይድ
3: ሰብይ ዝሰርሑ እኳ ይፈተወኒ
4: በል ሓራይ ነቲ ኸዓ ተረኺብካ በል ንገረለይ ኢኻ
3: ክነግረልካ የ ኣታ ረሲዑ እየ ኸኣ ደኻ ንስተይቲ ወኻርያ ኢሎም ኣለው
4: ወ
3: በርሀ ተባዕታይ ወኻርያ ኢሎም ኣለው
4: ኢለዩ ኣለዉ ኩንዶበል
3: ወዲ ዘጎ ንድሕር ደሊኻ ዮ ምዚ ነፊኢካ ዶ ዓድናኻ ርጉማት ድዮም ተቑላ ኸይብሉካ
4: ገስካ ምባር ሰውፅእ
3: ና በል ከና
4: ዘምሩ ዓዲ መደት ውፅዋ በቃ

0: እንታ ዝዘኻ ዘለኻ
1: ወለ ሽማ
0: ኣይ ቤት መፅ እንደ ስኢነካ
1: እ ናይ ድሓን
0: እንታ ወረ እንዲ ሒዘልካ መፅ
1: ሓየ ከመይ ዝበለ ወረዲ
0: ወርዓይኖ
1: ወይለከ ሕሞ ወርዓይኖ ከመይ ዘለኒ
0: እንታ ትሕቱር ዳያርዶ ንሞስ ዋሕቲ ትላ ይነበረ
1: ሕሞ
0: ስድራ ኣብዮም
1: ኦ እሞ ሰሪ ንስ ብኣምሆ ላዕሊ እንታሓተን ዝተባሃለ ኦይ ኣነ ደኣ ብድሕረይ ደኾን ይዓይልዎ ይኮይኑ ኢለ እንዲ ሓቢርካ
0: ፋሉ እንታ ዝወረ ቤደ ይበፅሕ ንዓይኑም ፈትዋ ተባሂለ ሰርናቱ ሕንሕነ ምሳይ ሒዝዎ ቀኒ
1: እንታ ዳየርካ በላዓልካሲ ካብዛ ብኣምሆ ትበኣ ሱላሲ ኣብዛ ዓዲ የለ
0: ኣበቢሉ
1: እንታይ እንታይ እሞ ክንብል ኢልካ ና ከም ድመስለኒ እውን እታተ ከዓ ኣብዛ ዓዲ የለ
0: ናብቲ ሰይጣን ሰውን ከይዶ ምኾኑ
1: እወ ኣብዛ ዓዲ እንተዝህሉ ሲ በት ኢልካ በቲ እንተረኣየ ነይሩ
0: ደቂ ረኣያ ሲ ሓቢሮም ሓዊ ካኣግዱ
1: ሓይረ እንታይ እሞ ክንብል
0: እንታ ዓዲ ኣብዮምና እምበር ኣያበለ እንተኸኣል ናብ ባህ ድበሎም ከይንቀሳቀሱ ተዝግዘዙ
1: እንዳይ ከምኡ ጌርካ እውን ፅቡቕ ዝሓልፍ ኣይመስለኒን
0: ኣመቢሉ
1: እንታ ሰውን ተንቀሳቂሱ ድላዩ እናገበረሲ ንሶም ኣበይ ምህላዊ ምፍላጦም ከፀግም
0: ምሽክናይ ነተወደቀ ሽኻ ዝርካቡ ናይ ቅጫ ዘሚቱ ትሪፉሉ
1: እንታይ እሞ ክንብል ወረይ ኣብ ዝጎደበሲ ሰለስተ ጣዕዋ በፂሑሎ ኢሎም ከ
0: እንታታይ ኢኻ ትብል
1: እዛ ዝብለካ እዩ ሕጂ ዝገደደ ደስ ዝበሎ ተጎርዞም መሪፁ ወስድ ምህላዊ ይብኢሱ ዘሎ
0: ወዲ ኸፈላኸ እንታ ሞትና እንዲና ዳ
1: ሞትና እወ ዓዲ እንደሞ ምሕጋዝ ኣብያ ሎሚ ደ ፅባሕ ክንማኸር ክንላዘብ እንዳበሉ ክላሶ ቁበልካ ይበጃ ኸኢለክ ዋ እንታ ካብ መፀኻሲ ኣብዚ ኣሎ ሓፁር ምፃር ረኣ ቤትኒ ሞ ዓነ ይሓግዘኒ ኣነ ንምፃ እያ

0: ዋ ኸዓ ንክስክስቲ
1: ኣንታ ውዕለኒ እንዴ ኣኽለኒ ባሓጅዚ
0: ኣይ
1: ፅግብ ውዕለ
0: ገር
2: ተፋኣ እዛ ዓይኖም ትበሃል ጉርዙ ብዓይነይ ክሪኦም ደለኹ
1: ናይ ድሓ እንዳ
2: ድሓኒ እዚ ኩሉ ድፍረታ ባህ ኢልኒ
1: እሞ በዕለይ ወጢጦ ከም ፃሳይ ትፀብር
2: መቸም ኩሉ እዩ ዘፍርዓኪ
1: ኣንታ ሰውን ዓይኖም ሰብ ዲ መሲልካ
2: ነቦኣ ነዲኣን ብጥዑም መልሓስ ጓልኩም ክወስዳ ይኽሎም እዩ
1: ኣይ ጣዓኻ
2: ጥዕና ዳዕመል እዩ ሰበይቲ ናይ ኣንስታ ገዲፋ ስብእነታ ኸተርኢ ምኽኣል ብኽሪ እዝነ እዩ
1: ኣብ ኩልና
2: ንዳየር እንታይ ከም ዝበልዎ ንገርኒ እምቢ እንተይ ኢሎሞ ካብ ማእከል ዓዲ ገጥ ይጠብዚ ክምፀአ
1: በላይት ንደ
2: ፅባሕ ንጎ ክትከዲኺ ሞቢልካ ከዓ ይትጥፊ
1: ናይ ዝምምልላሰይሲ ገለ ዘይትገብር
2: ክንገብር ኢና ድሓ
1: ንማዓሰይ
2: ሓደ መዓልቲ
1: ኣረ
0: ንዳየር ሓወይሲ ካኣብይዎ ማለት እዩ
2: ድሓ እንታይ ኣበዩ ከዓ ኣብዚ ኸነምፃ ኢለ
0: ክርብ ሽዑ ዳየር ሓወይ ምርዕዋ ማለት እዩ
2: ሄይ

ፕላኔትና ብግቡኡ ዝፈለጥናያ ይመስለና ንገጽ ምድሪ ካርታ ጌርናሉ ነቶም ንኣሽቱ ቅድመ ባእታታት ኣቶም ኢልና መቒልና ናብቲ ዓሚቕ ህዋ እውን ተመልኪትና። እንተኾነ ግን ልክዕ ኣብ ትሕቲ እግርና ሓደ ዝተሓበ ሓቂ ኣሎ። መሬት ጌና ምስጢራት ሒዛላ። ኣብ መላእ ዓለም ተበቲኖም ዝርከቡ ግዙፋት ኣእማን፣ ድንቂ ተፈጥሮኣዊ ጥበቃታት፣ ንሕግታት ፊዚክስ ዝብድሁ፣ ንታሪክ ዝብድሁ፣ ከምኡ ውን ንናይ ግዜ ኣረዳድኣና ዝቕይሩ እዮም። ዘመናዊ ስነ ፍልጠት ዘይከኣሉ እዩ ዝብሎም ተመራመርቲ ስነ ምድሪ ድማ ምስጢር ኢሎም ይሰሚዎም። ንሕና እዞም ተራተዓዘብቲ ናይዛ ፕላኔት ድማ ናይዛ ፕላኔት ዓበይቲ ዘይተመለሱ ሕንቅል ሕንቅሊተይ ኢልና ንሰሚዮም። እዞም ዝቐጽሉ እምበኣር ኣብ ዓለምና ካብ ዝርከቡ ብተፈጥሮ ካብ ዝተፈጥሩ ኣዝዮም ድንቂ ዝበሃሉ ኣኻውሕን ተፈጥሮኣዊ ጥበቓን እዮም ሞ ንከታተል። ኣብ ሕቡራት መንግስታት ኣሜሪካ ዝርከብ መስተንክራዊ ዓዲ ቀያሕቲ ኣእማን ማለት ፓርክ ኣርክስ ኣቀማምጣ እዚ ፓርክ እዚ ኣብ ደቡባዊ ምብራቕ ክፍለ ዩታ ካብታ ውሪቲ ናይ ምድረ በዳ ንጥፈታት ከተማ ሞኣብ ኣብ ዝተወሰነ ርሕቀት እዩ ዝርከብ። እዚ ቦታ ኣብ ዓለምና ካብ ዝኾነ ቦታ ንላዕሊ ብተፈጥሮ ዝቆሙ ናይ እምኒ ቀስትታት ማለት ኣርክስ ዝርከበሉ ቦታ እዩ። ልዕሊ 2,000 ዝኾኑ ብንፋስን ማይን ዝተቐርፁ ናይ ሑፃ እምኒ ቀስትታት ዓንዲ ኣእማንን ተንጠልጠልቲ ዓበይቲ ኣእማንን ዝሓቆፈ ናይ ተፈጥሮ ቤተ መዘክር እዩ እናተባህለ እዩ ድማ ዝግለጽ። ፍሉያት ተፈጥሮኣዊ ትርኢታት እዚ ስፍራ ምስ ንዕዘብ ዴሊኬት ኣርክ እቲ ብበይኑ ቆይሙ ዘሎ 15.4 ቁመት ዘለዎ ናይ ቀስቲ እምኒ እዩ። እዚ ንድፊ እዚ ንሙሉእ ክፍለ ግዝኣት ዩታ ከም ዓብዪ መለለዪ ምልክት ኮይኑ የገልግል ኣሎ። ላንድስኬፕ ኣርት ኣብ ሰሜን ኣሜሪካ እቲ ዝነውሐ ናይ ተፈጥሮ ቀስቲ ኮይኑ ንውሓቱ 194 ሜትሮ ይበፅሕ። ኣብ ገሊኡ ክፋላቱ ዝረአ ርጉዲ ውሕልነት ተፈጥሮ ብዘገርም መገዲ ዝቐረጾ 1.8 ሜትሮ ጥራዩ ዝበፅሕ ሚዛኑ ዝሓለወ ከውሒ እዚ 3577 ቶን ከም ዝምዘን ዝግመት ግዙፍ እምኒ ኣብ ልዕሊ ሓንቲ ቀጣን ዓንዲ እምኒ ተደጊፉ ንዘመናት ሚዛኑ ሓልዩ ምህላው ንተዓዘብቱ የገርም ኣሎ። ክፋል ናይ መሳኽቲ ወይ ዘ ዊንዶውስ ሴክሽን ከም በዓል ሰሜናዊ መስኮት ደቡባዊ መስኮትን ዳብል ኣርክ ወይ ድማ ድርብ ኣርክ ዝበሃሉ ዓበይቲ ተፈጥሮኣዊ መስኮታት እምኒ ብሓባር ዝርከብሉ ፍሉይ ቦታ እዩ። ፋየር ፈርነስ እዚ ቦታ እዚ ከም ላብሪንዝ ዝተሓላለኸ ጸበብቲ ስንጭሮታትን ልዑላት ናይ እምኒ ዓንድታትን ዝሓዘ ናይ ተፈጥሮ መገሻ እዩ። ፓርክ ኣርክስ ካብቲ ንኹሉ ሰብ ዝኸውን ናይ 15 ደቂቕ ርሑ መገዲ ጀሚርካ ክሳብ እቲ ብድሆታት ዝገጥሙ ተጓዓዝቲ ጥራይ ዝፍትንዎ ናይ ሰዓታት ጻዕረኛ ጉዕዞታት ምድረ በዳ ዝሓዘ እዩ። ብዘይካዚ ንኹሉ ተፈጥሮ ብምቾት ንምርኣይ ዘኽእል 27,000 ሜትሮ ዝንውሓቱ ዝተጸርገ ናይ መኪና መገዲ ኣለዎ። ካብ ብከላን ብዝሒ ብርሃንን ናጻ ዝኾነ ፓርክ ናይ ኣርክታት ኣብ ግዜ ጸልማት ጽባቐ ህዋ ክትዕዘብን ምስ ከዋ

ኣኻዊ ሕማም ፖፑነር ናይ ሩስያ። እዞም ሸውዓተ ናይ ሓይሊ ሰብኡት ተባሂሎም ዝፅውዑ ሸውዓተ ግዙፋት ናይ እምኒ ዓንድታት ካብ ሓደ ጥፍጣፍ ጎልጎል ከረን ተበጊሶም ካብ 30-42 ሜትሮ ንሰማይ ዘንቃዕርሩ እዮም። እዞም ኣእማን ሓደ ካብቶም ሸውዓተ ተኣምራት ሩስያ ተባሂሎም ዝፍለጡ ክነሶም ብሰንኪ ዘለዎም ኣዝዩ ርሑቕ ቦታ ግን ዘጊት ብበፃሕቲ ቀጻሊ ክብፅሑ ዘይከኣል እዮም ዘለዉ። ጂኦሎጂካዊ ኣፈጣጠራ እዞም ጥንታውያን ኣኽራናት ውሕልነት ተፈጥሮ ከም እተድንቕ ዝገብር እዩ። እዞም ኣኽራናት ዝርከብሉ ዘለዉ ቦታ ቅድሚ 200 ሚልዮን ዓመታት ብናይ ኦራል ኣኽራናት ዝተሸፈነ እዩ ነይሩ። ንሚልዮናት ዓመታት ዝነፈሰ ብርቱዕ ንፋስ፣ ዝዘነበ በረድን ማይን ውርጭን ነቶም ልስሉሳት ክፋላት እቲ እምኒ በላሊዑ ኣጥፊእዎም እዩ። እዞም ሸውዓተ ዓንድታት ግን ኣብ ኣዝዩ ተሪርን ዘይበላልዕን ዓንቀፅ እምኒ ማለት ኳርትዛይት ዝቆሙ ስለ ዝነበሩ ንኩሉ ተፈጥሮዊ ፀገማት መኪቶም ንበይኖም ቆይሞም ተረፉ። 6 ካብኣቶም ኣብ ሓደ መስመር ተሰሪዖም ክረኣዩ ከለዉ እቲ ሸውዓይ ግን ቅሩብ ፍንጥት ኢሉ ከም ግልብጥ ዝበለ ብልቃጥ ኮይኑ ይረአ። እዚ ማን ፖፑነር ዝብል ስም ብቋንቋቶም ኣብቲ ቦታ ዝነበሩ ደቀባት ማለት ሰባት ማንሲ ናይ ንእሽቶ ጣዖት እምባ ማለት እዩ። ንዘመናት ድማ ከም ቅዱስ ቦታ ይርእይዎ ነይሮም። ብመሰረት እምነት ሰባት ማንሲ እዞም ኣእማን ቀደም ንህዝቢ ማንሲ ከጥፍኡ ዝመፁ ዝነበሩ ሸውዓተ ግዙፋት ተዋጋእቲ ነይሮም ይብሉ። እቶም ግዙፋት ናብ ዝጎልጎል ምስ በፅሑ እቲ መራሒኦም ዝነበረ ጠንቋሊ ነቲ ቅዱስ እምባ ማንሲ ተዓዘበ። ብመንፈሳዊ ሓይሊ እቲ እምባ ተሰናቢዱ ድማ ሒዝዎ ዝነበረ ከበሮ ወደቐ። ብኡ ንብኡ ድማ ሸውዓቲኦም ተሪሮም ናብ እምኒ ተቐየሩ። ኣብዚ ቦታ እዚ ንዘመናት ምስጢራውያን ጠንቆልቲ ጥራይ እዮም ናብዚ ቦታ ዝድይቡ ነይሮም። ሎሚ እውን እንተኾነ ናብዚ ቦታ ዝበፅሑ ሰባት ፍሉይ ሰላምን ቅሳነትን ከም ዝስምዖም ይዛረቡ።

ዳንሺያ ማለት ብቋንቋ ቻይና ቀያሕቲ ደበናታት ማለት ኮይኑ ብዘለዎ ተፈጥሮኣዊ ጥባቐን ኣገዳስነት ኣብ መዝገብ ውርሻ ዓለም ማለት ዩኔስኮ ዝተመዝገበ እዩ። ኣብዚ ቦታ ክትበፅሕ ንከለኻ ተፈጥሮ ንመሬት ከም ዓብዪ ናይ ስእሊ ወረቐት ተጠቒማ ብዝተፈላለዩ ሕብርታት ዝቐባኣቶ ኮይኑ እዩ ዝስምዓካ። ቅድሚ 140 ሚልዮን ዓመታት እዞም ኣኽራናት ብሰንኪቲ ኣብ ውሽጦም ዘሎ ብዝሒ ማዕድናትን ሓፂንን ፍሉይ ዝኾነ ቀይሕን ብጫን ሕብሪ ክሕዙ ክኢሎም እዮም። ንዘመናት ዝነፈሰ ሓያል ንፋስን ዝፈሰሰ ማይን ነቶም ኣኽራናት እናገረፉ ከም ዓበይቲ ንድፈታት ፅምብላሊዕ ጠበብቲ በዓትታት ከምኡ ውን ፍሉያት ዓንዳ ኣእማን ገይሮም ቀሪፆሞም ይርከቡ። ኣብ ቻይና ክልተ ፍሉጣት ናይ ዳንሺያ ቦታታት ኣለዉ። እቲ ሓደ ኣብ ጓንግዶንግ ዝርከብ ኮይኑ ብቀያሕቲ ኣእማንን ዱርን ዝተሸፈነ እዩ። እቲ ካልኣይ ድማ ናይ ቀስተ ደመና ሕብሪ ዘለዎ ዣንጌ ዳንሺያ እዩ። ናይ ቀስተ ደመና ኣኽራናት እዚ እቲ ፍሉይ ሕብራዊ ስእሊ ዝመስል ተፈጥሮ ኮይኑ ቀይሕ፣ ብጫ፣ ቀጠልያን ጻዕዳን መስመራት ዝሓዘ ናይ ተፈጥሮ ተኣምር እዩ። እምባ ያንግዩን እዚ ሓደ ካብቶም ኣዝዮም ዝገርሙ ጸደፋትን ዓንዲ ኣእማንን ኮይኑ ንሰማይ ኣንቃዕሪሩ ዝርአ ግዙፍ ተፈጥሮ እዩ። ኣሻኽ እምባ ናይ ጓንግዶንግ እዚ ቦታ እዚ ብሰንኪቶም ጸበብቲ ስንጭሮታት ኣሻኹን ተሪርን ኣቀማምጡ ንደየብቲ እምባ ማለት ሃይከርስ ኣዝዩ ፈታኒ ግን ከኣ መሳጢ ቦታ እዩ። ዳንሺያ ንናይ ተፈጥሮ ስእሊ ዘልዕሉ ሰብ ሞያ እቲ ዝበለፀ ቦታ እዩ። ብፍላይ ንኮ ፀሓይ ክትበርቕን ምሸት ክትዓርብን ከላ ዘሎ ምርኢት መወዳድርቲ የብሉን። ብዘይካ እዚ ኣብ መንጎቶም ቀያሕቲ ኣኽራናት ዝሓልፍዎ ሓይዝ ብጃልባ እናተጓዓዝካ ነቲ ፅባቐ ምዕዛብ ይከኣል። ነቶም በፃሕቲ ናብ ጫፍቲ እምባ ንምውሳድ ዝተሰርሑ ኣዝዮም ፀደፍቲ ናይ ሰማይ መሳለል ማለት ስካይ ላደርስ ምርጋፅ ሓደ ካብቶም ነቲ ፅባቐ ከተደንቕ ዝሕግዙ ትሕተ ቅርፂ እዩ።

ምድረ በዳ ጆሽዋ ማለት ጆሽዋ ትሪ ናሽናል ፓርክ። እዚ ቦታ ካብ ዝኾነ ይኹን ካልእ ተፈጥሮኣዊ ስሕበት ዘለዎ ቦታ ፍሉይ ዝገብሮ ሰብ ዝሰርሖ ዘይኮነስ ብተፈጥሮ ፍጹም ቅርጺ ርእስ ክፍሊ ወዲ ሰብ ወይ ሽክና ዝመስል ቅርጺ እዩ። ስካል ሮክ ድማ ይበሃል። እዚ ግዙፍ ናይ ሓዊ እምኒ ማለት ግራናይት ንዘመናት ንበጻሕቱ ከሰንብድን ከገርምን ዝጸንሐ ኮይኑ ካብቲ ናይ ምድረ በዳ ሑፃ ንላዕሊ ተቓሪጹ ዝወፀ ናይ ሓደ ዓብዪ ጋኔን ርእሲ ይመስል። እዚ እምኒ እዚ ቅድሚ 85 ሚልዮን ዓመታት እቲ ኣብ ትሕቲ መሬት ዝነበረ ፍሉሕ ላቫ ቀስ ኢሉ ብምስሓል ናብ ኣዝዩ ተሪር ዓንቀጽ እምኒ ዝተቐየረ እዩ። ንሚልዮናት ዓመታት እቲ ንዕኡ ሸፊንዎ ዝነበረ ፎኪስ መሬትን ሑፃን ብሰንኪ ሓያል ውሕጅን ምንቅስቓስ መሬትን ተጸሪግዎ ምስከደ እዚ ጽኑዕ እምኒ ንበይኑ ተሪፉ ተጋሕደ። እቶም ከም ዓይኒ ኮይኖም ተዃዒቶም ዘለዉ ክልተ ዓበይቲ ጉንጓናት ብሰንኪ ኬሚካላዊ ምብልላዕ ማለት ኬሚካል ዌዘሪንግ ዝቖሙ እዮም። እቲ ሳሕቲ ዝዘንብ ማይ ኣብ ልዕለቲ እምኒ ይእከብ ነበረ። መጠን እቲ ዝዘንብ ዝነበረ ኣሲድ ዘለዎ ማይ ድማ ነቶም ኣብ ውፍጥቲ እምኒ ዘለዉ ማዕድናት ቀስ ብቐስ እናሓለቖም ስለ ዝኸደ ንኣሽሓት ዓመታት እቶም ጉድጓዳት እናገፍሖም መጺኦም ከም ናይ ዓይኒ ስፍራ ድማ ሓዙ። እዚ እምኒ እዚ ናብ ጁምቦ ሮክስ ዝበሃል ናይ ድንኳን ምስራሕ ቦታ ቀረባ ኮይኑ ልክዕ ኣብ ጥቓቲ ቀንዲ ናይ መኪና መገዲ እዩ ዝርከብ። ኣብ ጥቕኡ ደው ኢልካ ብቐጥታ ክትዕዘቦ ይኽእል። ነቲ ከባቢ ዝያዳ ክትምርምሮ ምስ ትደሊ ድማ ሒደት ስጉምቲ ዝንውሓቱ ናይ እግሪ ዑደት መገዲ ኣለዎ። እዚ መገዲ እዚ ኣብ መንጎ ዓበይቲ ኣእማንን ፍሉያት በረኻውያን ኣእዋማትን ዝሓልፍ እዩ። ኣብዚ ጉዕዞ እዚ እቶም ብስም እቲ ፓርክ ዝጽውዑ ፍሉያት ኣእዋም ጆሽዋ ማለት ጆሽዋ ትሬስ በረኻውያን ቆጥቋጣትን ዝተፈላለዩ ኣእሾኽን ክትዕዘብ ትኽእል። ኣብ ዝተወሰነ እዋን ዘጋጥም ተርእዮ ማለት በረኻውያን ኤሊታት ወይ ዓበይቲ ማንትለታት ምዕዛብ ድማ ይከኣል።

ሃገራዊ ናይ ዱር ፓርክ ዣንግያንጂ ቻይና። እዚ ቦታ እዚ ኣብ ትሕቲ መዝገብ ውርሻ ዓለም ማለት ዩኔስኮ ዝተመዝገበ ኮይኑ እቲ ኣብቲ ውሩይ ናይ ሆሊውድ ፊልም ኣቫተር ዝረአ ተንጠልጠልቲ ኣኽራናት ካብዚ ቦታ እዚ ተቐዲሑ ዝተሰርሐ ምዃኑ ንዓለምና ዘገረመ ፍሉይ ናይ ተፈጥሮ ስእሊ እዩ። እዞም ኣብዚ ፓርክ ዝርከቡ ዓንዲ ኣእማን ካብቲ ኣብ ቻይና ልሙድ ዝኾነ ናይ ኖራ እምኒ ዘይኮኑስ ቅድሚ 380 ሚልዮን ዓመታት ኣብ ትሕቲ ጥንታዊ ውቅያኖስ ዝነበሩ ኣዝዮም ጽኑዓት ናይ ሑፀ ኣእማን እዮም። ብሰንኪ ብርቱዕ ውሽጣዊ ምንቅስቓስ መሬት እዚ ዞባ እዚ ካብ ገጽ ባሕሪ ንላዕሊ ተደፍአ እሞ ጸበብቲ ጸድፈታት ፈጠረ። ንሚልዮናት ዓመታት ዝፈሰሰ ልዑል ትሮፒካዊ ዝናብን ኣብ እዋን ክረምቲ ዝለገበ በረድን ነቶም ልስሉሳት ክፋላት እቲ እምኒ በላሊዖም ኣጥፍእዎም። እቲ ዝተረፈ ተሪር ክፋል ድማ 3,000 ዝኾኑ ቀጠንቲ ሰማይ ጠቀስ ዓንዲ ኣእማን ኮይኑ ቆመ። ገሊኦም ቁመቶም ክሳብ 300 ሜትሮ ንላዕሊ ይበጽሕ። ኣብዚ ቦታ ዝርከቡ ፍሉያት ተፈጥሮኣዊ ምርኢታት ምስሊ ንዕዘብ ዩዋን ጂያንጂ። እቲ ኣዝዩ ፍሉጥ ክፍሊ እቲ ፓርክ ኮይኑ እቲ ንፊልም ኣቫተር መበገስቲ ዝኾነ እምባ ዝርከበሉ እዩ። ኣብዚ ቦታ ጸሊም ጉምብን ጸሊም ደበናን ነቲ ስንጭሮ ክሽፍኑ ከሎ ነቶም ኣኽራናት ኣብ ሰማይ ተንጠልጢሎም ዘለዉ ኮይኖም ከም ዝረኣዩ ይገብር። መደየቢ ባይሎንግ ማለት ባይሎንግ ኤሌቬተር ናይ ምእቲ ገበላት መደየቢ ተባሂሉ ዝጽዋዕ ኮይኑ ኣብ ገጽ ሓደ ጸዳፍ እምባ ዝተሰርሐ ግዙፍ ናይ መስኮት መደየቢ እዩ። 326 ሜትሮ ቁመት ዘለዎ ኮይኑ ኣብ ዓለምና እቲ ዝነውሐ ኣብ ግዳም ዝርከብ መደየቢ ብምዃን ኣብ መጽሓፍ ጊነስ ተመዝጊቡ ይርከብ። እምባ ቲያንዚ። እዞም ኣኽራናት እዚኣቶም ካብቶም ካልኦት ዝያዳ ቀጠንትን ከም በሊሕ የእዳው ንሰማይ ተሰቕሉን እዮም። ብሰንኪቲ ኣብ ጫፎም ዘሎ ጫካ ፍሉይ ናይ ጽባቐ ስእሊ ይፈጥሩ። እምባ ቲያንመን። ኣብዚ እምባ እዚ ናይ ሰማይ ኣፍ ደገ ሄቨንስ ጌት ዝበሃል ብሰንኪ ብማይ ብምሕጓግ ዝቖመ ግዙፍ ተፈጥሮኣዊ ጉድጓድ ኣሎ። በጻሕቲ ናብዚ ቦታ ንምድያብ 1999 ናይ እምኒ መሳልል ክድየቡ ይግደዱ። ናይ ዣንግ ጃንጂ ግዙፍ ናይ መስኮት ድልድል ኣብ ልዕሊ ሓደ ሓምላይ ስንጭሮ ዝተዘርግሐ ኮይኑ 430 ሜትሮ ንውሓት ዘለዎ ናይ ቬትሮ መስኮት ድልድል እዩ። በጻሕቲ ኣብ ልዕሊኡ ክስግሙ ከለዉ ዘርእይዎ ፍርሕን

እምኒ አልናስላ እዚ ኣብ ሰሜናዊ ምዕራብ ስዑድ ዓረብ ኣብ ጥቓ ቲማ ኦኣሲስ ዝርከብ ግዙፍ ናይ ሑፃ እምኒ 6 ሜትሮ ቁመትን 9 ሜትሮ ንድፍን ዘለዎ ኮይኑ ኣብ ማእከሉ ብዘገርም ልክዕነት ናብ ክልተ ተመቒሉ ይርከብ። ብዙሓት ሰባት እዚ እምኒ እዚ ብናይ ደገ ፍጥረታት ማለት ኤሊየንስ ወይ ድማ ብጥንታውያን ሰባት ዝተሰርሐ እዩ ኢሎም እኳ እንተኣመኑ፣ ተመራመርቲ ስነ መሬት ግን እቲ ምስንጣቕ ሙሉእ ብምሉእ ተፈጥሮኣዊ ምዃኑ የረጋግጹ። እዚ ኣብ ውሽጢ መሬት ብሰንኪ ዝተፈጥረ ሃንደበታዊ ጸቕጢ ማለት ቴክቶኒክ ፕሬዥር እቲ እምኒ ካብታ ድኽምቲ መስመሩ ተበጊሱ ዝተረገጸ ሑፃ እዩ። ንኣሽሓት ዓመታት ዝነፈሰ በረኻዊ ዝናብ ናብታ ንእሽቶ ንኻል ይኣቱ ነበረ። ኣብ በረኻ ምሸት ኣዝዩ ዝሑል ስለ ዝኸውን እቲ ማይ ናብ በረድ ይቕየር እሞ ነቲ ጋግ እናክፍሖን እናላገቦን ከደ። እቲ ዝዓበየ ተኣምር ግን እዞም ክልተ ግዙፋት ክፍልታት እቲ እምኒ ንሓድሕዶም ኣይተናኸፉን እዮም። ኣብ ክንዲኡስ ኣብ ልዕሊ ክልተ ኣዝዮም ንኣሽቱን ቀጠንትን ናይ እምኒ ኣእጋር ተደጊፎም ብሚዛኖም ጸኒዖም ይርከቡ። እዚ ድማ ብሰንኪቲ ጽንዓት ዘለዎ በረኻዊ ሑፃ ንፋስን ነቲ እምባ ካብ ታሕቲ ብዝያዳ ስለ ዝበላልዖ ዝመጸ እዩ። እዚ እምኒ እዚ ብሰንኪ ንድፉ ጥራይ ዘይኮነ ብናይ ጥንቲ ታሪክ እውን ሃብታም እዩ። ኣብ ገጹ ቅድሚ ኣሽሓት ዓመታት ብሰባት ዝተቐረጹ ናይ ሰባትን በረኻዊ ኣፍራስን ከምኡውን ናይ በረኻ ጠለቤዱ ስእልታት ተዓቂቦም ይርከቡ። እቲ ከባቢ ጥንታዊ ናይ ሰባት መንበሪ ቦታ ኮይኑ ቀደም ንጉሶምን ነጋዶ ቅመማ ቅመማትን ዘዕርፍሉ ማእከል ነበረ። እዚ ማእከል እዚ ኣብ ጥንታዊ ናይ ዓረብ ግጥምታትን ኣፈታሪኽን ዓብ ስፍራ ኣለዎ። ብፍላይ ምስቶም ቅድሚ ምስልምና ዝነበሩ ፍሉጣት ተዋጋእትን ገጠምትን ከም በዓል ኣንሰራ ኢብሻዳድ ይተሓሓዝ።

0: እንታይ ሞ 5 ግራም ኣልማዝ ክሓሰ ንጥራይ ከይትግ
1: ኣልማዝ ግዳ ብገንዘብ ዝግዛእ ስማዕ ኣሎ ግዜ ዕድመ ኣብ ዝበሃለሉ እዋን ከምዚ ምግባርካ ብቀሊል መቕፃዕቲ ተበይንልካ ዘሎ ጥራይ ሰቕልካ ርገፁ
0: ዋ መይለ ክረግፆ ንስ እዩ ክረግፀኒ እምበር ሃይ ዋይ እሞ ብኸመይ ኢኻ ቢራ ኣዚዝካ
1: ወደ ምግቢ ክእዝ
0: ዋ ምግቢ ክትእዘዝ ስማስግ ብድሕሪ መምፃይ ዳ ከመይ ደሞ ዝኣስኻ ዝኣዘዝካ ኣነ በይነይ ክሕመሎ ዳሓርካ ናብ መርዓ እናኸድና ሲ እንታ ኮይንና ኢልና ኢና ምግቢ ንእዝዝ
1: ድሓን በል ድሓን ድሓን ሕጂ ሰለስተ ጥርሙስ ዝተላዕለ ኣለዋ እዚኣ ራብዓይቲ ናይ ኣርባዕተ ዕድ ኣለ
0: እተ ግብርካ ኳ ኣንጭዋይ ትበትካ ንከ
1: ሓቅኻ ንስኻ ደኣ ትበትኮ ተትኾን ቀደም ዘይትበትኩ
0: ኣንጭዋ ድ ኣነ ትበትኩ
1: ነኖ ምፅላ ይባል ስማዕ ድሕሪ ጂ ኣብ ቆፀራ ዝደንጎየ ነቲ ሕሳብ በዕሊ ይደረግፆ
0: እሞ ቅድሚ ቆፀሩ ዝመፀ ሰብከ
1: እሱ ከዓ ዝገደደ መቕፃዕቲ ስማዕ ኣሎ ነቲ ኣብ ግዜኡ ዝመፀ ሰብ ማለት ኦንታይም ዝመፀ ሰብ ናይ መኸዲን መምፂኡን ናይ ታክሲ ይኸፍለሉ
0: ኣንታ ብልብኻ ዲኻ ኢንታይም ዝበሃል ከሎ
1: ተባዕልካ ትፈልጥ ስማዕ ኣሎ ንግዜኻ ኣብ ቁም ነገር ከይትሕልፎስ ንዘን ዘይጠቕማ ሕሳብ ከይትኸፍል ክትብል ዝገደደ ንዕድሜኻ ከም ምስራቅ እዩ ዝቁፅር ወ ሰብ እኮ ሰብ ሪኦ ከለካ ኣብ ቆፅሩ ፕሮቲዩ ዝዮ ይኸውን ዘለዎ እምበሪ ቅድምን ድሕሪትን ምምፃእ ክልት እዩ ዝሕድር
0: እዋይ ሎሙስ ብዘይተሓዚኻ ሒዝካኒ
1: በዚአን ካብታ ሰማማዕና ሕጂ መደንጎያ ካብ ምክንያት ንገረና
0: ተስፎም እንታይ ደኣ ሰላም ዘይበልካና
2: ኣብ ከቢድ ስራሕ ስለ ዘለኹም ከይዕንቅፈኩም ኢለ

0: ኣቶም ጀምዓ ኣብቲ ፓርኪ ንኣ ገለ ጉድ እንደ ሰሚዐልኩም መፅ
1: እንታይ ጉዱ እጃ ኸይልካ ንከምቲ ሕማቕ ከይትስምዓና
2: ኣትለለ እቲ ጉድሲ ሕማቕ ዩ ፅቡቅ እንታይ ምዃኑ ንገረና ግዳ ዘይትብል እዮም
3: ካላሚ ክሳሕ ያ ሰተ እቲ ጉድሲ እንታይ ምዃኑ ንገረና
0: በዚ ርሑቕ ገጠር እዩ ዓዲ ጎኖቕ ድበሃል ዓዲ ሓደ ማሕስእ ውልድ ምስ በለስ ተዛሪቡ ኣሎም
2: እንታይ
1: ውልድ ምስ በለስ ሜ ኢሉ ክትብል ዲኻ ዋይ ልምኻ ምስ ተወልደ ሜ ኢሉ ምባል ዳ እንታይ ዜና ኮይኑ ኩላቶም ማሓስእ ምስ ተወልደ ከምኡ ብሉ
0: ኣትስቕልክ ንዶ ሜ ኣይትበላ ባይ ትዛረባ እዚ ማሕስእ ኢሎምን ክሪኦ ደዲ መፀሰብ እስኻ ኮ ንወዲ ክሶ ቅድሚ ሕጂ ቅድሚ 10 ዓመት ቀትልካ ኢኻ እስኹ ኮ ካብ ዳይ ክሶ ቅድሚ ሕጂ ሰሪዕ ክትፈልጥ ኢኺ እስኻ ኮ ንክስቶ ከምዚ ክትገብሮ ተሓስብ ኣለኻ እንዳበለ ንኩላ ጎና የውፃሉ ኢሎም
2: እዋይ ውርደ እዋይ ፍሽለጥ እሞ ተቐላለዓ ዘላ በለኒ
4: ኣብታ ስረኣሞ መስመራ እንዲ ክመፅእ ነይርዎ
3: እንታይ ክገብር
1: ኣብ ማእከል ክልተ ድያን ኮፍ ተብሎ ደየ ኣለኻ ሽዑንን ንዝመፀ በዓል ጉዳይ ይግባይ ዘይብላ ውሳነ
5: ኣይነግራ
1: ይ ዘይ ትገርፉና በቃ ነን ዝተዘርበሲ ብዘይ መዓስ ኣበይ ከመይ ኢሉ ከይበልኩም እምን እዚ ንወዲ ከምዚ ምኳ ይሽግር ዘምፅእ ዘሎ በጃካትኩም ኢለኩም እዚ ውፁእ ሓሰትን ቤላቢለውኒ
0: ኣታስቕልኩም ዶይ ትዛረቡ እዚ ኮ ካብ ፈፂሞም ክሕስቡ ዘይክእሉ ዓበይቲ ሰባት ኢና ንፅናዮም ሽንብለኩም ኣለና
1: ኣታስተ ናይ ብሓቂ ኸዲኻ
0: ናይ ብሓቂ እይዎ ኣብቲ ፓርኪን ክልተ ሰብኡትን ሓንቲ ሰበይትን እንዲኦም ዝዛረቡ ነይሮም ኣናኸ ከምዛ ስራሕ ደለኒ ፅግዕ ኢለ ተሸኒዮ ፅን ኢለ ሰሚዐ እዮም
3: ያ ክሓጣፊቱ ብዚ ጭልፋ ጌርካ ፍቃና ፋስዋ
2: ፅንስማ ሰተ እንታይ ዘፍርሕ ነገር ኢካ ትነግረና ዘለካ ናይ ብሓቂ ድዩ
0: ኣቶወ ደይ ምዝራቢኹም ከሪኢኩም ነበር ክገርመኩም ወረ ዝገደደ ተኣምራት እዩ ዝገብር ዘሎ ኢሎምኹም
2: ሰተ ኣብኡ ዝነበርካ ይትመስልን እዩ በዕልኻ ኻ ሓሪስካ እያ
0: ወሪድኒ ኣበይ ክነብር ዳ ኢሎም ውን ንነግረኩም ኣለና
1: እዋይ እዛ ክብሉ ሰሚዕናዶ ኢሎምናዶ ትብል ቤላቤሎም እንዲያ ሳዕሪና ዘላ
6: ሓደ ሓንታ ኣብዚ ኣዋፂና በሊዕና ዘይንኸይ እንታይ ተዓዲምና እንዳኸድና ሰዋፂና ክንበልዕ እንታ ክገብሩ ድዮም ዓዲሞምና እንታ ሓንታል ባህሊ ብኮ በቃ ስለ ዝኾነ እዮም ጨቢ ኢሎሞ ሕጂ ስዋ ኢሉ ኮሪኢካ ካብ ከምቲ ሓተላ ይቕርበልና እንጀራ እሞ ንዕኡ ጣፍ በሊዕ ዘይፈልጥ ሞ ሕጂ ቅርበልካ ኢልካ ይትሓስብ መሸላ ይቕርበልና
1: እንታይ መሸላ
6: እንታ ንስኻ ማ ዝነቐዘ ባዕ እንኳዕ ትማሊ ካብቲ ዕዳጋ ከብቲ ብኸብ ካብ ዝወስደን ዘነበረ ጥሪት እንተትርእን መገረመካ
7: ስዋሓት ናይ ባርካ ከምቲ ደገዚኡ ከይድ ነር
6: ላስቆ ሓደን ክልተን ኢልካ መሰንገለ ዝቁፅር ስኸይነ ዕበራታትን ዘልዓሳትን እንበር እዩ
7: እንታብ ልበኻ ዲኻ ትዛረብ ዘለካ
6: ኣነ ዛ ስማዕ ኣዶ እዛ ብዕራይ ቁልቁል ትብል ፀርፍላ ፈፂማ ዘይትርዳእ ነራ ትማል በሪሃለ
7: እዛ በጂ ትፈልጣ ነርካ
6: ፍልጣ
7: ንሓደ ርኢካ ኣለካ ብዕብራን ምንካ

0: ኢሉ ዘንከልከል ዝብሰብ እንድያ ትዋሃብ
1: ኣንተ እዚኣ እንተ ትሪአን ኮኒ ቆርበት ዶ ይኸይዱ ይኳ ኣክንበል ብጀካ ቆርበትን ዓፅሚ ስጋ ዝበሃል ኳ ክንዚኣ ዘይብለ ዋ ሃባኢድ ከብለካ ኣለኹ ወደ ጌጋ ክልኣለይ እምበሪ ዓበቕ ዘለዎ ኒአን ከማን ዝመስላ
0: እንታሳኻ ክፉ መልሽካ ትውስኸኒ ዘለኻ
1: ኣንታ እዚአን ኮሪኢ ከለኻ ናይ መርዓ ስለ ዝኾና ኣብ ገዛ ዝሕረዳ እምበሪ ኣብቲ እንዳመቻላየተ ዝኾና ሕቲ ሓኪም ሓሪድኩም ከይጠባሕኩም ሓውቃፅሎ
0: እንታ ሓጂ ባ ዘረባ ምፅኢኻ እዘን ኣብ ዝኾነ በዓላትን ውራያትን በብጉዝዶ ብገለ ዝሕረዳ ኣብ ገዛውቲ ንሳተን ኮርያ ልክ ኣብታ ሕክምና ትርከባ ማቸ ኣሎ ኣብኣ ኮ እንታ ሓሪደ ክመፃ ዝግባእ
1: ሓካወ ሰብ ዓዲምካ ዶ ብገንዘቡ ሕማም ከምዝገዝእ ትገብሩ ኢኻ
0: ኣዋይ ከምዛ መርዓ እዚ ኣበይ ነራ ትዝክር እንዳ ምሕፁን ትወዲ በረንበራ ስካፍልና ባሻ ይተላ
1: ትቕድሚ ዓሚ ጓሉ ዘመርዓ ወዲ ሓዊ ብካ ዝብፅሓካ ዝበለዶ
0: ኮንካ መጌርካ ዳ ትርስዕ ዶ እንታይ እንታይ ትብል ዳ ከመ ጌርካ ርስዕኸ ኣብ ፅባሕ መርዓዶ ናይ ወለደኛ ኢሉ ምስ ዓደመና ዓፅሚ ትቁርፅም ኢልካ ከመይ ዲኻ ኮንካ
1: ደስ ክዘክረኒ
0: ዋ ከመ ጌርካ ዳ እሱ ርስዕኸ እቲ ዓፅሚ ስጋ ዘለዎ መስሊ ካ ከምዚ ጌርካ ርኢ ከምፅት መሰበልከ ከምዚ ናይ ገመድ ጉተታ ምርኢት ርኢኻ ኣለኻ ምኳኑ ዛበካ ከምዚ ጌርካ ምፅት ዓቢልካ ኣነብትኻኻ ፅኒሕ ከምዛ ገይረሳላ ዝረገፅኩካ ከምዛ ታኮምበር ከምዛ ታኮምበር ኣብ ከለካ ተወሩ ርካ ዲካ ብትፋኣት ኢኻ ዮም ነርካ
1: እንታይ ገብር ፈታዊ ዓፅሚ ገይረኒ ፈጢረኒ ከምዚ ህርፋን ፀባ ዘለዎ ስጓጉ ድማ ይወድአ ዝበሃል እ ኣለ ተወሩ ኢ ቅድሚት ኸደልካ ርኢ ከለካ ነቶም ቅድመይ ዝነበር ኣብሮ ወዲ ጨጎጎ
0: ብናይ ጓል ሓፍትካ መርዓ ልክዕ ነቲ ዓፅሚ ርኢ ካብቲ ዓፅሚ ዝነበረ ጅማት ከምዚ ናይ ላስቲክ ማንቲ እንትግርከም ምፅፃ ተወሩ ይርካ ነቲ ኣብ ቅድሚኻ ዝነበረ በራሕ ዘማኻ እንትግር ተወሩ ይርካ ኣቢልካ ነሪኢካ ልካ ኣብ ርእሱ ትፍታፋይ መልእኻ እዮ
2: ስምዑ ባ
0: ስምዕ
2: ኣዝማድኩም ድሕሪ ከምኡ ገይሮም ንምንታይ ኢኹም ንባህልቢ ጭብዶ ቁማልዶ ጠማዕዶ እንዳብልኩም ተሓሚዎ ድልኹም
1: ከዓ ጀመረ
2: ካብ ሰባት ብዙሕ ስለንፅበ ንነብስና በዓልና ኢና ንሕዝና ስለምንታይ ግን ተሓሚ ናይ ሰባት ብሉፅ ውፅኢት እኮ ነቲ ናታትኩም ስለ ዘየትሕቶ በቻኻትኩም ኢለኩም ኣይተሓስዱ
0: እንታ ተስፎም ንዳል ኮ ኢና ዘለና ንጨረቕ
2: ጭራቓት ንኣሽቶ ሓሶታት እኮ ዓበይቲ እምነታት እዮም ዝሰብሩ
0: እዚኣስ ሓቅኻ
2: ሓቅኻ እሞ እንታይ ዓብስ ኣብዚ ኮፍ ኢልኩም ነቲ ምንም ጥቕሚ ዘይብሉ ሕሜት ከተኹም ስዕሙ ዓሲ እንታይ ይፋይድኡ
1: ኣታ ሰብ እንታይ ኢና ጌርና ከዓ ከም ጥላሎ ደድሕርና ንኸድካ መክቶ ብለና
2: ሓቂኻ ንኩሉ ገንዘብ ዘይትኸፍለሉ ዋጋ ስለ ዘይወሃቡ እዩ እምበር እዚ ኮ ንለባም ሰብ ዓብ ሓገዝ እዩ ስለዚ ጣዕሳ ካብ ዘይተጠቀምኩምሎም ግዜያ ስለ ዝመፅእ ንግዜኹም ብግቡእ ኣመሓድርዎ ብግቡእ ተጠቀሙሉ እየ ዝብል ዘሎ ካደ
1: ተሰቀለ ቅድም ናይ ነብስካ ሕሰብ ዋ
2: እወ ሕማቕ እናሰማዕኹን ሕማቓት እናረእኹን ስቕ ክብል ስለ ዘይክእል ድሓን ምኻድ ሕሸኒ ገድፈኩም እዎ ግና ሓደ ነገር ክነግረኩም እቶም ብሉፅ እምሮ ዘለዎም ብዛዕባ ሓሳባት እቶም ማእከላይ እምሮ ዘለዎም ድማ ብዛዕባ ፍፃሜታት እቶም ከምዚ ከማኹም ድኹም እምሮ ዘለዎም ድማ ብዛዕባ ሰባት እዮም ዝውዕሉ እሞ መደብ እምሮኹም ኣበይ ከም ዘሎ ባዕልኹም ፍለጡ ወዲ ሓንኩም ማዓ ሰላበ
0: ንግፍ ኣቢልካ ዘረባስ

0: እዚኣ ንኣኸ ያዛ ግጥሚ
1: ግጥሚ ዘይኮነት ናይ ኣጋጣሚ ግጥሚ እያ ትበሃል።
2: ሰላም ንዓኻትክን ኹል
3: ደሶበይ
2: ሃየ
0: ከም ስሙ ተስፋ ዘስንቕባወ ዝትክሎ
1: ብዘይ ቀል ዓለም ክዛረብ ኣደይደ ሃብያት ተስፋ ስኒቓ ነዊሕ ከም ዝሓስብ ገይራትኒ
2: ዋው በላ እንቋዕ ኩሉ ሰብ ሓደ ይኮነ ከምቲ ነገስታት ከም ባሮት ብኣጋር ባሮት ድማ ከም ነገስታት በፍራሽ ክኾ ዝረኣኹ ዝብል ትንቢሲ ኣንታት ክምባ ኢና መስለኒ
0: ከመይ ማለት ካ እዩ ተስፋ
2: ኣብ ቀድማ ቢለ ሓወ ቦክን ትፍላይ ማንታ ሓውን ኣብ ሓደ ቦታ ረኪቡ የምን እየ
0: ሓቦ ኢሎ ማንታ ኣለወይ ንባባሊኻ
2: ብባዮሎጂካል ኣይበልኩኹን በቲ ሓሳስባ ፍላይ ማንታ ሓዉ ማለት እዩ
3: እዚ ድ ጠፊእኪ ንመስፍሩካ እዩ
2: ልክዕ ኣለኹ ምሕረ ስሙ ክፅውዑ ስለዘ ኢሉለኹ ኳ እየ
3: እህ እንታይ እዮም ሎምካ
2: ንሓይል ኣንተኸብሉ ከም ሰብ ዶኸቆፅሩን እዮ እታ ክንዲባ ኮክርቢት ዘይትኸውን ኦምሮኦም ሰባት ክትንዕቕ ጉዳን
0: በዚኣቶም ዝነዓቕሞመን እዩ እሞ ድማ ንዓኻ ዋ ዘይከውን
2: እዚኣቶም ሓፂር እንተዘይንዕቕ መን ከም ሰብ ምቆፀሮ ነዊሕ እንተዘይፍርሕ ከዓ መን ሰብኣይ መሓዞ ትብል ምስላ እዮም ዘዘኻኽሩካ
1: ሕጅስ ሓንጣን መስፍንን እንተዘይንዕቁ መን ሰብ መቆፀሮ ተስፎም እንተዘይፈርሕ ከ መን ሰብኣይ መሓዞ ክትብል ንኽእል
2: ይከኣል እዩ ምክንያቱ በቲ ክብልዎ ዝፀንሑ ሕሜታን ባጫ እንዳኣላን ርግፅ ርግፅ ዕምፅቕ ዕምፅቕ ኣብሎም እዩ ዝመፀካ ግና ፈሪሐ ግዲ ኮይነስ ኣይገበርክዎን ሓዲገዮም እየ መፅ
0: ልቢ ስለ ዘዕበኻ እምበር እዚኣ ናይ ቀደም ምስላ እንዳ ሕጂ ኣብደት ተገይርናያኸ ዓሻ ተዘይንዕቕ መን ሰብ መቆፀሮ ለባም ልቢ ተዘይዕቢ መን መሓዞ ክንብላ እምበር
2: ልክዕ ልክዕ ኣለ
4: ስማዓስከንሳ ሕጂ ከታ ክደግ መንደዲ ከዓ ክደጃራ እዩ ትመፅእ ዘሎ እንታይ ኹን በዚ ናይ እምሮ ሕሙም ኢልና ንዕቆ ሰብ ከምንፅረፍን ከምንዝለፍን ጌርካስ እሞ ከዓ ምስኡ ድኹማት እምሮ ከምንበሃል ጌርካስ እንታይ ኮንካ ከ ክትብለኒ
5: ክላስ ኮይ ንዕቕ ንዕቕካ ቦታ ኢ ከይጎድለካ
4: ዋ
5: ወ
4: ኣ እቲ ሕማቕ ፅርፍን ዘለፋንሲ እንታይ ኮይኑ እዩ ዘይስቆረካ
5: ስለዝለመድክዎን ኣብ ግንባረይ ስለዘይትከዓ
4: ዋ
5: እወ ነዚ ሕማቕ ንጥቡቕ ጌርካሉ ንኩሉ ዘርስዕ ሰብስክንዝተገዲስካ ንመልካ
4: ናይ ካልኣይ ግድሰንን ኢናዓይ ስማዕ ንባህሊ ብጭብሲ ምልክት ሕማቕ ዘመን ዝመስላ ከም ዳሜራ ናርእን ዝወድቃት ትብለን ዝምጠጥ ጅማት እምበር ዝሕየኽ ስጋት ዘይብለን ከብቲ ካብ ዕዳጋ ሒዙ ክኸይድ ርአዮ ደልካ
5: እማ ሒዙ ክኸይድ የኢለካ እምበሪ ጎዝእትዎ ወይ ሓሪድዎን ደኢለካ
4: እወይ ምት ካብ ዕዳጋ እሞ ድማ ኣብ ድሮ መርዓ ጓሉሲ ክሓርደን እምበር ክሰዓለለን ዝኽንኩመ
5: እንዶ ይፈልጥ ኒ
2: ምሕረ
6: ኣደይ ድሃብ እንታይ ስለ ዝበለትካ እያ ካብቲ ቅድሚ ሕጂ ኣትሒት ክትርያ ዝነበርክ ሕጂ ሰማይ ስቕልክያ ዘለኹ
1: ብዛዕባ ከምትነታፍትያ ነገራትኒ ብገንዘበይ ከዓ ፅድቅን ሰላምን ክሽምት ከምዝኽእል ኣዘኻኺራትኒ ሃብታም ሽሕ ሃብትም ልዕሊ ሰቡ ከምዘይበልዕን ኣብ ክልተ ዓራት ከምዘይሓድር ሕሽ ኸይላትኒ
0: ዋው እዚ ደኣሞ ፍልስፍናዊ ዘራርባ ድዩ ማማ ድሃብ ኳ ሓደ ሓደ ግዜ ትዛረቦ ዘረባ መሬት ኣይወድቕን እዩ
2: ናይ ሃብታማ ዘገርም እዩ ነብሶም ቀፂዖም ገንዘብ ክእክቡ ቆሎጥጥቆ እናበልዑ ሓልፍዎሞ ዳሓር ገንዘብ ምስ ኣከቡ ዝድርበ ገንዘብ ምስ ሓዙ ጥዑም ክበልዑ ኢደምዎስ ምሰበሉ ሓሻካ ኣደዳ ደን ብዝሕን ሽኮኑ ምስኮኑ እታ ናይ ቀደመይ ቆኖ ስገም ሃቡኒ ጥሕንባ ትዕሸኒ በዚ ኣብሓምሉ ግበሩለይ እናበሉ ናፍታ ናይ ቀደም ኣመጋግብኦም እዮም ድምለሱ
0: ኣይኣዘዝ ገሊኦም ብሰንኪ ድኽነት ስእንዎ እቶም ዘለዎም ድማ ብሰንኪ ጥዕና ይሕረምዎ
2: ከምቲ ፈጣርና ኣዳም መሬት ኢኻ እሞ ኔርካ ኔርካ ናብ መሬት ዝበሎ ድኻኻ ኔርካ እሞ ገንዘብ ኣኪብካ ኣኪብካ ናብ ድኽነትካ ኣያትኸውን
0: እዚኣ ሓቂ እያ ዝበዝሑ ሃብታማት እኮ ሃብቶም ንደቀሙ ንሃብቲ ከምቲ ዝፃዕረሉ ዝሕጎሰሉ ዳርጋ የለን እቶም ዝተዓደሉ ንፉዓት ወሊዶም ደቆም ሃብቶም ይሰስንሎም እቶም ዘይተዓደሉ ከዓ
2: ንሃብቶም ብዓመት ስለ ዘምፅዎ ኮይኑ እቲ ገንዘብ ድማ ነቶም ዘይፃዓር ደቆም ብኣሊፍ ኣጥፍኡ ንዕኦም ድማ ኣደላ ጭንቀትን ሕማምን ገይሩ ኣሳቂዩ ዝቆትሎም
1: እወዘረብኹም ከፍርሕ በሉ ኣደይልሃ ብዝኸፈተቶ ማዕፀ ልቦናይ ንስኻትኩም ከዓ ስለ ዝመላእኹምለይ መለበም ረኺበ ስለ ዘለኹም ውፅኢት ድማ ኣብ ዝሓፀረ ግዜ ተፀበዩ
2: ብነብሲ ክጃህራ ስለ ዘይትፈትዉ ይኽምበር እዚ ክንብሎ ፅናዕና ኮ ንስኺ ኣቐዲምክ ተግቢርክ እዩ
1: ኣይፋሉን ገና ብዙሕ ነገር ከም ዝጎደለኒ ይበርህለይ
2: ኣቲ ንስኹ ኮ ሓንትን ኣዝያ ቀላልን እየ ኣበርኪ
1: እውይ ተስፈወይ ሕማቕ ከተዛረከ ክኸይድ

0: ካብቲ ማእከላይ ደረጃ ዝምደብ ኣተሓሳስባ ኺ ናብቶም ብሉፅ ኣተሓሳስቦኦም ተሰጋገ።
1: ኣንታ ተስፎ እንታይ ካ ክትብላ ሓሲብካ ነርካ ኸ?
0: ድሓን ከምቲ በሳኒ ዝቐተለ ሓኔታ ኣንጭዋኡ ወይቶብሎ ምሕረት ድማ ብዙ ኩሉ ትምህርታ ንቦናኣል ንዕድሚ ኣብ ፀጋ ዘይምቕባላይ ኣበራ
1: እዚ ከምኡ ወዲ ሰብ ዘይኣበር ሰብ ዘይፍጠር እዩ። ሓደ ነገር ኣበር ወይ ገበን ዝኸውን እኮ እቲ ሕማቕ ተግባር ናብ ካልእ ሰጊሩ ሕማቕ ሳዕበም ዘምፅ እዩ።
0: ድሓን ከም ሻሙ ሸለሊልና ክንሓልፉ እምበር ሕማቕ ኣብነት ምዃኑ እንኮ ወላ ዓብይ እውን እምበር ኣበር እዩ። ዝኾነ ኣብ ቤት ቁርስ ኣለኹ
1: ሃረይ ተስፎማ
0: ባዕሰላ
2: ኣብቲ መርዓ ዝፀናሕና እዩ ብሜስን ፅራይን ዝተዓጀበ ርኢኸ ለኸ ብሩንዶ ዝዝሕላ መላሓስካ ክሳብ ትቁርጥም ብኮራር እንተኻ ሓይክካየ ደመፅኢኻ
3: ካስኻ ንግበርካ ኢ ትነግረን ዘለካ
2: እምበርከ ንስኻ ኣብ መርዓ ባል ሓፍትኻ ኣነ ትዑያ ስናን ስለ ዘይብለዩ ውላ ዓንቲ ክገብር ኣይክእልን እየ ኢልካ ነቲ ክክንዲ እዛንካ ዝተመትረ ስጋ መመፂኢኻ ቶፍ ትብሎ ከምዘይነበርካ ኣብ መርዓ ናይ ጓል ባህል ብግን ኢኻለኻ ነቲ ዝጠር ወላ ምታ ዝተመትረት ስጋ ኣብ ኣለኻርካ ውሒድካ ውሒድካ ትኩሉ ሰብ ነርካ ታኮላስ
3: ኣባንስ ሓደ ካብቶም ክራሪ ንርያ ስናን ይገር
2: ኣነ ስነኒ ኸ ትምጥሖ ዝመስል ኣስናንካ ክመስል
3: ባዕልካ ትፈልጥ እምባር ኣብ ውሽጢ ኣበይ ድካ ትቕመጥ ሓንሳብ መልሓስካ ሓይካ ሓንሳብ ጡፍ ከይበልካ ውሒጥካ እዳበልካ እዳሙታ ይክብለካ ኢ
2: ኣነ እኳ እዛ ተስፎም ርኢካ ኣለኻ ድኹማት እምሮ ዝብለና ዝክር ከብላ ከለኹ ከምደረኩ እየ ዝኸውን
3: ድሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓሓ ሮም ናይ ኢኻ ክትብለኒ እወ ኣንታ ክንደ ዛጓን ፅርፍን ዘየመድናዮ ዘይርሳዕና
2: ሕራይ ንሕና ስለበድናዮ እቶም ሰብ ብሉፃት እምሮ ንብሎም ከ ኢሎም ድናዶ
3: እቲ ሓንቲ ላ ዓቕምካ ዘይትምነ ኣብ ክንዲ ናቶም ብሉፃት እምሮ ትመጣጠርሲ ርኢኸለካ ዓቕምኻ ማእከላይ እምሮ ዘለዎም ናብኣቶም ክትበፅሕ ዘይትምነንታ
2: እንታ ሰብ ዘይትምሕርን ምኳን ተሰዓናዮ ዚ ምትምናይካ ክትክልኣለይ
3: ምትምናይ ትኮንካ ከምድላይካ ኣሽንኳ ዶ ንስኻ ብሓሳብ ጥራይ ዚ ኣነ ኳን ጓለይ ትኒ ካብ ውፅኢታ ትሚተ ክሰምረለ ዘይከኣለ
2: እንታይ ኮይኑ ዘይሰምረልካ ንዓይ ብብሓሙሽተ ሽ ናብ መጅረጥካ ፋልዩ ረቢልካ ንስኻ ንጓልካ ትምኒት ኣውፅኢካ ወረ እንታይ ትምኒት ናሕፀርካዮ ኮንካ እምበር ትምኒት ሓሙሽተ ኮ እዩ ሽማ ማለ ስምና ወጭ ይለክ
4: ያ ጀማዕ ትርክብ ክንዛረበሉ ዝግበአልና ንዕዋ ኣሽካል ኣኽባር ናይ ካርጅ እንከለናስ ማሕሲእ ተዛሪቡ ማሕሲእ ተነብዮ ክንብልሲ ማማዕጉል ያ ክማልኩም እያ ጀማዕ ትርክብ
1: እታ ማሕሲእ ከተዛርብ ማሓስ ኣበይ
3: ኣታ ኣጓ ኣምራ ኣርጊ ንባዕለካዓለያ ሰበብ ዳበልካ ሰበብ ከተንፀልና በረደለዎ ማይ ተጀሚሩኮ ቀልጢፉ ኣይውድእን እዩ ዋታ ኣጉል እያ ኣስኩት
1: ሰድ ንከባበርባ ዓባይካ እንተዘይኮንኩ ኮ ኣዴኻ እ ዓረብ ደይሰምዕ ድ መሲል እኳ ተደሊኻ ንበዓልካ ተሰኮር
5: ሓቂ ይ ማማድሃ ትወረኩ ሃበካ ኢና ሰሚዕናዮ ባዕልኻ መምፅእ ነገር ባዕልካ መጥፍእ ነገር ዝበሃል ኮም ዝናትካ እዩ
1: ስቁ ነበለ ኣዝጓለይ ድሓ ሰናፍ ኮይኮንኩን ባዕለይ ክኩሉ እየ ንስኻትኩም ግና እንታይ ወረድኩም ነሰብ ዝዝኣመንኩሞ
3: እንታይ እሞ ድሓን እዛ ዘረባ ተመጢጣ ተመጢጣ ከይትገፍሕ እምበር ባዕለይ ይመለስኩን
1: ቅድሚ ናፅነሲ ስለዘይለበምና ኣብ ሓንቲ ግራት ናይ ሓደ ሓረስታይሲ ሓንቲ ዱባ ናፅነት ቀሪባ ኢላ ተዛሪባ እንተበሉና ሕጉስ ንበል የላ
5: ኣትዴዳ ናይ ብሓቂ ክዲኽ ድባ ዝተዛሪባ
1: ንስኻ ይትገረሚ ድባ ዳ ሕጂ ዝተዛረብ ደየና
5: ከምታ ንሰተ ዝበልክዮ ኣነ ድማ ንከባበር ብለክ ኣለኹ
6: በዓል ኮላፊቶ ንዕስማን ዘይተዛርብዎ ክዳ ኣብ ኣፋ እንታይ ካ ክትብል ደሊኻ ነርካ ሞ
4: ሽክረን ሓቢብቲ ያ ጀማዕ ትርክር ጠብዓ ኣነ ብዛዕባ ኣሜሪካ ምስ ኢራን ዘለዋ መሻክል ፋኸም ይብል ኣሎ ከመይ ከም ዘሎ ከምኡ ድማ ሩስያ ምስ ዩክሬን እስራኤል ምስ ልብናን ኣብ ከመይ ኩነታት ከም ዘለዉ ዘይንዛርበሉ ክብል ሓሲበ ነ
3: ይ ኣነ ኸዓ ሕጂ ከመንመነን ክጅምራ ትብል መሲል ንበር ብዛዕባ ዳ ንዓይነ ይትሓትብ
5: ዳ ንዓኻ ንሓተካ ናብ ሄርሙስ ኬድካ ርካ ኢኻ
3: እንታይ ዝኸይድ ኣለኒ እዚ ኸድናየዶ ሀዚ ዓርቀይ እንታይ ኣሎ ሓድሽ ኣኽባር እንታይ ይበሃል ኣሎ ሓድሽ ነገርታይ ኣሎ ምንርአካ ምንሰማዕካ እዚ ኸድናዮ ከምኡ ክበሃል ንውዕል ለየለና ሓንካ ዘውረዮስ ፈረሰኛ ነይ መልሶ ክበሃል ኣይሰማዕኩም እንዮ
5: ሓቂ ኸወ ባብ ኤልመንደብ መዓሲ ክዕፁ ሄርሙስ ክኣኺልዎ ተዓፂ ማለት ድዩ ገለ
3: ሄርሙስ ተኸፊቱ ባብኤል መንደብ ተዓፂኡ ኢልክ ተባህለ ካብ ትብሊ ግዳ ናይ ሽግር ክምዓፁ ዓፂኺ ናይ ራዋ ክባብ እንተ ተኸፍቲ ማሓሸኪ
4: ተስፎም

0: እሞ ሚካኤል ካብ መፀሲ ሓንቲ ሕቶ ዶ ክሓተኩም? ወዲ ሰብ ሰለስተ ዝሓስበሎም ኣካላት ኣለዎ።
1: መነመን እዮም?
2: ኣብዚኣ ዝተደርቢሽካ ወዲ ሰብ ብሰለስተ ክፋላት ኣካላቱ ዘይኮነሲ ብሓንጎሎ ጥራይ ዝሓስብ ሓቂ እንደ
3: ሓቃና
0: ሚካኤል ከ ከም ናታቶም ዲመልስኺ
4: ከም ናታቶም ረዲኢት እንዲ ነርኒ ግን ብጀካ ብእምሩኻስ ብልብኻውን ተሓስብ ትኽእል ኢኻ ምስለኒ።
0: ልክዕ ሳሳይ ዝሓስበሉ ክፋል ኣካሉ ድማ ኮላሊት እዮም። ስለዚ ብልብና ብእምሮና ብኮላሊት ናይ ና ንሓስብ
2: ዘይከውን ሓራይ ናይ ልብስ ብልበይ እንዳሓሰብኩካ መፂኻ ብልበይ ዘፍቅረካ ስለዝበሃል ድሓን
1: ካለም ይክሳሕ መላኪን እያ ተስፎም ብኮላሊትናስ ከመይ ኣቢልና ንሓስብ
0: ንኣምላኽ ልብን ኮላሊትን እትምርምር ንስኻ ጥራኢኻ ንብሎ ዶ?
1: ኣይዋ
0: ስለዚ ብሰለስቲኦም ስለ ንሓስብ ኮይ ዝምርምሮም ልብና ናበይ ከም ንኸይድ የእምሮና ድማ ከመይ ኢልና ብሰላም ከም ንጓዓዝ ኮላሊትና ድማ እንታይ ከጋጥሙና ከም ዝኽእሉ ይፈልጡ እዮም። እቲ ሓደ ካብቲ ካልእ ፈላሊና ክንሪኦም ምስ ንፍትን ግና መጥፊኢና ይድኸው።
5: ዋው
4: ሓቂ ከለካ ተስፋ
0: ንሰለስቲኦም ክፍለ ኣካላቱ ብግቡእ ዝተጠቀመሎም ሰብ ጠቢብ ወይ ከዓ በዓል ብሉፅ ልቦና ኢልና ኢና ንፅውዖ።
6: ኣታ ከማይን ከም ሚካኤልን ንሓንጎልና ጥራይ ብግቡእ ንጥቀም ከ እንታይ ንበሃል ማለት እዩ? ግራ ኣደይ ድሃ በዓላ ተሃብን ከይትብሉታታ ታኸ
0: ንሓንጎሉ ጥራይ ብግቡእ ዝጥቀመሉ ሰብ ፈላጥ ኢና ንብሎ ፈላጥ።
1: ተስፋ
0: በሉ ወላ ንሓንጎሉ ብግቡእ ዘይጥቀመሉ ሰብ ከዓ መፅ እዩ።
7: ኣይትስሓቁ ሓቂ እዩ ግና ንሓንጎለይ ኣባላሹ ማቶ ገይርኒ ዘሎ እቲ ከም ፅላሎት ደድሕረ እዩ ዝኸይድ ዘሎ መስፍን ምዃኑ ፈሊጡ የለ
1: ኣምና መድሃኒትካ ሕጂ ተስፎን ክነገረና ስለ ዝፀንሐ ንዓኣ ብምጥቃም ጥራይካ ከብሰብ እዚ ክትጋላገል ትኽእል
7: እንታ ሓቁ ድ ብጃኹምባ ንገሩኒ
1: ባዕለይ ዘይነግረካ ካብ በለካለ ዓካ ክትረኽቅ እንተዳደሊኻ ብልብኻን ብኮላሊትካን ክትሓስብ ጀምር እሞ ጠቢብ ክትባሃል ኣሸ
7: ብልብን ኮላሊትን ክሕሰብ
0: እወ ፅባሕ ንጎ ኣምላኽ ልብን ኮላሊትን ክምርምር ምስ መፀ ጥርሕን ፀኒሕን ስለምንታይ ዘይተጠቀምካለኒ ኢሉ ናብ ገሃንም ከይድርብካ ብኣታትን እውን ምሕሳብ ጀምር። ሚካኤል እንክስ ከዚ መዘኻኸሪ ኮነኩም ብዝግባእ ኣባዚሕኪ ኣብ ዝረአ ቦታ ጠቀ እዩ።
1: በሉ እየ ጀማዕ ድርኬር ዳርጋ ኩላትና ምስቶም ማእከሎት ኢና ተመዲብና ዘለና መላኪን ናብቶም ብሉፃት ንክንሰግር ንመራምር ንሕሰብ ኣበደን ንወረየልና ሰስራሕና ንዕየ
7: ኣነ እውን ከምቶም ድኹማት ሓማይ እንዲ ኮይነ ነይረ ሕጂ ግና ናብቶም ብሉፃት ማለት ጥበበኛታት ክሰግር ዓብይ መስገደል ክሰግር ኣለና።
6: ኣቱም ሰባት ንሕና እውን ከምዛ ሓንጣር ዝበላ ነን ነብስና ሓኺኽና ምስቶም ብሉፃት ጥበበኛታት ንኹን።
5: ተስፎም እቶም ብሰለስቲኡ ክፋላት ኣካላቶም ዝሓስቡ ጥበበኛታት፣ እቶም ብክልተ ዝሓስቡ ወረኛታት፣ እቶም ብሓደ ጥራይ ዝሓስቡ ግን ሓመይቲ ማለት እዩ። ምስ
0: ንለባማት ኣምተሎም ንዓያሽ ከ ደርጓሓሎም ይመልስ። ንስኻ ዓሻ ስለ ዘይኮንኪ ከድናታ ማዓሰላመ በርሽ

0: መደምና ትራን ኣብ ስሙን እዙ ንኡስ መደብ ዓለም ስነጥበብ ብዛዕባ ጉዕዞ 85 ዓመት ናይ ኤርትራ ኣብ ሓንቲ ቕብኣ ንዘዳለወ መንእሰይ ዘላሊ ይኸውን። ብኸመይ መንገዲ ኣብዞም ዓመታት ዝተፈፀሙ ፍጻሜታት ከስፍርን እኹል ሓበሬታ ክረክብን እውን ዝወሰደሉ ግዜን ካልእን ዝፈተሸ እዩ።
1: እቲ ሓሳብ መበገሲታ ካብ 10 ኣቕፋደላ ካብታ ባጢራ 10 ኣቕፋደላ ያ ወጫታ ባቡር
0: ነዚ ንምክትታል ኣብ ሰዓትና ይኹን ምረኸብና። ሙራባ ሸርባ ባህላዊ ምግቢ ብሄረናራ ኮይኑ ብፍላይ ድማ

0: ንመርዓውቲ ቅድሚ ቁርሲ ዝውሃብ እዩ።
1: እዚ ከምዚ ገርና ካብቲ ሕሩጭ መሳብሰልና እዚኣ ቴን ትበሃል ቴን እያ ትበሃል እዚኣ መትሓዚና ሕጂ ቴን ማለት ከዓ ናይትያ ፃሕሊ ፃሕሊ ማለት እያ ናይታ ሸርበ ንሰርሓላ ኣብኡ ዝኣቱ ቀመማት ከዓ ጠስሚ ንእትዎ ሽኮር ከዓ ንገብረሉ ኣብ ጨው ነገርና ንክልተ ሰሙን ነትዮም መርዓውቲ ከምዚኣ ገርና ኢና ነስትዮም ማለት እዩ።
0: ዘዋሪት ካሜራና ናይ ሰሙን እዚ እውን ኣገባብ ኣሰራርሓ ናይ ዝባህላዊ ምግቢ ዘላል ትሕዝቶ ክተቕርባልና እያ። ብተወሳኺ ካልኦት መደባት እውን ኣለውና። ተኸታተሊት ፊልም ሳውን መበል 25 ክፋል እውን ካብ መደባትና ዝተፈላለዩ ዜማታትን ንዓኹም የዛንዩ ዝበልናዮም ቪድዮታትን ካብ መደብናትና ንሰሙን እዚኦም እሞ ንኽትከታተሉ ብክብሪ ንዕድም።

መደብና ትራን ቀዳም ሓደ ንሓሰ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ ድግማ ሓሙስ 6 ንሓሰ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

ኣዒንቲ ካብተን ኣዝየን ተነቀፍቲ ክፋል ኣካላትና ስለ ዝኾና ልዑል ክትትልን ጥንቃቐን ዝሓታ የን። ኣዒንቲ ዝተፈላለየ ክፋላት ዝሓቖፋ የን። ነውሲ ወከፍ ክፋል ዓይንኻ ጉቡዕ ማማ እናሰላሰለት ትነጥፍ።

0: ኣዒንቲ ክርእያ እንተ ኾይነን ብመጀመርያ ዝጸልወን መጠን ብርሃን ኣብ ሓደ ኣከባቢ እዩ። ምጡን ብርሃን ንዓይንቲ ብዘይ ዝኾነ ጸገም ኣተኪረን ክጥምታን ንጡፍ ስርሕን ከሰላስላን ይኽእለን። መጠን ብርሃን ዓቑኑ ምዝሓልፍ ወይ ምዝጐድል ከኣ በንጻሩ ሃስያ ኣብ ዓይኒ ይጅምር። ንምዃኑ ኣዒንቲ ዝጸርኦ ዓይነት ብርሃን ክሳብ ክንደይ ዓቕን ክህልዎ ይግባእ? ኣብ ግዜ ቐትርን ምሸትን ንኣዒንቲ ዘድልየን ዓቕን ብርሃን ከ ይፈላለ ዶ? ካብቲ ብተፈጥሮ እተዋህበና እንሪኦ ብርሃን ማለት ፀሓይ፣ ወርሒ፣ እቲ ብደቂ ሰባት ዝማዕበለ ብርሃን እንታይ ፍሉይነትን ሃስያን ክህልዎ ይኽእል? ዓይነታት መብራህታትን ዓቕኖምን ብኸመዮም ዝፈላለዩ? እቶም ንኣዒንቲ ኣዝዮም ጐዳእቲ ዝበሃሉ ዓይነታት መብራህትን ሕብርታቶምን ከ ከመይ ዝኣመሰሉ እዮም ዝብሉን ካልኦት ሕቶታትን ኣብዚ መደብ ክምለስ እዩ። ሰናይ ምክትታል።
1: መብራህቲ ማለት እዚ ፀዓት ኮይኑ ናብ ውሽጢ ዓይንና ኣትዩ መስርሕ መስረቲና ዝበሃል ወይ ከዓ መትና ዓይኒ ተራኺቡ ምስሊ ዝፈጥር እዩ። መብራህቲ ማለት ንሕና እንሪኦሉ እዩ ምህናስ ድፍጠረሉ እዩ ሓይ ኢነ ፀዓት ኮይኑ ምስ ናይ መትናዊ ዓይነ ተራኺቡ ዝፍጠር ምስሊ እዩ ማለት እዩ። ሕጂ እዚ ብርሃን እዚ ወይ ከዓ እዚ መብራህቲ እዚ ኣብ ኩሉ ግዜ ንኣብነት ኣብ ብርሃን ኩሉ ግዜ ንሓና ሞዴል ንብሎ ኣብ ቀትሪ ዝጥቀመሉ መብራህቲ ንኣብነት እዚ ናይ ፀሓይ ብርሃን ኣብ ምሸትካ ፀልማት ማለት እዩ። ልክ ኣካላትና ከዓ ብኡ መጠን ዝተኣሳሰረ እዩ። ንኣብነት ኣብ ግዜ ለይቲ ኣብ ግዜ ቀትሪ ትድቅሶ ናብ ግዜ ለይቲ ትድቅሶ በበይኒ ምክንያቱ ለይቲ ሆርሞንስ ኣለዉ ወይ ከዓኒ እዚ ሜለኒን ፕላስ ዶፓሚን ዝበሃሉ ክልተ ሆርሞንስ ኣለዉና። እዞም ሆርሞንስ እዚኦም እቶም ሜለኒን ኣብ ግዜ ምሸት ዝፍጠሩ ኮይኖም ንናይ ድቃስ ፕሮሰስ ኩሉ መስርሕ ነቲ ኣይሪስ ዝበሃል ኣሎ ወይ ከዓ ብሌን ዓይኒ ንብሎ እቲ ብሌን ዓይኒ ብርሃን ኣግፊሑ ወይ ከዓኒ ኣብ ግዜ ፀልማት ኣግፊሑ ንኽርኢ ዘግፍሖ መስርሕ ኣሎ። ልክዕ ከም ናይ ቀትሪ ማለት እዩ፣ ከም ናይ ምሸት ማለት እዩ። እዚ ዶፓሚን ዝበሃል ከዓ መብዛሕትኡ ካብ ኣካላትና ተመንጭዩ ኣብ ግዜ ቀትሪ ኮይኑ ዝሰርሕ ዓይንና ፅብብ ዝበለ ብርሃን ክቋፀር ብርቱዕ ብርሃን ስለ ዘሎ ብርሃን ክቋፃፀር ዝሕግዝ ማለት እዩ።
0: ካብቶም ብተፈጥሮ ዝተዓደሉና ብርሃናት ማለት ኣብ ግዜ ቀትሪ ፀሓይ፣ ኣብ ግዜ ለይቲ ከዓ ወርሒ፣ እቶም ብደቂ ሰባት ዝተመሃዙ መብራህትታት ኣብ ባህርያቶምን ከስዕብዎ ዝኽእሉ ሳዕብናትን ኣዝዮም ዝተፈለዮም ዓቐኖም ሓሊናን ጉቡእ መከላኸሊ ምስ ዘይንገብረሎም ድማ ኣዝዮም ሓደገኛታት ይገብሮም። ብፍላይ ኣብዚ ሎሚ እዋን ምስ ቴክኖሎጂካዊ ምዕባለ ተኣሳሲሩ ዓይነታት መብራህትን ዓቐኖምን እናበርትዐ ይመጽእ ስለ ዘሎ ጉቡእ ጥንቃቐ ክንገብር ንግደድ።
1: ሕጂ እዚ ናይ ብርቱዕ ብርሃን ዝበልካዮ ኣብ ዝኾነ ዝረአ ዘሎ ዝበልካዮ ኸዓኒ ንኣብነት ኣብ ግዜ ጸልማት ንብል ከለና ኣካላትና ልክዕ ብኡ መጠን ልክዕ እቲ ተፈጥሮና ማለት እዩ ከምዚ ዶፓሚን ሜለኒን ዝበሃል ኣብ ኣካላትና ስለ ዝፍጠር እቲ ምግፋሕ ወይ ከዓ እቲ ብሌን ዓይኒ ይገፍሕ እሞ ሕጂ ልክዕ ከም ቀትሪ እቲ ብርሃን ናቱ ዝኸኣለ መስራሕ ኣለዎ። ንኣብነት ኣብ ሓደ ብርቱዕ ብርሃን እንድሕር ኣቲኻ ሕዱር ሳዕብኒ ህፁፅ ሳዕብን ዘምፆ ለውጡ ኣለዎ ማለት እዩ። ኣብ ሕዱር ሳዕብን ዘምፆ እዚ ፎቶ ከራታይትስ ንብሎ ብህፁፅ ነገር ቀልጢፉ ይደጉሓኳ ማለት እዩ። ምስ ደጉሐ ደምፆ ኣብ ዋሃዮናይ ጉልማሽ ዓይኒ ኣብኡ ማህርምቲ የስዕብ እቲ ህፁፅ ንብሎ ሽዑ ሰብ ክነብዕ ጅምር ክጨባበጠ ጅምር ጭዋዳ ብርቱዕ ብርሃን ኣይርእን ድሕሪ ግዜ ማለት እዩ ውፅእ ምስ በለ ብርቱዕ ብርሃን ኣይርእኒን ይሽገር ማለት እዩ። ተሸጊሩ ሕጂ ሲ ብቐጥታ ናብ ሕክምና ከይዱ ናትፍወስ ኣለዎ ማለት እዩ። እዚ ብህፁፅ ዘስዕቦ ማለት እዩ ብሕዱር ዝሰስዕቦ ብርቱዕ ብርሃን ምክንያቱ ኣብ ፀልማት ብርቱዕ ብርሃን ምህላው ቁርብ ከገፊሑ ስለ ዘሎ እቲ ናይ ብሌን ዓይኒ ብርሃን ቀልጢፉ ይዳኣቱ ቀልጢፉ ምስ ኣተዎ ከዓኒ ሕጂ ናብ ውሽጢ ዓይንና ናብ ረቲና በፅሕ ኣብ ረቲና ደምፆ ሳዕብን ኣለዎ እሱ ከዓኒ ከምዚ ምስ ዕድመ ዝመፅእ ናይ ምርኣይ ፀገም ዝገብር ከምዚ ኤጅ ሪላትድ ማኩላር ዲጀነሬሽን ንብሎ ምዉ ፀገም ምፅእ ካልእ ኣብ ውሽጢ ንባዕሉ ኣብ ጉልማሽ ዓይነት ፀገም ምፅእ እዚ ብብዝሒ ዘለዎ እዚ ናይ ካታራክት እዚ ናይ ዓፅሚ ዓይኒ ምፅእ ብዓብዩ ከዓ እቲ ናይ ሓበላ እንትበሃል ቀንጥካ የቀላጥፎ። ስለዚ ኣብ ግዜ ፀልማት ብርቱዕ ብርሃን ናቱ ዝኽኣለ ምስቲ ናይ ቀትሪ ዝሰማማዕ ዓይነት ብርሃን ክኸውን ከም ዘለዎ እዩ ዝነግረና ሳይነስ ማለት እዩ።

0: ብዓብኡ ብርሃን ማለት ሕጂ ኣብ ክልተኹም መቕሎ ንኽእልና እዚ ኣልትራ ቫይለት ንብሎ ምስ ዝኸኣለ እቲ ዌቭሌንግዝ ናቱ ታሕቲ ካብብላን ዓይንና ንኣብነት ካብ ፀሓይ ብርሃን ዳይረክት ዝመፅእ ኣሎ ካብ ባሕሪ ተንፀባሪቑ ድመፅእ ኣሎ ካብ ብርሃን ልሙፅ ነገር ተንፀባሪቑ ድመፅእ ኣሎ ሕጂ ኩሎም እዚኦም እዞም ጩራ እዚኦም ንዓይንና ኩሉ ግዜ ዓይንና ክካታተሎ ክዓግቶ ዝግብኦ ናቱ ዓቐን ወይ ከዓ ዌቭሌንግዝ ንብሎ ኣሎ ሕጂ እቲ ዝበዝሐ ዝዓግቶ እዚ ጉልማሽ ዓይንን እቲ ናይ ተፈጥሮዊ ለነስን እዩ ዝበዝሕ ዝዓግቶ ነቲ ብርቱዕ ብርሃን ማለት እዩ እቲ ዌቭሌንግዝ ወይ ከዓ እቲ ንብሎ ዘለና ካብኡ ንላዕሊ ምዝኸውን ግን ይሓልፍ ሞ ኣብ ኮርና ፀገም ገብር ኣብ ጉልማሽ ዓይኒ ማለት እዩ ኣብ ተፈጥሮዊ ለነስ ኣብ ውሽጢ ረቲና ከዓ ፀገም ገብር ማለት እዩ ስለዚ እቲ መብዛሕትኡ ንሕና ንጥቀመሉ እዚ ቪዚብል ላይት ወይ ከዓ ዝርአ እዚ ፃዕዳ ብርሃን ንብሎ እሱ ከዓ 7 ሕብርታት ዝሓዘ እዩ ንኣብነት ቪቢጎር ይበሃል ብዶነትድ ክኸውን ከሎ ንኣብነት ቫዮለንት ኢንዲጎር ዝበሃል ኣሎ ብሉ ግሪን የሎው ኦራንጅ ሬድ ሕጂ ዓይንና ድመችኦ እቲ ዝበዝሐ ዌቭሌንግ ዘለዎ ካብ ግሪን ንላዕሊ ዘሎ ግሪን የሎው ኦራንጅ ሬድ ዘሎ ሕጂ እዚ ፅቡቅ እዩ ዓይንና ንብሎ ማለት እዩ ካብኡን ታሕቲ ግን እቲ ኢነርጂ ሃይ ኢነርጂ ስለ ዘለዎ ወይከዓ ፀዓት ስለ ዘለዎ ናብ ውሽጢ ዓይንና ምስኣተወ ነቲ ዝመፅእ በሰላታት ኣብ ውሽጢ ዓይኒ ዓብ ፀገም ኣምፃልካ ማለት እዩ ድሓር ኣይርዳእካን እዩ ከምቲ ሕዱር ስለ ዝኾነ እቲ መጀመርያ ኣይርዳእካን እዩ ግን ቀስ እንዳለ እናሓደረ ኣብ መብዛሕትኡ ግዜ እዚ ንብሎ ዘለና ኤጀላይት ማኩላር ዲጀነሬሽን እዚ ናይ ዓፅሚ ዓይኒ ወይከዓ እዚ ናይ ሓበላ ቀልጢፍካ ቅድሚ ዕድመ ቅድሚ እቲ ዕድሜካ ክበፅሖ ዝግብኦ ናይ ሓበላ ፀገም ትገብር ማለት እዩ እዚኦም ሕጂ ብሰንክቲ ካልእ ናቱ መስርሕ ዝኽኣለ ዞምፀኑ ብሰንኪ ናይ ብርሃን እዩ ማለት እዩ
1: ኣብ እንድቅሰሉ ኾነ እንዕርፈሉ ክፍሊ ቀጻልን ተለዋዋጥን ምውሳኽ ዓቕን ብርሃን

0: ክነዘውትር ከም ዘይብልናዩ ብኽኢላታት ዝምከር ብፍላይ እንጥቀመሉ መብራህቲ ሕብርታት ዝበዝሖን ካብኡ ናብኡ ከዓ ብዝያዳ ሰማያዊ ሕብሪ ምስዝኸውን ከነወግዶ ከም ዘለናዮም ወሲኸም ዝሕብሩ
1: ኣብ ሓደ ሩም ንኣብነት ካብ ሽሕ ስጋብ 10,000 ኬልቪን ወይ ከዓኒ እቲ ከለር ቴምፕሬቸር ንብሎ ማለት እዩ። እጂ እዚ ከለር ቴምፕሬቸር ምስናትካ ዝተኣሳሰር ነገር ኢኻ ትገብሮ ዘለካ እቲ ብርሃን እቲ ሩም ክንደይ ከልቪን ሒዙሎ እቲ ብርሃን እሱ ይደቀን ከለር ቴምፕሬቸር ማለት እቲ ብርሃን ዝዕቅኖ ማለት እዩ። ንኣብነት እጂ እንታይ ንብሎ ዎርም ኣሎ ዳርክ ዎርም ኣሎ ሚዲየም ኣሎ ኤንድ ኮልድ ከዓ ንብሎ እዚ ሕጂ ብመሰር ማለት እዩ። እቲ ከልቪን እንዳዋሓደ ከይድ ከሎ ናብ ወርሚ ክኾኑ ኣሎ ማለት እዩ። ሕጂ እዚ ወርሚ እዚ መብዛሕትኡ ካብ 2700 ስጋብ 3,000 ከልቪን እንድሕር ኮይኑ እዚ መብዛሕትኡ ግዜ ከምዚ ምስ ስራሕናትካ ደተኣሳሰር ነገር ከሉ እስኻሲ ፅቡቅ ጌርካ ንክትሪዮ ነገራት ዝሕግዝ ዓይነት መሳርሒ ማለት እዩ። ጀስት ድቕቕ ድበለ ከም በዓል ጋራጅ ገለመለ ዘለዎም ወይ ከዓ እዚ ቡቲክ ገለመለ ዘለዎም ሕጂ እዚ ዓይነት ክሳይ ክጥቀሙ እንድሕር ኮይኖም ማለት ብዙሕ ደየሸግሮም እንተኮይኑ እዚ ዓይነት ወርም ንብሎ ወይ ከዓኒ ካብ 2700 ስጋብ 3,000 ከልቪን ንብሎ ማለት እዩ። ካብ 3,000 ስጋብ 5,000 ዘሎ ከዓኒ መብዛሕትኡ ግዜ ዘን ሆስፒታላት ላቦራቶሪስ ገለ ዘለዎ ከዓኒ እዚ ዓይነት ብርሃን ወይ ከዓ ከለር ቴምፕሬቸር ክጥቀም ኣለዋ ማለት እዩ። እቲ ዝበዝሐ ንብሎ እዚ ካብ 6,500 እዩ ማለት እዩ። እዚ ሕጂ ንኣብነት ከምዚ ልክዕ ከምዚ ናይ ብርሃን ናይ ቀትሪ ብርሃን ንሪኦ ነገራት ልክዕ ከምኡ እቲ ናይ ቀለይቲስ ልክዕ ከምኡ ክኸውን ኣለዎ። እዚ እቲ ዝበዝሐ ማለት እዩ 6,500 ማለት እዩ። እዚ ንድሕር ኮይኑ ሕጂ እንታይ የድልየካ ንኣብነት ደቀቕቲ ነገራት ክትፈልዮም ደቀቕቲ ነገራት ንክትፈልዮ ዘገድሰካ እተኮይኑ ስጋብ 6,500 ከልቪን ክትጥቀም ትኽእል ኢኻ። ካብኡ ንላዕሊ እንድሕር ኮይኑ ግን ንብለካ ሕጂ እቲ ሰብኡ ዛእቲ እዩ ዛእቱ ናብቲ ተገልጋልን እቲ ኣገልጋልን ዘሎ ሰብ ዝሽገር ሕጂ ምሲ ሕጂ ካብዚ ንላዕሊ ብርሃን እንድሕር ኮይኑ እቱ ምስ በለ ቀልጢፉ ይደግሖ ሕጂ ምድጓሕ ተመፅኡ እታ ኣብለካ ፅና ኮይ ማለት እዩ። ውን ሕዱር ሳዕብን ውን ከዓ ህፁ ሳዕብን ከተመፅእ ማለት እዩ። እቲ ሕዱር ሳዕብን እተዓንቶ እዩ ዝበልኩ ማለት እዩ። ህፁ ሳዕብን ከዓ ቀልጢፉ ድጉሕ መሰበለካ ምክንያቱ ሩብ ግፍሕ ሒሉ ስለ ዘሎ ትናትካ ብሌን ዓይኒ ቀልጢፉ ብርሃን ልዕሊ ዓቐን ብርሃን ኣትዩሎ ማለት ቁሩብ ግዜ ክትበለካ ነቲ ብርሃን ክትፃወሮ ትኮንካ መጀመርያ ግን ብጣዕሚ ይደጓሓካ። ምስ ደጓሓካ ኣብ ውሽጢ ዓይኒ ወይ ከዓ ኣብ ውሽጢ እቲ ንሕና ክንሪኦሉ ንኽእል ዝለዕለ ናይ ምርኣይ ዝዕቅነሎ ውሽጢ ረቲና ይጉዳእ ማለት እዩ ክጉዳእ ይጅምር ማለት እዩ። ስለዚ ካብ 6,500 ከልቪን ንላዕሊ ክጥቀመሉ የብልካን እቲ ብርሃን ወይ ከዓ ክለር ቴምፕሬቸር ንብሎ ማለት እዩ። ስለዚ እዚ እቲ ዝውዙ ሕጂ ኣብ ክትሪኦ ከለካ ኣብ ዋላ ኣብቲ ኢሜጅ ክትሪኦ ከለካ ኣብ 3,000 ከመይ ነይሩ ኣብ 4,500 ትከለር ክትሪኦ ከለካ ፍፁም ኣይደጓሓካን በቃ ንዓኻስ ደስ ዝብለካ ከምዚ ምሻሎ ቀትሪ ኮይኑስ ግን ሰግለለት ዘለዎ ነገር ልክዕ ከምኡ ኮይኑ ንረአካ ሕጂ ካብ ፀልማት መፅኢኻ ናብ ሓደ ብርቱዕ ብርሃን ዘለዎ ልሕርኣትኻ እዚ ጎዳ እዩ ይጎዳእካ እዩ። ብርቱዕ ብርሃን ናብ ውሽጢ ዓይንኻ ይኣቱ ብመሰረት ከዓኒ ካልእ ዘይተኣደነ ፀገማት ሕዶር ሕማም ዋላ እቲ ህፁፅ ሕማም ከስዕበልካ ይኽእል ማለት እዩ። ኣብ ናእሽቱ እንታይ እዩ እቲ ተፈጥራዊ ለነስ ንብሎ ፅሩ እዩ ሕጂ ቀልጢፍ እዩ ብርሃን ድስሕብ እንደገና እታ ብለን ዓይኒ ከዓ ኣብ ቆለዋ ካብ ቁሩብ ግፍሕ ህብል ሕጂ ብርሃን ንኸኣቱ ቀልጢፍ እዩ ዝኣቱ ማለት ህፁፅ ሳዕብን ኣብ ቆለዋ ይረአ እዩ። ኣብ ማእኸላይ ዕድመ ዘለዎም ዝሓሸ እዩ። ኣብ ዕብይ ዝበለ ዕድመ ዘለዎ ግን ግድን ናይ ቅድሚ ሕጂ ዝፀንሖ ንኣብነት ሕጂ ከምዚ ኣውዶር ንብሎ ኣብ ግዳም ስርሑ ሲ ሙሉእ ሙሉእ ኣብ ግዳም ጥራሕ ዝሰርሕ እንድሕር ኮይኑ ብዙሕ ከዓ እዚ ናይ መከላኸሊ ከምዚ ናይ ብሉ ፊልተር ንብሎ ወይ ከዓ ናይ ፀሓይ ብርሃን መከላኸሊ ዘይጥቀም እንተኮይኑ ግድን ሕዱር ሕማም ኣለዎ። ኣብዚ ዝብለካ ነገር እቱ ምስ በለ ግን ካብ 5,000 ንላዕሊ ከልቪን ክኸውን የብሉ ከምዚኦም ዕበይ ዝበሉ ሰባት እቲ ብርሃን ነዚ ማእኸላይ ዕድመ ዝሓሸ እዩ። ኣብ ናእሽቱ ከዓ እቲ ዝኸፈ እዩ ኣብ ዓበይቲ

0: ዝኸፍአ እዩ ማለት እዩ። ሕጂ ኩሉ ግዜ እቲ ሓደ ሕዱር ሕማም ክህልዎ ኢልካ ዝኣመንካ ካብ 5,000 ካልቪን ንላዕሊ ክኸውን የብሉን እቲ ከለር ተምፕራቸር እውን ከዓ እቲ ብርሃን ማለት እዩ። እዚ 5,000 ማለት እንታይ ማለት እዩ? ኩል ማለት እዩ። ከምዚ ማለት ዝሕል ዝበለ ዝሕል ዝበለ ዓይነት ብርሃናዊ ክኸውን ኣለዎ። ስለዚ እቲ ዕድመ ይፈላለዩ።
1: ዓቐኑ ዝሓለፈ ብርሃን ናብ ዓይንትና ምስ ዝኣቱ ብቕጽበት ዘይምችእነት ይስማዓና እዩ። ብተወሳኺ ቀንዛርሲ፣ ድርቀት ዓይኒ፣ ንዝበኣሰ ጸገማት ጥዕና እውን ክንቃላዕ ንኽእል።
0: ብዓብዩ እቲ ጠንቂ እንታይ እዩ? ብርሃን ስኒ ንሓደ ስለምንታይ እዩ ተጠቂሙ ዘሎ? ብኣፍልጦ ድዩ ብዘይ ኣፍልጦ ብዘይገደስ ማለት እዩ። ጠንቂ ናይ ብርሃን ዘምፀ ጸገማት መወዳእታ ዘይብሉ ዘሎ ሕጂ ኩሉ ግዜ ዓይንኻስ ብጥዕና ክንነብር ኣለዋ ብጥዕና ከምዚ ብሙሉእ ኣካላትካ ብጥዕና ክነብር ዘለዎ ዓይናኻ ከዓ ብጥዕና እንተነራ ትናትካ ምርኣይ ስጋብቲ ዕድሜካ ዘሎ ክነብር ኣሎ ክትነብር ኣለካ ማለት እዩ። እዚ ተኮይኑ ብምንታይ ዳ ይጉዳእ? ናይ ምርኣይ ክእላትካስ ብምንታይ ይጉዳእ? ተወሳኺ ካልእ ሕዱር ናይ ኣመጋግባ ካጋልመለ ካልእ እኳ ተወሳኺ ተሎ ወይ ከዓ ሕዱር ሕማም ተለካ ዝተወሳኺ እንተሃለወ እቲ ዝበዝሐ ንኣብነት ካብ 11 ስጋብ 15% እዚ ማለት ሚሊዮን ስኒ ኣብ ዓመት WHO ካብ ደውፅኦ ማለት እዩ ናይ ሓበላ መጥባሕቲ ይገብሩ ማለት እዩ። ካብዚኦም እቶም 20% ብናይ ብሰንኪ ናይ ዘይስሩዕ ኣጠቃቅማ ብርሃን ማለት እዩ ወይን ኣብ ግዳም ስርሖም ምስ ናይ ግዳም ምትእሳር ወይ ከዓ ምስ ዳይረክት ምስ ናይ ፀሓይ ብርሃን ምትእሳር ዘለዎም ዝኾነ መከላኸሊ ኣይጥቀሙን። ንኣብነት እቲ ኣልትራቫይለት ናትለዎ ብሉ ላይት ንብሎ ከዓ እቲ ሃይ ማለት ብርቱዕ ዝበለ ወቭ ለንግዝ ዘለዎ ወይ ከዓ እቲ ኢነርጂ ትፅዓት ናቱ ዝበዝሐ እዩ። ንሱ ከዓ ቀጢፉ ጎዳኢ እዩ። ዋላ እኳ ኣካላትና ክኣግቶ እንተፈተነ ድሕሪ ግዜ ግን እቲ ዝብለካ ዘሎ እንዳኣተወ ካልእ ፀገማት ተምፀልካ ማለት እዩ። ስለዚ ንድሕሪ 20 ሚታዊት ብሰንኪ ናይ ብርሃን ዝመፀ ናይ ሓበላ ናይ ከምዚ ኤጅ ሪላትድ ማኩላ ዲጀነሬሽን ማለት በስ ዕድመ ዝረአ ናይ ማኩላ ፀገም ወይ ከዓ ደምፆ ዘሎ ዝኩሉ ለውጢ ብርሃን እዩ ማለት እዩ። ስለዚ ንስኻ ኣብ ትገብሮ ዝኾነ ናይ መዓልታዊ ስራሕካ ንኣብነት ኮምፒተር ክጥቀም ትኽእል፣ ቴሌቭዥን ክጥቀም ትኽእል፣ ኩለን ዘን ስማርት ፎንስ ንብለን ቴሌቭዥን ቲቪ ኩለን ዚአን ትጥቀመለን ኩሉ ካብዘን ዝብለካ ደለዉ እዚ ሰማያዊ ብርሃኒ ካብዚ ናይ ዩቪ ላይትን ዝከላኸል ዓይነት ክትገብረሉ ኣለካ። ምክንያቱ ድሕሪ ግዜ ግድን እዚ ሕዱር ዝብሎ ሳዕብን ግድን ክመፀካ እዩ። ሕጂ ካብዚ ክትከላኸል መብዛሕትኡ እዚ ኦፊስ ወርከርስ ንብሎ ወይ ከዓ ኣብ ኦፊስ ትሰርሕ ምስ ሞባይል ምስ ገለ ምትእሰር ዘለዎ ነገራት እዚ ኩሉ ኩለን ሕጂ እዚ ዲጂታላይዝ ዓለም እቲ ዝኸፍአ እቲ 20% ዝበልናዮ ሜይ ቢ ክውስኽ እዩ ማለት እዩ። እቲ ፀገማሲ እንዳወስኸ ይከይድ ምክንያቱ ጠቃቅማና ስለ ተገድ ብዓብዩ ኣብቲ ናይ ስራሕ ሸቐጥ ከኣኒ ንምንታይ ንስኻ ንዓኻ ዝጎዳእካ ነገርሲ ትገብር ንዓኻ ዝጎዳእካ መጀመርያ ኮ ሰብ ነብሱ እዩ ክከላኸል ዘለዎ። ሕጂ ብኣፍልጦ ክትገብሮ ከለኻ ካብ 6500 ከልቪን ካብኡን ላዕሊ ብርሃን ወይ ከዓ ክለር ቴምፕሬቸር ካብኡን ላዕሊ እትገብሮ እንድሕር ኮንካሲ ንዓኻ ውዕላ ሓዲሩ እስኻኻ ንነዊሕ ግዜ ትቕመጥ ዘለኻ ስለዚ እስኻኻ ትብደል በዚ ዝብሎ ዘለኹ ማለት እዩ። ቀልጢፍካ ሓበላ ፀገም ትገብር ቀልጢፍካ ናይ ረቲና ፀገም ትገብር ከምኡ ዓፅሚ ዓይኒ ኩሉ እዚ ፔኒኩላ ንብሎ ብሰንኪ ናይ ፀሓይ ዝመፅእ ኩሉ ብርሃን ንባዕሉ እዚ ናይ ካንሰር ናይ ቆርበት ናይ ሸፋሽፍቲ ጉልማሽ ዓይኒ ቆርበት ናይ ካንሰር ዝበሃል ከምዚ በዛል ሰል ካርሲኖማ ንብሎ ወይ ከዓ ስኳሞ ሰል ካርሲኖማ ንብሎ እዚኦም ኩሎም ብሰንኪቲ ናይ ብርሃን ዝመፅእ ፀገም እዩ። ብፍላይ ከዓ እቲ ብዙሕ ፀዓት ናይ ዌቭ ሌንግዝ ፀዓት ዘለዎ ዘምፆ ለውጢ ዘምፆ ፀገማት እዩ። ስለዚ ኣብ ሓደ ናይ ስራሕ ትካል ልክዕ በቲ ኣፍልጦ ብኣፍልጦ ዝተወሳነየ ንሰብ ዘይጎደጉሕ ንዓኻ ዘይደጉሕ ኩሉ ግዜ ዓይንኻ ደሲሓካ ዘቐንዝወካ ወይ ከዓ ርእስኻ ድሕመካ ዘንባዓካ እንድሕር ኮይኑ እቲ ብርሃን ናትካ ልዕሊ ዓቐን ከይደሎ ማለት እዩ። ስለዚ ፀገም ገይረልካ ኣሎ ማለት እዩ። ስለዚ እዚ ፀገማት እዚ ብኣፍልጦ እንተ ኮይኑ እቲ ዝሓሸ እዩ። ኣክንዲ ኩሉ ምስ ካልእ ዘይኮነስ ልክ ምስናኻስ ንዓኻ ጥዕናኻ ማዕርክ እንደ ሃሳይ ክኸውን ይብሉ ኩሉ ግዜ ንጥዕናኻ ዝሕሉ ንነብስኻ ዝሕሉ ንዓይንኻ ናትካ ናይ ምርኣይ ዝሕሉ ክኸውን ኣለዎ ዝብል እምነት እዩ ዘለና።

እቲ ብሌን ዓይኒ ብርሃን ብዓቐን ምስ ናትካ ዝኸይድ ብዓቐን እያ ተቕበል። ንኣብነት ኣብ ሓደ ፀልማ ተኣትካ ተለካ ገፊሑ ኣለዎ እቲ ገፊሑ ኣሎ ምክንያቱ ብርቱዕ ብርሃን ክኣቱ ኣለዎ እቲ ዝኾነ ምስሊ ክትርክብ ትኾንካ። ሕጂ ንኣብነት ኣብ ክትግድቅሰሉ ዘለካ ዓይነት ብርሃን፣ ኣብ ትምገበሉ ብርሃን፣ ኣብ ትሰርሓሉ ኩሉ እዚ ንናቱ ዝኽኣለ ኣፍልጦ ኣሉዩ ማለት እዩ። ኣብ ትሕቲ ኮቦርታ ኣቴኻ ወይ ከዓ መብራህቲ ጥፊእኻ ቴሌቭዥን ምርኣይ ሕጂ እዚ ጉዳኢ እዩ። ምክንያቱ ገፊሑ በቲ ሓደ ኣብ ኣከባቢኻ ከምቲ ኣንቶ ይደልኮ ሜለኒን ኤንዶ ዶፓሚን ዝበሃሉ ካብ ኣካላትካ ዝፈርዩ ነገራት ንክድቅስ ሓስቡ ንድሕር ኣለዉ ኮይኖም እስኻ ሕጂ እቲ መብራህቲ ትጥቀም ተለኻ ሓደ ኣብ ጥዕናኻ ፀገም ምፃልካ እዩ ብዓብዩ ኣብ ጥዕናኻ። ካልኣይ ከዓኒ ብርቱዕ ብርሃን ናብ ውሽጢ ዓይንካ ኣትሎ። ስለዚ እተንፀላእ ዘለና ከዓ ንሕና ይኮና ገዲና ዘለና በዓልናኢና ንሕና ነምፅኦ ዘለና ኣካላትና ገፊሑ ከሎ እቲ ብለን ዓይኒ ብርቱዕ ብርሃን ምስ ተጠቀምና ፀልማት ገርና ኣብ ብርሃን ምጠቀምና ብርሃን ኣትዩ ኣብ ውሽጢና ድሕሪ ኣብ ሓፂር ግዜ ማለት እዩ እቲ ሕዱሩን ህፁፅ ሳዕብን ዝበሃል ዘምፅእ ጠንቂ ይኸውን ማለት እዩ። ስለዚ ከነወግዶ ዝግባአና ነገራት ብዙሕ ንዓይንና ጥዕና ዝኾኑ እዝብለካ እዩ። ንኣብነት ልክ እቲ ትሪኦ ነገራት ሲ ምስቲ መብዛሕትኡ ኩሉ ግዜ ናና መሰረት እቲ መዓልታዊ ማለት እ መዓልቲ ዘላ ፀሓይ ካብኡ ዝበርትዕ ክኸውኑ ይብሉ እቲ ዝበርትዕ ፀሓይ ፋዱስ እንተኮይኑ ካብኡ ዝበርትዕ ክኸውኑ ይብሉ። ንኣብነት ንምንታይ ድና መከላኸሊ ፀሓይ ንጥቀም ካብ ሰዓት 6ዱሽተ ወይ ከዓ ካብ ሰዓት 1ሰርተ ስጋብ ሰዓት 4ርባዕተስ ናይ ፀሓይ መከላኸሊ ክንገብር ኣለና እቲ ዝበርትዐሉ ነገራት። ሕጂ ብርቱዕ ከዓ ንሕና ንጥቀም ኣለና ዲጂታላይዝ ዝኾነ መከላኸሊ ከዓ ንጥቀም ኒና ዘለና እዚ ንባዕሉ ሓደ ዓብ ፀገም እዩ። ስለዚ እቲ ኣካላትና ክድቅስ እንዳደለየስ ንሕና ግን ከይ ፈተና ኣለርት ንገብሮ ኣለና ማለት ሲ ነባራብሮ ኣለና ርኢና ብሉ ላይት ዝበሃል እዚ ሓደገኛ ዝኾነ ነገር ማለት እዩ። ስለዚ ኣብ ግዜ ፀልማት ወይ ከዓ ኣብ ትሕቲ ኮቦርታ ኮንካ ወይ ከዓ ቴሌቭዥን ኣጥፊእኻ መብራህቲ ምርኣይ እዚ ክውገድ ዘሎ ወይ ከዓ ላፕቶፕ ኩሉ ክውገድ ኣሎ ብርሃን ኩሉ እቲ ከባቢኻ ምስኡ ምስ ጠናኻ ዘይኮኑ ምክንያቱ ምሕሳይ ተጀሚሩ ጠንቂ ጀሚሩ ኣሎ ማለት እዩ። ዓይና ክትሓሲ ቀንዛ ርእሲ ካልእ ዘይተርዳእካ እሳይ ርዳእካ ናይ ከምኡ ምዃኑ እዚታት ተጀሚርካ ይብርታ ኣሎ ማለት እዩ። ስዑ ድሕሪ ግዜ ቀልጢፍካ ስኻ እቲ ናይ ዕረት መንገዲ ብሰንኪ እዚ ናይ ዕድመ ዝመፅእ ናይ መትናዊ ዓይኒ ድመፅእ ፀገም ንስኻ ቀልጢፍካ ተጠቀዓ ማለት እዩ።

0: ከምቲ ብግዜ ቀትሪ ብሓካይም ካብ ናይ ፀሓይ ብርሃን ክንከላኸል ዝሕብረና ኣብ ግዜ ምሸት እውን እንተኾነ ካብ ሰማያዊ ብርሃን ክከላኸል ዝኽእል ኣዝዩ ውፅኢታዊ ዝኾነ መነፅር ዓይኒ ከነዘውትር እዩ ዝምከር።
1: ሕራይ እጂ እቲ መብዛሕትኡ እዚ ብሉ ላይት ንብሎ ወይ ከዓ ነዚ ሰማያዊ መብራህቲ ዝበሃል መብዛሕትኡ ግዜ ሱ እዚ እንታይ ሱ እቲ ኢነርጂናቱ ድበሳዕ ድበርታ እዩ ድበርታ ኢነርጂ ንድሕር ኣለዎ ከዓኒ ንውሽጢ ኣካላትና ኣትዩ እቲ ዝሃስየና ክእስ እዩ ፎስ ዝበለ ኢነርጂ ከም በዓል እዚ ቀይሕ ብጫ ኦራንጂ ዓይነት ኮይኖም ግን ትዳሓሸ እዩ። ስለዚ ሕጂ መብዛሕትኡ ግዜ ዋላ ንሕና ንእዝዞ ንኣብነት እዚ ብሉ ፊልተር ዝበሃል ዳብስታክተ ዝተወንካስ ብሉ ፊልተር ዘለዎ ነቲ ብሉስ ዘውፅእ ምክንያቱ ብሉ ፊልተርኒ ዩቪ ላይትኒ እዚኦም ንኣካላትና ጎዳኢት ኢልና ንኣምን። ስለዚ መብዛሕትኡ ግዜ እዚ ብሉ ዓይነት ሕብርታት መብዛሕትኡ ግዜ ጎዳኢ ምኳኑ ዝበዝሐ ፀዓት ዘለዎ እዩ ንዓይና ካ ጎዳኢ ስለ ዝኾነ እዚ ዓይነት ኣጠቃቅማ ኣብ ነውሰብ ከፍ ክስታይና ክንጥቀም የብልና። እንታይ ደኣ እቲ ዝሓሸ ከማ ናብ ሬድ ወይ ከዓ የሎ ወይ ከዓ ናብ ገፁ ንጥቀመሉ ተዝሓሸ እዩ ማለት እዩ። ስለዚ ብሉ ክንጥቀም የብልናን ብሉ ላይት ኩሉ ግዜ ፊልተር ክንገብሮ ኣለና ክንዓክቶ ኣለና እቲ ካልእ ዝሓሸ ናብ በዓል ሬድ የሎው ገፅና ክተጠቀምና እቲ ዝሓሸ ሕብሪ ክኸውን ማለት እዩ።

0: መደብ ናትራን ኣብ ሰሙን እዙ ንኡስ መደብ ዓለም ስነጥበብ ብዛዕባ ጉዕዞ 85 ዓመት ናይ ኤርትራ ኣብ ሓንቲ ቕብኣ ንዘዳለወ መንእሰይ ዘላለ ይኸውን ብኸመይ መንገዲ ኣብዞም ዓመታት ዝተፈፀሙ ፍጻሜታት ከስፍርን እኹል ሓበሬታ ክረክብን እውን ዝወሰደሉ ግዜን ካልእን ዝፈተሸ እዩ
1: እቲ ሓሳብ መበገሲታ ካብ 10 ናቕፋ ደላ ካብታ ባጢራ 10 ናቕፋ ደላ ያ ወፃታ ባቡር
0: ነዚ ንምክትታል ኣብ ሰዓትና ይኹን ምረኸብና ሙራብ ባሸርባ ባህላዊ ምግቢ ብሄረናራ ኮይኑ ብፍላይ ድማ ንመርዓውቲ ቅድሚ ቁርሲ ዝውሃብ እዩ
2: እዚ ከምዚ ገርና ካብቲ ሕሩጭ መሳብሰልና እዚኣ ተን ትበሃል ተን እያ ትበሃል እዚኣ መትሓዚና እጂ ተን ማለት ከዓ ናይትያ ፃሕሊ ፃሕሊ ማለት እያ ናይታ ሸርበ ንሰርሓላ ኣብኡ ዝኣቱ ቀማማት ከዓ ጠስሚ ንእትዎ ሽኮር ከዓ ንገብረሉ ኣብ ጨው ነገርና ንክልተ ሰሙን ነትዮም መርዓውቲ ከምዚኣ ገርና ኢና ነስትዮም ማለት
0: ዘዋሪት ካሜራና ናይ ሰሙን

መደብና ትራን ቀዳም ሓደ ንሓሰ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ ድግማ ሓሙስ 6 ንሓሰ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

0: سلامتنا تقبلوا فن وانا عم كتال تركوا وزخبركم تعذبتنا هم يوعلكم فرق معلتن فرق انا اقيلون لومي سلسان حدا حمل استدال وهجرون هجرون زينا تحيز لكم قريبه زلخو في المنظومي نمكتالكم بخبر نعدمكو بقندر سزينا فلم انفرت مرت زباغاش واركان ابنتاويان ممهران دكان ستيشن ليمو ኣብ ዞባ ማእከል ካልኣይ እግሪ ኣባላት 39 ዙርያ ሃገራዊ ኣገልግሎት ናብ ሳዋ ወሪዶም ኣብ ንዞባ ሓጋዝ ሽግር ፅሩይ ስተ ማይ ነበርቲ ሰቋር ንምፍታሕ ፃዕርታት ይካየድ ኣሎ ዝተወሰና ኩባንያታት ነዳዲ ዓለምና ብዝሰዓበ ናሃር ዋጋ ገዚፍ መክሰብ ከን ዝኸዕበታ ተገሊፆም ኣብ ጀርመን ምስ ቁጥር ዋዕድ ዝተኣሳሰረ ሕማማት ልዕሊ 9800 ሰባት ከም ዝሞቱ ተሓቢሩ ኣብ ፓኪስታን ብዝተኻየደ መጥቃዕቲ ብውሕዱ 18 ኣባላት ፖሊስ ከም ተቐትሉ ተቓሊሑ ዝርዝር ዜና ጨንፈር ትምህርቲ ዞባ ጋሽዋርካ ምስ ናይ ስራሕ መሻርክቱ ብምውሃድ ኣብ ዝተፈላለየ ከባቢታት ካብ 10 ክሳብ 32 ዓመታት ኣገልግሎት ንዝህባ ዘለዋ ኣብነታውያን መምሃራን ደቂ ኣንስትዮ ሸሊሙ ብ30 ሓምለ ኣብ ኣሕዳሪት ቤት ትምህርቲ ጎኘ ብዝተካየደ ስነ ስርዓት ሓላፊ ጨንፈር ትምህርቲ መምር ያሲን መሓመድ ዕላማ ናይቲ መደብ ነተን ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ዝተዋፈራ መምሃራን ደቂ ኣንስትዮ ብምትብባዕ ኣብ ካልኦት መምሃራን እወታዊ ፅልዋ ንምፍጣር ከም ዝኾነ ገሊፆም ዶክተር ሓሊማ መሓመድ ብወገና ኣቐዲሙ ንተምሃሮ ደቂ ኣንስትዮ ንምትብባዕን ተሳታፍነት ኣብ ማኣዲ ትምህርቲ ንምዕባይን ዝዓለመ መደብ ብደረጃ ሚኒስትሪ ትምህርቲ ብፍላይ ኣብ ዞባታት ዓንሰባ ጋሽዋርካ ከምኡውን ሰሜናውን ደቡባውን ቀይሕ ባሕሪ ክውሰድ ምፅንሑን እወታዊ ፅልዋ ከም ዝነበሮም ብምጥቃስ እዚ ብጨንፈር ትምህርቲ ዞባ ጋሽዋርካ ተወሲዱ ዘሎ ተበግሶ ንሽልማት ንዝበቕዓ መምሃራን ረዚን ሓላፍነት ዘሰክምን ዓፀፋ ክፅዕራ ዘተባብዕን ብምዃኑ ተወሰኽቲ መምዘኒታት ኣማሊኡ ክሰፍሕ ተላብያ ንኣብነታውያን ምትብባዕ ናይ ስራሕ ወኒ ዘበርኽን ቅዱስ ቅንእ ዘሕድርን ኣገዳሲ መደብ ምዃኑ ዝጠቐሰ ማሕዳር ዞባ ጋሽዋርካ ኣምባሳደር ማሕሙድ ዓልሕሩይ ድማ ኣብዚ ፈላሚ መድረኽ ዝተሓርያ ደቂ ኣንስትዮ መምሃራን እቲ ዝረኸበኦ ኣፍልጦን ሽልማትን ናይ መወዳእታ ናይ ኣበርክቶም ብቕዓትን ብራኻ ከም ዘይኮነ ተገንዚበን ዓፀፋ ክሰርሓን ክብርታት ምምህርና ናብ ንኣሽቱ ወለዶታት ኣብ ምትሕላፍ ኣበርቲዐን ክፅዕራና ተሓሳሲቡ ኣብ ዞባ ጋሽዋርካ 41 ሚእታዊት ደቂ ኣንስትዮ ዝርከብኦም 7412 መምሃራን ከም ዘለው ሰነዳት ጨንፈር ትምህርቲ የነፅር ቀዳማይ እብሪ ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ዞባ ማእከል ናይ 12 ኣካደሚያዊ ትምህርቶም ንምዝዛምን ሃገራዊ ጉቦኦም ንምፍፃምን ብ27 ሓምለ ናብ ሳዋ ምብራዶም ዝፍለጥ እዮም ካልኣይ እብረ ድማ ኣሎ ምስዒቦም ኣሎ ወኪል ኤርና ቤትኤል ሰሎሙን ብዛዕባ ዝፀብፀብ ኣለዋ
1: ብሃገራዊ ክብርታት እናኸስኮሰት ኣሽሓት ዋሕስ ሃገር ዝኾኑ መንእስያት ዘፍርየት ማእከልያ ሳዋ ኣብ ሃገራዊ ድሕነትን ልምዓታዊ መደባትን ሃገር እጃሞም ዘበርክቱ መንእስያት እናተቐበለት ድሮ 39 ዙርያታት በፂሓ ትርከብ ተምሃሮ ካልኣይ ደረጃ ዞባ ማእከል እውን ናይ ካልኣይ እብረ ምድላዋት ተማፃፊፎም ሎሚ ይብገሱ ኣለዉ
2: ኣብ ዞባ ማእከል ካልኣይ እብረ ናይቶም ኣብ ዓመተ ትምህርቲ 226 227 ኣብ ቤት ትምህርቲ ዋርሳ ይከኣሎት ዝፅንበሩን ኣብ መበል 39 ዙርያ ሃገራዊ ኣገልግሎት ግብኦም ዝፍፅሙን ተምሃሮ 11 ክፍሊ ሎሚ ዓርቢ 31 ሓምለ ናብ ሳዋ ወሪዶም እዞም ክካብ ቤት ትምህርቶም ዝተበገሱ ተምሃሮ ናይ 9 ኣብያተ ትምህርቲ ምቕፅልታ ናይቶም ብ27 ሓምለ ኣብ ቀዳማይ እብረ ዝወረዱ ተምሃሮ 13 ኣብያተ

0: ትምህርትዮም ኤሪና ዝተወ ከሰቶም መምሃራን ተምሃሮ ንዓመት መመላእታ ኩል እንትናዊ ምድላዋት ከካይዱ ምፅንሖም ብምጥቃስ ንድርብ ዕማም ናብ ሳዋ ይወርዱ ብምህላዎም ኣብ ሸቶኦም ኣተኪሮም ክሰርሑ ተማሕፂኖም ኣብ ፖሊስ ትራፊክ ዞባ ማእከል ሓላፊ ምቁፅፃርን መቕፃዕትን ኣቶ ኢሳቅ ያቆብ ካብ መፅዓን ንብረት ኣትሒዞም ግቡእ ቁፅፅራዊ ስራሓት ከም ተካየደ ብምሕባር ሳዋ ክሳብ ዝኣትዉ ብኣባላት ፖሊስ ትራፊክ ዞባታት ዓንሰባን ጋሽዋርካን ከም ዝስነዩ ገሊፁ ሓላፊ ምውፋር ኩባናይ መጓዓዝያ ሓራት ኣቶ ኣብርሃም ፍስሃ ገርግሽ ድማ ንተምሃሮ ዝተዳለዋ ኣውቶቡሳት ቴክኒካዊ ብቕዓተን ንምርግጋፅ ኣቐዲሙ ምርምራ ከም ተካየደለንን ኣብ መንገዲ ክጋጥም ዝኽእል ዝኾነ ፀገም ንምፍታሕ ድማ ቴክኒሽናትን ተወሰኽቲ ኣውቶቡሳትን ሓቢሮም ምስኦም ከም ተጓዕዙ ኣፍሊጡ ኣብ ክልተ እብረ ዝወረዱ ተምሃሮ ካልኣይ ደረጃ ኣብያተ ትምህርቲ ዞባ ማእከል 4803 ደቂ ኣንስትዮ ዝርከቦም 8548 ምዃኖም ካብ ጨንፈር ትምህርቲ ዝተረኽበ ሓበሬታ የነፅር ተምሃሮ ዞባታት ሰሜናውን ደቡባዊ ቀይሕ ባሕሪ ደቡብ ጋሽዋርካን ዓንሰባ ኣቐዲቦም ከም ዝወረዱ ዝፍለጥ እዩ
1: ዋ ኩሉ እንትናዊ ዕብት ዝምዝገበላ ሰፈር ሓድነትን መትከልን ሰፈር ፍቕርን ምክብባርን ሰፈር ርእሰ ምኽኣልን ንፁር ዕላማን እያ ብዓብኡ ድማ መስመር ፅኑዕ ወለዶ እያ ንኩሎም ኣባላት 39 ዙርያ ዓወት ዝመልኦ ዓመት ክኾነሎም ንትምነ ምስ ኣላይ ዮሃንስ መብራህቱ ቤትኤል ሰሎሙኔ ካብ ኣገልግሎት ዜና ዞባ ማእከል
2: ኣብ ንዞባ ሓጋዝ ምምሕዳር ከባቢ ኣሸራ ሽግር ፅሩይ ስተማይ ነበርቲ ሰቋር ንምፍታሕ ያል ፃዕሪ ይካየድ ከም ዘሎ ሓላፊ ጨንፈር ማይ ዞባ ዓንሰባ ኣቶ ዘርአ ወልደ ትንሳኤ ሓቢሮ ነሪ ናብ ዝሃቦ ሓበሬታ ኣቶ ዘርአ እቲ ከባቢ እኹል ምንጭታት ማይ ስለ ዘይብሉ ነበርቲ ርሑቕ ተጓዒዞም ፅሬቱ ዘይተሓለወ ማይ ክጥቀሙ ምፅንሖም ብምጥቃስ እቲ ብምውሃድ ምምሕዳር ዞባ ዓንሰባ ዝካየድ ዘሎ ፕሮጀክት ነዚ ዘቃልል ከም ዝኾነ ገሊፁ ህዝቢ ዝገብሮ ዘሎ ጉልበታውን ገንዘባውን ኣበርክቶ ብምስጋን እቲ ፕሮጀክት ምስ ተዛዘመት ልዕሊ 100 ስድራ ቤታት ተጠቀምቲ ከም ዝኾነ ኣረዲ እዩ ነበርቲ ብወገኖም ዝስተማይ ንምርካብ ንዘሕለፎ ከቢድ ፀገም ብምጥቃስ እቲ ፕሮጀክት ብዝሓፀረ እዋን ንክዛዘም ኣበርቲዖም ይሰርሑ ከም ዘለዎ ሓቢሮም እዚ ከምዚ ኢሉ እንከሎ ሽግር ፅሩይ ስተማይ ነበርቲ በጉን ሓሽሻይን ንምፍታሕ እውን መደብ ተታሒዙ ከም ዘሎ ካብ ጨንፈር ማይ ዞባ ዓንሰባ ዝተረኸበ ሓበሬታ የነፅር ኣብ ንኡዞባ ዓዲ ቀይሕ መደበር ፈልሲ ሩባቡር ዘድሊ መጠንን ዓይነትን ዝትከል ፈልስታት ብምድላው ኣብ መደባት ምግራብ ዓብ ዝተዋፅኦ ትገብር ኣላ ወኪል ኤርና ሚልዮን ኣፈወርቂ ንዘዳልወቶ ፀብጻብ ዳናይት ግብሪ ሂወት ከተቕርቦ እያ
3: ኣብ ንኡዞባ ዓዲ ቀይሕ እትርከብ መደበር ፈልሲ ሩባቡር ኣብ ወቅቲ ክራማ ዝካየድ መደባት ምግራብን ዳግመ ምግራብን ንምሕያል ዓብ ኣስተዋፅኦ ትገብር ከም ዘላ ተሓቢሮም እታ መደበር ሎሚ ዓመት ልዕሊ 220,000 ፈልስታትን 10 ዓይነታት መቦቆላውያንን ዘይመቦቆላውያንን ኣግራብ ኣዳልያ ከም ዘላ ዝገለፀ ክኢላ ሃብቲ ገረብ ኣቶ ኣሕመድ ሱሌማን ብወፍሪ ክረምታዊ ልማዓት ተምሃሮ ብምምሕዳራት ከባብን ውልቀ ገረብትን ከምኡ ውን ኣብ መንበሪ ኣባይቲ ናይ እምነት ቦታታት መንግስታውያንን ዘይመንግስታውያንን ትካላት ኣብ ዝተፀንዐ ቦታታት ክትከል ምዃኑ ኣብሪሁ ዓመት መፀእ ዝትከል ፈልስታት ሳላ ዝግበረሉ ፅዑቅ ሓለዋን ምክንኸንን ኣብ ፅቡቅ ደረጃ ከም ዝርከብ ዝጠቐሰ ኣቶ ኣሕመድ ሃብቲ ገረብ ንዘብርሱ ዝግበር ምቁፅፃርን ዝብየን መቕፃዕትን እውን ዝምስገን ውፅኢት ይርከቦ ከም ዘሎ ገሊፁ ክኢላ ምግራብን ተቆፃፃሪ መደበር ፈልሲ ርባቡርን መንእሰይ ሮቤት ሳዕረ ብግድኡ ብደረጃ ዓድታትን ውልቀ ገረብትን ዝትከል ፈልስታት እቲ ዝድለ ውፅኢት ክህብ ብዝግበረሉ ግቡእ ምክትታል ካብቲ ካልእ ኣብ ዝሓሸ ኩነታትን ደረጃ ምዕባልን ከም ዝርከብ ሓቢሩ ኣካይድትታ መደበር ፈልሲ ወይዘሮ ዘውዲ ተክሊ ድማ ተጠቀምቲ ካብ ምውሳድ ፈልስታት ክሳብ ምትካልን ምክትታልን ዕቱባት ክኾኑ ተማሕፂና ሎም ዓመት ኣብ መደበር ፈልሲ ርባቡር ተዳልዩ ዘሎ ፈልስታት ኒም ሉሲንያ ታህሰስ ቀይሕን ፃዕዳን ቀላሚጦስ ዒቃ ግራዋ በርበረ ፀሊምን ካልእን የጠቓልን
2: ተሰነይ ንመንእስያ ሰራሕተኛታት መንግስትን ኣባላት ሓይልታት ምክልኻልን ብ27 ሓምለ ናይ ምሕደራ ስልጠና ተዋሂቡ ዕላማት ስልጠና ብቕዓቶም ብምብራኽ ትካላቶም ኣብነት ውፉይ ስራሕ ብምዃን መሪሕ ትራ ክፀወቱ ምዃኑ ፀሓፈ ህግደፋ ብንኡስ ዞባ ተሰነይ ኣቶ ዓብደልሓሚድ እስማዒል ገሊፆም ነቲ ስልጠና ዝሃበ መምር መሓመድ ጅምዕ መንእስያት ንፁር ዕላማ ፃዕርን እምነትን ኣወሃሂዶም ኣብ ትግባረ መደባት ስራሕን ምሕደራ ግዜን ዕቱባት ክኾኑ ዘኻኺሩ ተሳትፍቲ ኣብ ዝሃበዎ ርእቶ ኣብ ዝተፈላለዩ ኣብያተ ፅሕፈት ተመዲቦም ዝነጥፉ ዘለዉ ሰራሕተኛታት ግቡእ ህዝባዊ ኣገልግሎት ክህቡ ዘይግነታዊ ሓላፍነት ከም ዘለዎም ብምሕባር ዝረአ ጉድለታት ኣብ ምእራምን ፀገማት ኣብ ምፍታሕን ብኣርኣይነት ክሰርሑ ተላብያዎም

ዝስዕብ ዜናታት ሃገራት ወፃኢ ኩራት ኣዕዘብትና ንምክታልኩም ደጊም ናብ ክብሪ ንዕደም። ዜና ወፃኢ። ኣሜሪካን እስራኤልን ኣብ ልዕሊ ኢራን ወታደራዊ ወፍሪ ድሕሪ ምብጋሰን ብዝሰዓበ ናህር ዋጋ ነዳዲ ዝተወሰነ ኩባንያታት ነዳዲ ገዚፍ ማክሰብ ከም ዝኸዕበታ ፅብፀባት ሓቢሮም። ብሪጣንያዊ ኩባንያ ነዳዲ ሸል ኣብ ካልኣይ ርባዕ ናይ 226 ጥራያስታት 10 ቢልዮን ዶላር መክሰብ ከም ዝረኸበ ምስ ናይ ዝሓለፈ ዓመት ተመሳሳሊ ዋርሒ ክነፃፅር ከሎ ድማ ብልዕሊ ዕፅፊ ከም ዝዓበየ ተገሊጹ። እቲ ኩባንያ ካብ ወርሒ መያዝያ ክሳብ ወርሒ ሰነ ብዝነበረ እዋን እዩ ነዚ ገዚፍ መክሰብ ከም ዝረኸበ ዝሕብር ዘሎ። ኩባንያ ሸል ጥራይ ዘይኮነ ካልኦት ብርክ ዝበላ ኩባንያታት ነዳዲ እውን ኣብ ዝሓለፈ ዓመታት ክረኽቦ ካብ ፀንሐ መክሰብ ዝዓበየ ከም ዝኸዕበታ ይግለጽ። ቅድሚ ኩናት ኢራን ዋጋ ነዳዲ ብደረጃ ዓለም ኣስታት 73 ዶላር ንበርሚል ዝነበረ እቲ ኩናት ድሕሪ ምውልዑ ክሳብ 120 ዶላር ንበርሚል ከም ዝደየበ ፀፀዋት የረድቡ። ይኹን እምበር እቲ ኩናት ኣብ ዞባ ማእከላዊ ምብራቅ ልዕሊ ዝርከባ ሓያሎ ትካላት ነዳዲ ዕንወት ስለ ዘውረደ በት ሓደ ኣብ ማያዊ መስመራት ንግዲ ፀጥታዊ ፀገማት ስለ ዘስዓበ ድማ በት ካልእ ሓያሎ ኩባንያታት ነዳዲ ክሳራ ከም ዘጋጠመ ይጥቀስ። ብደረጃ ዓለም ክረአ ከሎ ቅልውላዊ ዞባ ማእከላዊ ምብራቅ ቁጠባዊ ክሳራታቱ ብቐሊል ከም ዘይጥመት ክኢላታት ይገልጹ። ኣብ ጀርመን ኣብ 226 ምስ ቁትር ዋዕድ ዝተኣሳሰረ ሕማማት ልዕሊ 98 ሰባት ከም ዝሞቱ ፀፀዋት ሓቢሮም። እቲ ኣሃዝ ድሕሪ 216 ኣብ ጀርመን ካብ ዝሰዓበ ምስቲ ሕማቅ ኩነታት ኣየር ብዝተሓዝ ሰብዊ ክሳራታት እቲ ዝለዓለ ምዃኑ ተገሊጹ ኣሎ። እዚ ከምዚ ኢሉ እንከሎ በቲ ክስተት 10 ኣሸሓት ኣብ ሕክምና ተዓቂቦም ብምህላዎም ቁፅሪ ግዳያት ክውስኽ ከም ዝኽእል ግምታት ኣሎ። ኣብዚ እዋን እዚ ኣብ ሰፊሕ ክፋል ጀርመን መጠን ዋዕያ ስታት 40 ዲግሪ ሰንቲግሬድ በፂሑ ከም ዘሎ እዚ ድማ ኣብ ውሽጢ 10 ዓመታት ኣብቲ ሃገር ካብ ዝተመዝገበ እቲ ዝለዓለ ምዃኑ ይጥቀስ። ኣብ ጀርመን ጥራይ ዘይኮነ ኢጣልያ፣ ስጳኛ፣ ፈረንሳን ግሪክን ኣብ ዝርከበአን ሓያሎ ሃገራት ኤውሮጳ እውን ተመሳሳሊ ኩነታት ኣየር ተኸሲቱ ከም ዘሎ ይፍለጥ። ኣብ ሓያሎ ሃገራት ናይቲ ኣህጉር ተኸሲቱ ዘሎ ሓደጋታት ባርዕ መሮር ሳዕቤናት ክትር ዋዒ ምዃኑ ክኢላታት ይገልጹ። ኣብ ፓኪስታን ትማሊ 30 ሓምለ ዛጊት መንነቶም ዘይተፈልጠ ዕጡቃት ኣብ ነቕጣ ፖሊስ ብዘካየዶም መጥቃዕቲ ብውሕዱ 18 ኣባላት ፖሊስ ከም ተቐትሉ ማዕከናት ዜና ቃሊሐን። በቲ ኣብ ሰሜናዊ ምዕራብ ፓኪስታን ዝተፈፀመ መጥቃዕቲ 10ታት ካልኦት ከም ዝቆሰሉ እውን ሰብ መዚ ፀጥታት ሃገር ሓቢሮም። ፓኪስታን በቲ መጥቃዕትን ኣፍጋኒስታን ክትከስስ ከላ ኣፍጋኒስታን ግን ኣሉታዊ ምላሽ ሂባትሉላ። እቲ መጥቃዕቲ ኣብ መንጎ ክልቲኦም ገርባብቲ ሃገራት ንዝፀንሐ ወታደራዊ ወጥሪ መሊሱ ከም ዘኽርሮ ይእመት። ፓኪስታን ካብ ኣፍጋኒስታን ሰሊኾም ዝኣትዉ ሽበራውያን ዕጡቃት ፀጥታዊ ስጋኣት ከም ዝፈጥሩላ ብምክሳስ ኣብ ልዕሊ ዕላማታት ኣፍጋኒስታን ተደጋጋሚ መጥቃዕትታት ከተካይድ ምፅንሓ ይፍለጥ። ነቲ ክስ ዝነፀገት ኣፍጋኒስታን እውን ናይ መልሲ ግብሪ መጥቃዕትታት ከተካየድ ከም ዝፀንሐ ፀብፀባት የረድቡ። ኣብዚ ዓመት እዚ ኣብ መንጎ ሰራዊት ክልቲኤን ሃገራት ብዝተካየደ ምልዋጥ መጥቃዕትታት ካብ ክልቲኡ ወገን ልዕሊ 600 ሰባት ከም ተቐትሉ እዩ ዝጥቀስ። ህዝባዊት ሪፐብሊክ ቻይናን ታይላንድን ዝመፅእ ወርሒ ንሓሲ ዓመታዊ ሓባራዊ ልምምድ ሓይሊ ኣየር ክካየዳ ምዃነን ሓቢራን። ዕላማ ናይዚ ኣብ ግዝኣት ታይላንድ ዝካየድ ልምምድ ወታደራዊ ዝምድነአን ብምድንፋዕ ዞባዊ ፀጥታ ንምውሓስ ምዃኑ ገሊፀን። ኣብዚ ንመዓልታት ዝቕፅል ልምምድ ካብ ክልቲኤን ሃገራት ዝተዋፀአ ነፈርቲ ኩናት ኣሸሓት ወታደራትን ካልእ ኣፅዋርን ከም ዝሳተፍ ተፈሊጡ ኣሎ። እዚ ናይ ሎም ዓመት ልምምድ ንታሽዓይ ዓመቱ ይካየድ ከም ዘሎ ፀብፀባት ይጠቕሱ። ኣብ 1980ታት ዝተኸተመ ወታደራዊ ዝምድና ቻይናን ታይላንድን ፅቡቅ ገስጋስ የመስግብ ከም ዘሎ እዩ ዝግለጽ።

ቅድሚ ሳልስቲ ኣብ ጃፓን ብዝተኸስተ ሓደጋ ምንቅጥቃጥ ምድሪ ናይ ዝሞቱ ሰባት ቁፅሪ ልዕሊ 30 ከም ዝበፅሐ ሰብ መዚ ስርሒት ምድሓን ሂወት ሃገር ሓቢሮም ብፍርስራስ ህንፃታት ዝተደብዩ ጉዳያት ከም ዘለዉ ዝተቐስቶም ሰብ መዚ እቲ ኣሃዝ መሊሶ ክውስኽ ከም ዝኽእል ኣሚቶም ኣለዉ። በቲ 7.1 ሪክተር ዝተዓቀነ ብ28 ሓምለ ዘጋጠመ ምንቅጥቃጥ ምድሪ ኣብ ትሕቲ ቅርፂ ብሓፈሻ ኣብ መንበር ኣባይቲ ድማ ብፍላይ ከቢድ ዕንወት ከም ዝወረደ እዩ ዝግለጽ ዘሎ። ድሕሪ ተቐዳማይ ሓደጋ ዝሰዓበ ልዕሊ 100 ድሕረ ምንቅጥቃጣት ንስርሒት ምድሓን ሂወት ብምስንኻል ጠንቂ ተወሳኺ ክሳ

ታት ከም ዝኾነ እዩ ዝሕበር። መንግስቲ ጃፓን ናብታ ሕልፊ ካልእ ከባቢታት ዝተሃስየት ደሴታዊት ከተማ ኩማሞቶ ህፁፅ ናይ እዋን ሓደጋ ድንጋጌ ኣዊጅ ኣሎ። ዜና ንምዝዛም ኣርእስታቱ ክደግመልኩም። ጨንፈር ትምህርቲ ዞባ ጋሽባርካ ንኣብነታውያን መምሃራን ደቂ ኣንስትዮ ሸሊሙ። ኣብ ዞባ ማእከል ካልኣይ እብሪ ኣባላት 39 ዙርያ ሃገራዊ ኣገልግሎት ናብ ሳዋ ወሪዶ። ኣብ ንዞባ ሓጋዝ ሽግር ፅሩይ ስተማይ ነበርቲ ሰቋር ንምፍታሕ ፃዕርታት ይካየድ ኣሎ። ዝተወሰና ኩባንያታት ነዳዲ ዓለምና ብዝሰዓበ ናህር ዋጋ ገዚፍ መክሰብ ከም ዘኸዓበታ ተገሊጹ። ኣብ ጀርመን ምስ ፍቱር ዋዕቢ ዝተኣሳሰረ ሕማማት ልዕሊ 9800 ሰባት ከም ዝሞቱ ተሓቢሩ። ኣብ ፓኪስታን ብዝተኻየደ መጥቃዕቲ ብውሕዱ 18 ኣባላት ፖሊስ ከም ተቐትሉ ተቓሊሑ። ነሳዕቲ ዝዝተዳለዎ ዜናታት ተዛዚሙ ኣሎ። ምስ ተረፉ መድዋትና ንሓድገኩም ብወገነይ ሰላም ዓልቲ እዩ።

0: ሰላም ከመይ ፅኒሕኩም ክቡራትን ክቡራን ተኸታተልቲ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ዘለኹ ሮቤል በረኸት እየ ንምክታልኩም ብክብሪ ዕድም። ፌደሬሽን ውድድራት ቸዝ ኣብዛ ወርሒ ከካይዶም ፅንሐ ሰፊሕ ውድድራት ዛዚሞም።
1: ፌደሬሽን ቸዝ ዞባ ማእከል ስፖርት ቸዝ ኣብ መላእ ሕብረተሰብናን ብፍላይ ድማ ኣብ ዞባ ማእከል ንምዝርጋሕ ብዙሕ ፃዕርታት ከካየድ ከም ዝፀንሐ ዝፍለጥ እዮም። ምስ ጨንፈር ስፖርት ዞባ ማእከልን ጨንፈር ሚኒስትር ትምህርቲ ዞባ ማእከልን ዝተዋህደ ክሳብ ደረጃ ንኡሳን ዞባታት ወሪዱ ካብ መባእታ ክሳብ 11 ክፍሊ ካልኣይ ደረጃ ቤት ትምህርቲ ዝርከቡ ተምሃሮ ዘሳተፈ ክልተ ዓበይቲ ውርድራት ኣካይድሎም። ኣብቲ ካብ ዕለት 13 ክሳብ 29 ወርሒ 7/2026 ኣብ ካልኣይ ደረጃ ቤት ትምህርቲ ቀይሕ ባሕርን ኣብ ቅፅሪ ንያላ ሆቴልን ክካየድ ፀንሐ ውድድራት እምበኣር ንስዕ ውፅኢት ኣመዝጊብሎም። 9 ዙርያታት ዝሓቐፈ ኣብ ካልኣይ ደረጃ ቤት ትምህርቲ ቀይሕ ባሕሪ ካብ ዝተኻየደ ውድድር ብጠቕላላ 119 ብዙሕ ተሳተፍቲ ካብዚኦም 52 ደቂ ኣንስትዮ ዝርከብኦም ኮይነን ተወዳደርቲ ብጋንታት ኣብያተ ትምህርቲ ዞባ ማእከል ተጠርኒፎም እዮም ተሳቲፎም። ኣብዚ ውድድር ዕውታት ኮይኖም ዝዛዝሙ ተምሃሩ ድማ ካብ ኣብያት ትምህርቲ ካልኣይ ደረጃ ቀዳማ ያፌት ኣብርሀ፣ ካብ ቤት ትምህርቲ ኢብራሂም ሱልጣን፣ ካልኣይ ሮቤል ዮናስ፣ ካብ ቤት ትምህርቲ ባርካ ሳርሳይ ረያን ዑስማን፣ ካብ ቤት ትምህርቲ ባርካ ዓውታት ኮይኖም። ካብ ኣብያት ትምህርቲ ማእከላይ ደረጃ ቀዳማይ ፍቁር የማነ፣ ካብ ቤት ትምህርቲ ባና ካልኤይቲ ሰሊሆም ሙሴ፣ ካብ ቤት ትምህርቲ ደንበ ሰንበል ሳልሳይ ስምኦም ተስፋ ማርያም፣ ካብ ቤት ትምህርቲ ኣሎሊስ ዕውታት ኮይኖም። ካብ መባእታ ኣብያት ትምህርቲ ድማ ቀዳማይ እሰ የማነ ካብ ቤት ትምህርቲ ባና፣ ካልኣይ ናሪማን የማነ ካብ ዓዱ ጓዕዳድ፣ ሳልሳይ ናዝራዊ ሚካኤል ካብ ቤት ትምህርቲ መረብ ተዓዊቶም። 8 ዙርያታት ዝሓቆፈ ኣብ ቅፅሪ ንያላ ሆቴል ዝተካየደ ውድድር ድማ ብጠቕላላ 103 ብዙሕ ተሳተፍቲ ካብዚኦም 69 ደቂ ተባዕትዮ ዝርከብኦም ኮይኖም ተወዳደርቲ ብጋንታት ንኡሳን ዞባታት ዞባ ማእከል ተጠርኒፎም እዮም ተሳቲፎም። ኣብዚ ውድድር ዕወታት ኮይኖም ዝዛዝሙ ተምሃሩ ድማ ካብ ናይ ደቂ ተባዕትዮ ቀዳማይ ፍቁር የማነ ካብ ጎዳይፍ፣ ካልኣይ ሮቤል ዮናስ ካብ ማእከል ከተማ፣ ሳልሳይ መሱና መድሃኔ ካብ ሰንበል ዕወታት ክኾኑ ከለዉ ካብ ናይ ደቂ ኣንስትዮ ቀዳመይቲ ንኣሚ ዮሴፍ ካብ ጋለ ነፍሒ፣ ካልኣይቲ ኣዛሄል ሳሙኤል ካብ 4 ስመራ፣ ሳልሴይቲ ሎሚናት ነጋሲ ካብ 4 ስመራ ተዓዊተን። ናይ ንኡሳን ዞባታት ጎብለል ብደቂ ተባዕትዮ ሰንበል ክትኸውን ከላ ኣብ ናይ ደቂ ኣንስትዮ ድማ 4 ስመራ ዕውታት ኮይነን። ብፍሉይ ዝድነቁ ድማ ተምሃሮ መዋእለ ህፃናት ዝኾኑ ደቂ 7 ዓመትን ትሕትኡን ቤተልሄም ሓበን፣ ራኢ ኣለም፣ ብሮክ ዳንኤል፣ ኣቢጋኤል ሳሙኤል፣ ሩፋኤል ክብሮም፣ ናኦሚ ኤርምያስን ፍናን የማነን ኣብ ንኡስ ዕድሚኦም ዓብ ውፅኢት መዝጊቦም ኣለዎም። እዚ ውድድር እዚ ብረቡዕ 29/2026 ሓለፍቲ ጨንፈር ስፖርት ዞባ ማእከል፣ ጨንፈር ሚኒስትር ትምህርቲ ዞባ ማእከልን ሃገራዊ ፌደሬሽን ቸዝ ኤርትራን

0: ኣብ ዝተረኽብሉ መዕፀው ስነ ስርዓት እዩ ኣብ ኒያላ ሆቴል ተዛዚሞም።
1: ኤዲሃው ካብ ኒውካስል ተሰናቢቶ
0: ኤዲሃው ካብ ኒውካስል ተሰናቢቶም ወዲ 48 ዓመት እንግሊዛዊ ኣሰልጣኒ ኤዲሃው ካብ ስራሕ ምስልጣን ኒውካስል ዩናይትድ ከም ዝተሰናበተ ቢቢሲ ስፖርት ሓቢራ። ዝሓለፈ ዓመት ካብ 38 ግጥማት ፕሪምየር ሊግ 17 ግዜ ስዕረ ዘመዝገበ ኤዲሃው ኒውካስል ኣብ መበል 12 ተርታ ሒዛ ክዛዝም ክኢላ እያ። ብወርሒ ሕዳር 2021 ድሕሪ ሓደ ወርሒ ኒውካስል ብሰብ ሃፍቲ ስዑድ ዓረብ ምዕዳጋ ስዒቡ ናብ መዝነት ምስልጣን ዝመፀ ኤዲሃው ዝሓለፈ ረቡዕ ኣብ ናይ ምሕዝነት ፀወታ ብብሪስቶል ሲቲ 4-1 ብምስዓርዩ ቀጥታው ፅልዋ ናይ ምስጓጉ ምኽንያት ኮይኑ ዘሎም። ንስዑዳዊት ክለብ ኣልኣኽሊ ክልተ ግዜ ቻምፒዮን ሊግ ኤስያ ዘዕተራ ወዲ 38 ዓመት ማትያስ ጃይሰል ድማ ተኪእዎ ንስራሕ ምዕላም ኒውካስል ከም ዝርከቦ ቢቢሲ ኣነፂራላ። ኤዲሃው ቅድሚ ቅሩብ መዓልትታት ኣካይድዎ ኣብ ዝነበረ ቃለ መጠይቕ ዝሓለፋ ክልተ ክራማት ኣብ ናይ ምዕላም እዋናተይ እተን ዝኸፍኣየን ክብል ገሊፅዎን ነይሩ እዮም። ኢሳቅ ጎርደን ቶናሊ ዝኣመሰሉ ዝፃወቱ ካብ ኒውካስል ተሸይጦም ጉማሬሽን ሆልን እውን ኣብ ጠመተ ዓበይቲ ክለባት እናሃለዉ እዩ ኤዲሃው ዝፋኖ ዘሎም። እዚ ንስቲቭ ብሩስ ተኪኡ ዝመፀ ኤዲሃው ብ2025 ዝተዓወት ተላ ኣብ ዝሓለፈ 70 ዓመታት ቀዳሚቲ ዋንጫ ካረቦ ካብ ናብ ከብሒ ኒውካስል ዝሰቕለ ኣሰልጣኒ እንዳተባህለ እዩ ክዝከርም።
1: እንግሊዛዊ ተኸላኻሊ ጆን ስቶንስ ናብ ኢንተር ሚላን ብነፃ ዝውውር ተሰጋጊሮም።
0: እንግሊዛዊ ተኸላኻሊ ማንቸስተር ሲቲ ጆን ስቶንስ ብነፃ ዝውውር ናብ ቻምፒዮን ኢጣልያ ኢንተር ሚላን ከም ዝተሰጋገረ እሙን ምንጪ ፋብሪዚዮ ሮማኖ ሓቢሮም። ወዲ 32 ዓመት ጆን ስቶንስ ድሕሪ ሓደ ዕቑድ ኣብ ሲቲ ድሕሪ ምፅንሕዩ ኣብ መወዳእታ ወርሒ ሰነ ውዕሉ ስለ ዘብቅዐ ተፋኒዩ ዘሎም። ምስ ሲቲ ኮይኑ ብርክት ዝበለ ዋናጩ ዝዓተረ ስቶንስ ንፅዋ 6 ግዜ ፕሪምየር ሊግ ዓዲ እንግሊዝ፣ 1 ግዜ ቻምፒዮንስ ሊግ፣ 2 ግዜ ኤፍኤ ካፕ፣ 5 ግዜ ሊግ ካፕ፣ 3 ግዜ ኮሚኒቲ ሺልድ፣ ሓደ ግዜ ድማ ንፅዋእ ክለባት ዓለምን ዩኤፋ ሱፐር ካብን ዓቲሩ እዮም። ስቶንስ ድሕሪ ምፍናው እቲ ኩሉ ሕልመይ በፂሖ የ ክብል እዩ ተፋኒዩ ዘሎም። እዚ ናይ ማእከል ተኸላኻሊ ቅድሚ ናብ ሚላን ብነፃ ምስስጋሩ ብክለባት ጁቬንትስን ቸልሲን ክድለ ጸንሐ እዩ። ብ2016 ካብ ኤቨርተን ናብ ሲቲ ዝተሰጋግረ ስቶንስ ካብ 295 ኣብ ሜዳ ዝተረኣዮ 19 ሸቶታት ንሲቲ ኣበርኪቱላሎም። ስቶንስ ናይ 2 ዓመታት ውዕል እዩ ምስ ኢንተር ሚላን ተሰማሚዑ።
1: ባርከስ ክቡራትን ክቡራን ተኸታተልቲ፣ ንሎም ዘዳለ ናይ ዕለታዊ ዜና ስፖርት እዚ ክትከታተልዎ ፅናሕኩም እዩ ነይሩ። ምስ ዝተረፉ መደባትና ንሓድገኩም ብወገነይ ሰላም።

0: መደብ ናትራን ኣብ ሰሙን እዙ ንኡስ መደብ ዓለም ስነጥበብ ብዛዕባ ጉዕዞ 85 ዓመት ናይ ኤርትራ ኣብ ሓንቲ ቕብኣ ንዘዳለወ መንእሰይ ዘላለ ይኸውን ብኸመይ መንገዲ ኣብዞም ዓመታት ዝተፈፀሙ ፍጻሜታት ከስፍርን እኹል ሓበሬታ ክረክብን እውን ዝወሰደሉ ግዜን ካልእን ዝፈተሸ እዩ።
1: እቲ ሓሳብ መበገሲታ ካብ 10 ናቕፋ ደላ ካብታ ባጢራ 10 ናቕፋ ደላ ያ ወፂያታ ባቡር
0: ነዚ ንምክትታል ኣብ ሰዓትና ይኹን ምረኸብና ሙራ ባሸርባ ባህላዊ ምግቢ ብሄረ ናራ ኮይኑ ብፍላይ ድማ ንመርዓውቲ ቅድሚ ቁርሲ ዝውሃብ እዩ።
2: እዚ ከምዚ ገርና ካብቲ ሕሩጭ መሳብሰልና እዚኣ ቴን ትበሃል ቴንያ ትበሃል እዚኣ መትሓዚና እጂ ቴን ማለት ከዓ ናይትያ ፃሕሊ ማለት እያ ናይታ ሸርበ ንሰርሓላ ኣብኡ ዝኣቱ ቀመማት ከዓ ጠስሚ ንእትዎ ሽኮር ከዓ ንገብረሉ ኣብ ጨውና ገርና ንክልተ ሰሙን ነትዮም መርዓውቲ ከምዚኣ ገርና ኢና ነስትዮም ማለት
0: ዘዋሪት ካሜራና ናይ ሰሙን እዚ እውን ኣገባ ኣሰራርሓ ናይ ዝባህላዊ ምግቢ ዘላል ትሕዝቶ ክተቕርባልና እያ። ብተወሳኺ ካልኦት መደባት እውን ኣለውና። ተኸታተሊት ፊልምሳ እውን መበል 25 ክፋል እውን ካብ መደባትና ዝተፈላለዩ ዜማታትን ንዓኹም የዛንዩ ዝበልናዮም ቪድዮታትን ካብ መደብናትና ንሰሙን እዚኦም እሞ ንኽትከታተሉ ብኽብሪ ንዕድም።

መደብና ትራን ቀዳም ሓደ ንሓሰ ልክዕ ሰዓት 2:40 ድሕሪ ቀትሪ ድግማ ሓሙስ 6 ንሓሰ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን ገባበና

ብዓይኒ ንስሪ ዝተቐርጸ ስእልታት ኣብ ብሰማይ ዝተቐድሐ ጽንኩሩን ግርማውን ኣኽራናት ሳሕል ይረአ። ካሜራ ቀስ ኢላ ናብ ከተማ ናቕፋ ገጻት ትወርድ። ድምፅታት ንፋስን ርሑቕ ዘቃልሕ መዳፍዕ ኢትዮጵያ ይስማዕ። በንጻሩ ዓረን ሓጺናዊ ሕልና ተጋዳላይ ከም ወርቂ ብጓሃር ይኹላዕ። ፍሽኽ ይብል ፍሽኽታዩ ፍረ ጽንዓቱ። እቲ እምባ እውን ማይ ከም ዝዘነቦ እናተቓጸለ መሊሱ ይተርር። ምክንያቱ ኣኽራናት ኤርትራ ንዋናታቱ ይመድሐን። ሕብሪ ሰማያት ሳሕል ድምቀትን ህሰትን ደበናታት ናቕፋ ብዓብዩ መሰለትን ትርኢትን እምባታት ሓበን ሓቅታትን ታሪኽን ምስጢራት ገድልን ዝተሰለሙ እዮም። መልሲ ነጸብራቕ ናይቲ ኣባይታን ብግብርን ዝዕመም ዝነበረ ተኣምራት ኩሉ ዓቢሎም የጉልሑ። ብልቦና ንዝርኢ ባንኩሮ ንዝዕዘብ ብዕምቀት ንዝመራምር ኣብዚ ከምዚ ዝኣመሰለ መጓር እሳት ኣብዚ ቃሪ ዝሽትት ካብዚ ኣኻውሕ ዝምክኽ ቦምባታት ፍጡር ሰብ ምስትንፋሱን ርሑን ክወፅእ ይኽእል እዩ ኢሉ ክሓስብ ኣይክእልን እዩ። ግን ሓፂን ዘምክን ጽንዓት ካብ ሓሙሽቲ ጥፋኣት ወፅኡ ሽግዓወትን ሓርነትን ይጓናጸፍ። እዚ መደብ እዚ ነቲ ኣብ ቅድመ መጥቃዕቲ ሓርነት ከተማ ፍዓበት 1988 ዝነበረ ንስሑላን ዝስሕል ዕማማት ህዝባዊ ግንባርን ደምሳሲ ስርሒትን ከንጸባርቕ እዩ።

0: ትሕዝቶ ናይዚ ዝተመስርሐ ቪድዮ እዚ ወካሊ ናይቲ ብዙሕን ሓድሕድ ከተበላልፆ እምብዛ ዘሸግርን ቅያይም እዞም ንሪኦም ዘለና ጀጋኑ ካብ መራሕቲ ጋንታ ክሳብ መራሕቲ በጠሎን እውን መሬት ዝተንከፈ ዕማም ዝፍፅሙ መራሕቲ እዮም ኩናት ቅድመ ውግእ ዝፍፀም ንዝብል ወታደራዊ ስነ ሓሳብ ይትግብሩ ካብቲ ብዙሕን ረቂቕን ሓይሊ መሪሕነት ህዝባዊ ግንባር ብግብራዊ ተመክሮ ዝተረጋገፀ እዝን ቁፅፅርን እዩ ንቑኑዕ ሓበሬታ ከም ምንጪ ሓይሊ ብምጥቃም ከ ወድዓዊ ቁኑዕ ዘይተጋነነ ክሳብ እቲ ናይ መወዳእታ ሓቂ ንምብፃሕ ብዘይምሕላል ይሰርሕ ግነት ወይ ምግናን ሓደ ካብ ፅዩን ልምድታት እዩ ኣብ ህዝባዊ ግንባር መቕሉልነትካ መግለፂ ፍልጠትን ብቕዓትን እዩ ንጸላይኻ ከም ግናዕ ጻዕዳ ኢድካ ምፍላጥ ዓቕምን ብቕዓቱን ብልክዕ መስፈር ምምዛን ከዓ ከም ባህሊ ዝሰረፀ ኣገባብ እዩ
1: ንመጥቃዕቲ እዚ ዋላ ኳ ኣብዚ ውድብ ዝተፈላለየ ቅድሚ ሕጂ ከምኡ ፍፀምቲ ኾነ ከም ተመኩሮ ንዓይ ከም ውልቂ እዚ መጥቃዕቲ እዚ ብግብሪ በዕለይ ምስታፈ እቲ ስርሒት ከዓ ዕውት ኮይኑ ምውፅኡ ኣብኡ ዝነበረ ሓፈሻዊ ናይ ተጋደልቲ ተወፋይነት ናይ ተጋደልቲ ቆራፅነትን ብኡ መጠን ከዓኒ ተዓወት ኣብዝሓፀረ ናይ 30 ደቂቃ ምውድኡ ንዓይ ከም ሓደ ኣብንታሽም ኮይኑ ስምዓኒ

መሪሕነት ህዝባዊ ግንባር ካብ ልደቱ ክሳብ ሙሉእ ግብዝኑ ካብ ንኡስ ዓቕሙ ክሳብ ደርማስ ብቕዓቱ ዝተኸተሎ መስመር ሓቂ ብልክዕን ቁኑዕን መረዳእታ ምምራሕ እዩ። ብወድዓዊ ንባብ መድረኽ ብቕኑዕ ገምጋም ግስጋስ ዓቕምን ብቕዓትካን እናዕበኻ ናይ ምሕሳብን ምትግባርን ክእለትካ እናዓዘዝካ ምጓዓዝ ኣብ ገዛ ርእስኻ ተኣማሚንካ ንዅሉ እንተታት ምድላው

0: ትናንትና ቋሚ ዕላማ ቋሚ ክኾን ይኽእል፣ ትናንትና ቋሚ ዕላማ ጋድማዊ ንቀሳቀስ ይኽእል። ንሕና ጋድማዊ ትናንትና ቋሚ ክኾን ይኽእል። ንሕና ንጋድ እንታ ክንቀሳቀስና ከለና ዕላማና እውን ንጋድን ክንቀሳቀስ ይኽእል፣ ወይ እውን ልክና ንግንባራዊ ናብ ሓደ ኣንፈት ክንቀሳቀስ ንኽእል፣ ወይ እውን ልክና ንስያፍ ናብ ሓደ ኣንፈት ክንቀሳቀስ ይኽእል። እዮም ሽዱሽተ ተኽእሎታት
1: ቋሚ ወይ ከዓ ቅድሚ ቅያር ርሕቀት ሃሊ ግን ርሕቀት ምስ ዝውስኽ ምዝጋባር ርሕቀት እንታይ ይኸውን ይውስኽ። እንተዳ ዓምቅር ጎዲሉ ከዓ ምዝጋባር ርሕቀት ይጎድል። ስለዚ ትኻል ተኽሲ ዕላማ ተወቂዑ ግን ንዘይዓንቅ ብክልተ ገባባት ምትኻል ንገብር። እንዳ ርሕቀት ዘይተቃይሩ ኣብኡ ኸልና ተኽሲ ንደቅ ምዝጋባር ርሕቀት ከይቀየርኒ። እንተዳ ምዝጋባር ርሕቀት ትቕየር ኮይኑ ግን ዓምቅር ክቀየር ኣለዎ። እቲ ዓምቅር ከዓ ክውስኽ ወይ ከዓ ክጎድል ይኽእል ማለት እዩ። ካልእ ምትኻል ተኽሲ ኣብ ቋሚ ንመኣዝን ኣሎ
0: ብጣዕሚ ምንታት ውቃዕ ብሚል እዩ ዝብሎ። ኣብ ከምዚ ኩነት ኩሉ ግዜ ድሕሪ ተኽሲ ንፃር እንደገና ክመዓራረ ንፃር እንደገና ምስተመዓራረ እታ ውቃዕ ኣበየናይ ምልክት። ካልእ ምትኻል ተኽሲ ኣብ ርሕቀት እዩ። ምትኻል ተኽሲ ኣብ ርሕቀት ርሕቀት ቋም ዝኸውን ሰለስተ ገባት ከም ዘለዉ ዓቐን ምንታት ውቃዕ ከምገም ዘይተኻኢሉ ግን ብዓቐን ዝያዳ ዘርብሕ ዕርማት ተኽሲ ይፍፀም። ዓቐን ዝያዳ ዘርብሕ ዕርማት ኩሉ ግዜ ኣብቲ ኣገባባ ኣረኻኽባ ርሕቀትና እዩ ዝመልኩ። ሽጉጥ ኮይኑ ግን 100 ሜትሮ ንወስድ ንቢኤም ፍሉይ ቦምባ ከዓ 200 ሜትሮ ንወስድ ምክንያ ዘለና ርሕቀት ንወስድ ማለት እዩ። ንኣብነት ተደ ኣብ 6,00 ትኩስ ፀንሕና ቀዳማይ ተኽሲ ታውቃዕ እንተ ደኣ ተሪፋ 6,800 እንደገና ታውቃዕ እንተ ደኣ ተሪፋ ብ2,000 ትኩስ ማለት እዩ። ኣብ ከምዚ ኩነት እንተ ደኣ ታውቃዕ ሓሊፋ ግን
1: ብከምዚ ልክዕ በቲ ዝገምገምናዮ መሰረት ተኽሲ ይፍፀም።

0: መብፅዓ ሓሶትን ዝተጋነነ ሓበሬታን ንሰራዊቱ ዘየስነቐ መርሒነት ህዝባዊ ግንባር ምእንቲ ሞራል ሰራዊቱ ብምባል ንናይ ጸላይ ዓቕምን ብዝሕን ለተቐቢሉ ኣይገልጽን። ስንቁን ትሕዝትኡን ብዓብኡ ሎጅስቲካዊ ዓቕሙ ንናቱ ኣጋኒኑ ንናይ ጸላይ ኣነኣይሱ ሓቢሩ ኣይፈለጥን። ኣብ ቅድሚኡ ዓብን ደርማስን ዓቕሚ እንተላይ ረዳት ከም ዘሎ ሓቢሩ ብልክዕ ኣፍሊጥ እዩ ናብቲ ዓውደ ውግእ ዝኣትዎ። እቲ እናተራብሐ ዝቕጽልን ዘይሕለልን ሞራል ተጋደልቲ ኸ ቅድመ ግምት ብዘይምንኣስ ናብ ዝዓበየን ዝተሓላለኸን ውግእ ይኣቱም። ዝኻዩ ነቲ ሚዛን ዝቀያይሮም ሓደ ክንዳ 10 100 ኮይኑ ክጋደል ድሉ ዝኸውን።
1: ስቀትናትሓርሓሪ

0: ናይ ገዛ ርእሳ ምዕራፍ ፅሒፋያ ትሓልፍ። ኣብ ብስብርባር ደቓይቕ እውን መወዳእታ ዘይብሎም ምንቅስቓሳት ይፍጠሩ። እቲ ምንቅስቓስ እቲ ንጥፈታት እቲ ትግሃት፣ ንቕሓት፣ ሓቦን ተስፋን ጽንዓትን ተጸዋርነትን ብዓብዪ ድማ መንፈስ ሓርበኛት ይሃንጽ። ብእምነት ዝተጓዓዘ እግሪ ሰጣሕ ጐላጐል ሰጢሑ ጫፍ ዘይርከቦ ጥርዚ ሓኺሩ ፈርሲ ዳንጉ ኣይረዝዝን። ቃዕ ኣብ ዝበለ ፀሓይ ሃፈስታ ምድሪ ኣብ ዝሸልቆ ምድሪ ይግስግስ። ክሳብ መወዳእታ ይቕጽል። ትርጉምን ዕዙዝ ዕላማን ዝቐለሶ ጉዕዞ ሓርነት ኤርትራ ብቕኑዕ ምርጫን ንጹር መንገድን ስለ ዝተቓለሰ፣ ባርኣይነት ስለ ዝተመርሐ፣ ብምሉእ ተበጃውነት ስለ ዝተተግበረ እቲ ክኸውን ይኽእል ዘይበሃል ዝነበረ ግድል ተፈቲሑ ሓቅታት ብልክዕን ብኣንጸባራቕን ዓወት ተዛዚሙ
1: ንኔው እንዳተወርወርካን እንዳጐይኻን ዝኾነ ቦታ መሓዝ ነይሩ። ምኽንያቱ ትብራ ክነጥም ዝተታሕዘ ጸላኣይ እንታይ ከም ዝገብር ጠፊእዎ ነናሓዱ ክተሓገዝ ፈጺሙ ኣይከኣለን። እንደገና እቲ ብየማን ዝነበረ ኣሃዱና ናህና ማለት እዩ ኣብታ ናይ ብሪጌድ መምርያ ትበሃል ዝነበረት ቀያሕ ቦታ 14.5 ተተኺልላ ነይሩ። ብዝኣተወት ጋንታ ናህና ኣብ ውሽጢ ክልተ ደቂ ሕኹር ምስ በለት ገለ ክልተ ቦምባ ምስ ደርቤት እቲ ቦታ ሒዝኒያ። እቲ 14.5 ከዓኒ ክንትኩሰሉ ንኽእል ኢልና ተቋፂርና ኣለና ኢላ ትሕብር ነይራ። እንደገና ብማእከል ዝኣትዋ ዝነበረ ኣብ መንጎታ ብፀጋም ዝኣትወት ሓይሊ ንኮሚንታን ግብራ ክነጥብን ቴማና ይደሎ ዝቐይሕ ቦታ ናይ ብሪጌድ መምርያ ዝበልኮን ክልተ ጋንታ ነይረናና። ኣብዚ ክልተ ጋንታ ዝኣትዎ ለጥላጥ ቦታ ክልተ ታንክን 14 ዘይኮነስ ፀረ ነፈርቲ ረፍሻሽ ማለት እዩ ክልተ ኣፉ ዝፀዓና ሲስፕ ዝበሃል ኣማካይን ነይረን። ስለዚ ኣብኡ 4 ሞተራይዝድ ነይረን ማለት እዩ ክልተ ታንክን ክልተ ከዓ ዘን ሲስፕ ዝበልኮን ኩለን ከዓ ፅዋር ዝፀዓና። እዘን ክልተ ጋንታ ኢድ ብኢድ ምስ ዘን ታንክታት ብምትሕዋስ ከም ዘለዎ ተን ታንክታት ሞተርአን ከየጥፋ ክሕዘአን ከልዋ እቲ ዝትኩስ ዝነበረ ናይ ታንክ መድፋዕ ዓጅታት ካልእ ሓይሊ ናይ ጸላኢ ገሊኡ ተማሪኹ ገሊኡ ተቓጢሉ ተን ማካይን ይኹን ተን ታንክታት ከዓ ኣይተቓጸላን። ብዜካ ናይ ጥይትን ናይ ቦምባን ትንኳሕ ካልእ ወላ ሓንቲ ዝተባላሸኦን ካልእ ነገራትን ኣይነበረን። ኣብዚ ከባቢ ዘን ታንክታት ዝነበርኦ ብየማን ካብታ ብቲ ቀይሕ ቦታ ወይ ናይ ብሪጌድ መምርያ ትበሃል ዝነበረት ብየማን ካብኡ ከዓኒ ዝዓፅፋ ናብቲ ፀድፊ ገፁ ከምዝኣቱ ዝገብራ ንፀላኢ ወይ ከምዝይሃድም ዝገብራ ክልተ ጋንታ ነይረናና። እዚአን ከዓ ብድሕሪ ተጠውየን ነቲ ሓይሊ ናይ ፀላእና ሰብሰብኦ ኩሉ ከም ክቢ ምስ ሓዝናዮ ኣብኡ ዝነበረ ዶኩሜንትታት ናይ ፀላኢ ኣብኡ ዝነበረ ኩሉ ኣገዳሲ ንብረት ናይ ፀላኢ ክተሓስኪ ኢሉ ብዜካ ዝጠቐስኩልካ ካልእ ቢቴን ነይሩ ዝተታሕዘ ካልእ ጠያይቲ ናይ ካላሽናት ካልእ ማእከሎት ፎኮስቲን ዝተፈላለየ ዓይነት ብረታት ናይ ታንክታት ናይ ቦምባታት ናይ 14.5 ጥያይቲ ናይቲ ፀረ ነፈርቲ ክልተ ኣፍረሻሽ ጥያይቲ ኣብኡ ዝተታሕዘ ካልእ ዘይተቐብረነ ተኩቲ ብብዝሒ ነይሩ። ኮታቲ ታባ መምርያ ስለ ዝነበረ ናይ ፀላእ ናይቲ ከባቢ ኣብቲ ግንባር ዓሪድ ዝነበረ ናይ ብሪጌድ ምእዘዝ ቦታ ስለ ዝነበረ ብዙሕ ዶኩሜንታትን ብዙሕ ኣገዳሲ ንብረትን መሊእዎ እዩ ዝነበረ። ስለዚ ብከምዚ መንገዲ ኢና ነቲ ቦታ ተቋፂርና። ብድሕሪኡ ፀረ መጥቃዕቲ ንኸይገብር ወይ ብሸነኽናሮ ንኸይመፅእ ወላ እኳ ቀዲመን ኣሃታት ናብኡ ከም ዝሓለፋ ንፈልጥ ተነበርና ወይ እውን ካብታ ብራኸ ነጥብ ናይ ኮሚንታን ግን ሰሜን ዘሎ ቦታታት ፀላእ ንኸይምለስ ብታሕቲ እውን ሃሃዲሙ እቲ ብቕድሚ ዘጥቅዖ ዝነበርና ንሕና ብድሕሪ ስለ ዘለና ወይ ውሽጢ መስመር ስለ ዘለና ካብተን ብቕድሚ ዘጥቃዓ ዘሎ ኣሃታት ሃሃዲሙ ባና ንኸይመፅእ የማነ ፀጋም ሓለዋ ብምግባር ኣብቲ መደያይቦ ኩሉ ኣውሪድና ኣሎ። ልክዕ ከም ዝበልናያ እውን ናባና ገፁ ሃሃዲሙ ክፅጋዕ ዝፈተነ ነይሩ ከም መከላኸሊ ቦታ ንዓ ክጥቀመላ ንዕእውን ኣውሪድና ኣውሪድና ከነኽቦ ፈቲና ብሩባ ሩባ ይኹን ብካልእ መጥቅዕ ቦታታት ኣሃታትና መፃ ስለ ዝነበራ ሰን ከዓ ናባና ገፀን እንዳሓዝኦ እንዳሓዝኦ መፅአን ኣብ መወዳእታት ሓይሊ ናይ ፀላኢ ብኣና ፀቕጥታት እናግበርናሉ ማለት ካባና ዝሃደመ የማነ ፀጋም ብታሕቲ ከዓ ኣሃታትና እናኸበብኦ መፃ ስለ ዝነበራ ካልኦት ማለት እዩ ብመሰረቱ ከም ዝማርኽ ኮይኑ ብሓፈሽኡ ካብቲ ዕርድቲ ወፂኡ ክበሃል ዝከኣል ሓይሊ ናይ ፀላእ እንድሕራልዩ ሓደ ክልተ ወረ ምላሽ ንምሃብ ወይ ወረ ንምሃብ ተዘይኮይኑ ብምሉእ ከም ተቐትለን ከም ዝተማረኸን ጥራይና ተረዲእና ዘለና።

0: ዘዝና ተሓርሓሪ ኣዩ ምስ ከንፈለ ካብ ዕንጋለቲ ህፃን
1: ቅድሚ 38 ዓመት መጋቢ 1988 ህዝባዊ ግንባር ነቲ ኣጋር መካናይዝድን ሰራዊት ሓይሊ ኣየርን ኢትዮጵያ ብወታደራውያን ኣማኸርቲ ሕብረት ሶቪየት ነበር ተደጊፎም ጽኑዕ ርድናቕፋ ዝሃነፀ ወታደራዊ ሰራዊት ኢትዮጵያ ራዕሪዑ ሃደሽደሽ ከም ዘበሎ ኣሚኑ እቲ እምነት እቲ

0: ምትግባር በቕዓትን ርእሰ ተኣማንነትን ግን ካብ ማና ዝወረደ ህያብ ኣይነበረን። ብሃያል ስራሕን ጻዕርን እዩ ልዕለ ብቕዓት ተጠሪሙ
1: ኣንስትዕዳዳት ህወ ፍዕለን ፊ ሃደ መርሓላ ብንስበ ፊ ሃደ ዓም እዛ ረአና ተሓርካት ኣልዓዱ ኣክተር ኣክተር ልቓም ፊ ወ ጀሽ ሻዕቢ ክላል ኣልክጡጥ ወራ ንልዓዱ ፊ ደዋሒ ሙዱን ኣስመራ ወብዛት ፊ ጅኑብ ወሃዲ ተሓርካት ኣልዓስከርያ ሃዲ ኣዕጣ ንልዓዱ ዓሻን የድኩል ፊ በርናመጀና ኣው ፊ ኣልዓመልያት ብታዕና ወምን ክላል ሃዲ ህዋ ከ ዕሙድ እሊ ሻሉ ፊ ጀብሃት እዎ ومن جبهات هذه يقوم عشان يقاوم المعارك اللي كان تسيطر تحت المدن او تحت الخطوط وراء العدو وفي هذه الساعة الجبهة الشعبية هو قام بالعمليات الهجومية في الجبهات وكان هو هذه البرنامج او اللي خلانا نحن نهجم الجبهة النقفة وعشان نستولي أيو الموجود هناك وعشان نكسر كمان بالذات البرنامج بتاعه
0: ثورة إرترا كبوليتيكا نابقونات كمدرخ كفلتات نابزباو حيلتات زيتا سقرات ومكرو مقدم نايتعاب حيلين يروم كون عساند نحنان إلامانا نتحفو ببو قروبن سبن مريتن عراق واتس استراتيجي حانتيسوم نحساباتون متقبار ኣብ ዘብቅዕ ቁመና ከብፅሕ ብሉፅ ክብርታት ኣብ መንፈስ ተቓለስቲ ኣስሪፂም ከምኡ ክንዲ ዝኾነኻ 1977 ውሕዳት ከተማታት ገዲፍካ ሓራ ክወፅእ ኣይተሸገረን። እቲ ብናይ ደገ ሓይልታት ዝተደገፈን ሚዛን ሓይሊ ዝቕይር ዓቕሚ ጸላይ ብዝግባእ ኣጽኒዑን ተረድዩን ተደራጊ ስጉምቲ ክወስድ ተራይም መጥቃዕቲ ህዝባ ግንባር እውን ካብ ኣፍ ደገ ስምራ ኣብ ዝተመልሰሉን እናተቖጥዐ ኣብ ዘዝለቐሉን እዋን እውን ካልእ ታሪኽ ይሰሪሑ شعو ون نتقادلتن هزبن حاد سقمتي ندحريت النابلة كزلق مخانو دا أمبر نابتي إنها للازمس معبل بعيني باللي سني باللي كقتم أي تقترن
2: مجمرياتي متقاعتنا هنا مستناي قمبرات بنمري أبعلت عصر شعاتي مجمري دحريو أي تقمبرات دحري مفراس سني حاد معالتي نابنا هجمري تمديو نزي علت عصرتو ሸሙንተ ሰዓት ሓሙሽተ ንሕና ጀሚርና ኣብ ውሽጢ ሰዓት ሰዓት እቲያም ናይ መጀመርያ ዝነበረ ድፋዓት ብምሉእ ተቋፂርና እያ ማለት እዩ። ስለዚ ናይ ደብር ሓሊብ ዶባ ፍዓበት ብቐጥታ ዘሎ ማለት እዩ። ሸነኽ ምዕራቡ ዝነበረ ተራትር ክሳብቲ ሩባ ናይ ላብካ ዳኣሰረየ ድፋዓት ብምሉእ ምስኡ ምስ ዶባዊ ምራቅ ጥወ ናይ ቃርስዒት ገለ ዝብሎት ኣባታት ምስኡ ተኣሰረ እዩ ነይሩ ምስ ናይ የማን ብምውሃት ኩሉ ዝውሽጢ ሓደ ሰዓት ድሕሪ ምቁፃር ነቲ ናይ ብሰሜን ዝግስግስ ዝነበረ ኣሃብታት ናትና ብግንባራት ድሕሪ ምፅባይ ናይ ምሸት ካብ ብቐጥታ ሰዓት ሓሙሽተ ጀሚርና ማለት እዩ። ኣብዚ ምሸት ንዕኡ ጀሚርና ነዚ ናይ ክርብናይ ዝብሎ ልዕሊ ናይ ናዶው እዚ ዝነበሮ ድፋዓት ነዚ ድሕሪ ምቁፃር ስጋብ ኩሉ ድዋሃት እቲ ናይ ሰሜን ይኹን የማን ዝነበረ ኣሃብታት ብምሉእ ብግንባራት ዝግስግስ ነበረ ናትና ኣብ ደለናይ ሓዲርና ሽዑ ኣብ መወዳእታ ሰዓት 6ዱሽተ ንጉሆ ጀሚሩ ኣብ ውሽጢ ሓደ ሰዓት ከዓ ነታ ከተማ ብምልጣ ክንቋፀር ኽኢልና ኣብዚ ምናልባት ምስቲ ዝነበሩ ዓቕሚ ናይ ጸላኢ ኣብ ታንክታት ኣብ ረሻሻት ኹን ዋላ ምስ ናይ መዳፍዕ ብተሪድ ክቃወመካ ዝፅበዮ ከም ተፀበናዮ ግን ኣይነበረን ትውግብ መሰረቱ ቀልጢፉ ምስተጀመረኡ ከሎ ጥራሕ ዳርጋ ንብረቱ ረራሕሪሕዎ ጥራሕ ተባታት ንክግኢሉ ማለት እዩ። ኣብ ውሽጢ ሓደ ሰዓት ከዓ ኩሉ ተወዲዩ እዚ ምስቲ ናይ ቅድሚ ሕጅን ናይ ሕጅን ብሓንሳእና ኣፅርካ ጥነት ዳርጋ ኮይኖም ክበሃል ክኣል እዩ። ኣብ ቅድሚ ዝነበረ ዓይነት ናይ ሰራዊት ናይ ሕጂ ተፈላለዩ ማለት እዩ። ምስ ከምዚ ዓይነት ሰራዊት ኣብቲ ናይ ቅድሚ ሕጂ ዝነበሮ ነር ተትኸውን ካልእ ስትረፍ ኣብ ውሽጢ ተዓዲ ምስ ዝነበሮ ፅዋር ብዙሕ ይፍላይ ቁሩብ ከዳናጉየካ ዝግባእ ማለት እዩ። ምስ ናይ ሕጂ ድኻም ናይ ሰራዊትን ካልእን ተዛሚዱ ግን ምስ ዝነበሮ ዓቕሚ ናይ ኣፅዋር ዳርጋ ብምሉእ ገዲፎ ከይድ ክኢሉ ማለት እዩ። በዚ ምስ ከምዚ ጠሚርካ ርኢኻያ ሲ ኣይነበሮን

0: ንርኢ። እዚ ብዛዕባ ኣፍዓበት ከተማ ዝሓዝኩ እንታይ ስምዒት ተሰሚዐካ?
1: ፅቡቕ ሰማዕከላይ ዘ እዚ ከም ፍሉይ ምስቲ ናይ ህዝቢ ኤርትራ ሽግር ይሃጥሙተ ለዚ ምስ ከምዚታት ብዙሕ መስመራት ንዕኡ ተዓፂዮ ምህላው ኣብ ጥሜት ኣብ ስደት ኣብ ሽግር ምህላው ርዲ እዩ። ነዚ ናይ ኣፍዓበት ትፍላይ ምፍታሕ ከ ምስቲ ናትና ዓበይቲ ወተሃደራዊ ኣቕታት መጥራሕ ዘይኮነስ ምስቲ ዓብዪ ናይ ህዝቢ ዘሎ ሽግር ዓብ ፍታሕ ምዃኑ ጥራሕ ስለ ዝኾነ ንኩሉ ህዝቢ ኤርትራ ብሓፈሻስ ኣብ ሓጎስ ዝስምዖ እዩ።

ጠጥናት ሓርሓሪ ሓይሉ ምስከንፈለ ካብ ዕንጋለዲ ህፃን ምስተፈለ ሓይሊ ሓፋይ ሽባር ካብኡ ተልዓለ ጠጥናት ሓርሓሪ

0: ድሕሪ ሓፈሻዊ ምዝላቕ ካብ 1978 8 ወራራት እዩ ሓሊፉ ካብ ምክልኻል ናብ ጸረ መጥቃዕ ተሰጊሩ። ድሕሪ 10 ዓመትካ ካልእ ለውጢ ተፈጢሩ። ተሪርን ጽኑዕን እምባ ዝተሃንፀ ሰራዊት ህዝባዊ ግንባር ናብ ደምሳሲ ስልቲ ኩናት ኣምርሒዩ። ኣብቲ 10 ዓመት ዝወሰደ ጽዑቕ ስራሕ ተሰርሐ። ስለያዊ ሓበሬታ ኣሃዱ ህዝባዊ ግንባር ናብ መሰጋገሪ ጫፍ ረገጸ። መሪሕነት ህዝባዊ ግንባር ናደው ሕጂ ክንበልዖ ኣለና ናብ ዝብል ውሳነ በጽሐ። ሰራዊት ተርጊእ ክፍጽም ተልእኾ ተዋህበ።
1: ፅፈጥረ ኣሎ ብኤም
2: ዝሓንደ ሰልተካሎ
1: እዋ ኩሉ ፀፊፍ እየ ጅዳ
2: ዳርጋ ተማዕራሪ
1: ተማዕራሪ ይኸሉ ሕጂ ስቲ ናይ ሸክ ዛይድ እሱኢታት ገለ ጥራሕ ኣባሃ ንድሕሪ ታሽሙ ኮይኑ እቲ ናይ ወድቐሻ እቲ ምሳና ዝነበረት ነዋይ
2: ትባላ
1: ዳርጋ ምስቲ ናይ ኣቦይሮንዳ
2: ትባላ ኩሉ ደረጀ ሎ ስ
1: እዋላ ኩሉ ኩሉ ዝሓር ክንበካ እሞ ንዑ ፀፊፍ ተቢልካሲ ብወገና ድልው ይዘለኸሎ
0: ሓያልን ዘይዕርፍን መኸተን ምርብራብን ወታደራዊ ሓይሊ ኢትዮጵያ ተስፋ ይቑሪጽዎም። ናይ መጀመርታ ህቦብላ ንፋስ ጥፋኣት ክሸቦ ጀመረ። ወታደራውያን ኣማኽርቲ ሕብረት ሶቪየት እውን ነቲ መድረኽ ክትንትንዎ ተሰምዑ። ከም ሳዕቤኑ ኣዛዝና ደው እዝ ብርጋዴር ጀነራል ታረኩ ያይነ ብኮሎኔል መንግስቱ ሃይለ ማርያም ብናይ ሞት ስጉምቲ ተቐጽዐ። ቀዳማይ ሰሙን መጋቢ 1988 ኮሎኔል መንግስቱ ሃይለ ማርያም ከም ግዜያዊ ኣዛዝና ደው ንኮሎኔል ጌታነ ሃይለ መዘዞም። ነቲ ኣብ ግንባር ናቕፋ ዝዓረደ ሰራዊት ህዝባዊ ግንባር ንመጥቃዕቲ ክዳሎ ኣዘዞም። ኣስታት 20,000 ኣጋር ሰራዊት፣ መካናይዝድ ሰራዊት፣ ሎጂስቲክን ሓይሊ ኣየርን ክድግፎ ምዃኑ እውን ኣፍለጦም። ነዚ ሓበሬታ ዝረኸበ መሪሕነት ህዝባዊ ግንባር ናይ ምድህላል ስልቲ ተጠቒሙ ኣብ ግንባር ናቕፋ ውዕውዕ ስፖርታዊ ግጥማት ወደበ። ናቕፋ ዘይትመክኽ ሓይልያ ተቐይራም።
3: ካልእ ክሳብቲ ብቕድም ኣጥቂዑ ናባና ዝኣቱ ትብየማነ ፀጋም ዘሎ ናሕና ቀዳማይ ቦጠለን ካባነ ፀጋም ኣሎ ናይ ብርጌድና ማለት እዩ ብጀካዝ ናይ ካልኣይ ብርጌድ ኣሃዱ ስጋ ብንሱ ደፊኡ ናባና ዝሕወስ ወይ ድማ ምሳና ዝኣስር ጢት ከቐብለና ዝኽእል ዓቕሚ ወይ ንዓ ናባና ነጢሩ ክበፅሕ ዝኽእል ዓቕሚ የለን። ነብስ ወከፍ ሰብ ኣብ ገዛ ርእሱ ተኣማሚኑ ትስራሕ ክውድኦ ከም ዝኽእል ኣብ ግምት ኣትዩ ኸይድ ኣለዎ። ናይ ተኽሲ ናይ ጢትን ቦምባን ናይ ምውዳእ ሕተው ናብ ግምት ክኣት ኣለዎ። ንሓደ ምሉእ መዓልቲ ብውሕዱ ከዋጋኣና ከም ዝኽእል ክኸውን ኣለዎ ተጠያይትና። በዚ መሰረት ሓንቲ ጢት ንሓደ ሰብ ዝብል ጭሮ ሒዝና ክንብገስ ኣለና። ስለዚ እቲ ቅድሚ ሕጂ ንዳለወሉ ዝነበርና በብግዜኡ ፀላኣ ውሕድ ከም ምዃኑ ድኹም ዓቕሚ ከም ዘለዎ ብናይ ዋርድያ ሓለዋታትና ብካልእ ዝተፈላለየ ዝርዳኣና ንፈልጦን ዝነበርና ሕጂ ሎም ምዕልቲ ማለት ፅባሕ ናይ ንግሆ ወዲእናዮን ተዓዊትናሉን እቲ ናይ ኩልና ድልየት ዝነበረ ክንውዕል ምዃንና ብዝለዓለ ሞራልን ብዝለዓለ ድልየትን ክንብገስ ከም ዘለና ጥራይ እንተዘይኮይኑ ካልእ ብዙሕ ክንብሎ ንኽእል ነገር የለን። እዚ ኣተኣሳሲርና ክንገልፀ ንኽእል ብዘካቲ ንንቕሓትናን ንኻልእ

ኣካዳሚ ኣቑምናን ክብ ንምባል ካብ ሓደ ዓመት ንላዕሊ ዝገበርናዮ ኣብ ውሽጢ ዝኣሃዱ ዝኸም ንስቆምና ማለት እዩ ክፍለ ሰራዊት 16 ኣብ ዝሓፀር እዋን ካብ ወርሒ ንላዕሊ ዝወሰደ ግዜ ብዝያዳ ኣብ ምጥቃዕ ዘተኮረ እሞ ናይ ለይቲ ውግእ ባህርያት ዘለዎ ወተሃደራዊ ትምህርቲ ክንወስድ ከም ዝወራሕና ንኩሉና ብሩ እዩ ብግቡእ እውን ኩልና ከም ዝጨረሽና ነፍሲ ወከፍ ሰብ እውን ናይ ተኽሲ ልምምድ ከም ዝገበረ ብረቱ ከም ዝፈተነ ነፍሲ እውን ክሳብ ክንደይ ቴንሽን ከም ዝመልኽ ከም ዝፈተነ ብሩህ እዩ ስለዚ ኣብዚ ክንገብሮ ዝቐነና ናይ ዝተፈላለየ ቅርፂ መሬት ዘለዎ ዓይነት ተዕሊም እዚ ኣሃዱ ወላ እኳ ብወግዒ ንስኻ ኮማንዶ ኢኻ ተባሂሉ ተዘይተገልፀሉ ካብቲ ክግበር ዝቐነየ ተዕሊምን ዘለና ስነ ኣእምራዊ ምቅራባትን ክተረዲእናዮ ከም ዘለናን ገምጊምናዮ ከም ዘለናን ምስቲ ተዋሂብና ዘሎ ዕላማ ወይ ሸቶ ኣነፃፂርና ክንሪኦ ከለናን ኮማንዶ ዓይነት ስርሒት ነካይድ ከም ዘለና ወይ ድማ ልክዕ ከም ናይ ኮማንዶ ኣሃዱ ኮይና ንኣቱ ከም ዘለና ብሩህ እዩ ምክንያቱ እቲ ዝገበርናያ ተዕሊም ልክዕ ንዕኡ ዘመልክት ከም ዝነበረ እቲ ናይ ሕጂ ስራሕ ሰሊኽ ኳ ንንቕጣታት ናይ ፀላኢ ኣብ ከባቢኻ ዘሎ የማነ ፀጋም ኣብ ቅድሚኻ ዘሎ ፈንጢስካ ኣብ ውሽጢ መስመር ፀላኢ ኣቲኻ ነቲ መምርያን ካልእ ኣገደስቲ ንብረትን ንምድምሳስ ስለ ዝኾነ ከምዚ ዓይነት ስርሒት ወላ ብወግዒ ኮማንዶ ተባሂሉ ተዘይተገልፀ ካብቲ ኮማንዶታት ዘካይድዎ ስርሒታት ዘይፍለ ስለ ዝኾነ ብተዘዋሩ መንገዲ እውን ዝኣሃድና ከም ኮማንዶ ምዃኑ ብሩህ ማለት እዩ።

0: ሕሉፍ ታሪኻት።
1: ሰራዊት ኢትዮጵያ ንናቕፋን ምጥቃዕ እናተሸባሸበ ኩናት ግንባር ናቕፋ ተበገሰ። ኣብ ሓመድ ድበናደው ተረኺብና ኣሎና። ነውሶ ከፍካ ኸዓ ሓሓደ ባዴላ ክድርብ ትዕደም ዝብል ቃል ኣስምዐ ውጩ። በንጻሩ ሰራዊት ኢትዮጵያ ቀዳመይቲ ጥይት ተኰሱ። ብልጭታ ጥይት ብሰማያት ቀምጨዋይ ተራየም። ወጋሕታ 17 መጋቢት 1988 ህዝባዊ ግንባር ጸረ መጥቃዕ ተበገሰ። ኣብ ቅድሚቲ ሓይሊ ደው ክብል ዝኽእል ዓቕሚ ኣይተረኽበን። ካብ ብከባቢ ፈልከት ናብ ጎላጎል ኣዝህራ፣ ካብ ምብራቕ ናብ ምዕራብ ጽዑቕ ኩናት ቀጸለም።
2: ቀደም ብሎ በታሕሳስ ወር ውስጥ በሁለተኛ ክፍለ ጦር ግንባር ውጋ ተከፍቶ ነበር። በአጭር ጊዜ ነው ውጋው ያበቃው። ከዛ ቀጥሎ ደግሞ በናዶ እዝ ላይ ማለትም በሶስቱ ክፍለ ጦሮች ላይ ጦርነት ተከፈተ። ለ53 ሰዓት ያላይ ያህል ማለትም ውጋው ከተጀመረበት ጊዜ ጀምሮ እስካበቃበት ጊዜ ድረስ ለ53 ሰዓታት ያህል ውጋ ተካሂዷል። ከዛ በጠቅላላ የናዶ እዝ ተደምስሶ የተረፈው ጦር ወደ ምዕራብ ማለትም ወደ ከረን መንገድ አፈግፍጓል። አዎ፣ በመጀመሪያ ጦሩ ማፈግፈግ ሲጀምር ለማስተባበር ሞክረን ነበር፣ አልተቻለም። ከዛ በኋላ ወደ ከረን መንገድ በግራ በኩል ነበር ይሄን ነው ሰሜናዊ ባህሪ በሚባል አካባቢ ነበር የተያዝኩኝ የተማረኩኝ። ያው ከዛ ተመልሼ ወደዚህ መጥቻለሁ።
1: ሰራዊት ደርግ ካብ ብቀምጨዋይ ብሕዳይ ናብ ድሕሪት ኣንሰሓቡም ኣንፈቶም ኣጥፉ T-54 T-55 ታንክ ተዓግታም ንዓሽሩም ክሓልፋ ሃቀናም ድሕሪ 12 ሰዓት ክሳድ ዓሽሩም ተቐርጸ። ሰራዊት ሓቂ ናብ ኣፍዓበት ሓለፈ። 19 መጋቢት ሓርነት ኣፍዓበት ተቓልሐ። ኣስታት 50 ታንክታት ተማረኻም። ኣስታት 100 መካይን፣ ኣስታት 60 መዳፍዕ፣ ኣስታት 20 መዳፍዕ ከበድቲ ጸረ ነፈርቲ ሮኬት ብብዝሒ ንኣሽዱ ኣጽዋርን ተተኰስትን ኣብ ኢድ ህዝባዊ ግንባር ኣተወም። ብ21 መጋቢት ናብ ቲያትር ውግእ ዝበጽሐ ጋዜጠኛን ኣሰናረ ጋዜጣ ቶሮንቶ ሳን ፒተር ወሪዚንግተን ድሕሪ ኩናት ድየን ቢን እቲ ዝዓበይ ዓወት ክብል ገለጾም። ኣብቲ ኩናት ልዕሊ 8,000 ምዉትን ውግእን ልዕሊ 5,000 ምሩኽ ኮይኑ ተዛዘመ። ብዘይካዚ ኣበስታት 15 ወተሃደራዊ ኣማኽርቲ ሕብረት ሶቪየት ብኮሎኔል ይቬጌኒ ሶክሮቭ ዝምርሑ 12 መኮንናት ተመልሱ። ኮሎኔል ዩሪ ፒትሮቪች ካሊስትሮቭን ዩቬኒ ኒኮላቪች ይችራይፈንን ለተናል ኣሌክሳንደር ቪክቶሮቪች ኮቫልዲንን ተማርኹም።
3: እንተኮይኑ ፅቡቅ እዩ ውግእ ፅቡቅ ክነብር ከሎ ንሕና ብዚኣተንያ ቦታ ብዙሕ ደጋጠመና ነገር የለን። ምክንያቱ በትን ወገና ዝነበራ ኣፅናሓና ኣይከኣላ ጨርጊፍና ደሽካ ብቴን ነይርና እቲ ደሽካ ጌርና ንሕና ደሽካ ብቴን እኳ ብዙሕ ይሰራሕና ኣሎ ደሽካ ግን ስጋባ ብዙ ፅቡቅ እንዳሰርሐ ናብ መጠረሽታ ኣብዚ ካላስ ኣውሪድና ዛዕባ ተቃውሞ ናትን ብዙሕ ይርእና ንሕና ዝተዓቕሙ ናትና እናተን ሰማይ ንምድርን ንሓና ኣይከኣላ ናና በዚ ከዓ ተዓዊትና ኣሎን ካብዚ ቦታ ዝበፅሕና። ንኣይ በታ ተሓሳስባ ናተይ ፅቡቅ ኮይኑ ስማኣኒ ምክንያቱ ምስተሓሲብናን ብናራስ እዚ ቦታ ዝብወሪ ቅድሚ ሕጂ ከም ሕክያ ንሰምዐ ነበራ ብርታይ ኮይኑ ስማኣኒ ከምኡ ተፀበናን ግን ምስ ርኤና ኸ ከምዚ የፀበና ኸ ከምኡ ይፀንሐና ንኣነ ሓቂ ዕውት ንፅቡቅ ንምኳን እንታይ ተመልክተልካ ዝበል
4: መጀመርታ እቲ ኣማፃፃኣና ንሕና ብሰሜናዊ ባሕሪ ኣቢልና ናብዚ ቦታ ዝመፅና ድሕሪዚ ኣብ ጉዕዞም ከለና ከም ሓፈሻዊ መደብ ዕላማ ንከተማ ፋዕበት ከም ምዃኑ እቲ ስራሕና ተገሊፅልና ኣብዚ ክንመፅእ ከለና እቲ ዝነበረና ፅፉፍ መገዲ ፅፉፍ ስራሕ ክንውድእ ከለና እቲ ቀንዲ ንዓይ ዝመሰልጠኒ ግን ኣብ መወዳእታ ናይቲ መጥቃዕቲ ምስዘገርም ቅልጣፍን ኣብ ውሽጢ ሓፂር ሰዓታት ንዝሰፍሐ ከተማ ኣብ ዓበት ምቁፃርና እዩ።
5: ብዛዕባ እዞም ተማሪኹም ዘለዉ ደቂ ሶቪየት እንታይ ተሰሚዐከም ስማረኩም?
4: ብዛዕባ ናይ ደቂ ሶቪየት ሎሚ መጀመርታ ንማርኹም ዘለና ብምዃኑ ሓጎሰይ ኣብ ዝወሰን ይብሉ
6: ብደንደን ዲቡ ኩነታታከ ወዴና ኣለ ዲቡ ዲብ እባ ድሕሪት ናይ ምንግራ ናይ ጨጋር ዲቡ ኣቴና ዲቡ ከማን እንታ ዲቡ ላዕለይ ኣምሓሩ ወላ ሓቲ ሒለት ያደበኒ ዲቡ ኣቴና ወላ ላልትማረክ ማረክና ወላ ለልቀትር ከማን ቃተልና ዲቡ ኣዳ እምበር ፀገም እዩ ዓዳግናኒ ፅቡቅ ግሩም ክምሰል ዓልና
7: ኣለና ኢላ ትሕብር ነይራ። እንደገና ብማእከል ዝኣትዋ ዝነበረ ኣብ መንጎታ ብፀጋም ዝኣትወት ሓይሊ ንኮሚንታን ግብራ ክነጥብን ቲየማናይ ዘሎ ዝቐይሕ ቦታ ናይ ብርጌድ መምርያ ዝበልኮን ክልተ ጋንታ ነይረናና። ኣብዚ ክልተ ጋንታ ዝኣትዎ ለጥላጥ ቦታ ክልተ ታንክን 14 ዘይኮነስ ፀረ ነፈርቲ ረፍሻሽ ማለት እዩ ክልተ ኣፉ ዝፀዓና ሲስፕ ዝበሃል ኣማካይን ነይረን። ስለዚ ኣብኡ 4 ሞተራይዝ ነይረን ማለት እዩ ክልተ ታንክን ክልተ ከዓ ዘን ሲስፕ ዝበልኮን ኩለን ከዓ ፅዋር ዝፀዓና። እዘን ክልተ ጋንታ ኢድ ብኢድ ምስዘን ታንክታት ብምትሕዋስ ከም ዘለዎ ተን ታንክታት ሞተርአን ከየጥፋ ክሕዘአን ከልዋ እቲ ዝትኩስ ዝነበረ ናይ ታንክ መድፋዕ ዓጅታት ካልእ ሓይሊ ናይ ፀላኢ ገሊኡ ተማሪኹ ገሊኡ ተቓጢሉ ተን ማካይን ይኹን ተን ታንክታት ከዓ ኣይተቓፀላን። ብዜካ ናይ ጥይትን ናይ ቦምባን ትንኳሕ ካልእ ወላ ሓንቲ ዝተባላሸኦን ካልእ ነገራትን ኣይነበረን። ኣብዚ ከባቢ ዘን ታንክታት ዝነበርኦ ብየማን ካብታ ብቲ ቀይሕ ቦታ ወይ ናይ ብርጌድ መምርያ ትበሃል ዝነበረት ብየማን ካብኡ ከዓኒ ዝዓፅፋ ናብቲ ፀድፊ ገፁ ከምዝኣቱ ዝገብራ ንፀላኢ ወይ ከምዚ ሃድም ዝገብራ ክልተ ጋንታ ነይረናና። እዚአን ከዓ ብድሕሪ ተጠውየን ነቲ ሓይሊ ናይ ፀላእና ሰብሰብኦ ኩሉ ከም ክቢ ምስ ሓዝናዮ ኣብኡ ዝነበረ ዶኩሜንትታት ናይ ፀላኢ ኣብኡ ዝነበረ ኩሉ ኣገዳሲ ንብረት ናይ ፀላኢ ክተሓስኪ ኢሉ ብዜካ ዝጠቀስኩልካ ካልእ ቢቴን ነይሩ ዝተታሕዘ ካልእ ጠያይቲ ናይ ካላሽናት ካልእ ማእከሎት ፎኮስትን ዝተፈላለየ ዓይነት ብረታት ናይ ታንክታት ናይ ቦምባታት ናይ 14.5 ጠያይቲ ናይቲ ፀረ ነፈርቲ ክልተ ኣፍረሻሽ ጠያይቲ ኣብኡ ዝተታሕዘ ካልእ ዘይተቐብረነ ተኩቲ ብብዝሒ ነይሩ። ኮታቲ ታባ መምርያ ስለ ዝነበረ ናይ ፀላእ ናይቲ ከባቢ ኣብቲ ግንባር ዓሪድ ዝነበረ ናይ ብሪጌድ ምእዘዝ ቦታ ስለ ዝነበረ ብዙሕ ዶኩሜንታትን ብዙሕ ኣገዳሲ ንብረትን መሊእዎ እዩ ዝነበረ። ስለዚ ብከምዚ መንገዲ ኢና ነቲ ቦታ ተቋፂርና። ብድሕሪኡ ፀረ መጥቃዕቲ ንኸይገብር ወይ ብሸነ ክናሮ ንኸይመፅእ ወላ ኳ ቀዲመን ኣካታት ናብኡ ከምዝሓለፋ ንፈልጥ ተነበርና ወይ እውን ካብታ ብራኸ ነጥብ ናይ ኮሚንታን ግን ሰሜን ዘሎ ቦታታት ፀላእ ንኸይምለስ ብታሕቲ እውን ሃሃዲሙ እቲ ብቅድሚ ዘጥቅዖ ዝነበርና ንሕና ብድሕሪ ስለ ዘለና ወይ ኣብ ውሽጢ መስመር ስለ ዘለና ካብተን ብቅድሚ ዘጥቃዕ ዘሎ ኣሃታት ሃሃዲሙ ባና ንኸይመፅእ የማነ ፀጋም ሓለዋ ብምግባር ኣብቲ መደያይቦ ኩሉ ኣውሪድና ኣሉ። ልክዕ ከም ዝበልና እውን ናባና ገፁ ሃሃዲሙ ክፅጋዕ ዝፈተነ ነይሩ ከም መከላኸሊ ቦታ ንዓ ክጥቀመላ ንዕእውን ኣውሪድና ኣውሪድና ከነኽቦ ፈቲና ብሩባ ሩባ ይኹም ብካልእ መጥቅዕ ቦታታት ኣሃታትና መፃ ስለ ዝነበራ ሰን ከዓ ናባና ገፀን እንዳሓዝኦ መፅን ኣብ መወዳእታት ሓይሊ ናይ ፀላኢ ብኣና ፀቕጥታት እናገበርናሉ ማለት ካባና ዝሃደመ የማነ ፀጋም ብታሕቲ ከዓ ኣሃታትና እናኸበብኡ መፃ ስለ ዝነበራ ካልኦት ማለት እዩ ብመሰረቱ ከም ዝማርኽ ኮይኑ ብሓፈሽኡ ካብቲ ዕርድቲ ወፂኡ ክበሃል ዝከኣል ሓይሊ ናይ ፀላእ እንድሕራልዩ ሓደ ክልተ ወረ ምላሽ ንምሃብ ወይ ወረ ንምሃብ ተዘይኮይኑ ብምሉእ ከም ተቐትለን ከም ዝተማረኸን ጥራይና ተረዲእና ዘለና።
1: ተጋደልቲ ሰራዊት ሓቂ መምሃራን ሓቀኛ ቃልስዮም። እዞም ኣኽራናት እዚኣቶም ድማ ትምህርቲ ፅንዓት እዮም። እቲ ተመክሮ እቲ ትምህርቲ ብቐሊል ክትንተን ዝኽእል ኣይኮነን።

ምክንያቱ ብዋጋ ደምን ትንፋስን ብዋጋ መውጋእትን መስዋዕትን ይታኒፁ። ነዚ ብቕዓት እዚ ንምድላብ 100 ግዜ ምውዳቕ 101 ግዜ ብምትሳእ ተረኺቡ። እዚ ብቐሊል ወታደራዊ ዓወት ጥራይ ኣይግለጽን እዩ። ምክንያቱ ነዚ ዘይሰዓር ህዝቢ ኤርትራ ገድሊ ስንቅልቡ መርሓ መንገዱ ኣንጉዕ ዓጽሙ ልዕልና መንፈሱ ዝሃነፀ ሕመረት መንነቱ ስለ ዝኾነ

0: ውላድ ማዓለሽ ቀደም መዋዒድና ልኣክና ዲብኩም ደጋ ክዩድ ሃለ መስለኒ ቴሎሎ ትርእዎ ኣለይኩም
1: ደጋ ሰኒ ክዩድ ይሃላ ፋርስ ደጋ ሰቡብ ኣጥር ሃላ ማለሎም ኣድሓባበራቶም ሕድልት ካረፈው ዕላም ቤሎ ወዮም ኣስቡ ሃየሎም ኣሳልምቶም እባና ሓይስ ዋነ ፈድብ ድሕፌት ሓቲ ሃድጋም ይኮ ቤሎ ይተሽቃውቦም ኣመት ክልውና ንውዲ
0: ላላ ጃብር ላዝም ግል ሕደረብ ዲቦም ኣውነት ላከዮም ኣውማምዕል ክሉል ንቐይር ለክሉል ኖሱ ግልዕሎም ለመስል ለኸስስቱ
2: ካኣደ እሎም መሻክል ኖሶም እንደይ ሓሎ ወቤቶም እንደ ኢለ ነጥፎ ኩሉል ናይ ደጋ ግልሕለሎ ተፀበሮም እያ ጀማዕት ልኬር ኣምዕለየጠ ንቐይር
0: ኸላስ ኣተላተም ንወድያት ሪም ዲብና ወላ ዲበን እሰር
3: ሪም ኣለባባስ ዲባ ትግባእ
0: ኸላስ መዓልኬር

ወቅቱ እሊ ደጋነ ምን ሰበረቴታቱ እንደ መድርክም ግንዳይ ቤነሰይል አርዛቁ ጋነ እንደ መዘት ሀይስ ታምግልበል እልላትቀባቱ ደጋነ ራክብ ምን ሐግላን ወደጋነ ዓለም እንቀቤት ቀሺም ላለ ሰባቱ ንፍዛ ምን ለስካብ እሊ ዓብቀባቱ ወሊሌ ደደጋይ ሰግባ

0: ውላድ ምን ኢደ ዮማ ይመፀው?
1: ይኸው ሕና ንበዝሕ ምህቶም ክልሎን ኢደ ወጉልን ኣፈግር ቀዋኒ ናሱ ኣሎምቱ ዓረውና መርሓባ ባብና ግልፈታ 24 ሰዓት ፍትሕቱ ሰበብ ክልአ ሰለስ ቤት ደጋ ካምል ኢናበደ
2: ካላስ የ ጀማ ሕና ሊ ደጋና ደጋ ቀሊል ይኮን ምን ግብለቱ ትቀብለቱ ምን ምፍጋር ጠሃዩት ምውዳቅ ጠሃዩ ሓደ 55 ቤት ልብዲቡ ደጋቱ ደጋ ሰናዕ ብይቱ ሕና ንሰር ልህለየነ ህየ ብሕትራም ወሕሽመት እትሊ እንክር ምፍጋር ጠሃዩ እነብር ህለየነ ወሃደፍ ናይ እሊ ክሉል እሊ ህየ እግልእላ ልህለየት ውሕዳትና ወሕሽመትና ወስያዳትና እተረዶቱ ወሎ መፃው ልምጣእ መሻክል ዲብ እሊ ደጋና ምስል እንደትገሴነ ግን ነፍትሑቱ ለምስል ግስያ ምግላህ ለነ ጋሪት ኣዘየመሄኒ እላ ሕታታ
0: ዲብእላ ናይ ክቡብ ንእሽ እግል ወስግ ንፍስካ ሓሸምካ ምንገቢእ ኣዳም ለሓሽመካ ወፈተካ ኣዳም ሕቋ ሓሸመየካ ወፈተካ ህየ ሓንቲ ረቢ ምስል ኩሉ ብሰላም ነብር ሃለየካ ብሃለቱ ሰላም ኣርውሓትካ ወቤትካ ኣሳሰ መትበጋሰ ምንካቱ ሰበትሊ ኣወል ኣርውሓትና ንሓሽም ወቤትና ንፍቴ ሓቆዋ ህየ ደጋና ወኩም ሰላ ሰበት ወደናቱ ኣስቅላ እምበል ሸውከት ምስል እነብርሃ ኣለና
1: ሕናማ እግለና ሓዳ ዓልና ህታታ መንዮም እላ ኣምዕል ውሕደትና ሓተ
3: ህግያና ሓተ
2: ጎማትና ሓተ
0: እደና ሓተ
4: ጀላብሊ ደጋ ገለድናቴ

0: ሕራይ እምበር ዝሃበርኩም ተዓዘብትና ከም ዝበልናዮ ማክፈቲት መደብና ናይ ድምፃዊት ሄለን ጳውሎስ ደርፊ እያ ፀኒሓ ማለት እዩ። ካብኡ ድማ ቀዳመይቲ ቴሌፎን ንሎ ማዓንታ ክንቅበል ኢና። ሄሎ
1: ሄሎ ሰዓደ
0: ሄሎ ደባይዋ መርሓባ።
1: ከመይ ውዒልኪ?
0: ፅቡቅ አልሓምዱላ። ከመይ ውዒልክ ስኺ?
1: ር አልሓምዱላ
0: አልሓምዱላ። መን ክብል?
1: ጀሚላ ሻቢሸ።
0: ጀሙሉ ከመይ ቀኒኺ?
1: ወላ ኸይሮ ንዕመ አልሓምዱላ
0: አልሓምዱላ። ክራማት ከመይ ይገብር ኣሎ?
1: ደሓኒ ስመራይና ዘለና
0: ፅቡቅ ማሻ ላ ፅቡቅ። ትፈደለ ሓቢብቲ ሕራይ
1: ሓራይ ብሰላም ክብል ብቐዳምነት ንኣሕዋተይ ኣብ ውሽጢ መፃ ንርከቡ
0: ሕራይ
1: ኣስዒበ ድማ ንጓሬ ሪማን
0: ተማም
1: ንደቂ ሓወይ ሃይሰም ኣደም ረብላ ሕሴን
0: ሕራይ
1: ከምኡውን ንኣሕዋተይ ነስረዲን ሰዓት ጅምዓ ዘይነብ ሰይቲ ሓወይ
0: ተማም
1: ንዓኺ ዮ ንስዓድ ኣሕመድ
0: ሽኩራን ሓቢብቲ ኣነ ይቐኒ የልና ሕራይ ጀሙሊ
1: ነዞም ናባኺ ደሰጋገሩኒ ድማ
0: ይቐኒ የልና ኩሎም ሰምዑ ከለዉ። ሽኩራን ሓቢብቲ ኣነ
1: ንኩሎም ገብረባብትና ከዓ
0: ሕራይ
1: ንስድራ ቤት ሓሰን በርከት ምስሰበይቱ ደቁ ከምኡውን ንዕምሪ ጀድሪስ
0: ሕራይ
1: ንሳሊሕ ኢብራሂም ጃብር ንፋጥማ ኢብራሂም ጃብር ኣብ ጊንዳዕ ድርከባ
0: ተማም
1: ምስ ደቃ ፋጥማ
0: ተማም
1: ላስ
0: ሽኩራን ጀሙሊ ሓቢብቲ ይቐኒ የልና
1: ገንዘብካ
0: ሽኩራን ሓቢብቲ ኣነ ያላ ቻው መርሓባ። ሄሎ ሄሎ ሄሎ ደባይዋ መርሓባ መርሓባ። መን ክብል መጀመርያ? ስሌማን ከይፍ ልሓል ከመይ ውዒልካ? ሓምዱልላ ትፈደል ስሌማን ሕራይ ሽኩረን ስሌማን ሕራይ ተማም ሕራይ ተማም ሕራይ ሕራይ
2: ዓዲል
0: ተማም ሕራይ ሕራይ ተማም ሕራይ ሽኩረን ስሌማን ይቐኒ የልና እንሻ ላ ኣብ ድመፅእ ዘሎ ሎማዓንቲ የብልና ንማዕለሽ ጠዋሊ ኣብ ድመፅእ ዘሎ ሽኩረን ስሌማን መርሓባ። ከማን ቴሌፎን ኣላትና? ሃሎ ሄሎ ደባይዋ መርሓባ። ከመይ ውዒልኪ? ፅቡቅ አልሓምዱላ። መን ኢልክኒ? ሕራይ ሓቢብቲ ኣነ ትርሓስ። ትፈደለ ሓቢብቲ
3: መጀመርታ ንዓኸ ሰላም ክብለክ ደሊ።

0: telefonata. ካብ ድምፃዊ ሓጎስ ብርሃነ ዝኸበርኩም ተዓዘብትና ናብ ቴሌፎናትኩም ክንምለስ ቴሌፎን መፅያትና ኣላ። ሄሎ
1: ኩም
0: መርሓባ። ዋዓለይኩም ሰላም ወረሕመትላ ወበረካቱ።
1: በኺታ ዑስማን
0: ሚን?
1: በኺታ ዑስማን
0: በኺታ፣ ከመይ ውዒልኪ?
1: ኣልሓምዱላ
0: ኣልሓምዱላ ሓቢብቲ ኣነ። ትፈደሉ ቀፅሊ።
1: መጀመርታ ንክቡር ወላደ ዑስማን ሳልሕ
0: ኣራይ
1: ሃብረንጋ ዝርከብ ከምኡን መሳርሕቲ ብምሎማመሓለፍቲ ንዘባዕ ቅሊዛን
0: ተማም
1: ቀፂለ ንወላዲተይ ሸከይት ኣልመዶም
0: ኣራይ
1: ቀፂለ ንብምሉእ ኣሕዋተይ ኣብ ውሽጡን ወፃእን ዘለዉ
0: ኣራይ
1: ከምኡውን ንንስቲ ኣሕዋተይ
0: ተማም
1: ምስ ደቀን
0: ኣራይ
1: ቀፂለ ንደቃኻት ንያከረን ዝርከቡ ሓምሳልሕ ሽከር ምስ ደቁን በዓልቲ ቤቱን
0: ኣራይ
1: ቀፂለ ንንዕማ ሳልሕ ሽከር ምስ ጓላ ኣብ ግብፂ ደላ ሶፍያ መሓመድ ሸክ ምስ ደቃ
0: ተማም
1: ቀፂለ ንመንሱር ሳልሕ ሽከር ምስ በዓልቲ ቤቱ ሰሚራ ኢብራሂም ምስ ምጭዋት ደቁ
0: ኣራይ
1: ቀፂለ ንዋልሓስነይ ጅምዕያ ህያቡ ምስ ደቃ
0: ተማም
1: ቀፂለ ነፍራሓሙኑር
0: ተማም
1: ምስወዳ ኣብ ከረን ትርከብ
0: ኣራይ
1: ቀፂለ ንብምለን ኣሞታተይ
0: ተማም
1: ከምኡውን ሓትኖታተይ
0: ኣራይ
1: ቀፂለ ንብምሉእ ህዝቢ ሃብረን ከዓ
0: ተማም
1: ከምኡውን ወታደራዊ ፖሊስ ኣብ ከረን ዝርከቡ
0: ኣራይ
1: ቀፂለ ንመሓዱተይ
0: ተማም
1: ሂወት ኣሸናፈ ምስ ደቃ ከምኡውን መርከብ ቦክረፅን ምስ በዓል ቤታ
0: ኣራይ
1: ንዓኸን ነዛናባ

0: ወዲ ኣረጋይ ዞሮም
1: ኣራይ
0: ኣስራት ከሪም
1: ተማም
0: ዳንኤል
1: ኣራይ
0: ብዓፈሻ ንኩሉ ሙሉህ ዝኤርትራ ሰላም ስለፈቱ
1: ኣራይ ኣስመሮም ይቐኒ የልና ሽኩረን ኣስመሮም
0: ኣረ ኣረ
1: መርሓባ ሽኩረን
2: ላኩም ከዓ ይቐኒ የልና ሰላም ስለፍ

0: ምስ ድምፃዊት ኤልሳ ክዳን ኢና ፅንሕና ዝኸብርኩም ተዓዘብትና ካብኡ ናብ ቴሌፎናትና ክንምለስ ቴሌፎን ኣላትና። ሃሎ ሄሎ ደባይዋ መርሓባ። ዋዓለይኩም ሰላም ወረሕመትላ ወበረካቱ።
1: ጅምዓ መባረካ።
0: ኣላ ይባርክ ፊክ ያ ረብ። ሚን መዓያ? አልሐምዱሊላ። ሚን?
1: አልሐምዱሊላ ሳዕድያ መሓመድ ኖር ምን ካል።
0: ኣህለን ቢክ ያ ሳዕድያ፣ ትፈደል ሓቢብቲ።
1: ግልባዓ ዘይቴ መሓሙድ ዕመር
0: ተማም።

0: ምስ ድምፃዊ መንግስቲ ኣብ ገበ ገርግሽነ ፅንሕና ዝኸበርኩም ተዓዘብትና ናብ ቴሌፎናትኩም ክንምለስ ቴሌፎን ኣላትና። ሃሎ
1: ሎ
0: ሃሎ ደባይዋ መርሓባ። ሃሎ
1: ኣሎ መርሓ
0: መርሓባ፣ መን ክብል?
1: ሎ ሰዓት ሰሜራ ኣበሃል።
0: ሰሚራ ከመይ ውዒልክ ሰሚራ? ኣልሓምዱላ ትፈضል ሓቢብቲ።
1: ራይ ብቀዳምነት ንክብር ውረዶን ተሻ ፈወርቂ
0: ሕራይ
1: ካብኡ ንመቀፃል ሃይልታት ምክልኻል ኤርትራ ብኾነ በረታት ዝርከቡ
0: ተማም
1: ካብኡ ቀፂለ ንዓሉ ወደይ ኣብ ኣሽንደን ዝርከብ
0: ሕራይ
1: ንያስሚን ንኣብያም ኣብ ኣሽንደን ዝርከቡ ኩሎም
0: ተማም
1: ካብኡ ቀፂለ ናሕናሕ ጓለይ ሰረን ትርከብ
0: ሕራይ
1: ሰብኣያ ጀማር ረጠይ ኣብ ኣሜሪካ ዝርከብ
0: ሕራይ
1: ልዕልታ ሰለመት ረጠይ ኣብ ቀረን ትርከብ
0: ሕራይ
1: ንሰገን ጓለሰይ ኣብ ቀረን ትርከብ
0: ተማም
1: ንእንትሳ መሃዛ ጓለይ ኣብ ቀረን ትርከብ
0: ሕራይ
1: ካብኡ ንምቅፃል ኣሮን ሕወይ ኣብ ሓመደይ ትርከብ ምስ ኩሎም ስድራ ቤቱ ምስ ደቁ
0: ሕራይ
1: ካብኡ ቀፂለ ንደራ ሕወይ ኣብ ኣሜሪካ ዝርከብ ምስ ደቁ ምስ ቤቱ
0: ሕራይ
1: ካብኡ ቀፂለ ንመልእቲ ሓወይ ምፅባሕ ጥንቀት ዘለዎ ኣብ ከረን
0: ሕራይ
1: ዝተረፈ ንኩልኩም መደደባያ ንኣኸምካ
0: ይቀኒልና። ሽኩራ ሰሙር ሓቢብቲ ይቀኒልና። ብጣዕሚ ኢና ነመስግን።
1: ደርፊ ምራፅ ከይከኣል ድዩ?
0: ደርፊ እንተለያትና ናይ መን ደሊኺ?
1: ናይ ሃብታት ደርፊ
0: ሎም ማዓንቲ ማዕለሽ ሎም ማዓንቲ የብልናን ኣብ ዝመፅእ ዘሎ እንሻላ እንሻላ። ሕራይ ይቀኒልና ሰሚራ ሽኩራ። ከማን ቴሌፎን ኣላትና? ሃለው
2: ሄሎ ድባይዋ
0: ሄሎ ደባይዋ መርሓባ
2: መርሓባ ሰዓድ ሰላም ዓለይኩም።
0: ዋዓለይኩም ሰላም። መን ክብል?
2: የፍርሓን ኣነስኝ ጀማል መንድፈራ።
0: ኣህለን ከመይ ውዒልካ?
2: ሰላም ዲ ማሻ ላ
0: አልሓምዱላ ትፈضል።
2: መርሓባ ወላሪተይ ከምኡ ነጃ ኣዶ ወደርኩ ትርከብ
0: ሕራይ
2: ንበዓልቲ ቤተይ መረም ዑስማን ምስ ወደ
0: ተማም
2: ንሓትነይ ምስ ደቃ ኩለን ሰላም ዝልፈቱ
0: ተማም
2: ንመርያም ምስ ደቃ ሰላም ዝንፈቱ
0: ኣራይ
2: ንዘምዘም ነጃ ምስ ደቃ ሰላም ዝንፈቱ
0: ተማም
2: ንሓይሊ ምክልኻል ኤረትራ
0: ኣራይ
2: ሰላም ዝንፈቱ
0: ኣራይ
2: ንዓኹም ከ እንዳ ዜና።
0: ሽኩራ ይቀኒልና። ብጣዕሚ ኢና ነመስግነካ። ሽኩራ
3: ለሰለስተ ሰላም ዘልና
0: ሓራይ ጠዋሊ እንሻ ላ ኩሎም ሰሚዖም ክኸውን ተስፋ ገብር። ይቀኒለይ
2: መርሓባ ሳዕ
0: መርሓባ ሽኩራ ሓራይ ባዕሉ ዝኸበርኩም ተዓዘብትና። ናብዚ ቀፂላ ትስዕብ ዘላ ደርፊ ኣኸብለኩም። ደርፊ ብቋንቋ ዓፋር ናይ ድምፃዊ መንእሰይ ረሺድ ሑሴን ሓቢርና ክንሰማዓ ኢና ክንምለሰኩም ኢና። ምሳና ፅንሑ ብርናምጅ ነብርናምጅ ኣሉ ደባይዋ ኣብ ሓልቀት ልዮም ተዋሲለ ሙሻሂዲን ልኪራም ከሉነ ንስማዕ እቕንያ ብሎቀል ዓፋርያ እቕንያ ልልፈናን ሻብ ረሺድ ሑሴን ዋሓንርጃዕ ከለኩም ማዓና

0: መደብ ናትራን ኣብ ሰሙን እዙ ንኡስ መደብ ዓለም ስነጥበብ ብዛዕባ ጉዕዞ 85 ዓመት ናይ ኤርትራ ኣብ ሓንቲ ቕብኣ ንዘዳለወ መንእሰይ ዘላሊ ይኸውን ብኸመይ መንገዲ ኣብዞም ዓመታት ዝተፈፀሙ ፍጻሜታት ከስፍርን እኹል ሓበሬታ ክረክብን እውን ዝወሰደሉ ግዜን ካልእን ዝፈተሸ እዩ።
1: እቲ ሓሳብ መበገሲታ ካብ 10 ናቕፋ ደላ ካብታ ባጢራ 10 ናቕፋ ደላያ ወፅያታ ባቡር
0: ነዚ ንምክትታል ኣብ ሰዓትና ይኹን ምረኸብና

0: ኑራ ኣባሸርባ ባህላዊ ምግቢ ብሄረናራ ኮይኑ ብፍላይ ድማ ንመርዓውቲ ቅድሚ ቁርሲ ዝውሃብ እዩ።
1: እዚ ከምዚ ገርና ካብቲ ሕሩጭ መሳብሰልና እዚኣ ተን ትበሃል ተን እያ ትበሃል እዚኣ መትሓዚና ሕጂ ተን ማለት ከዓ ናይትያ ፃሕሊ ፃሕሊ ማለት እያ ናይታ ሸርበ ንሰርሓላ ኣብኡ ዝኣቱ ቀመማት ከዓ ጠስሚ ንእትዎ ሽኮር ከዓ ንገብረሉ ኣብ ጨው ነገርና ንክልተ ሰሙን ነትዮም መርዓውቲ ከምዚኣ ገርና ኢና ነስትዮም ማለት እዩ።
0: ዘዋሪት ካሜራና ናይ ሰሙን እዚ እውን ኣገባ ኣሰራርሓ ናይ ዝባህላዊ ምግቢ ዘላል ትሕዝቶ ክተቕርባልና እያ። ብተወሳኺ ካልኦት መደባት እውን ኣለውና። ተኸታተሊት ፊልም ሳውን መበል 25 ክፋል እውን ካብ መደባትና እያ። ዝተፈላለዩ ዜማታትን ንዓኹም የዛንዩ ዝበልናዮም ቪድዮታትን ካብ መደብናትና ንሰሙን እዚኦም ሞ ንኽትከታተሉ ብክብሪ ንዕድም።

መደብ ናትራን ቀዳም ሓደ ንሓሰ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ ድግማ ሓሙስ 6 ንሓሰ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን ገባመናይ

ስመይ መርያም ዓብደላ ይበሃል። ኣብ ጨንፈር ባህሊ ዞባ ዓንሳባ እየ ዝሰርሕ። ኣብ ኣዋህዲ ሽማገለ መዓላት ከዓ ኣዶ ወንበር ኮሚቴ ያታዊ ትልሂትን ሙዚቃን እየ ራ መንእሰያት ኣብ ምዕቃብ ባህሊ እንተኮይኑ ሓደ እቲ ፌስቲቫል ሓደ ካብቲ ኣጋባብ ምዕቃብ ባህሊ እዩ። ባህሊ ክንብል ከለና ኣዝዩ ሰፊሕ ንኣጋባብ መነባብሮ ናይ ሓደ ሕብረተሰብ ብኩሉ እንትንኡ ዝገልፅ እዩ። ሕጂ ባህሊ ካብ ወለዶ ናብ ወለዶ እንዳተሰጋገረ እዩ ክሳብ ሕጂ መፅኡ ዘሎ። ንክሰጋገርን ንኸይ ኣብ ሓደ እዋን ከዓ መንነቱ ብሓንሳብ ንከይጥፍእን ከዓ ብዙሕ ክግበር ዘለዎ ነገራት ኣሎ። ሓደ ካብኡ እዚ ብሃገር ደረጃ ተፀቂጡሉ ዝግበር ዘሎ ሃገራዊ ፌስቲቫል እዩ። ሕጂ ፌስቲቫል ኣብ ምትሕልላፍ ባህሊ ካብ ወለዶ ናብ ወለዶ እንታይ ተራ ኣለዎ እንታይ ኢልና ኣዝዩ ዓብዪ ተራ ኣለዎ ብላኣነ ንኣብነት ኤርትራሲ ብዓብያ ንክትበፅሓ ኣዝያ ብኩሉ ማለት እዩ ብወፃኢታት ኹን ብድኻም ኹን ባህልኩ ኹን ብኩሉ ኣዝዩ ክትበፅሖሲ ነቲ ባህሊ ክንትፈልጥ ናይ ነፍሲ ወከፍ ትሽዓተ ብሄርን ኣብ ውሽጡ ዘሎ ኣጋባብ መነባብሮን ክትፈልጥ ኣዝዩ ሰፊሕ ግዘን ባጀትን የድልየካ። ሃገራዊ ፌስቲቫል ግን ነዚ ኩላ ኤርትራ እንታይ ከም ትመስል ኣብ ሓደ ቅርዓት ኣኪቡ ንመንእሰያትን ንናእሽቱን ኣብ ውሽጥን ኣብ ወፃን ንዘለዉ ንከፍልጥ እዩ ትዕላማ ማለት እዩ። እዚ ሕጂ ዓብ ተራ ኣለዎ ብላኣነ ሓደ ኣብ ነፍሲ ብሄር ትግረ እንተኮይኑ ኣብቲ ከባቢኡ ከዓ ትግረ ጥራይ እንተለዉ ትግረ ጥራይ ዝፈልጥ ኣብ ፌስቲቫል ምስ መፀካ ግን ክንደይ ዞባታት ኣለዋ ኣብ ኤርትራ ክንደይ ነፍሲ ወከፍ ዞባ ከዓ ክንደይ ብሄር ሒዛ ትመፅእ ኣብቲ ነፍሲ ወከፍ ብሄር ምስ ኣታካ ከዓ እንታይ ዓይነት መነባብሮ ትርኢ ብፍላይ ኣብቲ ያታዊ ድኳና ኣባይቲ ወይ ያታዊ መነባብሮ ናይ ሓደ ሕብረተሰብ ናይ ነፍሲ ወከፍ ዞባ ዘሎ ዘለዋ ብሄራት ነናተን መነባብሮ ኣብ ምንታይ ገዛ ቆመጡ እንታይ ምግቢ ምገቡ ኣብ ውሽጢ ገዝኦም እንታይ ኣቑሑ ትጥቀሙ ዝኩሉ ኣብዚ ሎ ማለት እዩ። ሕጂ እዚኣ ብፍላይ ብሓፈሻ ንኩሎም መንእሰያት ብፍላይ ድማ ካብ ኤርትራ ወፃኢ ንዝነብሩ ኣዝያ ኣገዳሲት ባህሊ ከዓ ካብ ወለዶ ናብ ወለዶ ንክሰግር ዓብ ተራ ዘለዎ ክቅፅልን ብዝሰፈሐ መንገዱን ብዝሓሸን ክቅፅል ዘለዎ ዓብዪ መደብ እዩ። እዚ ጥራይ ዘይኮነ ከዓ ዋላ ኣብቲ ሓድነት ናይ ህዝቢ ከዓ

ኣነ ስመይ ኣማንኤል ጎይቶም ይበሃል። ካብ ዞባ ደቡብ ከዓ ምዞም ንሪኦም ዘለና ጉጅለ ባህሊ ከም ኣቦም በርያታዊ ትልትን ሙዚቃን ኮይነ መፅኦ ዘለኹ መንእሰያትና ኣና ኣብዚ እዋን እዚ ማለስ ኩላ ኣነ ሃባይ ጀሚርካ ክንጥንቀቆን ክንመሃረሉን ዘለና ብፍላይ ኣብዚ ቁልጡፍ ናይ ዓለም ናይ ፅልዋ ናይ ንብራዝ ባህሊ ኣማሻሽጣና ንበሎ ኣካዳድናና ንበሎ

ከድና ሃገራዊ ክብርታትና ክንዕቅብ ንኽእልና ማለት እዩ። ድሕር ካብ ዝወፃእ ኸድና ግን መንሰያት ተፀለውቲ እዮም። ብቕልጡፍካ ብሞባይል ንበሎ ብካልእ ንበሎ ብብዙሕ ነገር ፅልዋ ናይ ለውጡ ብዙሕ ነገር ስለ ዘሎ ኣብዚ ክንጥንቀቕ ኣለና ከም መንሰያት ማለት እዩ። ምክንያቱ መንሰያት መጀመርያ ባለኻ ካ ትዕቅብ ናትካ ክብሪ ማለት እዩ ናትካ ካይዳ ናይ ዓድኻ ንዓኻ ክትመስል ኣለካ። ንሕና ከዓ ንደቅና ነቶም ድመፁ ወለዶ እንታይ ንገድፈሎም ማለት እዩ። ከምቲ ንሕና ካብ ቦታትና ዘምፀናዮም ፍልይታትና እንታይ ድምስል ከምዚ ክብሎ ዝፀንዓ ኩሉ ኣማሻጭጣና ኣብ ኩለን ብሄራትና ኣብ ኩለን ዞባታትና እንታይ ይመስል ኣስተውዒልና ተኸድና ንሕና ባህልና ዓቂብና ኣለና ማለት እዩ።

ሽመይ ኣንጀል ኣባቶ ካብ ዞባ ጋሽባርካ ንዞባ ባረንቱ ኣራይ ብሓፈሻ ክንሪኢ ከለና ሎሚ ኣብዚ ግዜ መንእሰያት ኣብ ባህሊ ኣብ ምእቃብ ዘለዎም ተገዳስነት ቁሩብ ካብቲ ዝነበሮ እንዳዋሃደ ከይድ ስለ ዘሎ ኣብ ምእቃብ ባህሊ ናይ ባሓቂ መንእሰያት እዮም ታራ ክፃወቱ ዘለዎም ኣብ ከተማታት ዘለዉ እቲ ኣብ ገጠር እንታይ ይገብር ኣመፃፅኣቲ ብሄር ከመይ ኣሎ ከመይ ነይሩ ኣብ ምፍላጥ እንዳተዳሰ እትኸይድ ስለ ዘላ ኩላ መንእሰያት ካብ ዓዲ ካብ ዓበይቲ መፅናዕታዊ ኣካይዳ ብመፅናዕታዊ ካብ ቀደም ዝነበረ ባህሊ እንዳተዳሰሰ እንዳምሕዳስ እንዳሕድስና ክንሰራሕ እዩ ዝግባአና ኣብዚ ግዜ ማለት እዩ ባህሊ ማለት ክብሪ ከዓ ክብሪ እዩ ባህሊ ክብሪ እዩ ባህሊ ዘሎ ሓደ ሰብ መለሊ ባህሊ እዩ ዝለለ ሕጂ ኣነ ኣንጀሎ እንተኮይነ ኩናማ የ ኩናማ ብምዃነ ክኮርዕ ኣለኒ ብቲ እቲ ኣነ ሂዘን ዘለኹ ኩናማ ዘሎ ባህሊ ብኣ እንዘይ ክብሪ እንዘይተሰሚዕኒ ወላ ሓንቲ ናተይ ምንነት ትርጉም የብሉን ማለት እዩ።

0: ምስ ትሕሶታት ስመደማ ገሪኹም ዘለኹም ዝኸበርኩም ተኸታተልትና ከምቲ ኣብ መእተዊ መደባትና ዝሓበርናኩም ንምክንያት ፌስቲቫል ኤክስፖ ተጠቂምና ኣብዚ ፌስቲቫል ኤክስፖ ዝረኸብናዮም መንእሰያት ኣብ ባህሊ ምዕቃብ ዘለዎ ተራ ወይ ድማ መንእሰያት ኣብ ምዕቃብ ባህሊ ክንገብሮ ዘለና ግደ እንታይ ከም ዝኾኑ ኣብ ዝተፈላለዩ ቦታታት ኬንያና ናባኹም እነቕርቦ ዘለና ሕጂ እውን ከምዚ እትርእዩኒ ዘለኹም ኣብ ድኮና መናባብሮ ኣባይቲ ብሄረ ዓፋር ተረኺበ ምዚ ኣብ ጎነዩ ዘለዎ መንእሰይ ጀማል ብምዃን ተራ ምዕቃብ ባህሊ ኣብ መንእሰያት ከመይ ክኸውን ከም ዘሎ ኢና ሓደ ብሓደ ክንዕልል ሕጂ እውን ደጊምና ምክታልኩም ምሳና ክኸውን ብክብሪ ዕድም
1: ባህሊ ምትእሳር ኣለዎ። ምትእስሳር ማለት ባህሊ ኩሉ ግዜ ሕብረተሰብ እቲ ባህሊ ናቱ ሲ ቀንዲ ክውርስ ዝግብኦ ክፈልስ ዝግብኦ እዩ። እቲ ባህሊ ከዓ ካብ ኩሉ ነገር ምስቲ ጥዕና ሕጂ ሓደ ቅሳነት እዩ። ሓደ ሰብ ሲ ኣብቲ ዘሎ ሕብረተሰብ ምስ ባህሊ ክዋሳ ከሎ ቁሱን እዩ ዘሎ። ቁሱን ብምህላዊ ከዓ ኣብቲ ጥዕና ሓጋዝ ክኸውን ይኽእል እዩ። ካልኣይ ልክ እቲ ባህላዊ ልምድታት ኣሎ። ባህላዊ ልምድታት ሕጂ ብእግሪ መንገዲ ኻ ሳዕበናቱ እናገለፅካ ክተኸይድ ከለካ እውን ኣውታት ሕጂ ኣብቲ ናይ ምሪት ክኣት ከሎ ወይ ከ ከም ኤግዚቢሽን እቲ ናይ ጥዕና ክኣት ከሎ ሲ ሓጋዚ እዩ ህዝቢ ሲ ዝያዳ ማለት ሲ በዕሉ ክሕክመሉ ዝኽእል ዓይነት ዓውድታት ብዙሕ ስለ ዘሎ ኣውታት ንምፍላጥካ ንህዝቢ ዝያዳ ይሕግዝ ምዃኑ ኢና ንፈለጥ ማለት እዩ።
0: ኣረይ ፅቡ ከምዚ ዝበልከ ባህሊ ኣብ ነፍሲ ወከፍ ሙያ ወይ ድማ ኣብ ነፍሲ ወከፍ ሕብረተሰብ ኣዝዩ ጠቃሚ እዩ። ኣራይ ጂሚ መንእስያት ከምዚ ክትብሎ ዝፀናሕካ እንተኮይኑ ባህሊ ኣብ ምዕቃቡ ክንፃወቶ ዘለና ተራ እንታይ ዝመስል
1: ባህሊ ሎሚ ዓመት ሕጂ ወግዒ ናራትና ኣብዛ ዘለና የቆሸት ወግዒ ኻ ናይ ዳጉ ወግዒ ሒዝና መፂና ሕጂ ባህሊ ሓደ ካብቲ ክወርስ ዝግባእ ባይታ ዝኾነ ነገር መሰረታዊ ነገር ስለ ዝኾነ ባህሊ ሓደ ሕብረተሰብ ዘላልየሉ ምንነት ስለ ዝኾነ እቲ ባህሊ ንኸይብል እቲ ምንእሰይካ ዝያ

ፈሊጡ ቲ ድሕር ድምፅ ዘሎ ዋለዶ ንኸብርሶ እቲ ባህሊ ኣብ ከምዚ እዋን ኣብ ከምዚ ነገራት እንድሕር ከምዝላቱ ንድሕር ኣንፀባሪካዮ እቲ ምንሰይ ፈሊጡ ዝያዳ ክከታተል ይኽእል እዩ እቲ ዘሎ ዋለዶ ክወርስ ይኽእል እዩ።

0: ብሓፈሻ ወርልድ ዋይድ ክትሪኦ ከለካ ብዓለም ደረጃ ዓለምለኸ ደረጃ ክትሪኦ ከለካ ካብቶም ካልኦት ንሓይሽ ክንብል ንኽእል ኢና ማለት እዩ። ንሕና መንነትና የጥፋና፣ እምነታትና የጥፋና፣ ክብርናን ባህልናን ኣየጥፋናን። እዚ ግን በዚ ዓለማዊ ለውጢ ወይ ከዓ እዚ ዕብላላ ናይ ባህሊ ኣይተዓብላልና ወይ ብካልኦት ኣይተፀላናን ማለት ኣይኮኖም። ሕጂ መንእሰያት ከም መንእሰያት ኣብ ኣገባብ ኣከዳድናና፣ ኣብ ኣዘራርባና፣ ኣብ ኣካየዳና፣ ኣብ ኩሉ ክንጥንቀቕ ኣለና። ለውጢ ኩሉ ግዜ ለውጢ ዝፈቱ መን እዩ? መንእሰይ እዩ። እቲ ለውጢካ ብመን መፅእ? ብመንእሰይ ዝመፅእ። ሕጂ ባህሊ እኮ ከይተቀየረ ዝነብር ባእታ ኣይኮነን። ባህሊ ካብ ቀደሙ ስለ ዝቅየር እዩ ካብ ዝነበሮ ደረጃ ኣብ ዝበፅሒ ዘሎ። ሚልዮናት ዓመታት ድሕሪት ተተመሊስና ገዛ ይነበረ፣ ገለ ይነበረ፣ ክዳን ኣይነበረ፣ ገለ ይነበረ። ግን ከዓ እንደተቀየረ ቀስ ብቀስ ማለት እዩ ምስቲ ከባብን ምስቲ ኩነታትን ብድሳኔ ይቅየር እዩ። መንነት ግን ከጥፍእ የብሉ። ሕጂ መንነትና ንከይጥፍእ ፅባሕ ንግሆ ናይ መንነት ቅልውላው ከዓ ንከይጋጥመና እቲ ለውጢ በቲ ዝግባእ ለውጢ መፅ እዩ እቲ ፅቡቕ ነገሩ ክትወስድ ዘየድልየካ ነገር ከዓ ክትገጥፎ እዩ ዘለካ። ስለዚ መንእሰያት መፂእና ተረክበ ኢልና ቴክኖሎጂ ኹን ወላ ካልእ ምዕባሌታት ብኣገባብ ክንጥቀመሉ ኣለና። ሕማቕ ኣይኮነን፣ ግን ብኣገባብ መንነትና ከየጥፋእና፣ ባህልና ከየጥፋና፣ ክብርታትና ከየጥፋእና፣ እንታይ ገደሰኒ ከይበልና ከምቲ ንዓና ዘፀንሐና ንሕና ከዓ ነቶም ድሕሪና ዘለዎ ክነፅንሖ ዓብ ሓላፍነት ኢና ክንሽከም ዝግባአና። ሰብሲ ካልእ ዝገብር ነይሩ እዚኣ ቀላል እያ።
1: ሕጂ ከመይ ኣለና ክብል እንተኮይነ ደሓን ኣለና ክንብል ንኽእል እየ። ምክንያቱ ብፍላይ ከዓ ናይዚ ናይ ደሓን መበልካ እዚ ንሪኦ ዘለና ናይ ፌስቲቫል ዓመታዊ ዝካየድ ሓደ ኒሸ ቆልዓ እንድሕራምቲ ከ ኣብዚ እንታይ እዩ ድመስል ብሄር ናና ብሄራት ናና ትሽዓትየት እንታይ ይመስለ ኣብዚ ሓደ ዓብዪ ትምህርቲ ሓደ ዓብዪ ነጥቢ ሒዚ እዩ ዝኸይድ ካብዚኣ ሕጂ እዚ ኣቕሊልና ክንሪኦ የብልናን ማለት ዝቕርዓት እዚ ኩለን ብሄራትና ብሄረ ኩናማ ብሄረ ናራ ብሄረ ትግረ ኩለን ብሄራትና እንታይ መስላ ኣብዚኣ ቆልዓ ተምፂኻዮ ሓደ ነገር ሒዙ እዩ ዝኸይድ ማለት እዩ። ውኡ መጠን ከዓ እንዳዓበዮ እንዳዓበዮ እንዳፈትዎ ኸይድ ማለት እዩ። ስለዚ ንሕና ኣብ ደሓን ኩነታት ኣለና ይብል ማለት እዩ። ዝያዳ ግን ብሞባይላትን ብካልእ ናይ ሚድያ ብዙሕ ነገራት ሕማቕ ዝመፅእ ኣሎ ኣብ ኢና ክንጥንቀቕ ዘለና ማለት እዩ። ምክንያቱ ንግዜያዊ ከሽክዓና ክእል ማለት እዩ። ንፅባሕ ንዎ ግን ንወለዶና ኹን ንዓና ኹን ፅቡቕ ኣይኮነን። ስለዝኾነ ኣብ ደሓን ኩነታት ኣለና ንዕቅብ ኣለና ንፍትን ማለት እዩ ንሕና ማለት እዩ ካብዚ ንላዕሊ ከዓ ሓይልና ክንውፅእ ኣለና ማለት እዩ።

ኣብዚ ግዜ ባህሊ ኣብ ምእካብ እዚ ፌስቲቫላትን ዓበይቲ በዓላትን ባህሊ ክንድህስስ ዝገብረና እምበር ኣብ ኖርማል ግዜ ሰብ ብዛባ ባህሊ ዝገዲ ሰብ ኣብዚ ግዜ ቁርብ ጎዲሉ ኣሎ ግን ሓንቲ ጉዳይ ወይ ሓንቲ ባህሊ ከምዚ ናይ ፌስቲቫል እንድሕር ተዳልዩ ወይ እንተሎ ሰብ ተብተቢሉ እተን ባህሊ ኣበይ ከም ዘሎ እንታይ እንታይ ገብር ከም ዘለዎ ኣብዩ ዝጉይ ሕጂ ኣብ ከምዚ ዓይነት ኩነታት ጥራሕ ደይኮነ ኣብ ዘለዉ ግዜ ኣብ ዝኾነ ግዜ ብዛዕባ ባህሊካ ክትሓስብ ኣለካ ብዛዕባ ባህሊ ከመይ ጌርካ ክትዕቅብ ኣለካ ከመይ ጌርካ ክተምፀ ኣለካ ኣበይ ኣበይ እንታይ ይገብር ከም ዘሎ ብዙ ምፍታሽ የድለየና ስለ ዘሎ ኣነ ኣብዚ ግዜ ሲ ቁርብ ካብቲ ዝነበሮ ደኺሙ እየ ዝብል

0: ተራ መንእሰያት በፀፈት መንእሰያት ክለብ መንእሰያት እዩ ኣብዚ ተራ ክፃወት ዘለዎ ካልኣይ ነገር ከዓ ባህልን ስፖርት እንትበሃል ኣገደስቲ ሰባት ብዛባ ባህሊ ተገዳስነት ዘለዎም ሰባት ዓቂቡ ኣበይ እንታይ ይገብር ከም ዘሎ ከይዶም ፈቲሾም ብሰነድ ክሕዙ ከም ዘለዎ እዩ ብድምፂ ይኹን ብቪድዮ ይኹን ብፅሑፍ እቲ ዘለና ባህሊ ኣብ ምእቃብ እዘን ዝበልኩኺ ትካላት እየን ተራ ክፃወቱ ኣለዎ እሱ ጥራሕ ዘይኮነስ ኣብ ቤተሰባት ኣለዉ ኣብ ከተማታት ዘይኮነስ ኣብ ገጠራት ኣብ ቤተሰቡት ብዛዕባ ባህሊ መፅሓፍቲ እዮም እሶም ንኦም ደ ተጠቂምናዮም ይኸዱ ስለ ዘለዉ ኣብ ከባቢታት ዘለዎ ቦታታት ዓድታት እናኸየድና ከመይ ገርና እቲ ባህሊና ክንእቅብ ከም ዘለና ክንሰርሕ ከም ዘለና መንእሰያት ጥራሕ እያ ዝብላኒ ማለት እዩ
1: መንእሰያት ከም እንታይ ክንፀታይ ተራ ክንገብራና ሕጂ ስኻ ከም መንእሳይ እዙ ክትብሎ ፀናሕካ ባህሊ ንኩሉ ካብቶም ዓበይቲ ሰሚዕጋስ ኣብ ምንፅብራቅ ወይ ድማ ንዑ ንምግላፅ ዝርከብ ኣለካ ሞ መንእሰያት ተክገብርሎም ባህሎም ክዕቁቡ እዚ ክትገልፆ ፀናሕካ ኩሉ በተሕላፍ ሓበሬታ ገለ ሕጂ በቲ ናይ ቴክኖሎጂ ዝበሃል ነገራት ንኩሉ መንእሰይ ወላብቲ ርሑ ገጠራ ዘሎ ፀሊልና ኣሎ ስለዚ መንእሰያት ነቲ ባህሊ ቦታትና ክንዕቅቦ እንታይ ና ክገብር ዘለና ትብል ስኻ ከም መንእሰይ
2: ሕጂ ከም መንእሰይ እዛ ክዛረባ ከሎ መጀመርታ እዚ ዘለና ፌስቲቫል ሓደ ዕላማኡ እንታይ እንዳሕር ኢልና ዕላማኡ እቲ ኩሉ ሰብ ባህሊኡ ንምሕዳስ ባህሊኡ ንምውራስ ባህሊኻ ካሊእ ብሕራት ንምፍላጥ ሕጂ ልክዕ መንእሰያት ካ እንታይ ክገብሩ ኣሎ ኣብዘ ዘለናዮ ሃገራዊ በዓላት ኣሎ ቀነ መንእሰያት ናይ ሃማማት ኣሎ ቀነ ተምሃር ኣሎ ልክዕ እዚያን ሕጂስ ኣብ ሕብረሰብ ኣብ ውሽ ሕብረሰብ ዝካየድ በዓላት እዩ ኣብዚ በዓላት ከ እቲ ባህሊ ብዘለኻዮ ኩለን ክትቕርቦ ትኽእል ኢኻ ሕጂስ እተን መሳርሕታት ቀደም ዝነበረ ከም ምሪት እንዳሕር ኣቕርብካዮ ኣብዚ ዝኾነ በዓላት ኣብ ሃገራዊ በዓላት ይኹን ወላ ናይ ቀነ መንእሰያት ይኹን ቀነ ተምሃሮ ይኹን ኣብ ውሲ ከም ምሪኢትን ከም ኤግዚቢሽን ክትቕርቦ ከለኻ ወላ ብህሩ ይኹን ዘይፈለጥ ክፀንሕ ስለ ዝኽእል ኣብ ኤግዚቢሽን ኤግዛምፕል ሕጂ ኣብ ኤግዚቢሽን ሕጂ ኩሎነት መሳርሒታት ብቆርበት ዝስራሓ ብዕንጨት ዝስራሓ እንድሕሪ ኣቕርብካዮ ወላ ሓትትካዮ ምስ ዘይምልሱ እውን ኣሎ ሕጂስ ሓትትካ ዘይምልሱዎ ከም ዘሎ እዳፈለትካ ሕጂ እንድሕር ሸለልካዮ ባህልኻ እዳጠፍ ይኸይድ ከምኡ ንኸይኸውን ኩሎን እቲ ናይ ባህሊ ነጥፈታት ከም ምርኢት ኣብ ኤግዚቢሽን ኣብ ዝኾነ በዓላት ክረአ ኣሎ ኣብ ዝኾነ በዓላትካ እቲ ሃገራ እቲ ባህላዊ ወግዒታትካ ከም ምርኢት ከም ድራማ ዓይነት ይኹን ወላ ከም ግጥሚ ይኹን ወይ ዝኾነ ከም ምርኢት ናይ ባህሊ ትሕዝቶ ኩሉ ዘሎ ዘማለአ በዓላት ኣብ ውሽጢ ሕብረተሰብ ኮና እንድሕር ኣካይድናዮ ኩሉ ግዜ መሰረት መን እዮም መሰረትካ እቶም ዘና ኣሱ ደቂ 6ዱሽተ ዓመት ከወት ሕዝና እንድሕር ክነውርሶም እንድሕር ፈቲና እሶም እንዳ ዓብዮ ምስ ከዱካ ሽዑ ድሕሪኦም ዘለዉካ እንዳወርሲ እዩ ዝኸዱ ባህሊ ንኸውርስ ወይካ ባህሊ ንኸይተርፊ ክነስርሕ እንትኾና ግን ኩሉ መንእሰይ ተረብኡ ምዃኑ ፈሊጡ ኣብዘ ዘለናዮ ብዘ ዘለናዮ ዓቕሚ ገሊያ ብፅሑፍ ገሊኣኻ ካብ ሰብ እንዳወሰድካ ገሊኣኻ ትፈልጦ ትኸውን ትኽእል ዘላ ኩሉ ሲ ኣኻኽብካ ኣብ ሓደ ምሪት ክትሪኦ ከለካ ንኩሉ ሰብ ይዕጉቦ እዩ ንኩሉ ሰብካ ክብርፍ ስለ ዝኽእል ኣብዘ ዘለናዮ ቦታ ኣብዘ ዘለናዮ ዓቕሚ ኣብ ኩሉን ቅነ ዝካየድ ዘሎ ተሳተፎ ናይ ባህሊ ክህሉ ኣሎ
1: ኣዝዩ ፅቡቅ መግለፂ ጅሚ በዚ ኣጋጣሚ ኣነ ኣዝየ ከመስግነካ ድሊ ንስኻ ከም ሓደ መንእሰይ እንደገና ሞያዊ መንእሰይ ኮንካ ኣብ ባህሊ ዘለካ ተገዳስነት ዓብዩ ነቶም ከምሃል ብድሕሪካ ዝመፁ ንዕሸ ወለዶታት ተሰጋግሮ መካልካ ኣዝየ ዘመስግነካ ንዓመትካ ባህሊ ስፍሕ ዝበለ ፕሮግራማት ወይ ድማ መደባት ስመፁካ ተስፋ ይገብር ይኣምነለ
2: ይቕነለገንዚ
1: ክብሮት ከታተልትና በዚ ዝፀንሐ ካብ ዝተፈላለዩ ቦታታት ኮይና ክነዘራርቦም ዝፀንሐና መንእስያት ኩላትና መንእስያት ኣብ ባህሊ ዘለና ተራን ሓላፍነትን እንታይ ምዃኑ ተረዲና እቲ ንደልዮ ወይ ድማ እቲ ናብ መፃ ወለዶታት ክመሓላለፍ ዘለዎ ፅቡቅ ባህሊ እንብሎ ንምዕቃብ ሓላፍነት ኩላና ክንስከም በዛ መደብ ተማሂርኩም ክትኮኑ ተስፋ ይገብር ሕጂ ድማ ናብቶም ዝተረፉ መረባት ማገር የስክረኩም